0: ኢኮኖሚክስ ኣብ መወዳእታ ነባር ዝኾነ ንድሕሪት እውን ክምለስ ዘይክእል ምዕናው ናይ ቆርበትን ምፅላም ናይ ቆርበትን ስለ ዘምፃልና እዚ እውን ኣእምሮና ክቕበሎ ኣይክእልን እዩ። ስነ ኣእምሮ ነውፅ ገዲፉልና ውን ክኸይድ ይኽእል እዩ ማለት እዩ። ስለዚ ብሓፈሽኡ ክረአ ከሎ እቲ ቆርበት ዘቕይሑ መመላኽዒታት ኣዝዮም ኣሰከፍቲ እንዳኾኑ ይኸዱ ኣለው። እቲ ሳዕቤናቶም እውን ኣብ ቆርበት ጥራይ ዘይኮነ ኣብ ሙሉእ ኣካላት ኣሰካፊ ስለዝኾነ ኣብዚ ኣዝና ነቕሒና ክንሰርሐሉ ዝግባእ ጉዳይ እዩ ማለት እዩ።
1: ማዕረ ማዕሪ እውን ኣካላት ናይ ዘግዝፉ መድሃኒታት እውን ተባሂሎም ዝወሰዱ ንርኢና ሕበን እስከ ብዛዕባ ዝኽታይ ትብል እንታይ ሞያዊ ምክሪ ክትልግሲ
0: ፅቡቅተይ? ኣካላት ዘግዝፉ መመላኽዒታት እዚኦም ውን ኣብ ዝሓለፈ ቀረብ ዓመታት እዮም ኣብ ሃገርና እንዳኣተው ዝኸዱ ዘለው። ካብ ጎረባብቲ ሃገራት ይመፅኦም ብዝተፈላለዩ መንገዲ እውን ይመፅኦም። ኣካላት ዘግዝፉ መድሃኒታት ኣብ ክልተ ከፊልና ክንሪኦም ንኽእል ኢና። ገለ ብመልክዕ ከኒና ይኹን ብመልክዕ መርፍእ ከም መድሃኒት ወይ ከዓ መድሃኒት ሓዘል ኮይኖም ናብ ኣካላት ዝኣት እዮም። ኣብ ገለ መዳይ ከዓ ብመልክዕ መጥባሕቲ ነቲ ተደልዩ ዘሎ ክፋል ኣካላት መብዛሕትኡ ግዜ ኣጥባትን መቐመጫን ወይ ከዓ ከናፍርን እዮም እቶም ክገዝፉ ዝድልዮ ኣካላት። ብመልክዕ መጥባሕቲ ከዓ ነቲ ኣካልቲ ወይ ከዓ ነቲ ክገዝ ተደልዩ ዘሎ ክፋል ኣካላት ናይ ምግዛፍ ተርእዮታት እውን ኣሎ ማለት እዩ። ኣብ ሃገርና ሕጂ ብልምዲ እቲ ናይ መጥባሕቲ ዘይኮነ እቶም ብኣፍን ብመልክዕ መርፍእን ዝኣቱ ኣካላት ዘግዝፉ መመላኽዒታት እዮም ዝያዳ ሕጂ ዝቀላቀሉና ዘለዉ ማለት እዩ። ብሓፈሻ እቶም ብመጥባሕቲ ዝኣቱ ናቶም ሳዕቤናት ኣለዎም። እቶም ብመድሃኒት ዝውሰዱ እንድሕር ዳ ኢልና ግን ብዙሓት ካብኣቶም ናቹራል ዝብል ክሌም ሒዞም እዮም ዝመፁ ወይ ከዓ ባህርያዊ ኣይጓዳእን እዩ ዝብል ክሌም ሒዞም እዮም ዝመፁ። እዚ ከዓ ነቲ ኣብ ኣካላትና ዝርከብ ኤስትሮጅን ዝበሃል ሆርሞን ነቲ ስራሕ ናቱ ሚሚክ እንዳገበሩ ወይ ከዓ ንዑ እንዳተመሳሳሉ እዮም ዝኸዱ። ብመንፅር ከዓ ነቲ ገለገለ ውሱናት ክፋል ኣካላት ከም ዘግዝፉ ይገብሩ። ገለ እውን ኦፍ ሌበል ንጥቀመሎም። ኦፍ ሌበል ማለት ካብቲ መዓልኡ ወፃኢ እቲ መድሃኒት ንካልእ ዕላማ እዩ ተሰሪሑ ንካልእ ዕላማ ኢካ ትጥቀመሉ። ከም ጎድናዊ ሳዕቤን ናይቲ መድሃኒት ግን ኣካል ዘግዝፍ እንድሕር ደኣ ኮይኑ ንዕኡ ትጥቀመሉ ማለት እዩ። ኣብ ቀረባ ግዜ እውን ኣብ ህዝብን ፖሊስን ከምኡ ዛዕባ ተላዒሉ ነይሩ። ከምኡ ዝተጠቐማ ዜጋታት ሞ ዘምፃለን ጎድናዊ ሳዕቤናት ኣብ ህዝብን ፖሊስን ተገሊጹ ነይሩ። እዚ ከዓ እንታይ ገለገለ መድሃኒታት ኣፐታይት ስቲሙላንት እዮም ወይ ከዓ ሸውሃት ናይ ምኽፋት ሳዕቤን ኣለዎም ከም ጎድናዊ ሳዕቤን ማለት እዩ። ስለዚ ተን ዜጋታት ነዚ ብብዝሒ ይጥቀማሉ። እቲ መድሃኒት ከዓ ከም ጎድናዊ ሳዕቤንናቱ ሸውሃት ይኸፍት። ሸውሃት ምስ ከፈተ ከዓ ብብዝሒ ሰብ ክትምገብ ትግደድ ሞ ብመንፅር ከዓ ምግዛፍ ናይ ኣካላት የምፅእ ማለት እዩ። ሕጂ እዚ ርሑቕ ከይከድና መድሃኒት ክሳብ ዝኾነ መድሃኒት ሓዘል ትሕዝቶ እውን ክሳብ ዘለዎ ነቲ ዝተባሃሉ ዕላማ እውን ትጥቀመሉ ስለዘየለካ ጎዳኢ ምኳኑ ርዱእ እዩ ማለት እዩ። ንስኻ ነታ ንእዋኑ ትሪኣ ዘለካ ኢፌክት ወይከዓ ንእዋኑ ትሪኦ ዘለካ ለውጢ ኣብ ኣካላትካ ኢካ ትዕዘብ ዘለካ። እቲ ነባሪ ዝኾነ ስንክል ናብ ኣካላትካ ገዲፍዎ ዝኸይድ ግን ሓደገ ኛ ስለዝኾነ እዚ ብመሰረቱ ክውገድ ዘለዎ እዩ ማለት እዩ። ስለዚ ሳዕቤናት ናይ እዚኦም እንታይ እዮም ድሕር ዳ ኢልና እቲ ኣብ ቀዳማይ ደረጃ ንሪኦ ዘለና ብመልክዕ መጥባሕቲ ዝኾነ ፋት ክኸውን ይኽእል ወይ ስልክንጀን ክኸውን ይኽእል ዝኾነ ኬሚካላዊ ትሕዝቶ ዘለዎ ነገር ናብቲ ክገዝፍ ተደልዩ ዘሎ ክፋል ኣካላት ይኣቱ። እዚ ከምፅኦ ዝኽእል ሳዕቤን እንተልና መጀመርያ ርኽሲ እዩ። ናብ ካልእ ክፋል ገጽ ብምዛር ዝፍጠር ሕበጥን መልክዕ ምብልሻውን እውን ከናፍር ንምግዛፍ ትገብሮ ዓይነት መጥባሕቲ ናብ ካልእ እቲ ሕበጥ ናብ ካልእ ክፋል ገጽ ብምኻድ ቶታሊ መልክዕ ከበላሽ ይኽእል እዩ። ሕበጥ መድመይትን ምፍንጃርን እቲ ኣብ ውሽጢ ኣካላት ኣትዩ ዘሎ ሲሊከን ጀሊ መብዛሕትኡ ግዜ ሲሊከን ይትባእታ ይፍንጀር ሞ ምዝራቕ ናብ ሙሉእ ኣካላት የጋጥም ማለት እዩ። ቁጥዐ ወይ ኣለርጂ ንብሎ እዩ። ዘይምዕሩይ ከናፍር ወይ ኣጥባት እቶም ክገዝፉ ተደልዮም ዘለዉ ቃንዛን ዘይምችእነትን ገለ ካብቶም ሳዕቤናት ናይቶም ብመልክዕ መጥባሕቲ ኣካላት ዘግዝፉ መመላኽዒታት እዮም። ብመልክዕ ከኒና ወይ ከዓ ብመልክዕ መርፍእ ከም መድሃኒት ናብ ኣካላት ብምእታው ኣካላት ዘግዝፉ መመላኽዒታት ሳዕቤናቶም እንታይ እዮም ተርኢና ከዓ ምዕናዊ ቲሹታት እዩ መጀመርያ ወይ ከዓ ብዓብኡ ከዓ ምዕናዊ ኣካላት ማለት እዩ። ቀንዲ ካብቶም ዝትንከፉ ኣካላትና ፀላም ከብድን ኮላሊትን እዮም። ዕንወት ኣብ ስርዓተ መትኒ ከኸትለልና ይኽእል እዩ። ምምዝባል ሆርሞናት ከስዕበልና ይኽእል እዩ። ናብ ሕማም መንሽሮ እውን ከስዕበልና ይኽእል እዩ። ኣብ ስርዓተ መፍረ እውን ምምዝባላት ከጋጥም ይኽእል እዩ። ናብ ዘይፍርያምነት እውን ክወስደና ይኽእል እዩ ማለት እዩ። ስለዚ ብሓፈሽኡ ክረአ ከሎ ኣካላት ዘግዝፉ መድሃኒታት ቆርበት ዘቕይሑ ወይ ቆርበት ዘፃዕድቡ መመላኽዒታት ብዙሓት ካብኣቶም መድሃኒት ሓዘል ትሕዝቶ ዘለዎም እዮም። ብዙሓት እውን ሓደገኛታት ኬሚካላት ባእታታት ዝሓዙ እዮም። ስለዚ እቲ ሳዕቤናቶም ተገንዚብና እዚኦም ክነቕሓሎም ዘለና እዋናዊ ጉዳያት እዮም ማለት እዩ።
1: ርዱእ እዩ። ንምንታይ እዩ መቀያሒ ተባሂሎም ዝጥቀሱ መድሃኒታት መግዘፊ ተባሂሎም ዝውሃቡ መድሃኒታት ንመልክዕ ምኳኑ በዕላዊ ገምጋም ወይ ትንታነ እዩ። ስነ ፍልጠታዊ ጭብጢ ምክሪ እውን ኣይትልግስሉን ይኹም ሞያውያን ንጥቀመሉ ማለት እዩ። ኣብ ዕለታዊ ናብራና ንምልክዕ ተባሂሉ እዩ ዝግበር። ስለዚ መን እዩ ነዚ ክገጥኦ ዘለዎ? ነዚ ንምስትኽኻል ወይ ዝርድኢት ዝንምዕራይ እንታይ ክግበር ዘለዎ ብወገን ሞያውያን ብወገን ዝምልከቶም ክኢላታት

0: ብዓፍያ ሽኽኣቶም ብወገን ተጠቀምቲ ማለት እዩ።
1: እወ ፅቡቅ። ሕጂ ኩሉ ግዜ ንሓደ ፀገም ክትፍውስ እንድሕር ደኣ ኮንካ ተመሊስካ ናብቲ ሱር መሰረታዊ ለውጢ ከተምፅእ እንድሕር ደኣ ኮንካ ነቲ ጠንቂ ክትፍትሾ ክትብርብሮ ኣገዳሲ ይኸውን ማለት እዩ። ነቲ ሩት ኮውስ ከተለልዮ ኣለካ። ስለዚ ንምንታይ ኢና ፃዕዳ ቆርበት ንፈቱ ዘለና ወይ ንምንታይ ኢና ናብ ፃዕዳ ቆርበት ዝያዳ ንግደስ ዘለና? ናይ ብሓቂ ፃዕዳ ቆርበት እሱ መልክዐኛ ስለ ዝኾነ ድዩ ወላስ እንታይ እዩ ከነብርሆ ይግባእና ማለት እዩ? ርድኢት እውን ክህልወና ይግባእ። ብሓፈሻኻ ደቂ ኣንስትዮ ብዙሓት ፋክተርስ ወይከዓ ብዙሓት ረቋሒታት ክህልው ይኽእሉ እዮም ንምንታይ ፃዕዳ ቆርበት ዝያዳ ተፈታዊ ዝኸውን። ምናልባት መግዛእቲ ዝገደፎ ሕላገት ክኸውን ይኽእል እዩ፣ ወይከዓ ፅልዋ ናይ መግዛእቲ ክኸውን ይኽእል እዩ። ብልምዲ ወላ ኣብ ሕብረተሰብና እንታይ ኢና ንብል ሓደ ብሩህ ገጽ ወይ ፃዕዳ ሕብሪ ቆርበት ዘለዎ ፈረንጂ ይመስል ንብሎ፣ በንፃሩ ድብን ዝበለ ሕብሪ ቆርበት ዘለዎ ኸ ሓሲሞ ድ ኣይጣዕሞ እንዲኸም ንብል ኢና ማለት እዩ። ስለዚ መግዛእቲ ዝገደፉ ሕላገት ኣሎና። ፃዕዳ ቆርበት ከም ዝያዳ ተሃራፊ፣ ዝያዳ ተጠማቲ፣ ከም ስልጡን፣ ዝያዳ ምዕቡል፣ እቲ ፀሊም ቆርበት ከዓ ከም ናይ ድሑር ወይ ከዓ ከም ናይ ባርያ ኣተሓሳስባ ኣሎና ማለት እዩ። ስለዚ ሱር መሰረታዊ ለውጢ ከነምፅእ እንድሕር ደኣ ኮይና ብዓንተቡ ነዚ ኣተሓሳስባ እዚ ኢና ካብ ብዓንተቡ ክንኣልዮ ዘለና ማለት እዩ። ካብ ብንኣሽቱና ካብ ህፃናትና ጀሚርና መንእሰያትና ዓበይትና ነዚ ሲ ክንነቕሓሉ ይግባአና ማለት እዩ። ካልእ ምናልባት ፅልዋ ናይ መራኸቢ ብዙሃን ክኸውን ይኽእል እዩ። እቲ ምዕራባዊ ሚድያ ስለ ዘዕብልሎ ነቲ ምስ ግሎባላይዜሽን ወይከዓ ምስ ግሎባላይዜሽን እንታይ ና ንብሎ ብትግርኛ ምስ ዓውለማ ተኣሳሲሩ ዝኸይድ ዝያዳ እቲ ፃዕዳ ቆርበት ጓል ኣንስተይቲ ፃዕዳ ቀጣን ነዊሕ ፀጉራ እንድሕር ዳ ኮይና ዝያዳ ተሃራፊ ትኾውን። ፊልምታትና፣ ሙዚቃታትና ኩሉ እቲ ኣብ ሚድያ ንሪኦ ወይ ካብቲ መራኸቢ ብዙሓን ንሪኦ ነዚ እንድሕር ዳ ሃይላይት እንዳገበረ ኸይዳ ወይ ነዚ እንዳስመረሉ ይኸይድ እንድሕር ዳ ኣሎ እታ ጓል ኣንስተይቲ ብባህርያ ወይ ከዓ ናቹራል ክኸውን እዩ ማለት እዩ ፃዕዳ ቆርበት ክትውንን ክደሊ። ስለዚ ናይ ኣተሓሳስባ ለውጢ ክንገብር እዩ እቲ መሰረታዊ ነገር። ነዚ ከዓ ሚኒስትሪ ጥዕና ዘይኮነ ኩሎም ዝምልከቶም ኣካላት ሚኒስትሪ ጥዕና፣ ሚኒስትሪ ትምህርቲ ሃማድአ ሃማማትአ፣ ሚኒስትሪ ዜና ብዓብዩ ዝያዳ ነቂሖም ጎስጓስ ክገብርሉ ዘለዎም እዩ ማለት እዩ። በቲ መንነትና ወይ ከዓ በቲ ባህርያዊ ቆርበትና ሓበንን ኩርዓትን ከም ዝስማዓና እንድሕር ዳ ኮይና ንዓብለና ካብ ብንኣሽቱና ናብ ፃዕዳ ቆርበት ንጎየሉ ኣብነት ኣይክህልወናኒ ቆርበትና ንኸነፃዕዱ ብዙሕ ላዕልን ታሕቲ ንብለሉ ኣብነት ኣይክህልወናኒ ማለት እዩ። ስለዚ ኣብቲ ሕብረተሰብ ናይ ኣተሓሳስባ ለውጢ ክህልወና ኣለዎ። እቲ ናይ ኣተሓሳስባ ለውጢ ከዓ ብጎስጓስ እዩ ዝያዳ ክዓቢ ዝኽእል ማለት እዩ። ጎኒ ጎኒ ከዓ እቲ ዝምልከቱ ኣካል ናይ ሚኒስትሪ ጥዕና እቲ ናይ ምቁፅፃር ስራሓት ከበርታ ኣለዎ ማለት እዩ። መድሃኒት ሓዘል ትሕዝቶ ዘለዎ መመላክዒታት ብፍላይ ኣብዚ እዋን እዚ ኣብ ኮስሜቲካት ወይ ከዓ ኣብተን መመላክዒ ፕሮዳክት ዝሸጣ ድኳናት ብብዝሒ ይርአ እዩ። ቤን ኣትዩ ቤን መፅኡ ብልክዕ ዘይፍለጥ ብዙሕ ተጓዳይ ባእታታት ዘለዎም ፍርያት ኣብ ዕዳጋ ከይህልዎ እቲ ዝምልከቶ ኣካል ርቱዕ ዝኾነ ወይ ከዓ ግቡእ ዝኾነ ምቁፅፃር ክገብረሉ ከዓ ናቱ ሓላፍነት ይኸውን ማለት እዩ።
0: ዳርጋ ምውዳእና እዩ። ግን ሓንቲ ሕቶ ምናልባት ኣስዕብ ከብለልኪ መድሃኒታት ኣብቲ ዕለተ ዝጥቀመሉ ወይ ኤክስፓየር ዴት ንብሎ ምስ ወደቐ ንገለ ኣዋርሕ ክቕፅል ክእል እዩ ዝብል ሓሳባት ወይ ርእቶታት ዝስማዕ እዩ። ምስ ዓይነት ሓክምነት ኣለዎ እዚ ይበለ ክፀንሕ ክእል ዩ
1: ኣገዳሲ ትሕቶ እያ እዚኦም ብዙሕ ግዜያ ትለዓል። መጀመርያ ኤክስፓየሪ ዴት ክንብል ከለና ወይ ከዓ እቲ ዕለት ናይቲ መድሃኒት ኣብ ክፅሓፍ ከሎ እንታይ እዩ ዘመልክተልና ዘሎ ወይ እንታይ እዩ ትርጉሙ እንድሕር ዳ ኢልና እቲ ነቲ መድሃኒት እቲ ዘፍረ ኣካል ወይ ከዓ እቲ ፋብሪካ ነዚ መድሃኒት እዚ በቲ ዝግብኦ ኣገባብ እንድሕር ዳ ዓቂብካ ናቐሚጥካ በቲ ዝግብኦ መዓልና እንድሕር ዳ ተጠቒምካሉ ክሳብዚ እዋን እዚ ከገልግለካ ከምዝኽእል ብሙሉእ ብቕዓት ብቕዓት ከይጎደለ ክሳብዚ እዋን እዚ ከገልግለካ ከምዝኽእል እኹል መፅናዕቲ ገይረ ኣረጋጊፀ ኣለኹ እዩ ዝብለካ ዘሎ። ካብዚ ወፃኢ እዚ ካብዚ ዕለት ዝወፃእ እንድሕር ዳ ተጠቒምካሉ ግን ዝኾነ መፅናዕቲ ኣይተገበረሉን። መርዛን ባእታ ድዩ ክቕየር፣ ካብቲ ዝነበሮ ብቕዓት ድዩ ክጎድል፣ ወይ ካልእ ዓይነት ትሕዝቶ ዘለዎ ድዩ ክቕየር፣ ዝኾነ ዝተገበረ መፅናዕቲ የለን ማለት እዩ። ስለዚ እቲ ዘፍረየ ኣካል ዝኾነ ሓላፍነት ኣይወስደልካን እዩ። ብዛዕባኡን ዝኾነ ዝተፈለጠ ነገር የለን ማለት እዩ። ስለዚ ብመሰረቱ ጉጉይ ሓበሬታ እዩ። ብልምዲ ትሰሚዕካ መድሃኒት ክሳብ 6 ወርሒ ክፀንሕ ይኽእል እዩ ዋላ ኤክስፓየር ተገይሩ ድሓን ክትጥቀመሉ ትኽእል ኢካ ዝብላ ባህላ ኣሎ። ብመሰረቱ እዚ ግን ጉጉይ እዩ። መድሃኒት ክሳብታ ተፀኒዓትላ ዘላ ዕለት ጥራይ ውሕስቲ ምዃኑ ከነረጋግፅ ንኽእል። ብድሕሪኡ እንታይ ዓይነት ትሕዝቶ ይቕየር ናብ ምንታይ ዓይነት ትሕዝቶ ይቕየር ኣይንፈልጥን ኢና። ዝኾነ መፅናዕት እውን ኣይንገብረሉን ኢና። ስለዚ መድሃኒት ካብታ ኤክስፓየሪ ዴት ወይ ከዓ ካብታ ዕለትናታ ድሕር ሓሊፉ ብመሰረቱ ክውገድ ጥራይ እዩ ዘለዎ።
0: ብጣዕሚ ፅቡቅ። ካልኦት እውን ዝኾነ መድሃኒት ኣብ ፍርጅ ከምዘይቅመጥ ውሱናት ብናይ በዓል ሞያ ምኽሪ ጥራሕ ከምዝኾነ ዓቢርክና ኣለኺ። ፋርማሲስት ሄቨን ዮሃንስ ኣዝየ ዘመስግነኪ ይቐኒልና ኣብ ካልእ እዋን ካልእ ርስቲስ ክመፅኺ ተመሳሳሊ ኣስተምሮ ክትብና ትፅቢትና ይቐኒለይ። ክቡራት ተኸታተልትና ናይ ሎሚ መደብ ዶክተራት ኣብ ስድዮ ኣብዚ ዛዚምና ኣለና። ነመስግነኩም ምርኹ መዓልቲ።

0: ምእዛን ምሕጋዝን ኣፍልጦ ሕጊ ምሃብን ዕለታዊ ኣብ ሰዓታት ቅድሚ ቐትርን ድሕሪ ቐትርን ተዋፊሮም ዕዙዝ ኣበርክቶ ኣብ ምግባር ይርከቡ ኣለዉ።
1: እቲ ዕላማ ኮ ቀዳምነት ንሰብ ንምውሓስ እንዲ ኣብዚ ፅርግያ ብዙሕ ነገር ኢኻ ተርኢ እቲ ቀንዲ ዕላማና መፂናሉ ዘለና ግን ንሰብ ከነውሕስ እዩ።
2: እዚኦም ተምሃሮ ናይ ካልኣይ ደረጃ ቤት ትምህርቲ ቀይሕ ባሕሪ ኣጋጣሚ ኣብ ስልጠና እውን ኣነ ኣሰልጢነ እዮም። ሕጂ ዕላማ ናይ ዞም ተምሃሮ እዚኦም ክንገልፅ ኮይና ሓደ እቲ ሕብረተሰብ ኣብቲ ፅርግያ ዘለዎ ንቕሓት ክበርኽ፣ ትራፊክ ፅርግያ እንታይ ማለት እዩ፣ እንታይ እዩ ድሕነቱ፣ ንምንታይ እዩ ፅርግያ ወፊሩ ዘሎ፣ ንህዝቢ ከድሕን እዩ ወፊሩ ዘሎ። ምክንያቱ ንቕሓቱ ንኸበርኽ በዚኦም ደቅና ጌርና ነቲ ህዝቢ ኣፍልጡን መሃብ ኢና ወፊርና እዮም ዘለና ማለት እዩ።
3: ኣስተምህሮና ንሰሙን ዝኣክል እንዲ ነይሩ ክልሲ ሓሳውን ግብራውን ምሂሮምና ነይሮም። እቲ ትምህርቲ ግብራዊ ኣብ ማእከል ፅርግያ ኣብ ሰርክል ኮይንካ ከመይልካ ንመካይን ከም ተሓልፍ እዩ ነይሩ። እቲ ኦራላዊ ከዓ እቲ ብኣፍላዊ ዝተምሃርናዮ ከዓ እቲ ሕግታት ትራፊክ ዋላ እቲ ኣስኢሎም ሂቦምና ነይሮም። ኩሉ ናይ ታርጋ ይኹን ገለ ኣስኢሎም ሂቦም ከመይ ከመይ ምዃኑ ንመን ቀዳምነት ህብ ንመን ኣትሒርካ ተሰስግር ናይ ሴማፎሮ ሕግታት ካልእ እውን ምሂሮምና እዮም።
4: ብዙሕ ኣገዳስነት ኣለዎ ኢለ ክሓስብ ይኽእል። ምክንያቱ ኣብዚ ንሪኦም ዘለና ሰባት ጌጋ ክፍፅሙ ከለዉ ጌጋ ኢልካ ክትመሶም ከለካ እሺ ቅሬታ ክብሉ ከለዉ ኣዝዩ ደስ ዝብለካ ማለት እዩ። እቲ ጌጋታት ይረምሉን ንመፃ ከዓኒ ኣዝዩ ፅቡቅ ዝኾነ እዚ ርእቶካ ይህቡካ ማለት እዩ።
0: ሓደጋታት ተሽከርከርትን ሳዕቤናቱን ንምክልኻል ተጠቀምቲ ፅርግያ ሕግታት ትራፊክን መምርሒ በዓል መዚ መጓዓዝያ ምድርን ከኽብሩ ግድነታዊ እዩ። እንተኾነ ግን ሸለልትነት ዘበገሶ ብገለ መራሕቲ ተሽከርከርትን ሰብ ኣጋርን ጥሕሰት ሕጊ ትራፊክ ክፍፀም ይረአዩ።
1: ኣብዚ ፅርግያ ካብ ንውዕለሉኮ መብዛሕትኦም ሰባት ኣዝዮም ምስጉናትን ፅቡቕ እዮም ዝኸዱ። ገለገለ ሰብ ማኪናን ሰብ ሳይክልን ግን ይሓልፉ እዮም። ብብዝሒስ ሕግታት ይጥሕሱ እዮም። ከምኡ ውን ሰብ ኣጋር ኣለዉ።
3: ንኣብነት ሕጂ ገሊኦም ኣጋር ሴማፎር ቀያሕ ኮላ ብናቶም ጉዳይ ተሃዊኹም ቀያሕ ኮላ ዋላስ ኣብ ቅድሜኻ ክሳገርዎ ይፈትኑ። ገሊኦም ዋላ ተመለሲ ኢልካ ምስተትምለሱ ገሊኦም ከዓ መንም እዚኦም ገለ ኢሎም ስረጊፆም ካ ዝሓልፉ ኣለዉ እንዲዮ።
1: እዚኦም ግን ንሕና ስቂኢልና ክነሕልፎም የብልናን። ምክንያቱ ቀንዲ ንሕና ናብዚ መውፅእ ኢና ዘሎ ድሕነት ሰብ ንምሕላዊ።
2: ልክዕ ንዝኾነ ኣሽከርካሪ ብሕጊ ትራፊክ ክሕዙ ምዃኖም ክፈልጥ ኣለዎ ኩሉ ህዝቢ። ታርጋ ፅሒፎም እንድሕር ኣምፅኦምልና ንሕና በታ ታርጋ ውፅና ነቲ ሕጊ ትራፊክ ዝተሓዘ ስጉምቲ ኢና ንወስድ። ንሕና ታርጋ ይደገድሰና ምስም ዋላ ሓንቲ ዘበኣሲ የለን። ሕጊ ትራፊክ ጥሒዙ መቐነት ኣይገበረን ሴማፎሮ ጥሒዙ ኸይዱ ዝበሉና ልክዕ ብጭቡጥ ሰዓት ውዕሎ ትሒዝና ኣብ ቤፅሕፈትና ኸይና ካብ ኮምፒተር ኣውፅና ነቲ ሕጊ ትራፊክ ዝተሓሰ ሰብ በታ ዝግብኦ ስጉምቲ ክሰደሉ ኢና ንገብር። እሳቶም ከዓኒ የምፅልና እዮም ባልቦላ ናይ ብሽክለታ የንፍስ እዮም መራሕቲ መካይን ሕጊ ዝተሓሳ እውን ታርገ ፅሒፎን መፅኦም ዕለቱ ሰዓቱ ስለ ተምሃሩ ኣበይ ቦታ ይፈፂሙ ኩለን ስለ ዘምፅሉና ንሕና ከዓ ብኣብ መሰረት ነቲ ሰብ ፀዊዕና ስጉምቲ ክንወስደሉ ምዃንና ኩሉ ሰብ ክፈልጥ ኣለዎ። እዚኦም ልክዕ ከማና እዮም ኣካልና እዮም ናትና እዮም ልክዕ ከማና እዮም ዝኾነ ሰብ ከዓ ከም ፖሊስ ትራፊክ ክሪኦም ከም ዘለዎ ኢኣነ ዘለዎ

0: ሰብ ኣጋር ይኹን ሰብ መካይን ስለምንታይ ሕጊ ትራፊክ ዝትሕሱ?
1: እሱ ቀዳምነት ሰብ መኪና ማለት እዩ። ሰብ ኣጋር ሕጂ ገሊኦም ኣስጊልና ፀኒሕና ብልካ ዜብራ ረሲዕናዮ ኣይራናዮ ንብልካ ሰብ መኪና ግን ኩሉ ሕግታት ትፈልጥዎ እዩ ከኽብርዎ እውን ይኽእል እዮም እን እሶም ስለ ከኽብርዎ ስለ ዘይደለዩ ስለ ዘይኮነሲ እቲ በልፅ ኣብ ኣጠቃቅማ ማለት እዩ ኣብ ፍጥነቶም ዕንቃን ማለት እዩ ኣብ በልፅ ኣጠቃቅማ ሕጂ ኩሉ ግዜ ንዝረቡ እዩ ማለት እዩ ኣብዚ ክንሪኦ ፅናሕና ማለት እዩ እጂ እቲ ድሕነትካ ምሕላው ቀዳምነት ነብስኻ እዩ ዳሓላይ ከዓ ነቲ ኣጋር ዝበሎ ማለት እዩ መኪና እዩ ዝረአ ኣብዚ ዜብራ ንሪኦ ዘለና ስሒቶሞ ምኸዱ ኣለዉ ማለት እዩ
2: ካልእ ከዓ ብሳይክል ብመራሕቲ ሳይክል ዝፍፀም ጥሕሳታት ከዓ ንኣብነት ሕጂ ገሊኦም ብሳይክል ዘይፍቀዳላ ጎደናታት ከምዚ ንኣብነት በዚኣ ጎደና እዚኣስ ዘይትፍቀድ ኮላሲ ቀጢፎም ክሓልፉ ይፍትኑ ዋላ ውረድ ኢልካዮም ከለካ ሲ መንከይ ርክበኒ ኢሎም ቀጢፎም ዝሓልፉ ኣለዎ ካልኦት ከዓ ብመካይን ዝፍፀማ ኣዝየን ውሕዳትን ከምቲ ዝረ

ዓኹ እምበርከስ ምስ ማወፃዕቲ ገለሲ መካይንሲ ነቲ ሴማፎርስ ሓለይና እየን ዝኸዳ ወላ ሓደ ክልተ ብጌጋ ቀያሕ ኮላ ይሕለፉሲ ተጋግም ኢሎምሲ ይምለስ እዮም በዕሎ እዚአነን ስጋ ሕጂ ኳ ኣብ ቅድሚ ሓደጋ የጋጥመን ዋላ ብዝርዮ ዘለኹ ካብ ኣብ ቤት መንእስያንስ ቆልዑ ሲ እዩ ዘለዉ ናይ ሴማፎር ሕግስ የኽብርዎ ኣለዉ።

0: ዕለታዊ ሓደጋታት ክፍፀም ንዕዘብ ኣለና። እዞም ተምሃሮ ኣብ ዝነፍሲ ወከፍ ጎደና ምህላዎም እቲ ሓደጋታት ኣብ ምንካይ እንታይ ውፅኢት ይርከበሎ?
1: እወ እዞም ተምሃሮ ኣብዚ ክረምታዊ ማእተት ወፊሮሞ ዘለዉ ናይ ትራፊካዊ ድሕነት ትራፊክ ፅርግያ ተመዲቦም ዘለዉ ተምሃሮ ብዙሕ ውፅኢት ኣለዎም። ምክንያቱ ከምዚ ክብለካ ፅናሕኹ ኣፍልጦ ናይዚ ሕብረተሰብ ኣብ ፅርግያ ቆሪፁ ክኸይድ ፅርግያ ዜብራ ላይን ከለዎ ብዘይ ዜብራ ላይን ዝሰግር ብዙሕ እዩ ሓሳብ ዘለዎ ሰባት ቃልብኡ ኣክንዲ ናብታ ተሰግራ ዘሎ ጥራይ ናብቲ ሓሳባቱ ዝገልፀሉ ወይ ከዓ ብየን ይሰግር ኬስ ተውዓለ ዝኸይድ ሰብ እዩ ዘለና እንታይ ዳ ኮንካ ምስ ትብሎ ወይ ሓሳብ እንዲ ሒዘ ዝብል። ስለዚ ኣብ ፅርግያ እንድሕር ሃሊና ብዛዕባ ፅርግያ ክንሓስብ ከዘክሩና ኢልና ኢና ኣብዚ ውፊርናዮም ዘለና ዞም ተምሃሮ እዚኦም ነቲ ህዝቢስ ከዘክርዎ ሓደጋ ይበዝሕ ኣሎ ሞኒ ሓደጋ ከየጋጥመኩም ብድሕነት ተጓዓዙ ንክብሉ ክሕጉዙና ኢልና ኢና ፊርናዮም ዘለና።
0: መራሕቲ መካይን፣ ሰብ ኣጋር፣ ሰብ ብሽክለታ፣ ሰብ ሞተር ሳይክል ኣብ ልዕሊ ዞም ተምሃሮ ዘለዎም ኣረኣያ ከመይ ትገልፆ? እሶም ክዕለታዊ እንታይ ፀብፀበብኹም?
1: እወ ኣብ ልዕሊ ኣሽከርከርቲ ወይ ከዓ ተጓዓዝቲ ብእግሮም ዘጋጥም ኣብ ዞም ተምሃሮ ዘሎ ተሪኦ እንተኮይኑ ዝበዝሕ ህዝብና መእዙዝ እዩ ተማእዚዙ ይድኸይድ ገለገለ ግን ሸለልትነት ወይ ከዓ ንዕቀት ዘርዩ ኣለዉ ኣይቆፅዑን እዮም እንታይ ከይገብሩ እዚ ዓይነቱ ገለገለ ሸለልትነት ዘርዩ መራሕቲ መካይን ካብ ብሽክለታ ይኹን ካብ ሞተርሳይክል ይኹን ገለገለ ይረአዮም
2: ንነብሶም እዮም በቃ ኣብ ሓደጋ ዘእትዉ ዘለዉ እዞም ሰባት ንነብሶም እዮም እምበር ንዓና ዋል ሓንቲ ኣይየግድሉናን ኣይምልኡልናን እዮም ንነብሶም ግን ኣብ ሓደጋ እትዉ ኣለዉ ካብ ኩሉ ገለገለ እዮም ከዓ ብሴማፎር ንዓና ርኦም ጠጠው ዝብሉ ኣለዉ
3: እንዳፈለጡ ዝጋገዩ ኣለዉ ዕራ እንታይ ሞ በቃ እዚኦም ክሕርቆም ኢሎም ንዓና ሕጂ ንኣሹ ቅልዑት እዮም መንእስያት እዮም ኢሎም ዝጥሒሶሞ ዝኸዱ ኣለዉ ወላ ይቋየቁን ኢሎም ዝኸዱ ኣለዉ
1: እንታይ እዩ ዝገብር ዘሎ ንዓይ ከድሕን ወፊሩ ኢሉ ልክዕ ከምኡ ሓሲቡ ከም ወዱ ከም ጓሉ ርእዩ ተማእዚዙ ክኸይ ዝግብኦ እምበር ሸለልትነት ዶርእዩ ዘይድሊ ዘረባታት ዝዛረቡ ብዙሓት ኣለዉ እዞም ሰባ እዚኦም ከዓ ፅቡቕ ዘረባ ሓልዮት ከርእዩ ኢሎም ክቁጠቡ ግብኦም ይብል ኣነ ብወገነ

0: ሓደ ካብ መሰረታዊ ጭዋ ባህሊ ህዝቢ ኤርትራ ኣብ ሓድሕድ ሓልዮትን ምክብባርን ምንፅብራቕ እዩ። ክብሪ ሂቡ ንድሕነትካ ኣብ ምሕላው ንዝተዋፈረ ዜጋ ዓፀፋ ክብሪ ክትመልስ ድማ ግቡእ እዩ። ኣብነት ናይዚ ድማ ተምሃሮ ብመሰረት ወፊሮሞ ዘለዉ ዕላማ ስራሕ ምርዳእ ኣገዳሲ እዩ። እቲ ምንታይ ሓላፍነት ዝስክም ድሕነት ዜጋታት ኣብ ምሕላው ዝነጥፉ ምስ ምዃኖም ክብሪ ኣብ ሞያዊ ስርሖም ከነርኢ ግድን እዩ።
1: ኣነ ክሪኦ ከለኹ እቲ ህዝቢ ኣብቲ ትራፊካዊ ዘለዎ ንቕሓት ዝበረኸ እንዲ ገለገለ ግን ጉድለታት ይርእሶ ዘሎ ገለገለ ጉድለታት ይርአ ኣሎ። ሸለልትነት ኣብ ልዕሊ ተምሃሮ ደፈርና እዮም ተምሃሮ ሸለልትነት ሃዲምካ ምኻድ ተጓራቢትካ ውረት እንዳበለትካ ሲ ኣርክብኒ ደድሕረይ ኢልካ ሰብሽክለታ ይሃድሙ ኣለዉ።
2: ብሴማፎሮ ክሰግሩ ዝግብኦም ካብታ ሴማፎሮ ቅርቡ ውፅእ ኢሎም ይሓልፉ ኣለዉ። እዚ ግን ኣዝዩ ፅቡቅ ኣይኮነን። ምክንያቱ ንሕና ንድሕነቶም ወፂና ክንስና ገለገለ ሰብ ኣጋር እውን ኣለው ዝፀርፉና ሰብ ሳይክልካ ጥሒሶም ዕዳ ይርክቡና ኢሎም ዝሓልፉ ከ ኣሎም። ብብስሒ
3: ኣብ ሰብ መኪና ሕጂ ኣብ በልቲ ግበሩ ክትብሎም ከለካ ኢሎም ነፂጎም ዝኸዱ ኣለው። ካልእ ካልን ኣብዚ ኢሎም ነፂጎም ክኸዱ ከለው ል ከምቲያ ዝገበርዋ በቲያ ዝገበርዋ ነገር ኢካ ክሳይ ትፅሕፍ ማለት እዩ ታርጋ ትፅሕፍ ኣሎም ማለት እዩ ንሳ ከዓ ግቡ መቕፃዕቶም ወስዱ ኣለዎ ማለት እዩ። ሰብኣ ጋር ከዓ ሸለልትነት ኣለዎም ገሊኦም ከዓ ደው ኢሎም ኣኽቢሮም እሺ ቅሬታ ተጋጊና ዝብሉካ እውን ኣለው። መብዛሕትኦም እቲኦም ቅሬታ ዝብሉ እዮም እቶም ኣተጋጊና ኣስጊልና ፀኒሕና ዝብሉ እዮም ማለት እዩ። ብሂወትካ ምፅዋት ኣዝዩ ሓደገኛ ውራ እንተኾነ ግን ኣቐዲምካ ክትሓስበሉ ኣስተውዒልካ ክትከይድ ግን ኣዝዩ ኣገዳሲ ኢለ ሓስብ ማለት እዩ።
1: እዚኣ ደይ ኣጋርያ ወይ ከዓ ብምንታይ ከይትሕዘኒ ተማሃሪት ኢልካ ምኻድ ኣሎ።

0: እዚ መጀመርያ መጀመርያ እስኻ ንቕሓት ኣብ ትራፊክ የብልካን ማለት እዩ። ንቕሓትካ ክተበርኽ ትክል ኣለ። ንቕሓቱ ደበረኸ ሰብ ንኻልእ ሰብ ይክምህር ዘለዎ እምበር ተምሃራይ ኮይኑ መኪና ሒዙ ወይ ከዓ ሰብ ክንዕቕ እዚ ሕጊ እውን ኣይፍቅድን እዩ። ስለዚ ኩላህና ተኸባቢርና ቀል ዓለም ጌርና ስጋይ ስጋኻ ተባሂልና ነዛ ፅርግያ እንተተጠቂምና ኣላ እቲ ድመፅእ ሓደጋ ክጎድል ከም ዝኽእል እዩ ኣነ ድሎ
1: ንዓና ወል ሓንቲ ኣይጎዳእናኒ ንዓዎም እዩ እምበርከ ንሕናሲ ስራሕ ወፊርና ከምዚ ክንእርሞም ኢና ኢና ወፂና እሶም ግን ጣሕሰታት ዘጋጥሞም ዘለዎስ ንዓዎም እዩ ካሃስዮም ተገምጢሩ እምበርከስ ዋላ ንሕና ንዓና ዋላ ረጊፆም እናተሓለፉ ሲ ካልኦት ቀንዲ ትራፊክ ኣለዉ ወይ ከዓ ንዕዎም ከዓ ሂወቶም ኣብ ሓደጋ የውድቁ ኣለዉ ሕጂ እቲ ጥሕሰት ንዓና ዘይኮነስ ንዕዎም እዩ እቲ ሓደጋ ዘውርድ ኣሎ ከይገብርዎ እውን ይሕብር

0: ኣብዚ ሴማፎሮ ብዙሕ ተርእዮታት እዩ ዝርአ። ብዙሕ ሓደጋታት እዩ ከዓ ዘጋጥመና ዘሎ። ካብ ፀብፃብና እውን ብዙሕ ዓሰርተ ግዜ እውን ይግለፅ ኣሎ። ሴማፎሮ ከይተርክበኒ ክልተ ወሊዓ ከላ ዝፍፀም ዘሎ ናሃሪ ማለየ ኣይብሉን። እዚ ክውገድ እዩ ዘለዎ። እስኻ ክንደይ ሰከንዲ ኢኻ ጠጠው ክትብላ እዛ ሴማፎሮ? ምክንያቱ እስኻ ከይተርክበኒ ክትብል ሓደ ከዓኒ ኣፍልጦ ናይ ሕጊ ትራፊክ ወይ ከዓ ናይ ሴማፎሮ ዘይብሉ ተጋጊ ምስ ዝመፅእ እቲ ረፅሚ ኣብ ዩ ድፍፀም ዘሎ። ክንደይ ሰብ ከዓ ይመውት ኣሎ ማለት እዩ። ስለዚ እቲ ኣፍልጦ ኣሎ እንዳበልናዮ ከለና ትበራሕ መኪና ሰከንድ ጠጠው ከይብል ወይ ከዓ ክልተ ካሊእ ተሪፉዋ ክንሳ ካብ መጠን ንላዕሊ ብናሃር ይጓዓዝ ኣለዉ። ስለዚ እዛ ፅርግያ ናይ ሓባርያ ናይ ኩላህና ንጥቀመላ ኢና። ነቲ ኣፍልጦ ዘይብሉ ሰብ ናባና መፅኡ ሓደጋ ከይፍፅም ኣፍልጦ ክንህብ ስነስርዓት ጌርና ኣገባብ ጌርና ጠጠው ኢልና ከነመሓላልፍ እዩ ዝግባአና እምበር ቀይሕ ከይተርክበኒ ኣበይ ኻ ክትበፅሕ? ብዝተፈፀመ ሓደጋ ኣብዘይ ዝወፅእ ጣዓሳ። ስለዚ በዚ ሴማፎሮ ጌጋ ዝፍፀም ዘሎ ማለ የብሉን።
1: እጃ ኣብዚ ክጥንቀቕ ኣለዎ። እቲ ሰብ መኪና ብካሜራ ድዩ ብገለ ተቐዲሑ ዩ ከይድ ኣለዎ። ኦፍኮርስ ግን እቲ ሰብ መኪና በዓሉ ራይዎ ኣብዚ ከማኒ ከምኡ ኣሎ እ ካብ ምጥንቃቅ ሕሸና ኢልና ኢና ኣብዚ ወፂና ዘለና ኣይፅላን እዩ። ዝስራሕ ድኻም ክህልዎ ክእል እዩ ገለ። ኣብዚ ግን ግድን ክሰርሓሉ ኣለካ ምክንያቱ ድሕነት ህዝብኻ ስለ ትሕድሉ ዘላ። ኣብዚ ሕጂ ግድን እዚኦም ሰብ መኪና ኣብ ዘይብራ ወላ ናሃር ኣለዎም ይጥሕሽዮም ገለ ግን መቕፃዕቶም ስለ ዘለዎም ወላ ሓንቲ ኣይሰክፈካን እዩ ማለት እዩ።
0: እዞም ከይተርክበኒ ኢልኩም ትጎይዶ ኣለኹም መራሕቲ መካይን ይኹኑ ሰብ ብሽክለታ ክንሰምሞቶ ኣስተውዒልኩም ከባቢኹም ተቆፃፂርኩም ብድሕነት ክትጓዓዙ ኣነ ኢላወኩም ቀፃሊ ዘጋጥመና ዘሎ ቀፃሊ ኣብዚ ሴማፎሮ ብናሃሪ ከይተርክበኒ ኢልካ ክልተ ካሊእ ሰለስተ ካሊእ ምስ ተረፈት ዝፍፀም ዘሎ ናሃሪ ማለየ ይብሉን። ዝኾነ ሰብ ከዓኒ በዚ ነገር ዝተማሂሩ ክጓዓዝ ንድሕነት ከባቢኡ ንድሕነቱን ሓሲቡ ክኸይድ ኢላቦዋኣነ
2: ነዚኦም መራሕቲ ተሽከርከርትን ሳይክልን ነጋር ከመሓላልፎ ዘሊ ንዓና ጥራይ ርኦም ዘይኮኑሲ ንነፍሶም ኢሎም ከምዚ ናይሕልና ነገር እንዲ ነፍሶም ኢሎም ዋላ ሲ ሕጊ ትራፊክ ከኽብሩ ከም ዘለዎም ሕጊስ ብዘይ ምክንያት ሲ ይወፅን እዩ። ስለዚ ከኽብርዎ ከም ዘለዎም እምበር ንድሕነቶም ምዃኑ ንሂወቶም ከዓ ኣዝዩ ዝሓሸ ከም ዝኾነን ከፍልጦም ይዘሊ።
3: ኣብ ልዕሊ እዞም ተዋፊሮም ዘለዉ ተምሃሮ ድማ ኣዝዩ ፅቡቅ ኣኽብሮትን ስነስርዓትን ክህልዎም ንምነት
4: ኣብዚ ተዋፊርና ዘለና ንሰብ ኣጋር ንሰብ መካይን ንኩሉ ነገር ተጠንቂቕኩም ኣሽከርካር ዘለኩም ሰብ ሳይክል ሰብ መኪና ማለት እዩ ወይ ኣጋር ከዓ ተጠንቂቕኩም ኣብ 2 ሰከንድ 3 ሰከንድ ምስ በፅሐት ቀጠልያ ኣብ ክንዲ ቀጠልያ ላ ኢልኩም ተሓልፉ ትጎዩ ህዲ ኢልኩም ኣብቲ ትበፅሑ መታን ክትበፅሑ ከይተቋረፅኩም መታን ኣብ ሓደጋ ከይተኣትዉ ህዲ ኢልኩም ንክትኸዱ ኣነ ዘይ ኣለ ቦባ ይሕልፍ።

ኣብ ዝተፈላለዩ ኩርናዓት ዓለም ብምዃን መደባት ሞዛይክ ኣብ ምክትታል እትርከቡ ዝኸበርኩም ተኸታተልትና ከመይ ቀኒኹም ሰዓትና ኣኺሉ እኖ ዝተፈላለዩ ትሕሶታት መደባት ሞዛይክ ጣዕመ ዜማታት ከምኡውን ተኸታታሊት ፊልሚ ኢና ሒዝናልኩም ቀሪብና ዘሎና ክሳብ ፍፃሚ መደብና ምሳና ሓቢርኩም ክፅንሑ ብክብሪ ንዕድመኩም ዝስርዮ ዘለኹም እዋን ክረማት ማይ ዘኒ ዘሎ ማይ እውን እናበርትዒ ዝኸይደ ዘሎ ናብዛ ስዒባ እተቐርብ ደርፊ ከነምስግረኩም

ፅጉማት ወገናትና ምሕጋዝ ሓደ ካብቲ ጉቡእን ዜጋዊ ሓላፍነትና ኮይኑ ክንሕፍም ዝግባአና እዩ። ኣብዛ ስዕባ ተቐረብ ትሕዝቶ መደብና እምበር ልዕሊ 30 ዓመታት ኣብ ቤት ትምህርቲ ዓይነት ስውራን ነዞም ዓይነት ስውራን ኣብ ምእላይን ምሕብሓብን ዝነጥፋ ዝነበረ ኣዴታት ናይ ሽልማት ስነ ስርዓት ተካይዱ ነይሩ። እዘን ኣዴታት እዚአን ድማ ልክዕ ከም ውሉዳተን ገይረን ብምእላይንን ብምሕብሓብን ዝተበርከተለን ሽልማት እዩ ነይሩ። ነዚ ዝድስስ ትሕዝቶ እምበር ኣብዛ ስዕባ ተቐርብ ትሕዝቶና ክቐርብ እዩ። ምክትታልኩም ብክብሪ ንዕድም እዩ።

ዓይነ ስውራን ካብ ናይ ተፀባይነት መንፈስ ወፂኦም ምስ ሕብረተሰብ ተላልዮም ግቡእ ትምህርታዊ ዕድላት ረኺቦም ኣብ ደረጃ ብምብፃሕ ንሕብረተሰብን ሃገርን ኣብ ምግልጋል ክበቕዑ ክኢሎም እዮም። እዚ ድማ ሳላ ቀጻሊ ፃዕርን ጓስጓስን ህዝብን መንግስትን ዝነበረ ድሑራት ተሓሳስባ ዓይነ ስውራን ዜጋታት ኪንዕፅ ውሻጠን ዘለዓለም ንኽላለዩ ዘኽኣለ ንቕሓት ክብፃሕ ስለ ዝተኸለዩ ቤት ትምህርቲ ዓይነ ስውራን ኣብ ረህባታ እምበኣር ነዘን ንልዕሊ 4 ዓመታት ዝበዝሐ ዕድመ ህወተን ዝወፈአሎም ዝሓብሓቦኦምን ኣሌቶምን መምህራኖምን ኣዴታት ናይ ምስጋናን መተባብዕን ምስክርነት ወረቐት ናይ ምሽላ መደብ ኣካይዱ ነይሩ። ንገለ ካብተን ኣዴታት ተመክሮአን ክካፍላና ኣጋይሽ ሞዛይክ ናይ ሎሚ ሰንበት ዓዲምና ኢና ኣሎና። ሰናይ ምክትታል።

0: ገይሮም ብቓል ጥራይ ዝወስድዎ ነበሩ ኣካዳሚ ስሩዕ ካየድ ስለ ዝነበረ ኣካዳሚ እ እሳቶም ብቓል እዮም ዝመሃሩ ነይሮም። ዓይኒ ዝርኢ ከዓ ከምቲ ንቡር ዳሓር ግን ሓላፊ ናይቲ ስንኩላን ዝነበረ ኣዝ ናይና ኣብ ሂወትና ምሉእ ደ ንርስዖ እ ስውእ እዩ መምህር ገብረ ብርሃን ንበሃል ብጣዕሚ ኣብ ልዕሊ ስንክልና ዝነበሮ ሓልዮት ኣቦና ዩ ኣዴና ዩ ኩሉ በቃ ኣነ ገሊፀ ክመና ይወድዕኒ ከምኡ ስለ ዝኾነ ኣብቲ ከዳሚኹን ናብ ድኾነ መዳይ ሓደ ስንኩልሲ ነብሱ ክኢሉ ከይድ ከም ደለዎ ነንሕና ንዲና ንተኣላለ ሓደ ስንኩልሲ በቲ ስንክልና ካ ትፈላለ ስለ ዝኾንካ እሱ ግን ተኣዝዩ ብሉፅነትና ዝነበረ ብልዕሊ ስንኩላን ኣዝዩ በቃ ንሓደ ስንኩልሲ ነብሲ ክኢሉ ከይድ ከም ደሊ ሕጅቡኡ ግን እሱ ፍልጦ ስለነበረ ምስ መምህር ከዓ ብምንባሩ ቅድሚ ምስላፉ ዓነ ስውራን ትምህርቲ መታን ንክተኣታተ ፃዕርታት ኣካይዱ ስጋ ሱዳን ከይዱ ሽዒ ተወሰኑ ሰባት እዮም ተማሂሮም እቶም ሓለፍቶምን ደረጃውን ትምህርቲ ዝነበሮም ነቲ ኮርስ ወሲዶ ሞ ካብኡ ድሕሪ ቲ ኮርስ ምውሳዱ ነቲ ትምህርቲ ክጅመር ምስ ኮነ ግን ተዓቕሚ ሰውን ካብ ውሕድ መታን ከዓ ኣብኡ ንክንኣቱ እውን ሓያለይ ሰባት ዝሓሂቦም ማለት እዩ ስጋብ 11 ነይሩ ብዙሕና እቶም ኣዳለውቲ ነቲ ብሬል ሕትመት ነካይዶ ነበርና ማለት እዩ ድሕልፍ ሓሊፉስ ሽዑይ እቶም ዓይነ ስውራን እኳ ስጋ 60-50 ኮኑ ነይሮም እንዲኦም ገለ ግን ምሁራት ዝወፅኦም ከዓ መብዛሕትኦም ግን ነቲ ምሁራት ኮይኖም ነቲ መፅሓፍ ተመሊሶም ከምብቦ ስለ ዘይክእሉ ኩሉ ነቲ ብሬል ተማሂርዎት ዓይነ ስውር ድሕሪኡ ግን እቲ ደረጃ ትምህርቲ ዘለዎ ካብ ማይ ምነታ ጥፊእ ትሒዝካ ስጋ ሻዋይ ክፍሊ ስሩዕ ነይሩ እቲ ልዕሊኡ ደሎ ግን ከም ታይፒን ድዩ ሙዚቃ ድዩ ተፈላለየ ኮምፒተር ገለ መለ ንክምሃሩ ወካ ላብሬሪ ከይዶም ከዓ ከንብቡ ፅሑፋት ካብ ደገ ዝኣክልኣትዎም ላብሬሪ ነይሩ ኣብቲ ላብሬሪ ኣትዮም ደፅምዕሉ ደዝባ ደንብብሉን ካልእን ከዓ ኣብል ነይሩ ንሕና እውን ባዕልና ነቲ ናይ ኣካዳሚ ጥራይ ዘይኮናስ ዝኾነ ፅሑፍ ኣብ ሜዳ ሕትመት ዝግበን ስነ ፅሑፋት ዝወፅእ ዝነበረ ኣዳሊናስ ኣብታ ላብሬሪ ከዓ ንሕና ንቐመፅ ኣብኣ መፅ ሓደ ዓይነት ወር ከዓ ኣንቢቡ ተቢሉ ይኸይድ ማለት እዩ ዋላ ካልእ ትትረፍ ካብቲ ገርመኒ ዋላ ብሂወተይ ሕጂ ተግበርናዮ ዘለና ጋዜጣሲ ነይረን ድ ሜዳ ሸዕ መፅያ ካብ እንዳ ዜና ዝተቐናዮም ነይሮም ሸዕ መፅያ ንጎስ ኣታካሓቲምና ሓደ 7-8 ካብታ ላብሬሪ ንቐምፅ ሽዒ ድኾነ ዓይነ ስውር መፅስ ዜናስ ኣክንዲ ብረድዮ ጥራይ ከም ህዝቡ ከዓ ጋዜጣ ኣንቢቡ ዝውዕለሉ ደረጃ ተበፂሑ ነይሩ።
1: ድሕሪ ናፅነት ኣብ ሜዳ ዝጀመረ ናይ ብሬል ሕትመት ስራሕ ምስ ኩሉ ንብረቱን ክሳብ ሽዑ ዝፈረዩ መፅሓፍቱን ሒዝዩ ናብ ኣስመራ ገዒዙ ኣብቲ ቦታ ዝተመደበ ኣባላት ድማ ነቲ ዝፀንሐ ናይ መግዛእታዊ ስርዓት ካሪክለም ትምህርቲ ተቐይሩ ሓደስቲ መፅሓፍቲ ክሕተም ስለ ዝነበሮ ናብ ፅዑቕ ናይ ምድላው ስራሕን ተፀሚደን እዘን ኣዴታት ንነዊሕ ዓመታት መብረ ከይደልያ ክሳብዚ እዋን ካብ ቀዳማይ ክሳብ 12 ክፍሊ ንዓይነ ስውራን ዘድሊ መፅሓፍቲ ኣብ ምሕታም ይርከባ።
0: ንዓና ፀቂ ስራሕ ኩሉ ግዜ ኣለና ግን እቲ መሳርሒ ዚ ኮምፒተር ኣለካ እቲ ታይፕን ክሳይ ትኾነኒ ኢኻ እቲ መሳርሒ መሳለጥያ ሕፀረት የብልና ንሓቂ ተሓፊቲ ናይ ጉልበት ሰብ ዘለይ ኮይኑ እሱ ስለ ደሎ ዋላ ወረቐት ኹን ገለ ኹን ብሬል ኣዝዩ ከቢድ እዩ ክትረኽቦ ክቡር እውን ኩሉ ካብ ደገ ዩ ድመፅ ናቶም ፋሲሊቲ ሰዋል ሓንቲ የላን ካብ ኤርትራ ዝፈሪ ካብ ደገ ከምኡ ስለ ዝኾነ ግን በዓል ስኮይ ገለታት ከዓ ዓብተር ኣለዎ ናብ ልዕልና እቲ ፋሲሊቲ ዝኣክል ቀዲመን እየን ከም ኣንዝሰድኦ ዋላ እቲ ኮምፒተር ኣብ ዝመፅን እውን ሓፂር ሓፂር ኮርስ ባናየ ህቡና እዮም ካብ ዝተበጊስና ንሕና ኣነ ክነግረክ ምስካልኣይተይ ስጋብ ሕጂ ብቲ ስራሕ ዚ ኣቲና ዋላ እቲ ግዜ ምዕራቡ ከማንብለካ ብጣዕሚ ፍቕሪ ኣለና ምስኩ
1: ኣብ ቤት ትምህርቲ ኣብርሃ ባህታ ዝፈረዩ ዓይነ ስውራን ካብታ ፈለማ ካብ ወለዶም ተፈልዮም ሓዳስ ሂወት ዝጅምሩላ ብዙሕ ናይ ሕዝሓትት መሰነኽላት እዮም ዝሓልፉ ህላውነት መምሃራኖምን ኣሌቶምን ድማ እቲ ቀላሲ ናይቲ ዝኸድዎ ዕውት መንገዲ ምዃኑ ወትሩ ይምስክሩ መምህራን ምስ ሞግዚት ናይ ተምሃሮን ኣለይቶም።

0: ክጅምር ከለኹ እዛ ጓል እዚ በዓል ቤተይ እዚ መምህር ነይሩ ኣብ ዝሰርሕ ነይሩ ሕጂ በዓል ቤተይ መይቱ በዓል ቤተይ ምስ ሞተ ሕጂ መምህራዊ ዓሎም ይበሃል ኣነ ከዓ ሰሪሐ ጓል ክዕቢለ ከዓኒ ስራሕ እትውን ኢሉ እዮም ብደርጊ ፀዊዖምኒ መፅአ ኣብዛ እንዳሓ ስራሕት እዩ ማለት እዩ ሕጂ ተቅድም ማሽን ኣይነበራኒ ብኢድ ይሕፀብ ነይሩ ማሽን በዚ ኩነታት ናይ ወያኒ መጀመርታ ወያኒ ክጅምር ከሎ ሽዕየን መፅእ እንትን ማሽን በርቢኢድና ኢና ንሓፅም ናቅዱ ንሕና ሲ ትዒቲ እቲ ምስ በልኩ ዘሲ ምስኦም ከም ደቅና ስደ ንሪኦም ከም ውላድና ስደ ንሪኦም ካብዚ ወፂእካ ስንዳዒብ ካልእ ስራሕ ድእቶ ኮይነት ኣይስማዓናኒ ንሕና ከዓኒ ኣብዚ ኩሉ በፂሖም ክንሪኦም ከለና ካብዚ ወፂኦም ነፍሶም ክኢሎም ኣብ ውላድ በፂሖም ክንርኢ ከለና ንሕጎስ ሕጉስ ንብል ጓዕ ውጓዕኩም ዘን ደቂ እመንጥዕና ንሃብኩም ኢና ንሕጎስ ብጣዕሚ ምስኦም ፍቅሪ ስለ ዘለና
1: እዚ ኣብ መንጎ እዞም ዓይነ ስውራንን ኣሌቶምን ዘሎ ጥምረት ዘግህደልካ ሓቂ ኣሎ ንሱ ድማ እቲ ኣብ ኩሉ ማሕበራዊ ሂወትና ደሚቑ ዝርአ

0: ናይ ምትሕጋዝን ፍቕርን ዝኾነ ክብርታት ባህሊ ሃገርና እዩ።
1: ምስኦም ምስ ካልእ ስራሕ ዘሎ ይመስለኒ ኣነ ክሳብ ሕጂ ለሚድዮም እየ ምስኦም እየ በቃ ንኦም ጥራሕኻ ትርኢ ምስ ስድራና ደቅን ሃማን ዳርጋ ይንፈልጦም ኢና ዝንብለሉ ግዜ ሰዓታት ኣሎ መምህር ጥራሕ ይኮንክን ኣደ መምህር ኩሉ ሓላፍነት ኢኻ ትሽከም መምህር ትኮይኑ ሓላፍነት ብምሉእ ናይ ስድሮኦም ብምሉእ ኣብዚ ኢና ዘለና ንሕና ንስም ካ ኣብዚኦም ስድራ ቤት የሎምን እቲ ስድራ ቤቶም ክገብርሎም ዝግብኦም ብሓላፍነት ንሕና ኢና ንሶ ድሓርቲ ተመክሮ ናይ ስራሕ እቲ ፀገማት ዝመፅእ ተለልዮ ኢኻ ሓንቲ ግዜ ዝተፈላለየ ፀገማት ሓደ ዓይነት ፀገማት ይመፀከል ሕጂ ንሱ ብኸመይ ከም ትፈትሖ ከም ትኽእል ብተመክሮ ናይ ስራሕ እንዳለለኻዮ እንዳተመከርካ እንዳኣፅረኻዮ ክትመፅእ ኢኻ ፀገማ ይፈጥረልካ እዩ ኣዝዩ ግን ፍቕሪ ይሓድረካ እዩ ስንኩል ከተኣዕሪኻ እሞ ዓይነ ስውርዓኒኻ ኩሉ ነገሩ ዕሪኻ ኣብ ስራሕ ክትሪኦኸል ምሳና ስርሑ ኣለዉ ንሕና ዝመሃርናዮ ምስ ምሰራ ስርሑ ላይብረር ኣሎ ሕጂ ኣምነት ናይ ፀገም ናይ እዝኒ ከማን ኣለዉ ሱ ከምኡ ክለ ኢና ድምህሮ ነርና ብዙሓት ምሂርናዮም ኣብ ደረጃ እሞ ከዓ በፂሑምሲ እንደገና ምሳና ክሰርሑ ከለዉ ኣዝዩ ዕጋበት ይበካ

0: ኣብ መወዳእታ ኣብታ ሞሳ ናይቲ ንልዕሊ ፍርቂ ዓመት ህወተን መስዋእቲ ዝኸፈላሉ ሞይአን ክብሪ ንምሃብ ዝተመደበት ዕለት ዝፈጠረትለን ስምዒት ከካፍላና ብምውካሲና ዕላልና ዛዚምናዮ
1: ብጣዕሚ ካብ ወለዶም ንላዕልዮም ድርኢና ኣብ ዳህሉ ሃልዮም መፂኦም ኣብዚ ሰላምቲኦምን ካልእን ካልእ እዩ ሕጂ ብፍሉይነት ኣብ ልዕልና ንሕና ካኣኹም ኢና ነፍቅሮም ከምዝበልኩኺ መፁ ክለዉ ፅቡቅ ኢና ንቀባበል ፍሉይነት እዚ ናይቲ ማልጊ ናይተፀበና የሉ ንሕና ገሪመና ከማ ሸዒ ሃንደበቲ ከዓ ሸዒተ ነጊርና ብጣዕሚ በቸም እዚ ቀሊል ክሳይ ጌርና ይርአናዮም ኣዝዮም ክብሪ ሃቦም ኢና ኢልና ግን ክብሪ ሃቦም እቲ ከምዚ ዓይነት ኣክብረቶም ዝገለፀልና ሰብስባዕኹም እዩ ንድሕር ዝኾነ ነገር ክሳይ ኮይኑካስ ዋላ ነታ ክሳይ ካ ብክልተ ፊደል ጌር ተገሊፅዋ ከማን ዳዓቤታ እንኳይ ትሳቶም ዝገበርዎ በርክቶ ማለት እየ ሕጂ ሳብ ደገን ኣብዚ ንደለዉ ብጣዕሚ ዝያዳ ንኸተባብዑን ዝያዳ ንቐፃሊ ከምኡ ዓይነት ንካልእ ክሳያት ክገብሩ ከዓ ዝያዳ ነተባብዖም ኣምላኽ ርከብዎ ፅቡቅ ገይሮምልናዮም ሓቅነቶምን ፍቕሮምን ገሊፆምልና
2: ኣብዚ ብፃሕ በፂሖም እዚ ኩሉ ሓሳብ ሓሲቦምልና ንኣናሲ ብጣዕሚ ብልቢ ተሓዊስና ዕድመን ጥዕና ንሃቦም ንውሉድ ወለዶኦም እቲ ፅቡቅ ግብርን ተሰናይ ግብርን ኣይጋደፎም ኢልና እምበር ብጣዕሚ ተሓጒስና ኣመስጊና ኣመስጊናስ ንመስጋና ይህብና እዮም ተሓሳባቶም ክብረ ተሃቦም ዓፅሞም ተኽበር ኢልና እዮም
3: ብጣዕሚ ሕጉሳት ኢና ብጣዕሚ ተሓጒስና ስለምንታይ ደቅና ሲ እቲ ዘሕለፍናዮም ኩሉ ዘኪሮም ነዚ መደባት ዝውፅኦም ገንዘብ ኣይኮነን ተዓብዪ ዝገበርዎ እቲ ናህና ዘሕለፍናዮ ኩሉ ፀጋታት እዩ ዓብዪ ፀጋ እዩ ክትብሎ ከለካ ንካልእ ግዜ ከዓኒ ሕብረተሰብ ክሳብ ክንደይ ምክዕቶም ተዓቂቦም ኣብዚ ዝምሃሩ ነይሮም ክሳብ ክንደይ ኣብ ደረጃ በፂሖም ኣብዚ ቤት ትምህርቲ ከዓ ክሳብ ክንደይ ከዓ እዚ መንግስቲ ነዝኣም ተምሃሮ ከምዝሓልየሎም ኣብዚ ደረጃ በፂሑ ኣብ ኩሉ ፅሕፈታት በፂሖም ዝምሃሩ ዘለዉ እሱ ዕጋ በቲ ይበካ በቲ ዝገበርዎ ኣዝና ሕጉሳት ኢና ብጣዕሚ ኢና ተሓጉስና ዘሕጉስ እዩ ስለምንታይ ሞያካ እዮም ገሊፆምልና እቲ ናህና ሞያ እዮም ገሊፆሞ እቲ ዘሕለፍናዮ ኩሉ ነገራት ባዕሎም ሓደ ሰብ እንድሕር በቲ ሞያካ ባዕሉ ዝገልፀልካ ኮይኑ ንስኻ ከይገለፅካዮ ከለካ ዕጉብ እዩ ከዓ ዝበለፀ ኣጋቤት እዩ እዚ ተምሃሮና ከምኡ ገይሮም ንዓና ክገልፁና ከለዉ ኣዝኢና ንሕጎስ

0: ሕሶታት መደባት ሞዛይክኹም ትከታተሉ ዘለኹም ክብራት ተዓዘብትና ኣስዒብና ድማ መደብ ኣሰራርሓ ምግቢና ሒዝናልኩም ቀሪብና ዘሎና ካብዛ መደብ እዚኣ ንምሃር ክንህሉ ተስፋ ንገብር ርኢና ጥራሕ ክንሓልፎ ዘይኮነ እውን ልቃይ ከምዎ ክንሰርሐን ክንደግሙን ከለና ዝበለፀ ነገር እዩ ናይ ሎሚ ትሕሶኣኸ እንታይ ክኸውን ናብ መምህር ዝጋሃር ኢኸስግረኩም እየ ትኸታተሉና
1: ኩራት ተዓዘብትና ከመይ ቀኒኹም ናይ ሎም መዓልቲ ንሰርሓ ዛዕተር እያ ትበሃል ድሰብ ሕሩጭ ዝኾነ ገዛኻ ዘሎ ኢኻ ትገብር ንሕና ፊኖን ብርስን ቀይሕን እንደገና ድቋስ ናይ ኩሉ ዓይነት ናይ ስምስም ናይ ካሙን ናይ ዝተፈላለየ ቀመማት ንሱ ጌርና ኢና ክንሰርሖ ዘይቲ ኸ ኦልዕሉ ክንርሳዓት ዘይቲ ግባኣና ግን ኢድና ምሕፃብ እያ እዚኣ ብርሳዓ እኳ የለን እንድዩ መናብርትና ስለ ዝኾነት ድርሳዓ የለን ብዕንፅልፍንፅንትና ጀሚርና ሕሰርቲ የ ምስ ሓፀብናዮ ከብዲእና ኸ ፈግፊግና ንፍፀቦ ብናይ ፓፓዮ ከተብዕጦ ትኽእል ብናይ ኣራንሺ ከተብዕጦ ትኽእል ብናይ በናና ከተብዕጦ ትኽእል ዛዕተር እ ዛዕተር ክሰርሕ ደልየ ዛዕተር እያ ሽማ ጨው ሕጂ ክልቲ ኩባያ ሓርጭ ፊኖ ገይረ ሓንቲ ኩባያ ምልእቲ ኸ ብርስን ቀይሕ እጂ ውራይ የለ ሓሲኽ ከብዑጠ ብፅማቕ ናይ ኣራንሺ ፅማቕ ናይ ኣራንሺ ፅማቕ ናይ ኣራንሺ ገይረ ኣቢሉ ከብዑጠ እየ ሕጂ ናይ ፆም ስለ ዝኾነ ብሮ ይኮና ንገብር ናይ ፆም እየ ዝሰርሕ ዘለኹ ዘይቲ ክንገብረሉ ኢና ብዘይ ዘይቲ ስኒኻ ሕዘካ እዩ ጨው ገይረሉ ተደሊኻ ከዓ ሽኮር ክትገብረሉ ትኽእል ኢኻ

እቲ ኩሉ ክሰጦ ወይ መጀመርታ ኣራንሺ ፀሚዑ ፅማቅ ገይረ ጨው ገይረ ቆብ ሽኮር ገይረ ዘይቲ ገይረ ክልተ ኩባያ ሓርጭ ፊኖ ሓደ ኩባያ ሓርጭ ናይ ብርስን ገይረ ዘብዓጥክዎ ነዚ መስል ይበሃል። ኣብ ፈርኖ ወሊዕያ ኣለዎ ኣብ ፈርኖ የክእቶ

0: በኣረይ ደስ ኢላ ኣላታ
1: ዛዕተርና ደስ ኢላ ዛዕተር
0: ከላይ ተኸልዐት ከዓ
1: ሓራይ

ሕረ ባሪክ ኩረት ዓዘትና ናይ ሎም መዓልቲ ዝሰራሕትናያ ናይ ዛዕተር ሓርጭ ናይ ፊኖ ሓርጭ ናይ ብርስን ዝተጣሕነ ብርስን ቁሩብ ዘይቲ ጨው ጌርና ደብዓጥናዮ ጥቦ ጌርና ከዓ ሰጢጥናዮ እቲ ዘይቲ ኣብ ውሽጢ ዝገበርናሉ ምእንቲ ኣብ ክርምትና ክንሓይከ ከለና ከይስምዓና እሱ ፈሽክ ፈሽክ ይደብሎ ንሱ ጌርና ሰጢጥና ድሓር በታ መቆረፂት ጌርና ቆሪፅናዮ ክሳብ ዝቀይሓልና ከዓ ኣብ ፈርኖ ኣብሲልናዮ ብክነብስሉ ከለና ግን ቆሪፅና ዳሕራይ እንታይ ጌርናሉ ዝተደቆሰ ስምስም ምስ ካሞን ምስ ኣዝሙት ንሱ ዝተወቐጠ ምስ ኦይል ኦሊቭ ዘይቲ ኣብዒጥና ንሱ ለኺናዮ ጥዑም ጨና ስለ ዘለዎ ሓሊፍካ ሓሊፍካ ከዓ ቅብኣዊ ነገር ካኣቲ ዝምረፅ ስለዝኾነ ከምኡ ጌርናዮ ማለት እዩ ሕጂ ምስ ቁርሲ ክትቅርበ ትኽእል ምስ ድዘለካዮ ምስ ቡን ክትቅርበ ትኽእል

ንሻኽት ክንበትፈል ንሕና ግን ምስ ብርጭቅ ቀሪብ እኒአ ባሬ ኩራት ዓዘትና ናይ ሎም መዓልቲ ዝሰራሕናያ ናይ ዛዕተር ኩኪስ ነዚ ትመስል ዝመፅእ ዘሎ ሰሙን ብካልእ መደብ ክሳብ ንረኸብ ትሓንቀኒ እዩ።

0: ሽኩረን።
1: ክቡራት ተኸታተልቲ መደባት ሞዛይክ 9 መደብና መደብ ዜና ሞዛይክ ያኸትከውን ዝተፈላለዩ ኣገረምቲ ዝኾኑ ፍጻመታት ኣብ መዝገብ ክብረ ወሰን ዝሰፈሩ ትሕዝቶታትን ሒዛልና ቀሪባላ ገለ ካብ ትሕዝቶኣ ኣብ ድሕነት ፅርግያ ዓብ ተራ ክህልዋ ይኽእል ዝተባህለት መኪና ተሰሪሓ ሓደ ህንዳዊ ድማ ኣብ ትሕቲ ማይ ብዝገበሮ ፑሽ ኣብ ኣብ መዝገብ ክብረ ወሰን ክሰፍር በቂዕሎ ከምኡውን ሳላጣ ቀንዲ መግቢ ጃፓናውያን ምዃኑ እዩ ዝፍለጥ። ብዛዕባ ሳላጣ እንታይ እዮም ኢሎም ዘለዉ ኣብ ዝስዕቡ ዝቐርብ ትሕዝቶ መደብና ክቐርብ እዩ። ምክትታልኩም ብኣኽብሮት ንዕድም።

ሰላጣ ቀንዲ ምግቢ ጃፓናውያን ምዃኑ እዩ ዝፍለጥ። ይኹን እምበር ልዕሊ 600ታዊ ጃፓናውያን ኣብ ግዜ ክረምቲ ከም ዘይምገብዎ ይንገር። ሓደ ጃፓናዊ ሱፐርማርኬት ካብዚ ብምብጋስ ብኽነት ምግብን ምውጋድ ንህቡብ ተዋሳኢ እቲ ሃገር ታቱያ ፋጅዋራ ክተሓባበሮም ሓቲቶም ኣለዉ። ሰላጣ ዓብ ቕልውላው ኣንጸላሊዎ ስለ ዘሎ ገጽካ ክተለቅሐና ትኽእል ዲኻ ተባሂለ ተሓቲተ ብምባል ቃል ብቓሉ ገጸይ ዘለቅሐሉ ስራሕ ኮይኑ ተረኺቡ ኢሉ ጸገም የብሉን ብምባል ድማ ተሰማሚዐ ክብል ታቱያ ተዛሪቡ

ኣብቲ ብፕላስቲክ ዝተዓሸገ ሰላጣታት ገጽ ናይቲ ተዋሳኢ ታቱያ ፋጅዋራ ይርአ። ምስሊ ናይቲ ተዋሳኢ ዘለዎ ሰላጣ ተርኢ ቪድዮ ኣብ ሓጺር ግዜ ኣብ ማሕበራዊ መራኸቢታት ተዘርጊሓ ብሚልዮናት ግዜ ክትርአ በቂዓ ኣላ። ክንዲ ዝኾነ ኣብ ዕዳጋ ቅጽበታዊ ጽልዋ ስለ ዘምጸት ክጓሓፍ ተሓሲቡ ዝነበረ ሰላጣ ክሽየጥ ጀሚሩ ምህላው ክፍለጥ ተኻኢሉሎ። ዓሰርተ ሽሕ ሳላጣ እኳ ብምስሊ ተዋሳኢ ታቱያ ፋጅዋራ ተዓሽጉ እንተሃለወ ብብዝሒ ክጥለብ

ኣብ ድሕነት ሓደጋ ዓብ ተራ ክህልዋ ይኽእል ዝተባህለት መኪና ተሰሪሓ። ዝኾነ መራሕ መኪና ቅድሚኡ ናይ ፅዕነት መኪና እንተላ መብዛሕትኡ ግዜ ቅድሚ ምሕላፉ ኣብ ቅድሚኡ ዘሎ ፅርግያ መኪና ትመፁ ከምዘየላ ንምርኣይ መጀመርታ ካብ ድሕሪት ናይታ ናይ ፅዕነት መኪና ንጎኒ ክወፅእ ኣለዎ። ኣብዚ ድማ ሓደጋ ዘጋጥም። እዚ ብፍላይ ኣብ ሓደ መስመር ዘለዎም ፅርግያታት ብብዝሒ ዝኽሰት ሓደጋ እዩ። ኩባንያ ቴክኖሎጂ ሳምሰንግ ነዚ ፀገም ፍታሕ ክኸውን ይኽእል እዩ ዝበለ መፍትሒ ኣዳልዩ ከም ዘሎ እዩ ዝሕበር። ሳምሰንግ ነዚ ክበሃል ዝፀንሐ ኣብ ግምት ብምእታው ንናይ ፅዕነት መካይን ዝኸውን ቴክኖሎጂ ብምምዕባል ህይወት ሰባት ንምድሓን ዕላማ ሒዙ ካብ 216 ክሰርሐሉ ፀኒሑሎ። ኣብ ድሕርታ መኪና ዘሎ ስክሪን ብድሕርታ ናይ ፅዕነት መኪና ንዝርከቡ መራሕቲ መካይን ቀትሪ ይኹን ለይቲ ኣብ ቅድሚኦም እንታይ ከም ዘሎ ንኽርዩ ይሕግዝ። እዚ ድማ መራሕቲ መካይን ነታ ናይ ፅዕነት መኪና ንምሕላፍ ውሑስ ድዩ ኣይኮነን ኣብ ዝውስኑሉ እዋን ዝሓሸ ኣረኣእያ ክህልዎም የኽእሎም። ካልእ ከም ብልጫ ዝጥቀስ ብሰንኪ ሃንደበት ፍሬኖ መሓዝ ወይ እንስሳታት ፅርግያ ምስ ሰገሩ ዝስዕብ ሓደጋታት ከጉድል ከም ዝኽእል ይሕበር።

ህንዳዊ ኣብ ትሕቲ ማይ ብዝገበሮ ፑሽኣፕ ኣብ መዝገብ ሰፊሩ። ኣብ ቪየትናም ዝቕመጥ መምህር ዮጋ እዩ። ወዲ 38 ዓመት ከማል ካሎይ ከማል ካብ 220 ጀሚሩ ኣብ ትሕቲ ማይ ብዘካየዶ ዝተፈላለዩ ኣካላዊ ምንቅስቓሳት ንመዝገብ ክብረ ወሰን ጊነስ ጓን ኣይኮነን። ኣብ ጥቅምቲ 225 ኣብ ትሕቲ ማይ ብሓንቲ ትንፋስ ጥራይ 86 ፑሽኣፕ ብምግባር ብቕዓቱ ኣመስኪሩ እዩ። ትካል መዝገብ ክብሮ ወሰን ጊነስ ነቲ ፈተነ ብግቡእ ክምርምር ድሕሪ ምጽናሕ ድማ ዝሓለፈ ሰሙን ንከማል ኣብ መዝገብ ክብሮ ወሰን ከም ዝሰፈረ ኣበሲርዎ።

ብሉፃት ኣዕሩኽ ዕርክነቶም ንምድልዳል ናይ በይኖም ከተማ ይምስርቱ። ኣብ ኣሜሪካ እዩ ን30 ዓመታት ብሉፃት ኣዕሩኽ ዝኾኑ 4 መጻምድቲ ንሓድሕዶም ብዝያዳ ክቀራረቡን ዕርክነቶም ኣደልዲሎም ዝተረፈ ህይወቶም ብሓባር ንኽስጉሙን ብምባል እዮም ነዚ ሓሳብ ዘንቀሉ። ንሕድሕዶም ጎረባብቲ ምእንቲ ክኾኑ ብምባል ገንዘቦም ኣዋህሊሎም ደቀቕቲ ገዛውቲ ዝሓቆፈት ንእሽተይ ከተማ ምህናፅ ዝብል ሓሳብ ኣንቀሉ።

ላኖ ተባሂሉ ኣብ ዝፅዋዕ ካብ ኦስቲን ቴክሳስ ሓደ ሰዓት ርሒቑ ኣብ ዝርከብ ጥቓሩባ ላኖ ነፍሲ ወከፈን ኣስታት 40,000 ዶላር ኣብ ዝዋግአን ንኣሽቱ ገዛውቲ ሰፊሮም ምህላዎም እዩ ክፍለጥ ተኻኢሉ ዘሎ። እቶም ኣዕሩኽ ብዝተኻኣሎም መጠን ኣብኡ ግዜ ይሕልፉ ኣለዉ። ብፍላይ ግን ጥሮታ ምስ ወፂኦም ዝተረፈ ህይወቶም ኣብኡ ከሕልፍዎ ወሲኖም ዘለዉ። ነፍሲ ወከፎም ዝቕመጡሉ ገዛ ስፍሓቱ 121 ትርቢዕት ሜትሮ ኮይኑ ብተወሳኺ 457 ትርቢዕት ሜትሮ ዝዓቐኑ ናይ ሓባር ገዛ ኣለዎም። ኣብኡ ድማ ዓበ ክሽነ ዝዘናግዕሉ ክፍልታት የጠቓልል። ንግሆ ንግሆ ንሩባ ናብ ዝጥምት ወገን ናይቲ ገዛ ኮይኖም ቡን ይሰትዩ። ደቆምን ደቂ ደቆምን ድማ ኣብ ከባቢኦም ኣብ ዘሎ መሳጢ ተፈጥሮዊ ቦታታት እናተፃወቱ ባሂልዎም ይዕዘቡ።

0: Ay, te habla.
1: ኣለኻ ጠፊ
0: ሲ ኣጋጣሚ ስራሕ ገለ ብኸም እየ ፃዕሚ ከመይ ከለካ
1: ገርመክ ብዘይከትኮ የለና
0: ክብል
1: ልቢ እንታይ ማዕረ ከምዚ ጠፊ ክና
0: ኣጋጣሚ ባባ ድባይ ጌሽ በ ስራሕ በዓል ሒዘ ሞታት የጠፊ ኣለኹ
1: ዳንዳን ፀገም የለን እንታይ መደብ ኣለክ
0: ሎማዓንቲ ሳዓ 6 ስራሕ ክዓፅ ድሕሪ ግን ሓንቲ
1: ሓንቲ ርክ ሽዑ ሸህዳደ ይመሰት

0: ኣዋጅ ፎ
1: ኣበይ
0: ሞንራ
1: ዳና ደስ ዝበለኩ ቦታ
0: ንክገርመካ ጥዕ ከም ዝዋዕዋዕ ቦታ ገለ ይፈቱ እ ፅምዋ እየ ዝፈቱ
1: ፅምዋ እንዲ ጥዑም ብዛዕባ ፍቅሪ ህዲ ኢልካ ከተዕልልተ ኮይንካ ፅምዋ ቦታ ይጥዑም ስለዚ ነትክምርጫ ደስ ዝበለ
0: ደቃ ሞ ሽዱሽተን ፈርኣን ቻሆቴል
1: ሰይሜ ቻሆቴል ፅቡቅ ቦታ
0: ሽዱሽተን ፈርኣን ልክዕ ኣባ
2: ኣነ ቆፀራ እየ ከምዞም ፃዕዲ እየ
1: ቅሰኒ
0: ሓረታት ለማለ
1: ሸጊረክም
0: ሞገዛእቶሸበ
1: ተበላሽያ ነገር ካበይ ክተምፅእ ሰልድታፍላ ኣነስተ ሓስብ ኻ ቅርቦ እምሮ ኣለካ
3: እሞሊቕካ
1: ኢልካያ ዲኻ
3: ደቀሃራይትኣትወኒ
1: ፅባሕ ሰዓት ሓሙሽተ ወጋሕታ እንዳኸዳ ነምህረት ንራኽብ ኣብቲ በረኻ ኣብታ ቤተ ክርስትያን ሰዓት ሓሙሽተ ወጋሕታ ቻው እዚኣ
3: ወሰልዲግ ናባኸዳሓን
1: ሰዓት ሓሙሽተ ወጋሕታ ጥራይ ንረኽብ ገንዘብ ናባይ ግደፎ ግን ተቆፅራ ንፅባሕ ሰዓት ሓሙሽተ ናይ ምሸት በላ
3: ክልውጣ
1: እወ ክንደ ቻወትል ሓለኒኻ ስኻ መስለና ኣነ
3: እንታይ ማዓት እዮ ደይ ኣታ በሳሒታታ ቀፅዒጋ እንታይ ወሪድካ
1: ዓይነት ቁርዳ ይት
3: ቀዳማይ ነገር ኣነ ኣብ ምንታይ ዓይነት በረኻ ኣብ ሰዓት ሓሙሽተ ደምፅእ ጉዳይ ፍፁም ኣይተረዳእኒ
1: ከይፈትኻ ክትመፅእ ነይርካ እዩ ክትብሎ ከዓ ስለ ዘለካ ኢኻ ሃሊኻ ስማዓኒ ንማርታ ምፍታኻ ስኻ ገበን ምኳን
3: ትፈልዲኻንማርታ ፈትያ እንታይ ወሪድ
1: ቻው ሰልዲካ የብልካን እንታይ ዓይነት ሰልዲ ዛርብ
3: ዘሎየብለይን
1: ሰልዲ ኣነ ብገዛይ ብጀካ ናይ ማሕበር መለሊኽን ክልተ ሳንዱቕን ዘለኒ የብለይን
3: እታሞ ፈትያ እንታይ ክገብርእ
1: ስማዕ ክትፈቱ ክትፀሊእ እንዳ ማርያም ሰዓት ሓሙሽተ ወጋሕታ መፀዊዒ ክትልምን ስለ ዝደለኹ
3: ክትልምንዋ መን ክልምን
1: ንስኻ ትልምን
3: ንዓባ ዘረባ ለውጠለ መን ክልምን
1: ንስኻ ትልምን
3: ኣነ ክልምን
1: ኖኖ ኣነ ባ ክልምን ኣነ ደፈትያ ንማርታ ንስኻ ትልምን በፍንጫኻ ኸን ትልምን እትፈልጥ ዲኻ ንማርታ ምፍቃርካ ገበን ምዃን
3: እሞ ሓራይ ፈትያዮ ሞ እንታይ እ ክገብር
1: ካበይ ዳ ክነምፀልካ ሰልዲ ቻ ሆቴል ክትብልካ ኣይትሓፍርን ቻ ሆቴል ቻ ሆቴል ትፈልጦ ዲኻ ዓሌትካ ምሉእ ሸትካ ከምዘይትኣት ሕሙም ይመስለና ኣነ ዝወዲ
3: እሞታይ እሞ ፈሊጠታ ልብና ደፊናትናታታይ ክትብል ኣለካ
1: ስማዕ ኣነ ኮ ቻ ሆቴል ቻ ሆቴል ቻው ክትብለካ ክላስ ሕራይ በሊ ቻው ዝሓፍተይ ቻው ዘይትብላ እንታይ ኣትወካ ቻ ሆቴል እኮ ነብሪ ጎይኒ ኮይ ኣነ ካብ ነብሪካ እከላግስ ኢለ ዘይኣት ሆቴል ነብሪ ጎይኒ ኣነ ኣይኣቱን ቻ ሆቴል
3: ኣታሞ ፈትየ በቃ ፍቅሪ ተደፊነታ
1: ሓርገፅ ጎይኒ ኣነ ቻ ሆቴል ኣይኣቱና ተሃላ
3: ፍቅሪ ስያ ከደይፈቶ
1: ንክትረግፆ ጥራይ ካ ዋጋ ክንደይ ከም ትኸፍል ክትፈልጥ ኣለካ ቁሩብ ቁሩብ
3: ንታይና እሞ ሕዱስ
1: ልምኒ ኣውፃኣውፃ እዩ ጥራይ ትጫ
4: ኣቦ እዚ ወዲ ብዚኣ ክሰርሕ ደሊ ኣሎ እዚ ወዲ
5: ታይ ስራሕ ክሰር
4: ክልምና ብዚኣ ደሊ ኣሎ
5: ዋ እንታ ክልምናታ
3: ገንዘብ
5: ተተኾንካ ምስ ዓይነብር ክኻ ኮላ
3: ስኹም ስእንታይ ጎደሎ ዘለኩም እዩ ትልምን ኣለኹም ክልምን ከዓ ንሕና ንደሊና
5: ስኹ ንደበለ ብዘይ ትልምንን ኢኻ
4: ኣይልምንን እዩልምን
5: በለዘ ሕዛእተ ኣይትልምን
4: እዩ
3: ኣብ ልማኖካ ቦታይ ቦታካ ሕዛእተ ሕዛእትካ ደሎ
5: ኣለወ ኣለዎ ርባ ዓመት የለሚነሉ
4: ዋ ክንደይ ዓመት ድ ገርኩ
5: ስሳ ይኣትለኹ ሕጂ ወ
4: ታድኣ ትቆቢዕኹም ናይ ወዲ 1ሰተ ጫማኹም ናይ መንእሰይ ጃኬትኩም ናይ ኣረጊት
5: ተኺቦም ለይ እንታይ ገዲስ እኳ ናይ ጫማን ናይ
4: ሓንድሓን ኣብዚኣ ክልምን እዩ ኣይዕድልኩም ትርእዩ
5: ንርኢንርኢንርኢንርኢንበይኹምእንታይ ደለይ
3: ዝበለ
5: ለምን
3: ፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍፍ

0: ማርያም ተሃብኩም፣ ማርያም ተሃብኩም፣
1: ቅድስት
0: ማርያም
1: ቅድስት ማርያም ማታዊት ለኩሉ ምንተስ ማለ ማርያም
0: ማርያም
1: ተሃልቃትኩም ብርካታ የብርክ
0: ማርያም ተሃብኩም
1: ቅድስት ማርያም ፈታዊት ለኩሉ ምንተስ ማለ ማርያም ማለ ማርያም ተሃልቃትኩም ብርካታ የብርክ ማለት ይዕላ
2: ሕጂ ሞንም ኣብ መንገድ ኣእቱኒ ኣብ መንገድ ልማኖ ናይ ትእተውነ
0: ሰቁበል መንገዲ ባቡር መስሊ ይኽነ

0: ዘላትኩም ሕሰማይ ትርከቡ ካብ ሕሰም ድሓኑ ክፉኣይ ትርከቡ ብላ ኣሎ ከዓ ግዝ ንብላ ኣሎ ከልቡርኻቶ እየ
1: ቅድስቅድስቲ
0: ማርያም ፈታዊት ለኩሉ
1: ማርያም
0: ስማደ ማርያም ተሃል
1: ማርያም
0: ተሃልኩምስቲ ማርያም ፈታዊት
1: ለኩሉ
2: ከምዚ ሓሳድ ኣረጊት ለማ ንሪኤን ሰሚዐን ኣይፈልጥን ኣርባዓ ሚት ለሚነ ኢሉ
0: ሳሓፊስ
2: ዓውበል ዓውበል ቅድስ ዓውዓውዓው ድምፂ ካውፅሕ
0: ክብል እየ በ እንዳረሶም ክኸይድ
2: ርሰርሰ
0: በቂ ክረስን የጅኻ ቅድስ ቅድስ ማርያም ፈታዊት ለኩሉ ምንተ ስማለ ማርያም ስማለ ማርያም ተሓልኻትኩም ብሩኻቶ እየ ብሩኽ መዓልቲ ውዕላትኩም ሕሰማይ ትርከቡ ካብ ሕሰም ድሓንስቲ ቅድስ ማርያም ፈታዊት ለኩሉ ምንተ ስማለ ማርያም ስማለ ማርያም ተሓልኻትኩም ብሩኻቶ እየ ብሩኽ መዓልቲ ውዕላትኩም ሕሰማይ ትርከቡ ክፋይ ትርከቡ ብላ ኣለኹ ሓጉዝ ንብላ ኣለኹ
3: ስኻዛክጉቡስ
0: ኣብዚ ድ ዓልቲ ኣብዚ ምለመን ስኻ ሰሪሕኻ ማዓት ዓይኒ ብርክ ኣለካ ሰሪሕኻ ዘይታ ናይ ስራሕ እንተይ ናይ ስራሕ
3: እንተ
0: ኤቲካ ድሕር ትተኩ ከንካ ዶ ትኽብ ካሕለፍ ተይኻ ስራሕ ትዓፁ ኣብ ንስለ ንዓኸ
3: ማዕዳን
2: ንዓኸ ዝስራሕ እዚ ረብሕ ኒኸ ኢለኩ ኤቲካ መንሽምካ ለቢን ሰይቐጥቅጥ ኣይተትርሮ ኣበቕብቆ
0: እንታመኸመኢናብቕብቆሎመጀመርተናኳይካብብፅሕካሓንልሞዶ
2: ሓቂ ኣበቕብቆ ኣደንግፅ ንሰብ ድሓር ስለ ዓይነ ብርኪ እንዳበለካስ ኣው ፅራሕ
0: ፅራሕውኣታትገብር
2: ኣውፅኣዮ እዚ እንታይ እዩ ምስ ዓይነ ብርኪ ስለ ዓይነ ብርኪ ካብ ናትካ ዝገጅፍ ዓይኒ የለን ካብ ናትካ ዝነውሕ ኢድ የለን ንምንታይ ኢሎም ምክትኽብርካ ንምንታይ
0: ብዛዕባ ኢድስኢድ ጥዕጌርካ ርአዮ
2: በ ከምዝግበሩ ከይትቆልዑ
0: ኣታ እዚኣሳታ ሕማቅ ፋልያ ተኸቁረየና እዩ ዚ
2: በዚ ለምን ለምን ዓውበል ኣይትፍራሕ
0: ዓውበልይ ማዓ ግን ኣይፋልያ እዚኣ ስበል ዳሓን ክነልካ እምበር እዚኣሲ እንድ ኣምላኽ ኣይረአያ እዚኣሲ ቅድስ ቅድስ ማርያም ፍታዊት ለኩሉ ምንተ ዝማነ ማርያም ዝማነ ማርያም ተሓልኻትኩም ብሩኻተ የ ብሩኽ ዓልቲ ውዕላትኩም ቅድስ ማርያም ፈታዊት ለኩሉ ምንተ ስማለ ማርያም ስማለ ማርያም ተሓልኻትኩም ብሩኻቶ የ ብሩኽ መዓልቲ ይውዕላትኩም ካብ ሕሰም ድሓኑ ሓጉዝ ንብል ኣለኹ ብሩኻቶ የ
2: ምክሪ ስማዕ ዝበልኩም ቁመሮ ቁመሮ ቁመሮ ቁመሮ ንሓምሳ ቅርሺ ቅርሺ ቅርሺ ቁመሮ ነጊረካ ኣሚንካ ምክሪ ብሰብ ምስማዕ ምክሪ ዓርክ እዚኣ ዘውፃእካ ድምፂ ትፈለጥ ዲኻ ደራፍ ነርካ እተትኸውን ዓዲ ብዓዲ ምሸለመካ
0: እዩ
2: ዋላ ንዓይ ኮይኻ ደንጊፅኻኒ ዋላ
0: ንዓይቅድስ ማርያም ርኢኻ ተኸቢ ከምዚ ፈታዊት ለኩሉ ምንተ ስማለ ማርያም ስማለ ማርያም ተሓልኻትኩም ብሩኻቶ የ ብሩኽ መዓልቲ የውዕላትኩም ካብ ሕሰም ድሓን ቅድስቲ ማርያም ፈታዊት ለኩሉ ምንተ ስማለ ማርያም ስማለ ማርያም ተሓልኻትኩም ብሩኻቶ የ ብሩኽ መዓልቲ የውዕላትኩም ካብ ሕሰብ ድሐንኩም ስነ ዓይነ ብርኪ ከምዚ ግህሪ ከወፃማኽ ቅድስቲ ማርያም ፈታዊት ለኩሉ ምንተ ስማለ ማርያም ስማለ ማርያም ተሓልኻትኩም
2: ኣኽለክ 80 ቅርሺ ኣኽለካ ይረፍድ ስለ ዘሎ ሕጂ ንማርታ ፅቡቅ ገይሩ ንኮፀረ ኣኽለካ እዩ ንዓ ናይ ጃኬት ካልዒ እኹል ገንዘብ
0: ሰታይዙ ድብል ኣሎ ኣብቲ ሰብ ክመፅእ ምስ ጀመረ እንጀራ ምስ ተኸፈተ ዲኻ ከምኡ ትብል
2: ማእኽለካ 80 ቅርሺ ካብ ዝላዕ
0: ኣተወዲ ብዓይኒ ማርታ ጥራሕ ዲኻ ዝትጥምቶ ዩ ገብሩ ዲታ
2: ቅርሺ 40 ንዓኻ 40 ንዓይ
0: ናይ ምንታይ 40 ንዓይ 40 ንዓኻ
2: መነዲኻ ዲ ሓቢርልካ ሓቢረ ለሚንካ
0: ስማዕበሞ ኢድና ሰቆሪፅቆሪና ዘምፀናልካ
2: ለምን ካብኣ ግን ኣይሕልፈልካ ክነግራይ ነዛ ኩላ ሰብ ተኸበትልካ ነገር ክተምፅእ
0: ክትብሎ
2: ለምን ገና ሽሕ ቅርሺ ገፅካ ንመለመኒ ባርናይ ባርና ለምን ጥራይ ገና ክትመልአ ኢኻ እዛ ጃኪ
0: ቁርባ ቀልዕሎም ግደፋናዳሓረካ ክትርኢ ኸኒ ባህከ ይብለካ ከ ዳሓነ ኣበርትዕ ክልምነ ክትርኢ ኢኻ ሸሕ ቅርሺ ሒዘታ ዘይመፅሲ ኣነ ይኮን ክትርኢ ኢኻ ቅድስቲ ማርያም ፈታዊት ለኩሉ ምንተ ስማለ ማርያም ሳናርዮም ተሓልኻትኩም ብሩኻተ ብሩኽ መዓልቲ ውዕላትኩም ካብ ሕሰብ ኣልሕኩም ክፉኣይ ትርከቡ ሕሰብ ኣይትርከቡ ስናዓይነ ብርኪ ቅድስቲ ማርያም ፈታዊት ለኩሉ ምንተ ስማለ ማርያም ስማለ ማርያም ተሓልኻትኩም ብሩኻቶ የ ብሩኽ መዓልቲ የውዕላትኩም ቅድስቲ ቅድስቲ ማርያም
2: ማርታ

0: መንፈስ ቅዱስ ዋነ
1: ስራሓት ካይላ ካብ ልዕሊ ኣሽሓት ዓመታት ኣትሒዙ ኣብ ዝተፈላለዩ ሕብረተሰባት ከም ሓደ ኣገዳሲ ንብረት ወይ ኣብ ጥቕሚ ዝውዕል ዝነበረ እዩ ስራሓት ካይላ ዝተፈላለዩ መስራሓት ሓሊፉ ብሓዊ ተጠቢሱ እዩ ናብቲ ዝተደለየ ነገር ወይ ቅርፂ ሒዙ ኣብ ኣገልግሎት ዝውዕል ዘሎ ስራሓት ካይላ እንተዳርኢና ኣብ ኣባይትና እውን ኣብ ዝተፈላለዩ ንጥፈታትና ንጥቀመሉ ኢና ኪን እውን ኣብ ኣባይትና ከም መመላኽዒ እውን እንጥቀመሉ ስራሓት ካይላ እዩ ንሎሚ ኣብዛ ስዒባ ትቐር ትሕዝቶ መደብና ኣብዝሓለፈ ሰሙን ብስራሓት ካይላ ዝተምሃሩ ተምሃሮ ናብ መረቕታ በፂሖም ነይሮም ነዚ ዝደስስ ትሕዝቶ እምበኣር ኣብዛ ስዒባ ትቐርብ ትሕዝቶ መደብና ክቐርብ እዩ ንምሉእ ትሕዝቱ ናፍታ መደብ

0: ኩሉ ብሉፅ ስራሕ ብጭቃ እዩ ዝጅምር። ብውሕሉል ኣእዳውን ብትዕግስትን ብኣእምራዊ ምናንን ተራ ምድሪ ናብ ጽቡቕን ነባሪ ነገር ይቕየር። ብድሕሪ ነፍሲ ወከፍ ዝተዛዘመ ቁራፅ ሲራሚክ ናይ ትምህርቲ ናይ ፈጠራን ቁራፅነትን ዛንታ ኣሎ። ንሎሚ ድማ ተምሃሮ ከመይ ገይሮም ክኢላታት ስነ ጥበባውያንን ሰብ ሞያን ከም ዝኾኑ ንምፍላጥ ናብ ውሽጢ ቤት ትምህርቲ ሲራሚክ ክንወስደኩም። ካብቶም ዝመርሕዎም መምሃራንን ሕልሞም ዝሃንፁ ዘለዉ ብሞዮኦም ማሕበረሰቦም ዝቐርፁ ዘለዉ ተምሃሮ ክንሰምዕ ኢና። እዚ ካብ ቤት ትምህርቲ ስነ ጥበብ ንላዕሊ እዩ። ትውፊት ምስ ምህዞ ዝራኸበሉን ተውህቦ ንኽዓቢ ዕድል ዝወሃበሉን ቦታ እዩ። ስነ ጥበብ ሲራሚክ ብጽባቒኡን ጥቕሙን ካብ ነዊሕ እዋን ኣትሒዙ ዋጋ ዝወሃቡ እዩ። ካብ ናይ ገዛ ስራሓት ሽክላ ክሳብ ስልማት ቅርጽታት፣ ሲራሚክ ኣካል መዓልታዊ ህይወትን ቅርስታትን እዩ። እዛ ቤት ትምህርቲ ሲራሚክ ነዞም ልምድታት ንምዕቃብ ሓድሽ ወለዶ ክኢላታት ስነ ጥበባውያን እናዳለወ ዝተመስረተ እዩ። ኣብዚ ተምሃሮ ካብ ቅርፂ ጭቃ ንላዕሊ ኣዝዩ ዝዛየድ ትምህርቲ ይመሃሩ። ናይ ፈጠራ ስነ ስርዓት ጸገማት ናይ ምፍታሕ ክእለትን የማዕብሉ። ነፍሲ ወከፍ ትምህርቲ ትዕግስትን ኒሕን ዝሓትት ሞያ ንምምራሕ ዝምህር እውን እዩ።
1: ሕጂኹም ምስ መፁ መጀመርያ ንምህሮም ፈትዮሞ ድዮም ድሌት ኣለዎም ድዩ ድሌት ከም ዘለዎም ርዳእካ ደልዮም የመፅኦም ዘለዉ ዓቃላት ክኾኑ ከም ዘለዎም ትምህሮም ብዓብዩ ድማ ቀዳማይ ሽዑ ክመሃርዎ ዘለዉ ብዛዕባ ሓመድ ሓበድ ካመይ ድመፅእ ካብ ዝተፈላለየ ዲጋታትን ካብ ጉላ ካብ ጎቦ ብዛዕባ እሱ ይካቐድም ባህሪኻ ከተፅንዕ ዘለካ እሱ ምሄርካ ንሶም ድማ ፅባሕ ንጎቦ ብዓይኒ ንፕሮዳክሽን ኮመርሻል ኣርት ክቕይሩ ከሎም ዘለዎም ድማ ንምህሮም ማለት እዩ ኣብ መወዳእታ።
0: እቲ ጉዕዞ ብመሰረታዊ ነገር እዩ ዝጅምር። ተምሃሮ መጀመርታ ብዛዕባ ዝተፈላለዩ ዓይነታት ጭቃ ብድሕሪ ሲራሚክ ዘሎ ሳይንስን ኣገዳስነት ግቡእ ምድላውን ይመሃሩ። ርእሰ ተኣማንነቶም እናዓበየ ምስ ከደ ስነ ጥበባዊ ቅርፅታት ክፈጥሩ ይጅምሩ።
1: ከም ዝበልኩ ኸ እቲ ምምፃእ መጭሎምሽ ኣፀማሙቕ ኣሎ ተኣሊኹ ጭቃ ይፅሞቕ ይልወስ ክልተ ዓይነት ምልዋስ ኣለና ብእግሪ ብኢድን ብድሕሪ ይኽዘን ሽዑ ንመዓላ ክኣቱ ከሎ ካብታ ፒንችን ትበሃል መቕንጣቅ ማለት እያ ናይ ሰለስተ ወርሒ ኮርስ ኣላ መሊሳ ሰለስተ ወርሒ ስላብ ምስጣጥ ማለት እዩ እሱ ሕጂ ብሓገዝ ሩሎ ጌርካ ከምዚ ምድሃፅ ሳልሴት ኮርስ ድማ ኮይል ፍሕሶ ብፍሕሶ ዝስራሕ ተወሳኺ ናቶም ክሬቲቪቲ ክገብሩ ከም ዘለዎም ድማ እንዳመሃርናዮም ኣሎ።

0: ኩሉ መድረኽ ናትብድሆታት ኣለዎ። ሓደ ቁራጽ ኣብ እዋን ምንቃጽ ክስንጠቕ ይኽእል። እቲ ዝስራሕካዮ ዓይነት ጭቃ ዘይተጸብኻዮ ሕብሪ ከውፅእ ይኽእል። ቱክሲ ከምቲ ዝሓሰብካዮ ከይከይድ ይኽእል። ነፍሲ ወከፍ ጌጋ ግን ካልእ ትምህርቲ ይኸውን። ተምሃሮ ክእለቶም ክመሓይሹን ጽንዓት ክሃንጹን ይሕግዞም። እቲ ክፍሊ ሜላታት ዝለማመድሉ ቦታ ጥራይ ዘይኮነስ ርእሰ ተኣማንነት ኣብ ሓደ ፕሮጀክት ዝህነፀሉ ቦታ እዩ።
1: ሕጂ ዳሓኒ ኩሉ ከም ክሳይ ዳሕሪ ምስ ለመትካዮ እውን ዳሓኒ ኣብ ምትኳስ ሕጂ መብዛሕትኡ ወላ እቲ ጭቃ ክነቕዓካ እንከሎ ዝኾነ ተምሃራይ ይኹን ወላ ንባዕልኻ እውን ኣነ እውን ሳይ ትቕበሎን ኢኻ እጂ እታ ምትኳስ ኣብ ሓዊ ክጥበስ እንከሎ ዳርጋ ዝበዝሐ ተምሃራይ ኣይቅበላኒ ምንቃዕ ንባዕሉ ኣይቅበላኒ እጂ ሳ ላቶም ቅሩብ
2: ምኽባድ እኳ ድሓኒ ብዙሕ ለን ኣብቲ ቁርብ ኣፍታ ናይ መወዳእታ ኣፍታ ናይ ዊል እዛ ኮይል ንብላ ዘለና ብኮይል ብዊል ሓገዝ እንዳሳስራሕ በታ ትዘውር ሕጂ ንዓ ማስተር ክገብርዋቲ ኮይኖም ኣድቫንስድ ክላስ ከማ ክህልወላ ይመርፅዮም ወላሶም ከምኡ ንብሎም ኢና እንሻ ላ ንመጻኢ ነተኣታትዎ ንኹን እታ ዕትሮ ተስርሐካ ማለት እዩ።
0: ብድሕሪ ነፍሲ ወከፍ ዕውድ ተምሃራይ ውፉይ መምህር ደው ኢላ ኣሎ። ጥበብ ናይ ሴራሚክ ምምሃር ካብ ሜላታት ምግላጽ ንላዕሊ እዩ። ብዛዕባ ፈጠራ ምትብባዕ ርእሰ ተኣማንነት ምልዕዓልን ነፍሲ ወከፍ ተምሃራይ ናይ ገዛ ርእሱ ስነ ጥበባዊ ድምፂ ንኽረክብ ምሕጋዝን እዩ።
3: ብጣዕሚ ካይላ ንባዕሉ ሲ ከም ኣነ ክገልፆ ከልኩስ ንይ ከምዚ ናይ ሳይኮሎጂካል ቴራፒ ኮይኑ ዝስምዓኒ ምክንያቱ እቲ ፉልታይም ናትካ ግዜስ ምስ ኢድወስተልካ ወላ ኢብን ካብዚ ቤት ትምህርቲ ምስተፈደስካስ ብዛዕባ ትካይላ ኢኻ ትሓስብ እስከ ኮይናት ኣሎ ዩዶ ሒዛ ሓዲራዶ ትኸውን ወይ ከም ሓድሽ ምልካ የድልያ እዩ ወይ ከም ሓድሽ ምትሓሓዘ የድልያ ኢልካ ክትሓስብ ማለት እዩ። ፉልታይም ናትካ ግዜ ካስ ወስተልካ እዩ። ቀንዲ ከዓ ተምሃርኮ ከዓ ከምዚ ኣቐዲሞ መምሃራ ክሕብርና ክመርኹም ክነግርኩም ፀንሑ ብጣዕሚ ዓቕሊ እዩ ዘድልየካ። ምክንያቱ ካብታ ተጀምር ስጋብቲ ውድእ ሲ ናይ ሓንቲ መዓልት ናይ ክልተ መዓልቲ ስራሕ ኣይኮነን ስጋብቲ ውድእ መፈፀትና ስጋብቲ በፅሓስ ብጣዕሚ ዓቕሊ ዘድልየካ። ስለዚ ዓቕሊ ተማሂረ እየ ድብል
4: ጭቃ ወይ ሓመድ ክትብል ከለካስ ከምዚ የርሳሓካ ወይ ይፅቀካ እምበር ከምዚ ናብ ጥቕሚ ዝውዕል ሲ ኣይመስለንን ነይሩ። ዳሓሽዑ ግን ከምዚ ካብ ጭቃስ ከምዚ ዕትሮታት ክትሰርሕ ገለ ምስ ጀመርና ግን ከምዚ ዝኾነ ሰብሲ ጭቃ ከምዚ ኬርለስ ኮይኑ ክዛረበሉ ተጀሚሩስ ከምዚ ከምዚ እውን ኣሎ ኢለስ ከምዚ ነቲ ጭቃስ ይብሎ እዩ
3: ክትስማዓ ክጀምሩ ማለት እዩ።
0: ምምሃራን ንተምሃሮ ካብ ምቕዳሕ ዝጸንሐ ዲዛይናት ወጻኢ ክሓስቡ ይፈታትኑ። ፈተነ ምህዞን ቀጻሊ ምምሕያሽን የተባብዑ። ነፍሲ ወከፍ ዝተዛዘመ ፕሮጀክት ማእልያ ዘይብሉ ሰዓታት መምርሒ ልምምድን ምትብባዕን ዝውክል እዩ።
1: ሕጂ እቲ ከባቢኻ ደሎን እዩ ንሕና ሓንቲ ትምህርቲ እንድሕር ምሄርናየን ኣብ ከባቢአን ደሎ ሕጂ ንኣብነት ፅቡቕ ነገሩ ኣብ ገዛና ደሎ እቲ መመላኽዒታት ገለ መለ ኣብ ጭቃ ክንሰርሑ ንኽእል ኢና እጂ ወላ መስተይ ገለ ኩሉ ነገራት ማለት እዩ ግድን ኣይኮናን ማለት ካብ ካልእ ርኢኻ ገለ ዘይኮነ እቲ ዝበዝሐ ኣብዚ ትምህርቲ ንምህረኒና ወላ ትናህና ዝሰራሕና እውን ነርእየ ኢና ምርኣይ ናተን ድማና ክርኤት ናገብራ ከዓ ይምዕብላሉ ማለት እዩ።
2: እዋ ሕጂ እቲ ብዓቕምና ንገብሮም ቀንዲ ብትክክል ሓሳብ ንህቦም እንዳመሃርናዮም ከለና ክጣበቡ ከም ዘለዎም ሓድሽ ፈጠራውነት ካብ ኔቸር ኣብ ህንፃታት ድዩ ኣብ ዘለ ካብ ቅድሚኻ ሲ ክደግሞ ናይ ምኽኣል ክምህዙ ከም ዘለዎም ክፈጥሩ ከም ዘለዎም ንሕብሮም። ተወሳኺ ቱልስ ወላ ተደየ ጓነፈካ ባዕልኻ ቱልስ ከም ትሰርሕ ንዓኻ ዝጥዕመካ።
0: ምረቓ መወዳእታ ጉዕዞ ኣይኮነን ብጅምርታ ሓድሽ ምዕራፍ እዩ። ኣብቲ ኣካዳሚ ዝርከቦ ፍልጠት ካብ ሞያ ንላዕሊ ይኸውን። ንስድራ ቤታት ዝድግፍ ስራሕ ዝፈጥር ባህላዊ ስነ ጥበባዊ ስራሓት ህያው ዝገብር ናይ ዕድመ ምሉእ ክእለት ይኸውን።
3: ከምቲ ኣቐዲምና ንሕብሮ ፀናሕና ከምዚ ስራሓትካሲ ንዓኻ ጥራይ ኣይኮነን ክወፅእ ክኽእል ኣለዎ

ኣብዚ ናይ ስነ ጥበባዊ ስራሓት ሰራሚክ ቤት ትምህርቲ ተውህቦ ዝቕረጸሉ ልምድታት ዝዕቀበሉን መጻኢ ብኢድ ዝፍጥረሉን ጉዕዞ ብምፅምባርኩም የቐኒየልና።

ካብ ተናዛናጋዕቲ ዝኾነ ትሕዝቶታት መደባት ሞዛይክ መደዊ ክና ሒዝናልኩም ቀሪብና ዘለና ዝተፈላለዩ ኣዛናጋዕቲ ወይ ኣዛነይቲ ዝኾኑ ቪድዮታት ሒዛሃልና ቀሪባኣላ። ናይ ሎሚ ሰሙን ድማ ኤዲተር ሳምሶን እዮብ ዘዋሃዶ ትሕዝቶ ይክኸውን። ናብታ መደብ ወይ ከስግረ

0: Uğraşma.
1: İbleme, ibleme.
0: Metin gel bakalım. Daat hamur mat.
2: Gol.

0: ኣለኹ።
1: ትሕዝቶታት መደባት ሞዛይክ ናብ ምዛምገፂ ዝኸይደ ዘሎ ክብራት ተዓዘብትና ተሪፋትና ዘላ ትሕዝቶ ድማ ተኸታታሊት ፊልም ገፅታያ ክትከውን መበል ሻብዓይ ክፋላ ክስዕቢ ተኸታተሉ።

0: እዚ ዝነግረካ ዘለኹ ምስ ወለ ሓደ ሰብ ክትዘራረቦን የብልካ ዋላ ምስ ሚካል ማለት እየ። እዚ ከዓ ንዓኻ ክሓይሽ ኢለ ዝብሎ ዘለኹ እዩ።
1: እንታይ ኻ ክትብለል ኢኻ ፈፂመ ለ ደይ ሓዝኩ ዘሎ
0: እቲ ካልኣይ ን ኣገዳሲ ነጥቢ ከዓ ብዛዕባ እዚ ብቐዳማይ ዘጋጠመካ ሓደጋ እዩ።
1: ዘጋጠመካ እንታይ ዳ እታ ጉዳይ ናብ ቤኒ ጠምዚዝከያ ንክልተና ዲኮና ኣጋጢምና ተሓደ
0: እታ መኪና እኮ ባዕልካ ካሓስካያ ነርካ መስለኒ ሂወት ሰብኢኻ ሓሊፍካ እዚ ከዓ ማዕርክ እንደይ ከቢድ ገበን ምዃኑ ኣይጠፋአካን።
1: እንታይ ኸ ክትብለለካ ኮይነ ሓዝኩ
0: ዳንኤል ማዕርኹ ንዶ ዲኻ ዝሃሉ ድሓን ንዓሻ ደርጓሓሉ ካብ ኮነ እዚ ዝፈፀንካዮ ገበን ዘለኣለም ሸፊነልካ ከይድ እንዳሕዳ ኮይነ ንስኻ ኸ ሙሉእ ምሕደራ ናይ ሃፍትኻ ናይ ገንዘብካን ከተረክበኒ ኢኻ
1: ከም ማለትካ ይቡ ኸመይ እምበር ዶኸ እቲ ዝፈልጠካ ሚካኤል ሓወ ኢኻ
0: ክልተ ማራፅ ኣለካ ክልተ ወይ ነዚ ዝብለካ ዘለኹ ምግባር ወይ ከዓ ብውሕዱ 20 ዓመት ሂወትካን ሰበይትኻን ገዲፍካ ኣብ ሸላ ምንባር
1: ንዓይን ዳንኤል ሓውካ ሲ ዕሊፈ ክበካ ትብለን ኣለኻ
0: መቸም ሂወተይን ሰበይተይን ባዕለዮን ፈልጡ እዩ ትብለን እንትኸውን
1: ናይ ህይወተይ ስድሓ እንድኾነ ምኾነ ባዕለይ ኣለኹ እንተ ሚካል ንመፀኒ ሰብ ከም ዘይፈቱ ግን ትፈልጥ ኢኻ
0: ሕጂ ፅቡቕ ተዛሪብካ ስለዚ ነዛ ኣነ ሓሲበ ዘለኹ መሪፅካ ኣለኻ ማለት እዩ
1: እንታይ ትተሓስቦኻ

0: ፅቡቅ ሓወይ ስለ ዝኾንካ ክጭክነልካ ይደልኒ፣ ግን ዓስቡ ዘይብሉ ነገር ክኸውን ስለ ዘይክእል ድማ ሙሉእ ስልጣን ማሕደራ ናይ ሃብትኻን ናይ ንብረትካን ከተረክበን ኣለካ።
1: ብኸመይ
0: ንስኻ ሓደ ናይ ኣእምሮ ፀገም ከም ዘለካ ኮንካ ካብ ቅድስቲ ማርያምን ቤት ፍርዲ መረጋገፂ ወረቐት ከነውፅኢና። እዚ መረጋገፂ እንተደኣ ሒዝና ከዓ ንስኻ ከተመሓድር ኣይትኽእልኒ ኢኻ ተባሂሉ ሙሉእ ምሕደራ ናይ ሃፍትኻ ንብረትካ ኣነርከቡ።
1: ኣታ ክደፍርዮ
0: ክትሓስብ ብዕድል ክበካ
2: ስማዓኒ ሚካኤል፣ እዚ ሞ ክኸውን ኢልካ ፅጋ ከይትሓስብ ከይትሓስቦ ኸማ

0: ዝበልኮ ተገር ክረክር ንሰሊ
1: ሓንቲ ኣነስሑ ዳኣኸይትኸም ባሕደ መዓልቲ ዶም ሕዝነት ትፍጠር እዩ
0: ኣታውን ክኢኺ ኣነ ክዘክረካ ከይትርስ የለ እንታ ኸ ስልኪ
1: ኣነ ይፈትኹኻ ዓርክንዲ ዝተገዲስካ ተሓተላስታ ይኮን ይኻልልኻ
0: ሳብሪ ትገብርለይ ተኾንኪ ፅቡቕ ኣይኮነን ግን ዋላ ይጠንጠሎ ግደፍእየ ዶ
1: ኣነ ኮ ርእቶ የ ሂበ ዳዓርካ ሰሊና ከምዚ ሰዓ ትፅለሎ ዘለካ ዘይተፀልል ጓል
0: እንተይኺ ቅተምፅለይ ስምዐኒ ትገብርለይ ተኾንኪ ፅቡቕ ኣይኮነን ግን ብላዕሊ ኣንናት ክባጫ ክሰማዕ ኣይደልኒ ኣይተባጭውለይ ሃራይ
1: ሃራይ ሓውን ኣጆኻ ፅልካ ጅግና ይዘልፅልካ ሞራል
0: ግበል ሓንቲ ኮንኮነ
1: ቀይረለ
0: እንታይ ቀይረልኪ ርኢ ኣሎ ርኢ ኣሎ እዚኣ ኣልዋ ከይድ ሞባይል ክመዲእኸ ሓዳሽ ዘርፊ እየ ዘስምዐ
2: እዚ ፍቕሪ እዚ ናይ ብሓቂ ድዩ ከምዚ ብትዝጠመልካ ይኸ ብልቃዕ ማስካ ምዃኑ ንስኻ ከም ዝፈትወካ ከመይ ጌርካ ትፈልጥ ኣነ ሓንቲ እዚ ብዛዕባ ሚልዮን ቀፃሊ ዝሓስብ ስለ ዘፍቆርኩ ድዩ ካብ ሰላምታ ዝሓልፍ ርክብ ከዓ የብልና እንታይ ስለ ዝረኣኹሉ የፈት እዮ ንስኻ ፍትዎ ንረኽርኹ ናይ ምፍታው ስድሓ ከም ሰብ ከ ይዝክረኒ ዶ ሄኖከ ዝያዳ ዝፈልጦን ዝፈልጠኒ ሰብ ኮይ እዚ ሚልዮን ከ ብዛዕባ ናይ ዝስራሕ ዳኣኸ እንታይ መልሲ ዘይብሉ ጠፊ እዩ

0: ኣነ ድሮ ስራሕ ጀሚረ ፅቡቕ ኣለኹ። ንስኻ ለውጢ ምፅ ኣለኹ ትብልኽ ሕራይ ፅቡቕ እንታይ እቲ ለውጢ ምፅ
1: ቴድሮስ ኣይትጋገ ሰሪሐን ነፍሰይ ዘይከውን ኣይኮንኩን እንታይ ይመስል ነይረ ድሮ ኣብዘን ሓፀርቲ መዓልታት እንታይ ይመስል ኣለኹ።
0: ይ ሙዚት ሓሲምና ብሓንሳብ ጥዒምና ብሓንሳብ ክንከውን እንዘይኮንና ኒሒልና ቁርብ ቁርብ ዝዓወዲ ኸመ ናይ ትሓስቡ እንዲኹ ስራሕ ከም ጀመርኩ ነገረክ ኣለኹ። ንስኹም ስራሕ ጀሚርኪ ሚልዮን ውድናውን ብዓቕሙ ይሰርሕ ኣሎ ሰለስቲና እንተሰሪሕናስ ኣይኣኽለና ትብል ንሕና ኮይንና ረኺብናዮ እምበር ክንደይ ድኦም ብሓንቲ ደሞዝ ብዘይ ዝኾነ ፀገም ናብራ ዝመርሑ ዘለዉ ገንዘብ ስለ ዘለዎም ግን ኣይኮነን ፍቕርን ምከኣልን ስለ ዝሓዙ እዮም።
1: ነፍጨምላቕ ሂወዲኻ ተመኒኻዮ ካብ መጀመርኡውን ኣነ ንስኻ ንምረኸብና ንሚልዮን ምምፃና ንኮ ንእስነት ኣጋጊና መልቁኑዕ ኣይነበረ
0: ተጋጊና ዲና ኣይተጋገና ይፅናሓልና ሞ ወላ እንተተጋገና እውን ከም ጌጋና ንኽድ ኣይትበለ ጌጋ ብጌጋ ይረምኒ ሙዚት
1: እሞ ካብኡ እንተኣለብለካኣለኹ ድሓር ከዓ ኣብ ቤት ፍርዲ ውሳነ ፍትሕ ዝፅበይ ዘለዎ ሰብ ሓዳር እንተተላዘብኮ ቁም ነገር ይብሉ
0: ወለዱ ከለዉ ዘኽቲሙ ክነብር ደስ ይልኪ ስነ ኣእምራዊ ሕማቕ ከም ዘሎ ምግላፅ ኣየድልየክን ካብዚ ዝተላዕለ ድማ እዩ ኣብ ዋልድ ሕማቕ ኣመለኻኽታን ፅልእን ሕዲሩ ዘሎ ምዝረኸቦ ቀልጢፉ ገራጮ ዓቕሊ ይስእን ኣብ ምንቲ ምንታይ ዝኽሉ ሙዚት
1: ቴድሮስ ስራሕ ኣለና ክገድፈካ
0: ሓደራ ግን እዚ ግዜ ከይከደ ፅቡቅ ጌርካ ሕሰብሉ
1: ወላሓንቲ ዝሕሰብ ይብሉ
0: ኣብ ሓሳብክ ሰብኣይ ትእትዎ ሙዚት በጃኸ በይኒ ኮይንካ ሕሳብ ከይደ ኣለኹ።

0: ሚካኤል ጓለ
1: ሚካኤል ጓለ ከመይ ቀንዲ ኸ ድሓን ደቐኒ ክዛ ጓለ
0: ዳሓደሓደ ርከ ፅቡቅ እግዚኣብሔር መስገን በልበል ፅቡቅ
1: እንታይ ዝሰብር ቆልዓ ኣለዋ እዩ ክንዲ ዝንብረት ተሰይሩ ዘሎ
2: ኣቶሞቶይ ስክደይ ትብሉ ወሊ ግርማ ከይኣተና ክንዘርብ
0: ከመይ ቀንዲኹምካ ዳሓንዲ ክዛለይ ትምህርቲ ተዛዊርኩም
3: በዚ ቤተክርስትያን ዝጠርሕናሲ
2: ሰቑልና ዘቆልዓ ኢልና ንርአየ ኢልና
0: ክእል ፈኢሎም
1: ከመይ
2: ቀንዲኹምካስፋሕ ዳንኤል ከዳ የለ ን
0: ዳነይ ንግሆ ስራሕ ረኪበ ኢሉ ውፅኢሉ ኣሎ
1: ዶ
2: እንታይ ደኣ ናይ ድሓንዲ ደኣ እዚ ፈናጅል ሽዋሕዋሕ ኢሉ
0: ዳሓነ ፍንጃሊ ካብ ኢደ ይመልኦ ተሲር
1: ዝሰብር ቆልዓ ደኣ ከይተምፅእ
0: እንተልካ

0: እዛ ዝብለቂ
1: ባባ እንታይ ገይርካ ክንደይ ትምሕረኒ ወንታ እንታይ ገይርካ ሰላም ዶይ ትህበኒ ሮስና እዚኣ ክትዛረቢ ኻ ንጎ ምድራር ገዛ ይመፅኸኒ
2: ኣንቲ ቆልዓ ካብ ምሳላ ፀርፀርቲ ብልግዳ ቁም ነገር ደይ ትገብሪ
1: እንታይ ክገብር ዘለኒ እንታይ ክገብር ዘለኒ ስከ ንገሩኒ
0: ትገብረ ጋ ማዓስጠፊ እኪ ኣይንእሽተይ ንክደንኽ ወረ ክሳብ መዓሲ ዕድልክ እንዳፀልመተ ክነብር
1: መንስኹም ምሽለ ባማትኹም ንስኹም እንዲኹም ግዲኹም ንትፈልጡ እንታ ክገብር ከም ዘለኒ ኣማኽሩ ንብለኩም ኣለኹ
2: እንት ቤት ኣልጓለ ቀስም በል እዛ ጓለ ኣብዓዋይ ትበሊ ካብዚ ገይር ስናዕና ሓንቲ ውላድና ኩ ኢኺ ንሕና ንዛረበክ ዘለና እዚ ጉዳይ እዚ ኮ ንፅቡቅ ክድኣ እምበር ንሕና ስለዝለበብና ስኽ ስለዝዓሸኸ ማለት ኣይኮነን
1: ድሓን ድሓን ትክትብልዎ ዝደለኹም ፅቡቅ ገይሩ ተረዲ ንሎም ይካል
0: እሞ እንታይ ዳ ወይስ በዕሉ ንፈልጡ ኢልክና
1: ባባ እቲ ዘለኽዎ ፀገም ፅቡቅ ጌርካ ትፈልጥ ኢኻ ነቲ ኣነ ዘለኽዎ ፀገም ነቲ ወሪድ ንዘሎ ቐንዛኻ ልዕለይ ክርድዎ ዝኽእል ሓደ ሰብ የለን
2: ቁረ እንታይ ኢና ሕበበ ነብሎ ዘለና ኣቦኹ ዝብለክ ደሎ ሲ ንእሽተይ ኹም ዕድል ክተጠቅምሉ እዩ ዝብለክ ደሎ
1: እቲ ቓል ኪዳን ምሒለ ዝኣተኽዎ ኺዳን ከብለክ ኣለኹ ኣነኻ
0: ሚካል ኣብ ሓዳሩ እንኮ ረጋ ከም ዝፀናሓካ ዝብል ምስለ ስርሕ እዩ
1: ፍትሕዮማ ካልእ ክትፍትን ድ ትዘረበኻ
2: እወቲ ሚካል ጓለ
1: እምቢ ከይትሓስብዎ ድሕሪ ሕጂኻ እዛ ዘረባ እዚኣ ክሰምዓ ይደሉኒ
0: በቃ ኣኺልዋ መልሲ ክሳ
2: ምሕረት የውርደልኪ እንታይ ምክብለኪ ኢና
0: መኺዳት ሰምዕ ቆልዓ ይኮነ ንዕመ

ዳንኤል ስደውለለ ማን ጉደ ፈጨና ዘይባሉ አለወሊ ንሚካልታ ነገራ ምናልባሽ ንሚካልታ ነገርዋ ሰርሐት በልሓድ ሻሳ ቀሪባ ጸናሃለ

0: ሰላም
1: ከመይ ቀኒ ኸነና
0: ኸነ
1: ሓንዶ ቀና
0: ሰላም
1: ኣዳ ኸደ ሓንዶ ኸይና
0: ዳሓነ ኣብላኹ መስከር ሕጅስ ዳሓና ኣለ ብሓንዲ ኸደ ደለይካ ኣለኹ ግዲ ልካኒ
1: ሓቂኻ ስራሕ ግዲ በዝሓካ ኮይኑስ ክረኽበካ ኢለ ክረኽበካ ይከኣልኩ
0: እስ ሓቂ ቅሩብ ስራሕ ፀዕቐና ድሓር ከዓ ሕጂ ዝቐረባ ግዜ ንእሸ ናይ ኮርስ ናይ ሙዚቃ ጀሚረ ሲ ግዜ ምእኸል ኣብኒ
1: ድሓን ፅቡቕ ስራሕ ይስኣን ድሓር ከዓ ምእስነትካ ተከናውኖ ምስ ዓበኻ ዓስብ ኣለዎ ብዝኾነ ብዛዕባ ሰሊና ክዘራርበካ ደሊ
0: ብዛዕባ ሰሊና ዳ እንታይ
1: ሰሊና ንስምካ ካብ ኣፋ ውፃዕቶ ይትፈልጥኒ ሄኖ ከምዝገበረ ሄኖ ከምዝገበረ ለና በለት ንዕለትካ ክዝርዝር ትበል
0: ወሪድኒ ኣላ እንታይ ገይረላ ሳር ገበረት ለ ደይ በዛ
1: ሄኖክ ብምህላዊ ኣቦይና ደይን ሓዊ ዘይወለድለየ ይብልኒያ ትብል
0: እንታይ ኻ ክትብል ከይተረዳእኒ
1: ብቐዳማይ ንድራሌልካ ምስ መፀኻየ ተዓዚበካ ሓሚመልካ ናንበር ናይ ሕማም ኣይኮነት ነራ
0: ብኸመይ
1: ዝሓመ ሰብ ዘርኦም ፅላኣት ሰብ ዘለዎ ዘርኦም ባህርያት በበይኒ እዩ ናትካ ከዓ ናይ ሕማም ዘይኮነስ ናይ ፅላኣት ሰብ እያ ነራ ንሰሊና ተኸሪቡ ኒኹ
0: ኣይተቀስናተቀስና
1: ሓቂ ዳ ሄኖክ ድሕሪኡን ናብ ትካል ጌፅካ ይመፃኻ ትትካል ካብ ዝኽፈት እውን መስካፈች ይረአኸየ ሄኖክ ትፈልጥ ትኸውን ኢኻ ሰሊና ካልእ ዝዓበየ ፀገም ኣለዋ እዚ ድማ ምሳኻ ማለት ምስ ልዕሊ ማንም ትሪኦ ሰብ እንድሕር ዳኣ ተባኢሳ ተወሳኺ ፀቕጢ ክገብረላ ስለ ዝኽእል እየ ምሳኻ ክዛረር መሪፅ
0: ሓቂ ከለ ካብቲ ድኳን ኣነ ይመፃኹም ግን ስለ ዝተባእስና ገለ ይኮኑ
1: ብግልፂ ንዛረብ ሄኖክ ድሮ ከማንዝን ክትብል ጀሚራ ዘይነበረ ባህሪ እዩ
0: እዎ ግን ሽግር ስምሳይ የብላን
1: ንሳኸ
0: ኣነ ሽግር የብለ
1: ኣነ እውን ዝኾነ ሽግር ክህልወኩም ኣይደኒ ናይ ክልቲኹም ርክብ ኣብ ዝለዓለ ደረጃ ክበፅሕ ዝደሊ ሓተካ ዶ
0: ራይ
1: ብዛዕባ መፃኢ ስታይ ትሓስብ ማለትሲ ብሰሊና ዘረካ ርክብ ብዛዕባ መፃኢኹም ስታይ ትሓስቡ
0: ሚኪ ሓቂ ብዘይሕበብ ክነግረካ

ብኮንጀስዮነ ድሕሪ ምትሓዙ ጸኒሑ ድማ እንዳስራጅ ተባሂሉ ናብ ብሕታዊ ሕርሻ ተሰጋጊሩ። ኣብ ወርሒ ጥሪ 202 ኣስታት 3 ሄክታር መሬት ብዘባ ማእከል ንመፈተኒ ፕሮጀክት ዕምባባ ኤርትራን ቻይናን ተዋሂቡ። ድሕሪ ሓደ ናይ ፈተነ ዓመት እቲ ቦታ ናብ መፈተኒ ሕርሻዊ ቴክኖሎጂ ሕርሻ ተሰጋጊሩ። ካብ 204 ክሳዕ 209 ድማ ዘመናዊ ሕርሻ ቴክኖሎጂ ክስርሓሉ ጀሚሩ። ካብ 224 ድማ ከም ሃገራዊ መርኣያ ጡመ ባህርያዊ ሕርሻ ቴክኖሎጂ መሰልጠንን ቤተ ፈተነን ይሰርሓሎ። ኣብ ናይ ሎሚ ኣተኩሮ መደብ ንምበኣር ኣብ ዘተኮረ ይኸውን። ሰናይ ምክትታል።

መደበር መርኣያ መሰልጠንን ማእከል ብሃገር ደረጃ ኣብ ኣኽርያን ክምስረት ኣለዎ ምስ ተባሃለ ኣብ መወዳእታ ናይ 224 ማለት እዩ። እዚኣ ኣኽርያ ተዋሂባትና ቀንዲ ንዓኣ መውሃቢት ናይ እቲ ሚኒስትርካ እንታይ እዩ እቲ ንስኻ ትሰርሖ ዘለካ ባዕልኻ ኣብ ባይታ ክትሪኦ እንታይ ኣድማዕነት ኣለዎ፣ እንታይ ውፅኢት ኣለዎ። ዋላ እውን ካብ ደገ ምፅኢኻ ንኣብነት ሓረሶት ኹን ዋላ ክኢላታት ናብቲ ቦታ ዓዲምካ ከዓ ግብራዊ ዝኾነ ማለት እዩ ኣብ ባይታ እናሰርሑ እናተማሃሩሉን ንክኸዱ ንባዕሉ እቲ ባህርያውያን ዝኾኑ ዓይነት ኣዝርእቲ እውን ኣምፅኢኻ ፈተነ ብምክያድ ኣየናዩ ምስናትና ኣከባቢ ዝሰማማዕ። ምክንያቱ እቲ ዘርኢ ካብ ዝተፈላለየ ዓይነት ጀነቲካዊ መገዲ ተማሒሾም ዝዳለዎ ዓይነት ኣዝርእቲ ካብኣቶም እልይ ኢልካ እቲ ሓረስታይ ዝደልዮን ዝያዳ ካብ ቀደማ ትሒዙ ዝጥቀመሎም ዝነበረ ዓይነት ኣዝርእቲ ናይ ኣሕምልቲ ንዕኦም ከዓ ውፅኢቶም እናረኣኻ ብድኹዒ ብናይ ባርያዊ ዝኾነ ፀረባልዕ ክንደይ ዝኣክል ፍርያት ንክትረክብ። ስለዚ ሓደ በቲ መፅናዕቲ ተካይዳ ሓደካ በቲከዓ ትምህርቲ እናወሰድካ ትከይድ ኣለካ ማለት እዩ። ስለዚ እቲ ክኢላ እቲ ተማሂርዎ ዝነበረ ኣብቲ ባይታ ክትነሉ ተኮይኑ ቦታ የድልዮ ማለት እዩ። ስለዚ እዛ ናይ ኣኽርያ ከም ሃገራዊት መርኣያ ኢልና ጀሚርና ኣለና። ካብኣ ተበጊስና ድማ ኣብ ኖስ ወከፍ ዞባ፣ ምክንያቱ እቲ ኣብቲ ከባቢ ዘሎ ሓረስታይ ዋላ ክኢላ ገለ ነገር እንድሕር ደኣ ባዕሉ ፈጢሩ ክምስርሕ ወይ ድማ እዚ ኣገባብ እዚ ዝያዳ ይሓይሽ ክብል ተኮይኑ መፈተኒ ቦታ የድልዮ ማለት እዩ። ከምዚ ንምባልካ ኣብ ዞባታት ከይድና ምስቶም ሓለፍቲ ናይ ዞባታት ናይ መንግስቲ ሕርሻ ብምርዳእ ኣብ ኖስ ወከፍ ዞባ ሓንቲ መደበር መርኣያ ከምትቀውም ኣብ 226 ድማ ስራሓ ከምትጅምር ተረዳዲእና ማለት እዩ።

ኣብ ክልተ ኢና ንኸፍሎቲ ናይ ዓሳ መርባሕ ሓደ ኣብቲ ናቸራል ኢንቫይሮንመንት ኣብቲ ባህርያዊ ዝኾነ ዲጋ ኣብኡ ኣለና ክልተ ዓይነት ኣለና ኣብቲ ብሓፈሻ ኣብቲ ቀፅርና ሓደ እቲ ናይ ብኮንክሪት ዝተሰርሐ ሓደ ከዓ ብባህርያዊ ንጥቀመሉ ዲጋ ኣለና ንእሽ ሓፅቢ እሱ ኣብቲ ሓፅቢ ኢና ጀሚርና ኣብኡ ከዓ ብክልተ ዓይነት ዓሳ ተላፒያን ካርፕን ኣምፂና ማለት እዩ እዚ ብምትሕባር ምስ ናይ ሃብቲ ዓሳ ክኢላታት ማለት እዩ እዚኦም ናይ ጥሩይ ማይ ዓሳ ተባሂሎም ማለት እዩ እዚኦም ካ ካብ ሚቲ ዘርእና 225 ወርሒ 4 እዚኦም ከዓ ናብ ፅቡቅ ደረጃ ኣበጊሶምና ማለት እዩ።

0: ኣብዚ ዝሓለፈ 5 ዓመታት እታ ኮሚቴ ትንቀሳቀሶ ዝነበረት ጉዕዞ ናይ ስልጠናታት ንቕሓት ብዛዕባ ባህርያዊ ሕርሻ፣ ባህርያዊ ድኽዒ፣ ባህርያዊ ፀረ ባልዕ ካልእ ካልእን ዘጠቃለለ ኣብ ጎስጓስ ኢና ነርና። ኣብዚ ናይ ባህርያዊ ሕርሻ ምስ ተጀመረ ግን ነዚኦም ብግብሪ ክንገብሮም ጀሚርና። እዚ ድማ ኣብቲ እቶት ዋላ ክትሪኦ ከለካ ዋላ ኣብቲ ናይ ምፅናሕ ተኽእሉ ናይ ምብልሻው ተኽእሉ ኣብ ኩሉ ነገር ክትሪኦ ከለካ እዝዩ ዝበለፀ ክትብሎ ትኽእል ኢኻ።
1: ባህርያዊ ማዓዛ ማእከሉ ውሕስ መግቢ ፀግይብዎ ኩሉ
2: ሓደ መሰረቱ ባህርያዊ ሕርሻ ክትብል ከለካ እታ መበገሲት እቲ ባህላዊ ዝኾነ ኣጠቃቅማ ናይቶም ሓረሶት እንታይ ይመስል፣ ባህላዊ ዝኾነ ወይ ድማ ባህርያዊ ሶም ዝጥቀመሉ እቲ ሎካል ዝበሃል ሲድ እውን ንዕኡ እውን ገምጋም ጌርካ ክጥቀመሉን ክሰርሓሉ ንዕኡ ዝያዳ ክተተዓብዮም ከለካ እዩ። ባህርያዊ ክንብል ከለና መሰረቱ ካብቲ ባህላዊ ዝኾነ ኣተሓሳስባን ርድኢትን ፍልጠትን ናይቶም ሓረሶት ተበጊሱ ብሳይንሳዊ መገዲ ንዕኡ ብምሕያል ክትሰርሓሉ ከለካ እዩ እቲ ዝበለፀ ኣድማዕን ውፅኢታውን ዝኸውን ማለት እዩ።
1: ኣሰይሩ ናሰር ፀምኡ ሓፊሱ ካልትል ብጀሚሩ እምበር
3: ስጋብ ሕጂ 13 ዓይነት ኣሕምልቲ ብልክዕ ኣብቲ ባይታ ተፈቲኖም ውፅኢታውያን ምዃኖም ኣረጋጊፅና ንምህርቲ ብቂዕና ማለት እዩ። ኣብ ዘራእቲ እውን ከምኡ ኣብ ዝተፈላለዩ ዓይነት ዘራእቲ ስርና ይበሎ ዕፉን በሎ ባሎንጋ በሎ እዚ እውን ተፈቲኑ እዚ እውን ወሓደ ቀመም ከይገበርካ ብባህርያዊ ኣገባብ ከም ተፍሪ እዚ እውን ሓደ ካብቲ ዘረጋገፅ ናይ ኣባይታ ማለት እዩ። ኣብ ፈተናታት ዓሳ ከዓ ኣብቲ መጀመርያ ዝጀመርና በቲ

0: عمقو حفيسو قالت البجمير انبر زوست كيني قودا
1: نزي قصالنت نخلوه مسناي جندع حرستوت ناي بحرياو حرشا ماتكم من بحرياو حرشا زبحللو سلازم مصح نصيمنا نير ما بزحلف ناي 2025 مودعته مالتي ابزي ابزي مصلو بحرياو يتكون زري كاب اخريا زفري نعوم توهيبو مالتي زي حجي زتفلا لي زر لنا بحرياو غعالو سلاطه قسطالو ولا كالوت كالوت ببحرياو طرا ትበቀሉ እንደገና ባህርያውያን ዘርእታት ማለት እዩ እዚኦም ኣማዕቢልካ ነቶም ሓረስቶት መሃብ እዩ
2: ክቡራት ተኸታተልትና እዚ ጥሙር ባህርያዊ ሕርሻ ኪኖ መደበር መርኣያ ምዃኑ ድሮ ኣባይታ ዝፈጠሮ ፅልዋ እውን ኣሎ እቲ ኣብዚ መደበር መርኣያ ዝፈረየ ኮመደረ ብመገዲ ኣብነታዊ ሓረስታይ ዓሊ ኢብራሂም ተፈቲኑ ኣተባባዒ ውፅኢት ድማ ተረኺቦ እዩ ብዕለት 5 ወርሒ ሰነ 2026 ኣብ ጊንዳዕ ናይ ተኻየደ መዓልቲ ሓረስቶት እምበኣር ፅማቕ ትሕዝቱ ንቕርበልኩም
3: ኣጀማማሮ ፅቡቕ ብባህርያዊ ፀረባልዕን ብባህርያዊ ድኩዕን ተጠቕሚና ማለት እዩ ኣብዘን ኮመደረ እዚአን መበገሲአን ከዓ እዘን ካብ ኣኽርያ ዘለ ጨንፈር ሕርሻ ናይ ፈልሲ ደበር ካብኣይና እሶም ብዕደት ናብኦም ምስ ከድና ኣብኡ ምስ ረኣናተን ፍርያት ከምዚአን ረቶንዶ ዝበሃላ ክልተ ዓይነት እዮን ሱፐር ፋንታስቲክ ብራንድ ቦይ ኢሎምና ኣብኡ ርኢናን ማለት እዩ መጀመርያ ኣብኡ ምስ ረኣና እዚ ከዓ ናይ ቀደም ዘርኢ ና ቅድሚ ሕዚ ኣነ ንእሽቶ ከለኹ ማለት እዩ ቅድሚ ቅድሚ 2007 ትሕታ ቦይ ኮይነ የብ ነር መሓደ ነ ሕርሻ ማለት እዩ ሽ ሕጂ ከምዚ ዓይነት ረቶንዶ ዝበሃል ነይሩ ሰንበርሳና ንዘርኢ ነርና ግን ይኹን እምበር እዚ ናይ ቀደም ዘርኢና ረኽብና ኢልና እዚ ከዓ ብባህርያዊ ስለተባሃለ ግን እዛምፅና ካብኡ ከዓ ብዝሓሸ ውፅኢት ውፅኢታዊ ከዓ ኮይኑ ፀኒሐና

0: ፈፃምኡ ሓፊሱ ቃልትል ብጀሚሩ እምበር ዝወስድ ኪንኦዳ
1: ብክኢላ ይኮነ ብገላ ይኮነ ስቁልካ ሸባዕታ መፅኢልካ ኣብ ዕዳጋ ምፅኻ ዚ ከሚካል ጥነ ዝቆል ድሕሪ ከምኡ ብሰንኪ ከምኡታት እዩ ማለት እዩ ዝጠፋእና ነይሩ ቅድም መጀመርያ ጥዕናካ ተሒሰ ኣለካ ካልኣይ ግዜ ዋላት መረት ንበዕሉ ዳሓርካ ንቲ ህዝቢ እውን ምስ ፈረዮ ንቲ ህዝቢ እውን ውሑስ እንታሽ ተብለሉ ኣለኹ ማለት እዩ
2: ዝኸበርኩም ተኸታተልትና ካብዚ ምቕፃል እታ ኣካል ናይ ዝመደብ ዝኾነት ብክኢላ ምድላዊ መግቢ ኣስመረት ዳምር ከምኡውን ክኢላ ስነ መኣዛ መግቢ ሕሩይ በረኸት እናተዳለወት ትቐርብ ንኡስ መደብ መኣዛ ፍለፃዕሪ ክነቕርበልኩም ኢና ሰናይ ምክትታል

ሰላም ሰላም ዝኸበርኩም ተኸታተልቲ፣ እዚ መደብ መኣዛ ፍረ ፃዕሪ እዩ። ንሎሚ ሒዝናልኩም ቀሪብና ዘለና ፍልይ ዝበለ መደብ እዩ። ቡን ናይ ፍረ ተምሪና ክንርኢ ቅድሚ ናብቲ ኣገባብ ኣሰራርሓ ናይቲ ቡን ምኻድና ግን ምሳይ ክኢለታት ናይ ተምሪ ኣለዉ። ኩነታት ልምዓት ተምሪ ኣብ ኤርትራ ኣብ ከመይ ኩነታት እዩ ዝርከብ?

0: ኣብዚ ሰዓት እዚ ደለናዮ ኣብ ድሓን ኩነታት ኣለና። ቅድሚ ናብ ምምፃና ግን ተምሪ ኣብ ኤሬትራ መዓስተኣታትዩ ብከምተኣታትዩ ዝብል ሕቶ ግን ተምሪ ቅድሚ ናፅነት ዳርጋ ነይሩ ክትብሎ ኣይትኽእልና ዳርጋ ኣይነበረን። ድሕሪ ናፅነት ግን ኣብ ብጉዱሳት ሓረስቶት ኣብ ከባቢ ሸዕብን ደጎልን ዘለዎ ሓረስቶት ብዘርኢ ገይሮም ኣበጊሶሞ 1996 ማለት እዩ። ቀስ ናበለ ድማ ብሃገራዊ ትካል ሕርሻ ምርምርን ገለገለ መፅናዕትታት ግበረሉ ነይሩ። ኣብ ሚኒስትሪ ሕርሻ ግን ብዕቱብ ነዚ ናይ ፕሮጀክት ልምዓት ተምሪ ዝሓዞ ግን ኣብ 2017 18 ጀሚሩ እዩ ብዕቱብ ሒዝቦ ማለት እዩ። ከም ፕሮጀክት ኣቑሙ ድማ ክሰርሖ ጀሚሩ ማለት እዩ። ስለዚ ካብኡ ጀሚሩ ክሳብ ሕጂ ዘለናዮም ኣብ ዓለም ደረጃ ፍሉጣት ዝበሃሉ ዓሌታት ናይ ተምሪ እናእተና ብደቂ ብቪትሮ ፕላንት ወይ ናይ ቲሽ ካልቸር ውርፃት ዓሌታት እናእተና ናብ ሓረሶት እንዳዘርጋሕና ንርከብ ኣለና። ስለዚ ትበፂሕናዮ ዘለና ደረጃ ኣብዚ እዋን እዚ ከባቢ 40,000 ዝኸውን ገረብ ኣብ ዝተተኽለን ኣፈልስና ኣለና ማለት እዩ። ኣብ ምድረ በዳ ብኾነ ዓይነት ገረብ ወይ ፍረታት ክተክል ኣይትኽእልና ጀካ ተምሪ ማለት እዩ። ተምሪ ኣብ ምድረ በዳ እናሓደኽኢልና ግን እንታይ ክጠቕመና እዩ? ኣብ ትሕቲኡ ዝኸውን ኣሕምልትን ፍረታትን ውን ናይ ምዝራእ ዕድላት ክፈጥረልካ ስለ ዝኽእል፣ ናብቲ ከባቢ ዘሎ ማይክሮ ክላይመት ውን ከመሓይሾ ስለ ዝኽእል፣ ነዚ መሓይሾ ውን ብዙሕ ናይ ሂወታውያን ብዙሕነት ውን ናይ ክሮፕ ዳይቨርሲቲ ክፈጥረልካ ስለ ዝኽእል ኣብዚ ድማ ዓብዪ ረብሓ ክፍጠረሉ እዩ ማለት እዩ። እቲ ምድረ በዳ ዝነበረ ቀስ ናበለ ናብ ኣፍራይ ኣኮደ ክኸይድ እቲ ከባቢ ማለት እዩ። እቲ ሚኒስትሪ ሕርሻ እውን ነዚ ፈሊጡ ብዕቱብ ሒዝቦ ዘሎ ማለት እዩ።
1: ይቀኒልና ፅቡቅ ጌርካ ገሊፅከልና ኣለካ። ሕጂ ናብ ዶክተር ዓብደላሂ ክኸይድ፣ ተምሪ ብዘይካ ንበልዖ ኣብ ካልእ ንምንታይ መዓለ ይውዕል?
2: الحقيقه التمر هو للاكل وفيه فوائد كثيره، يعني يحتوي على عديد من الاشياء منها البوتاسيوم خاصه وبعض البروتينات وبعض
3: التمري بقندو نمغبي زغلغل بزح عينت ربحات دمالو كم بعال بوتاسيوم بروتين فيتامين اي زامسولو تحستلو تمري ኣብ ብዙሕ መዓላ ብምውዓል ዝተፈላለየ ኣሰራርሓ ኣለዎ። ካብ ረብሕታት ተምሪ ሽኮር ከተመስርሕ ትኽእል፣ ኣቼቶ ዝስተ ጽማቕ ማለት ዓሲር ልዕሊ 250 ዓይነታት ኣገደስቲ መግቢ ንምምስራሕ ይጠቅም። ብዘካዚ ፍረ ተምሪ እውን ኣንቂፅካ ከም ቡን ቆሊኻ ክትጥቀመሉ ትኽእል ኢኻ። ንመግቢ ኣስታት 50 ሚእታዊት ምስ ካልእ ዓይነት መግቢ ሓዊስካ ምስ እተመስርሖ ልዑል ሓይሊ እዩ ዝህብ። እዚ ድማ ብመፅናዕቲ ዝተደገፈ እዩ። ከም ውፅኢቱ ድማ ዝተፈላለየ ሃገራት ይጥቀማሉ ኣለዋ። ከም ዝፍለጥ ፍረ ተምሪ ደረጃ ዓለም ትሕዝትኡ ሓይሊ ከም ዝህብ፣ ካብኡ ዝወፁ ትሕዝቶ ልዑል ክብሪ ዋጋ ዘለዎ ዘይቲ ብልዒ ምምስራሕ፣ ኣብ ምምስራሕ ዝተፈላለየ መድሃኒት ፈሳሲ ኮላ መጣበቂ ወዘተ የገልግል።
1: ኒልና ኣዝና ነመስግን ዝኸበርኩም ተኸተልትና ከምዚ ክትሪእዎ ፀናሕኩም ወይ እውን ከምቲ ኣቐዲምና ዝሓብርናኩም ተምሪ ኪኖቲ ንበልዖ ካልእ ብዙሕ ጥቕምታት ከም ዘለዎ ኢና ክንርኢ ፀኒሕና። ሕጂ ንሎም ዓንቲ ቡን ናይ ፍረ ተምሪ ክንሰቲና ብሓንሳብ ንቐደም በሉ ኩላትና ኮይና ነዛ ተምርና እናበልዕና ጠንቅዕና ታፍረ ነውፃ ማለት እዩ። ዝኸበርኩም ተኸታተልትና መጀመርያ ተምሪ ካብ ዕዳጋ መሰንፀናዮ ብፅሬት ሓፂድና ኢና ክንምገቦ ዘለና። ዳሕራይ እቲ ፍርዩ ብኣፍና ክንጥቀም የብልና፣ ንቡን ክንጥቀመሉ ተኸይልና ብኣፍና ወይ ከዓ ብስንና እንዳገበርና ንክስና ይኮና ክነውፅኦ ዘለና። ከምዚ ጌርና ኢና ትርር ክብለና ክእል እዩ፣ ግን ከምዚ ገባብ ክነውፅኦ ኣለና። የዳውና ተሓፂድና ብፅሬት ነውፅኦ ማለት እዩ። ምናልባት እቲ ተጠቕምናሉ ተምሪ ጥሉል እንተደኣ ኮይኑ መጠቅጠቅ ናይ ምባል ባህር ስለ ዘለዎ ኣብኡ ውን ልሕድድድ ኢሉ ስለ ዝተርፍ ግድነት ክሕፀብ ኣለዎ። ኣብ ንቁፅ ተምሪ ተኮይኑ ግን ከምዚ ትዕዘብዎ ዘለኹም ስለ ዝኸውን ድሩቕ እዩ፣ ምሕፀብ ኣየድልዮን እዩ። እንታይ ዳ የድልዮ? ገፈል ኣለዎ ንዕኡ ተልብሶ ማለት እዩ። ከምዚ ኢሉ ኣብኡ ዝተርፍ ከምዚ ዝበለ ነገር ስለዘ

ኣለዎ። ንሱ ከዓ ይሓርር እዩ ክቁሎ ከሎ። ስለዚ ሓረና ንዕኡ ክነልግሶ ኣለና። ወይ ዝያዳ ፅሪ ክብለልና ከዓ ከምዚ ብርድ ክብለልና ኣለዎ። ኣዝዩ ፅሩይ ክኸውን ኣለዎ። ከምዚ ኢሉ ሓር እዚያ ገርና

0: ጥዑም ዶ ጨመቕኩም ኣሎ? ኣዝዩ ጥዑም ሽታ እዩ ዘለዎ። ሃኒ ዝብል ከምዚ ኢሉ ብራውን ሕዝ ኣቢሉ ቁሩብ ና ብፅልም ዝበለ ክኸይድ ከሎ ጥዑ ማለት እዩ። ከምቲ መጀመርያ ንሪኦ ኣይኮነን እቲ ተምሪ ከምቲ እንከሎ ንሪኦ ኣይኮነን ኣዝዩ ፎኪስ ዝኸውን ምስቀሎ ገና ዋላ ኣብዚ መንከሽከሽ ከሎ እዩ ዝርዳእካ መጀመርያ ክብ ትብል ሓርግን እንዳፈኸሰይነት ሕጂ ቆሊና ወዲና ኣለና ልክዕ ከምካ ወግዕ ናይ ብ ማለት ንዓኻትኩም ከዓ
1: ካብዚ ዝወፅእ እቲ ዘይቲ ንሕክምናዊ ኣገልግሎት ክውዕል ክእል ኢና።
0: ስለዚ ኪኖ እቲ ፍረተምርሲ ኪኖ ቡን ካልእ እውን ክንጥቀመሉ ንክእል ኢና። ወዲና ኣለና ከምዚ ንሪኦ ዘለና ማሮን ሕብሪ ሒዙ ኣሎ ፅቡቅ ተዋቃይጥልና ልክዕ ከምቲ ናይ ቡን ክውቀጥ ከሎ ኣየሸግረካኒ ምክንያቱ ስለዝፈኩስ ፅቡቅ እዩ ዝውቀጠልካ። ልክዕ ከምቲ ናይ ቡን ንጥቀመሉ እንተደሊና ጅንጅብል ንውስኸሉ እንተደሊና ከዓ ኣብኸሉ ኣብዚ እውን ልክዕ ከምኡ ዓይነት ኣገባብ ክንጥቀም ንክእል ኢና። ካልእ እውን ቃርፋ ከዓ ክንውስኸሉ ንክእል ኢና። ፍረተምሪ ኣዝዩ ጥዑም ሽታ እዩ ዘለዎ። ቃርፋ ከዓ መሊሱ ምስ ተወስኮ ኣዝዩ ሃነን ዝብል ሽታ ሂብናሉ ድሮ ከይፈልሐ ማለት እዩ። እዚኣ ጌርና ሕውስስ ኣቢልና ንሳ ኣብ ጀበናና

ዝኸበርኩም ተኸተልትና ክነዳልዎ ፀንሕና ቡን ፍረ ተምሪ ወሪዳትልና ኣላ ሕጃ ክንቀድሓይና ቀዳሜይቲ ሙሴላ ብምንታይ ሓሰቲ ሽከሩ ኣላ ብጥርሓ ክተስተመቐራ ዶ ዩ ዋንት ሽገር ኣር ዛ ሽገር ዋንስ

0: Thank you.
1: Ok, ándale.
2: ዝኸበርኩም ተኸተልትና እዚ እነዳልዎ ዘለና ቡንፍ ናይ ፍረ ተምሪ እዩ። ልክዕ ከም ንቡን ይትክኦ ማለት ኣይኮነን፣ ግን ምናልባት ኣብ ግዜ ምሸት ድቃስ ትኸልአኒያ ቡን ኣይደሊን እየኒ ዝብል እዚ ወላ ሓንቲ ካፌን ስለዘይብሉ ወይከዓ

0: ናባባ ሕባእታ ስለ ዘይብሉ ክንጥቀመሉ ንኽእል ኢና። ተምሪ ምስ ተመገብናዮ እቲ ፍርዮ ክንጎሕፎ ከም ዘይብልና ኢና ደጊምና ደጋጊምና ንላቦ ማለት እዩ። ሞስ ተወሳኽ ትብሎ እንታይ ኣለካ?
1: እዛ ንሰተያ ዘለና እዚኣ ጠምቲ ለ ዛይዳ ካብዚ ንላዓሊ ንክጣዕሚ ውን ኦርጋኒክ ንክትኸውን ውን ሽኮር ውን ብተምሪ ዳለዎ ስለዚ ነቶም ብሽኮር ኣብ ቡን ክስዕት እዩ ዝኽእሉ ውን ነቲ ተምሪ ብሓቂታ ፍረ ውፅኢኻ ፀጢሕካ እቲ ኣውደሎ ጠሊ ብፀሓይ ውን ብኦቨን ኣውፂኢኻ ጥሒንካ ውን ሽኮር ተቀይሮም ንክእል ኒሃ እታ ተምሪ ፍረ ብተምሪ ሽኮር ጌርካ ውን ተገበርካ ዝበለፀት ዝመቀረት ንጣዕሚት ክትኸውን ትኽእል እያ ማለት
0: እዩ። እዚኣኻ ፅቡቕቲ ሓሳብ። ካልእ ተወሳኺ እዚ ቡን ክነዳሉ ከለና ልክዕ ከምቲ ቡን ናይ ፍረ ተምሪ ክነዳሉ ከለና ልክዕ ከምቲ ናይ ቡን ኣይኮነን እቲ ንጥቀመሉ ዓቐን ኣብዚ እናወስኽናያ ንኸይድ ፐርከ እንዳቐጠነ እንዳቐጠነ እዩ ዝኸይድ ዝግ ናይ ምባል ባህሪ ስለ ዘለዎ ሓቀ ስለዝኾነ ከዓኒ ቀልጢፍ ይቐጥን እንጂ ቀዳሜት ምስሰተና ኣብ ካልይቲ ክንሰቲ ኮልና ቆርብተይ ውስኽ ነብልና ማለት እዩ። እንታይ ዳ ማይ ኮይናት ናብ ሳልሰይቲ ገለኸይ ትብሉ ከምዚኣ ይኹም ክትፍትንዋ ዘለኩም ዝኸበርኩም ተኸተልትና ንማእዛው ትሕዝትን ጥዕናዊ ረብሓታትን ኣመልኪቱ ከዓ ክኢላ ስነ ማእዛ መግቢ ክሕብረና እዩ። ብሓባር ንከታተል።
2: ብጣዕሚ ጥዑ ከምዚ ክንከታተሉ ፅናዕና። ሎ ማዓንቲ ብዛዕባ ናይ ሓፈሻዊ ሓበሬታ ናይ ተምርን ተወሳኺ እውን ብዛዕባ ብፍረ ተምሪ ዝተመስርሐ ብናይ ወግዕ እውን ዝተሰርሐ ቡን ኢና ንሰቲ ዘለና። ኣዝዩ ደስ ዘብል ኣብ ኣፍካ ሃዋሃዋ መልስ ደስ ዘብል እዩ። ሎ ማዓንቲ ከዓ እቲ ማእዛዊ ትሕዝትኡ ክርኢ ከለና ኣብ 100 ግራም ተምሪ ክርኢ ከለና ከባቢ 152 ኪሎ ካሎሪ ወይ ከዓ መጠን ሓይሊ እዩ ዝህበና እዚ ክንብል ከለና ማለት እዩ። እቲ ዝህቡና ትሕዝቶ ነዚ ሓይሊ እዚ ክርኢ ከለና ኣብ ዝኾነ መብዛሕትኡ ፍሩታታት ሒዝና ዝፀንሕ እቲ ናይ ካርቦሃይድሬት ትሕዝቶ እዩ። እሱ ማለት ዝበዝሕ ምእታዊ ሸፊንና ይፅንሕ ተምሪ ካ ዋላ ካብኡ ተዘይተፈለየ ብዙሕ ዝበለኳ ናይ ካርቦሃይድሬት ትሕዝቶ ተሃለዉ ተወሳኺ እውን ገለ ዓቐም ናይ ፕሮቲን ተወሳኺ ከዓ ናይ ስብሒ ሒዝና ይፀንሐ እዩ። ከምዚ ክንሪኦ ፀንሕና እቲ ፍረ ወላ ክቆሎ ከሎ ናይ ቅባእባእ ክብል ፀኒሑ እዚ ከዓ እቲ ናይ ስብሒ ክፋል ወይከዓ ናይቲ ዘይታዊ ክፋል ናይቲ ተምሪ ምዃኑ እዩ ዝሕብረና ማለት እዩ። ስለዚ እዚ ዓይነት ትሕዝቶ ካብዞም 152 ኪሎ ካሎሪ ክንብሎ ፀንሐና ካብዚ ኢና ንረክቦ ዘለና ማለት እዩ። ስለዚ ካብ ሓንቲ ፍረ ተምሪ ወይ ካብ ክልተ ፍረ ተምሪ ኣዝዩ ብዙሕ ዝኾነ መጠን ሓይሊና ንረክብ ማለት እዩ። ስለዚ እዚ ሓደ እቲ ናይ ተምሪ ኣብ ንእሽተይ ዓቐን ብዙሕ ዝኾነ ትሕዝቶ ሒዝና ይፀንሕ ምዃኑ ሓደ ካብቲ ሓብታም ዝኾነ ትሕዝቶ ኣብዚ ዓድና ኣብ ሃገርና ዝርከብ እዩ ማለት እዩ። ካልእ ፍልይ ዘብሎ ናይ ተምሪ ትሕዝቶ ድማ ቫይታሚናትን ማዕድናትን እዩ። ቫይታሚናት ክርኢ ከለና ዝበዝሐ ቫይታሚን ቢ ኮምፕሌክስ ዝበሃሉ ማለት ቫይታሚን ቢ1 ተባሂሎም ክሳዕ 12 ዝበፅሕ ትሕዝቶ ዘለና ማለት እዩ። እዚኦም ብሙሎም ኣብዚ ዝበዝሐ ክሸፈነ ኣብዚ ተምሪ እዚ ሒዝና ይርፀንሕ።
0: ዝኸበርኩም ተኸታተልቲ መደብና መደብ ማእዛ ፍረ ፃዕሪ ንሎሚ እያ ኣዳለየናዮ ዝነበርና ኣገባብ ኣሰራርሓ ቡን ፍረ ተምሪ ነዚ ክትከታተሎ ዝፀናሕኩም እዩ ዝመስል ነይሩ። ካልእ ግዜ ካልእ መደብ ሒዘልኩም ክሳዕ ዝቐርብ ሰላም ክና።
3: ክቡራት ተኸታተልትና ናባኹም ከነብሎ ዝፀናሕና መደብ ኣብ ዝተዛዚሙ ኣሎ። ከም ሞትሩ ኣብ መደባትና ሕቶ ወይ ርእቶም ዝህልወኩም ኣብ ታሕቲ ቀሪቡ ብዘሎ ኣድራሻ ክትረኽቡና ትኽእሉ ኢኹም። ሰላም ቅና ንኹልና፣ ውሕስን ማእዛውን መግቢ ንኹሉ ኣብ ኩሉ።

0: መጨረሻ ነ ክርስዑ ዘይደሊ ቁጥባ ኤምዳት ብምሎ ምእንቲነ ናይ ሰለስተ ኢና ናተይ ናይ ወዲ ጎዛይ ናይ መናጃ ምርጫ ይብልና ምክንያቱን ሓይልታት እውን ተዳኺመን እየን ከም ዝብለካ ዘለኹ
1: ካብ ኩሉ ቦታታት ናይ ደንከልሲ ኣብኡ ኢና ዝያዳ ክስታይ ከፊ ኢልና ምሩፃት መራሕቲ ሓይልታት ነይሮምና በዓል ወዲ ዓገባ በዓል ወዲ ሱሳ የሴፍ ወዲ ሱሳ መራሕቲ ሓይልታትና ኣብኡ ዝተሰውእና ብዙሓት ነይሮም
2: ቡም ኢሉ እቲ ቡም ዝበለ ጥቕላል ሓላልታ ወፅ እዩ እዚ ብርሃን እዚ ሰለስተ ድዩ ኣርባዕተ ፊስተይ ዳሓር ከም ዘረጋገፅናዮ እዚ ብርሃን እዚ ልክዕ ከምዚ ሕጂ ዘለናዮ ብርሃን ነቲ መሬት ለዊጥዎ።
3: ስርሒት ዓሰም ውግእ ደረብ ጅግና ህዝባዊ ሰራዊት ሓርነት ኤርትራ ብዕለት 2/4/1991 ናይ ዋዴ ውግእ ምዛዘመ ጸላኢ ከይተወደበ እንከሎ እግሪ እግሩ ስዒቡ በይሉል ንምብጻሕ ስለ ዝሓሰበ ሽዑ ምሸት መንገዲ ዝፍትሽ ገለ ዓቕሚ ካብ ሃንደሳን ሓደ ሓይሊ ኣጋርን ሰለስተ ታንክታትን ንቕድሚት ሓሊፎም ኣብ ገሓረ ከም ዝሓድሩ ተገይሩ ዕለት 3/4/1991 ድማ እዚ ናይ ቅድሚት ኣሃዱ ናብቲ ቅድሚት ከባቢ ደረብ በፂሑም ናይ ሓለዋ ነቑጣ ድሕሪ ምምስራት ኣብ ከባቢ ደረብ ውሑድ ሓይሊ ናይ ጸላኢ ምህላው ገምጊሙ ብዕለት 4/4/1991 ኣጋ ምሸት ኣብ ዋዴ ተሪፉ ዝነበረ ዓቕሚ ናብ ደረብ ገስጊሱ ምሸት ኣብ ክሳድ ደረብ ምስ በጽሐ ኣብቲ ቦታ ዓሪዱ ዝነበረ ሓደ በርጌዝ ዝኸውን ናይ ስፓርታክያድ ፍሉይ ኮማንዶ ምስ ሰለስተ ታንክታት ማእከላይ ኣፅዋራትን ገይሩ ክከላኸል ፈቲኑ
4: ባዕር መጥቃዕትና ንቅፅል ኢና ገለ ኣህብታት ድሕሪ ለንኪ ክስዕባያን ቋንቋ ዝሓዝካያን ኣሃዱን ወዲ መሓመድን ዝሓዝዋ ናይ ሃንደሳ ኣሃዱ ከዓ ሒዝኩም ተበጎሱ ተባሂልና ዳርጋ ሰዓት 7 ናይ ምሸት ኢና ተበጊስና ካብ ገሓረ ምስ ወፃና ታባታት ኣሎ እቲ ታባታት ብፅሕ ምስ በልና እዚአን እንታይ ፃዊዘና ለና ፀኒሐን ቴንቲ ከምዚ ዓበይቲ ፍሽቶታት ብታይም ቦምብ ዝትኮስ ጌረና ለና ፀኒሐን ብዝኾነቲ ዕድልና እንታይ እዩ ኣብቲ ቃንያ ድን ተጋግን ዋላ እንታይን ብዙሕ ከይተፀጋዕና ከለና ይተፈጂሩ ተፀጊዕና ነርና ትኸውን ሓያለ ማሃሰይቲ መሮ ዘለና ምክንያቱ ደረት ፅርግያ ኣብ ደረት ፅርግያ ገይረንኦ ስለ ዝነበራ ከቢት ስጋኣት መምፀልና ነይሩ ግን ቀልጢፊ ይመስለኒ ወይ ንሕና ድኒ ዞም ጌና ይደኖ እቲ ግዜ ኣኺልዎ እቲ ፍሽተታት ስለ ዝተባርዐ እቲ ሓደጋ ድሕና ማለት እዩ ብዝኾነ ቀፂልና ሙሉእ ለይቲ ክንከይድ ሓዲርና ኣብዚ

0: ሃንደበታት ስለ ዝኾነን ክልተ ታንክ ትሪፍላ
1: ወገን ነዚ ኣብ ክሳድ ደረብ ዓሪዱ ዝነበረ ኣሃዱ ደፊኡ ክቕፅል ተኽእሎ እኳ እንተነበሮ ገለገለ ቦታታት እውን ኣብ ሓፂር ግዜ ዝሕዘሉ ጀሚሩ እንተነበረ ኣብዚ ግዜ ጸላኢ ኣብ ጸቢብ ጽርግያ ፈንጂ ስለ ዝተኸለ እታ ትመርሕ ዝነበረት ታንክ ወገን ስለ ዝተሃርመት መካናይዝድ ወገን ክሓልፍ ስለ ዘይከኣለ ምድንጓይ ተፈጢሩ መሬት እውን ናብ ምጉሑ ስለ ዝኸደ እንተወጊሕ ድማ ንመካይን መዐሸጊ ዝኸውን ይኹን ሰራዊት ክውዕለሉ ዝኽእል ስቱር ቦታታት ስለ ዘይነበሮ ወገን ኣብቲ ቦታ ሓደ በርጌድ ሓለዋ ገዲፉ ዝተረፈ ኩሉ ዓቕሚ ዕለት 5/4/1991 ናብ ጋሓረ ተመሊሱ ከም ዝውዕል ተገይሩ ጸላኢ ዕለት 5/4/1991 ሰዓት 10 ባዶባዶ ኣቢሉ ወገን ዘንሰሓበ መሲልዎ ክኸውን ይኽእል ንኽፍትሽ ሓደ ሻምበል ዝኸውን ሰራዊትን 5 ታንክታትን ኣሰሊፉ ተገዲሙ ኣብ ድብያ ናይትን ሓለዋ ተሪፉ ዝነበረ በርጌድ ወገን ኣትዩ ሓንቲ ታንኪ ብኣርቢጅ ተቓጺላቶ ሰንቢዱ ከትከለ ሓዲሙ ተመሊሱ ወገን ሽዑ ኣጋምሸት 16 ባዶባዶ ንዝቕፅል መጥቃዕቲ ክሕግዞ ዝኽእል ኣገደስቲ ቦታታት ምቁፅጻር ኣብቲ ኣብ ቅድሚ ዝነበረ በርጌድ መጠነኛ መጥቃዕቲ ወሲዱ ገለገለ ተረተራት ሒዙ ሓዲሩ ዕለት 5/4/1991 ምሸት ኣብ ጋሓረ ዝወዕለ ናይ ወገን ሰራዊት ኣርኪቡ ምስቲ ኣብ ደረብ ክዋጋእ ዝወዕለ ኣህዱ ተደሪቡ ናብ ዕለ 6/4/1991 ኣብ ዘውግሕ ለይቲ መጥቃዕቲ ጀሚርዎ
2: ኣብ ዕለ 6 መጥቃዕቲ ስፓርታካ እዩ ተቐቢሉና መጀመርያ ንጎ ወጋሕታ ጸልሚቱ ኣጋጣሚ ኣብታ ንሕና ዝነበርና ሓደ ኣባል ናይ ስፓርታካ ምልክት እዩ ኣሪፒ ዳሓዘ ማሪክና ሽዑ ኣጋጣሚ እቲ ኣብ ቅድሜና ዘሎ ኩነታት ተሓበሬታ ቀልጢፍና ወሲድና ዝኾነ ጽቡቅ ገዝኪስና
1: እንተኾነ ምስ ጸልማትን ምስ ገለገለ ተኣሳሲርካ ናይ ምጥቃዕ ዝነበረ ዘይምውሃድን እቲ ውግእ ጠርበሽበሽ ክብል ስለ ዝሓደረ ኣይሰለጦን ይኹን እምበር መሬት ክወግሕ ምስ ጀመረ ወገን ነታ ዝተሃርሞቶ ታንኪ ይዕርዩ ኣብቲ መስመር ዝነበረ ፈንጅታት ብኣባላት ሃንደሳ ከም ዝወፅእ ገይሩ ኣጋርን መካናይዝድን ኣዋሃይዱ በርቃዊ መጥቃዕቲ ምስ ፈነወሉ ከየት ከለ ብህድማ ናብ ጎላጉል ወሪዱ ኣኳሊሙ ኣኽቢቡ ክጭፍልቆ እኳ ሓሳብ እንተነበረ ሞሊቑ ብህድማ ብዙሕ ከይከሰረ ንበይሉል ገዲፉ ናብቲ ድሕሪኡ ግንባር በይሉል ተባሂሉ ዝተፀውዐ በረኽቲ ቦታታት ናይ ዓስካሪ ብምድያብ ምስቲ ካብ ግንባር ደቀ መሓረ ዘምፆ ኣብኡ ዝፀንሐ 22 ክፍሎ ጦር ተደሪቡ ሒዙ ጅግና ህዝባዊ ሰራዊት ሓርነት ኤርትራ ብዕለ 6/4/1991 ንበይሉል ሓራ ውፅኡ ነታ ዓዲ ድሕሪኡ ብምግባር ኣብቲ ዘይምቹእ ቅርፂ መሬት ንምክልኻል ግዜያዊ መከላኸሊ መስመር መስሪቱ
3: ኣቤሉል መግለፂያ ሓንቲ ነገር ኣላ እንታይ እዮም ገይሮም ገሊፆምና እቲ ኣራዳና እውን ተረዳእናዮ ስጋለት ቀጣን ገይሮም እዮም ገሊፆምልና እቲኦም ዓፋር ማለት እዩ መስቲ ገረብ ዘሎ መስቲ ገለ ዘሎ መስቲ ዘሎ ጫካ ኣዝዩ ጥንቃቐ ዝደሊ የማን ፀጋም ከዓ ዘይርግፅ እዩ ስለተባሃለ ከቢድ ጥንቃቐ ገርና ኢና ንቤሉል ከይድናዮ ንቤሉል መጥቃዕቲ ገርና እቲና ቤሉል ከም ዝሓዝና ኣይፈልጥናን ንኸይድ ንሕና ቤሉል ድሕርያትና ትሪፋ ከላ ቤሉል ከም ዝሓዝና ቤሉል ክንረክብ ጎቦ ጥሕና ፅጋዕ ይርና ንሕና ቤሉል ሒሽኩም ኣለዮም ዝብል ከዓ ኣይሓዝና ኢና ንብል ኣብ መንጎ እዚ ኣብ መንጎ መራሕቲ ብርጌድን ኣብ መንጎ መራሕቲ ወጣን ትርከብ ተቋሪፁ ትወልጎል ምዃኑ ማለት እዩ ስለ ተቋረፀና መን ስጉምቲ ንውሰድ ኢልና ተማኸርና ማለት እዩ ንወስድ ስጉምቲ ሕጂ ዘይፈለጥናዮ እንታይ መፅእ 22 ክፍለ ጦር ክልተ ብርጌድ ኣብቲ እግርና ፀጊዕ ኣለዉ ዝኾነ ብገስ ንስበልና ነፈርትን ገለን ገይረን ንሓንቲ በጦርኒ የዳ ኸምኣ ርክብ ንምስርት እሞ ንምሸት ይኹን መጥቃዕቲ ተባሂሉ ንምሸት ንፅቤቲ መጥቃዕቲ ምሸት ፅራሪግና ምስከድና ነዚኦም ጎቦታት ንዕንሕዝ ንፅቢ ሓይቲ ንግሆ ብጎልጎል ገይሩ ፀላኢ ታንክታት ሸኸረ ንሪኦኹመን ዘለኹም ላቕኦን ኣቱ ቁሩብ ዘራርገና ድሕሪኡ ተወዳዲብና ንቤሉል ነተን ድፋዓት ተታሕየ ነሩ ንዓይኒ ሒዝና ኢና ጠው ኢልናዋ
4: ንሕና ንቤሉል ገፅና ክንቅፅል ፀላእውን ፀረ መጥቃዕቲ ክወስድ ምስ ሜካ ሓምሻይ ሞተራይዝድ ናይ ፀላእዩ ኣብ መንገዲ ኢና ተራኺብና ኣብ መንጎ በይሉሉን ኣብ መንጎ እቲ ናይ ጋሕደ ዝበሃል ቦታታት ኣለዎ ስብርባ መሬት ኣብ ኢና ተራኺብና ኣጋጣሚ ተንኣህታትና ብምሉእን ስለ ዝተበገሳ እቲ ክብለኩም ፅናሕ ኳ ፅቡቕ ናይ መዋዳደብ ዕድል ሂቡና ስለ ዝነበረ ንፀላኢ ተወፊሩ ዝነበረ እውን ኣዝና ኢና ኣዳኺብናዮ ብዝኾነ ክወኪብና ዕለት 6 በይሉል ኣትና ማለት እዩ
0: ኣብ መወዳእታ ተረትር ናይ መወዳእታ ንቤሉል ዘግምግም ተረትር ገለ ሒዝናሉ ገለ ከዓ ረዳት መፂና ዳርጋ ከብ ዓምናን ላዓል ኮይና ንየማን እንዳመጠጠና እንዳመጠጠና ስለ ዝኸደ እተን ኣብ ጋሓረ ዝገዘፍናያን ኣህታት ብምልአን ባዕሎት ብመዝሓዞን ከም ድስዕባ ተገይረን ኣርኪበን ሙሉለይቲ ክዋጋ ሓዲረን ንጎ ግን ደህና ብዘይ ፅርግያ ብየሉ ስለ ዘለና ተኽልና ፅርግያ ምስ ሓለፍና ንብየሉ ዓዲ ምስ ገፅና ምስከና እቲ ትረትት ሒዝ ነበረታ ፀላእካ ብኩሉቱ ክደን ስለ ዝጀመረ ኣብኡ ከሎ ደሽ ኢሉ ወሪዱ ተታሒዛ ንበይሉና እቲና
5: ንበይሉል ክንቅፅል ከለና ኣብ መንገዲ ኣብ ፍርቂ ምስ በፃሕና ሄሊኮፕተራት ከዓልባኢለን ንመሬት ብዙሕ ፃዕሪ ገብራ ሕጂ እንታይ ምግባር ሓይሽ ዳ እዚ ሄሊኮፕተር ቡምባ ተዘህልዎን ምተኮሱልና ኣብ ጎልጎል እዚአን ግን እንታይ እዮም ብልሓተን ገሌልና ንጠራጠር ሕጂ ውርድ ኢልካ ብኡ ማይ ሸያኽ ነይሩ ቶም ኣምሓራ ክሰት ኢሎም ናብቲ ማይ ሸያኽ መፁ ማለት እዩ ሕጂ ንሕና ከዓኒ ኣብ ኣኹንኩም ፅንሕዎም ሞ ደዲ መፁ ሓዝዎም ተባሂልና ከዓ ንኸይድ ሕጂ ብኣማሓርኛ ንዛረቦም ሄሊኮፕተር ዳእታይ ኮይነነን ገለመለ ምስ በለና ኣንድ ሻለቃ ኣለ በዛ ሄደ ንዑን ምውሳድ ኢለንን ዓሊመን ንክወስድኡ መፅን ይብሉና በዚኣ ከይድሎ ብሉና በሉ ተበጎሱ ንበሃል ንሕና መስርዕ ንኸውን ንጎይ ማለት እዩ ተበጊስና እዛ ጎቦ ውፅእ ክንብል ከለና ካብኡ ንንዮም ዝቐፀለ ሰብ ስለ ደየለ እዚ ሻለቃ ቁርፂ ቀይሩ ንድሕሪት እንዳኸደ ብእሰር ከይንረኽቦ ናብ ዓርኮብ ኮባይ ካኣቱ ኣብ ላዕሊ ክንበፅሕ ርኢነ ኬድና ብኡ ኮፍ ኢሉ ፀኒሕና ተን ሄሊኮፕተር ንዕኮዛ እንድመፃ ነይረ ድሓር ንመፅእ እጂ ወደላይ ገሌልናዮ ዕጥቁ ዝሽጉጡ ገለመለ ፈቲሕና ሒዝናዮ
1: ምርብራብ ግንባር በይሉል በይሉል ካብ ዓሰብ ንሰሜናዊ ምዕራብ ኣስታ 6 ኪሎ ሜትር ርሒቓ እትርከብ ኣስታ 740 ብዝሒ ተቐማጦ ዝርከብዋ ታሪካዊት ዓዲ እያ በይሉል ብዕሙር ኣግራብ ናይ ዓርኮብ ኮባይ ኣብ ዝተሸፈነ ገማግም ሩባ ዝተደኮነት ሓንቲ ካብተን ኣብ ገማግም ባሕሪ ዝርከባ ዓድታት እያ ብኣፈ ታሪክ ከም ዝንገር ቅድሚ በይሉል ከም ዓዲ ምምስራታ ኣብዚ ከባቢ ሉሉ ይርከብ ከም ዝነበረን ፀኒሑ ብካምሲን ተደብዲቡ ከም ዝጠፍአን ይንገር ብቋንቋ ዓፈር በይሉል ማለት ሉል ጠፍኡ ማለት እዩ ኣማፃፃ ናይ ዝሕጂ በይሉል ዝበሃል ዘሎ ዓዲ ከዓ ብኡ ዝመንጨወዩ ይበሃል ካብ በይሉል ንዓሰብ ንደቡብን ደቡባዊ ምብራቕን ገጽካ ኣብ 5 ኪሎ ሜትር ርሕቐት ዘይመልእ ብከቢብ ዶናጉላ ዝተረግረገ ዓስካሪ ተባሂሉ ዝፅዋዕ ሰንሰለታዊ በረኽቲ ቦታታት ይርከብ ጸላይ ወገን ንዋዲ ምስ ተቆጻጸረ ንወደብ ዓሰብ ክሳብ መጨረሻ ክከላኸለሉ ዝኽእል ቦታ እዚ ናይ ዓስካሪ ገዛኢ ቦታታት ምዃኑ ስለ ዘጽንዐ ካብ ኣብ ግንባር ደቂ ኣምሓረ ዓስኪሩ ዝነበረ 22 ክፍሎ ጦርን ኣብ ግንባር ጊንዳዕ ካብ ዝነበረ 21 ክፍሎ ጦርን ምስ ሙሉእ ዓቕሞም ብነፈርቲ ዓሰብ ኣውሪዱ ናብዚ ቦታ እዚ ኣምፂዎም እዚ ስጉምቲ እዚ ምውሳዱ ንወደብ ዓሰብ ከም ናይ መወዳእታ ዝትንፋሱ ከም ዝርያ ዘመልክት እዩ ነይሩ
6: ጸላኢ ዘለዎ ዓቕሚ ክፍትን መፅኡ ካብ ኣስመራ 17 ቅድም ስሒብዎ ኣሎ ክልተ ክፍለ ሰራዊት ካብ በዓል ጓድን ድመፁ ኣለዉ እንደገና ሕጂ ከዓኒ 22 ካብ ኣስመራ የምፅእ 22 ካብ ኣስመራ ምፅኡ ማለት ፈተናታት ዘከይድ እትናይ 22 እኳ ብዙሕ ዝገበሮ ፅልዋን ክሳኒ ኣይነበረን ፅቡቅ ተዓዊትና ኣሉ ገለ ታንክታት እውን ማሪፍና ኣሉ ቀፂሉ ኣይደን ጎዮን ከዓኒ 22 ምስ ተዳኸመ 21 ከዓ መፅ እዩ
1: ጅግና ህዝባዊ ሰራዊት ሓርነት ኤርትራ በዕለ 6/4/1991 በይሉል ምስ ተቆፃፀረ ጸላኢ ካብ በይሉል ንደቡባዊ ምብራቕ ኣብ ዝርከብ ገዛኢ ቦታታት መከላኸሊ ዕርድታት ሰሪሑ ኣብ ምቹው ቦታ ስለ ዝዓረደ ወገን ድማ ካልእ ኣማራፂ ስለ ዘይነበሮ ንበይሉል ንድሕሪኡ ገይሩ ኣብ ሰጣሕ ጎላጉል መከላኸሊ መስመር መስሪቱ በቲ ሓደ ነዚ ገዛኢ ቦታታት ንቁፅፅር ናብ ወደብ ዓሰብ ንምግስጋስን በቲ ካልእ ድማ ጸላኢ ንወገን ካብዚ ከባቢ ንምርሓቕን ንምድምሳስን ኣብ ዘካይዶ ዝነበረ ናይ ሞትን ሕየትን ውግእ ንምክልኻል ኣብዚ ግንባር እዚ ንኣስታት 1 ወርሕን 3 ሰሙንን ካብ ዕለት 9/4/1991 ክሳብ ዕለት 25/5/1991 መሪር ውግኣት ኣካይዱ
4: በይሉል ክንቅፅል ኣይከኣልናን ንላዕሊ ገጽካ ማለት ናብቲ ዝባነ ዝባነ ዓሰብ ዘገምግም ቀፅሎ ተባሂሉ ነይሩ ግን ምስ ዝነበረና ምድኻም ምስ ሓድሽ ሓይሊ ናይ ጸላኢ ምውሳኽ ስፓርታ ክያዲ ዋላ ካልእ ካልእ ዝኾነ ዕለት 6 በይሉል ኣትዩ ተኣታትና ካብ ዕለት 6 ክሳብ ዕለት 25/5 ግንባር በይሉል ተመስሪቱን ኣብቲ ግንባር ከቢድ ምርብራብ ነይሩ
2: ንኣስታት 50 መዓልቲ ዝኸውን ኣብታ ግንባር ኣብታ በይሉል ኣብታ እግሪ ተረባሪብና መጥቃዕትታት ናይ ቀፃል ናይ መጥቃዕትታት ነይሩ ፀረ መጥቃዕቲ ንወስድ መጥቃዕቲ ይገብር መጥቃዕቲ ይገብር ብዙሕ ስልካታት ነይሩ ብፀጋም ንሕና ኢና ነርና ኣብ መንጎቲ ሒዝናዮ ዝነበርናን ኣብ መንጎቲ ገምገም ባሕሪ ምስቲ ማዕበል ምስቲ ንፋስ ምስቲ ገለ ዝኾነ ጸላኢ ሰልዩ ከኣትዩ ዝኾነ ይኹን ዝገበሩ ዕንቅፋት ኣይነበረን ካብ ገለ ካብ ገለ ተሳሓቡ ንድሕሪት ከም ዝምለስ ተገይሩ
1: ህዝባዊ ሰራዊት ሓርነት ኤርትራ በይሉል ምስ ተቆፃፀረ ድሕሪ ናይ ክልተ መዓልቲ ዕረፍትን ምውድዳባትን ንዕለት 9 ወርሒ 4991 ሰዓት 5:30 ንፀላይ ከጥቅዕ ስለ ዝመደበ ብመሰረት ዝተወጠነ ድማ ኣህዱታት ወገን ነናብ ዝተመደብሉ ሸቶታት ንምቕናዕ ካብ ድፍዓቱ ወፅኡ ኣብ ዝጠራነፈሉ ዝነበረ ግዜ ፀላ ብወገኑ ንፀረ ስልያዊ ተልእኮ ሓደ ሻለቃ ዝኸውን ናብ መዛግብ ወገን ብሸነኽ ግማግን ባሕሪ ስለ ዘንቀሳቐሰን ሰራዊት ወገን ካብ ቦትኡ ወፅኡ ብምፅንሑ ከፋት ቦታ ስለ ዝረኸበን ትኺሉ ሓሊፉ ሳዕ 24:15 ኣብ ልዕሊ ታንክታት ወገን ተኽሲ ኸፊቱ ወገን ኩነታት ናይ ዝሰሊኹ ተርግእ ዝፈፀመ ኣህዱ ፀላኢ ከየህደአ መጥቃዕቲ ክፍፅም ስለ ዘፀግሞ ወጢንዎ ዝነበረ መደብ መጥቃዕቲ ኣቋሪፁ ናብኡ ኣድሂቡ እቲ ሰሊኹ ዝነበረ ሻለቃ ብቦምባ ኢድን ኣርቢጅን ኣብ ልዕሊ ሓንቲ ታንኪ መጠነኛ ጉድኣት ኣውሪዱ ሓደ ውጉእ ሓዲጉ ተኽሲ ምስ ተኸፍተሉ ናብ መበገሲ እዩ ተመሊሱ
4: ሓደ ግዜ ኣብ መንጎ ትድፋዕናን ኣብ መንጎ ቤይሉሉን ዝነበራ ታንክታት ሓደ ሻለቃ ኹን ኣትይዎን መዓት ገልጠምጠም ነይሩ ለይቲ እዩ ብዝኾነ ካብተን ታንክታትና ዝወረደ ክሳራ የለን ካብ ድሕሪት ኣህርታት ስሒብካ ነቲ ሓሊፉ ዝነበረ ሓይል ፀላይ ከም ዝምለስን ከም ዝድምሰስን ተገይሩ
1: ንዕለት 9 ወርሒ 4991 መደብ ውጥን መጥቃዕቲ ምስ ፈሸለ ወገን ነቲ መደብ ንዕለት 11 ወርሒ 4991 ክቕፅል ኣሰጋጊርዎ እንተኾነ ሕጂ እውን ጸላኢ ኣቐዲሙ ዕለት 10 ወርሒ 4991 ለይቲ ሰዓት 1 ባዶባዶ ብሸነኽ ገማግን ባሕሪ ዘሎ ጎላጉል ብክልተ ብርጌዳት ማለት 48-49 ናይ 22 ክፍሎ ጦር መጥቃዕቲ ፈኒ
7: እዚ 22 ክፍሎ ጦር ከም ንመፀ ፈሊጥና ብሓንሳብ ጥቕልል ኣቢሉ በርባዕትኦም ብርጌዳት ሕጂ ንሱ እንታይ ገይርዎም ትገምገም ባሕሪ ኣለዎናና ኣብታ ዓገፋ ኣትዩ ታንኪ ሪኢኹም እንተለኹም ሰለስተ ታንኪ ተዋሒጠ ኣለዋ ወሪዱ በታ ዓገፋ ገይሩ ኣብ ማእኸሊ ኣትና ሱ እጂ ብባሕሪ ሒዝኒ ኣለና ብድሕሪት ከፋት እዩ ነይሩ ብቅድሚት እውን ከፋት ነርና ገፍሐ ኣለዎ ብላዕልኻ ኣለና ማይ ከዓ ሒዝና ኣለና እዚ 22 ሕጂ ትኽእል ናብያት እዩ
8: ብባሕሪ ገይሩ ድሕሪት መፂእና ማለት እዩ ክልተ ብርጌድ ዝኸውን ብቓላይ ገይሩ ክሳብ መዓንጡ ማይ እንዳረገፀ ብቐጥታ ኣብቲ መጥባሕቲ ኣህዱና ዝነበሮን መኽዘና መኻዚኖና ስንቅና ዝነበሮን ኣትዩ ኣብ ውሽጢ እቲ ግንባር ከዓ መጥቃዕቲ ከፊቱ ኣብቲ ኣዝዝቲ ብርጌታት ብፍላይ ዝነበርናዮ ከዓኒ ናባና ኢለን ድመፃ ናይ ሰለይ ኣህዱ ናይ ፀላኢ ናብታ ምሳና ተጎዝጊዛ ዝነበረት ናይ ሞርታር ኣጋር ከቢድ ብረት ናብኡ ወጥቅዐን ኩሉ ኩነታት ተሓዋዊሱ በይሉል ብድሕሪት ተኽሲ ቃልቃል ኢሉ ተዓርከቦ ከባይን ገለመለን እንደገና መጥባሕቲ ኣህዱና እዩ ተኽሱ ዘሎ ኣብ ስንቅና እዩ ተኽሱ ዘሎ መሃዚና ናብ ቁጠባና ኣብ ምሳና ከ ኣብዚ ከዓ ንዓና ደጥቅዕ ከዓ መፅ እዩ ሕጂ ናባና ዝሓሰቦ እየን ናብቲ ሓይሊ ኣትየን እቲ ፅቡቕ ዕድል ንዓና ንምድምሳስ ዝነበረ ናብቲ ሓይሊ ኣትየን እቲ ሓይሊ ከዓ ገጢማትለን ፀፊዓትን ጨፍሊቃትን ማለት እዩ ተመልሲ ከማ ነበረን እቲ ናይ ፀላኢ ሻለቃ ሕሪ መሬት ወጊሑ ስጋዕ መሬት ዝወግሑ ጫቁጫቁ ነይሩ መትሓዚ ተሳኢነዎቲ ኩነታት መሬት ምስ በርሀ ኩሉ ገፅ ስለ ዝሃበና ነቲ ብድሕሪት ዝነበረ ብመዓኮርና ተጠው ዩ ዘሎ ናብ በይሉሉ ዝተቆፃፀረ ንዑ ዘዕግስ ሰራዊት ሰዲድና ኣብኡ ደምሲስናዮ ገለ ታንክታት ተማሪኸን እተን ተረፋ ታንክታቱ ክሳብ ሕጂ እውን ኣብኡ ኣለዋ ኣብቲ ሰልሚ ተታሒዘን 4-5 ዝኾና ታንክታት ገለ ቁሩብ ቁንጣሮ ካብኡ ተመሊሱ ማለት እዩ
4: እዘን ክሳብ ሕጂ ቅርሲ ወይ ኣሰር ናይቲ ድፋዕ ኮይነን ዘለዋ ታንክታት ናይ ቤይሉል ናይ ፀላይ ንሰን ዝተሸኽላሉ መዓልቲ እዩ ነይሩ ኣብዚ እውን ብቆንዱ ሓደ 2 ሻለቃ ኢና ንግምቶ ነቲ ቤይሉል ዝበሃል ዓዲ ኣረጊትን ሓድሽን እዩ ዝበሃል ዓዲ ከም ስሙ ኣብኣትዩ
2: ቤይሉል ምስ ሓዝና ንቤይሉል ንምምላስ 22 መፅዩ 22 እውን ፀረ መጥቃዕቲ ወሲድናሉ ፀረ መጥቃዕቲ መሳ ንዑ ደገፍ ተኽሲ ክባ ድመፃ ዘንተሸኺለን ዘለዋ ክልተ ታንኪ ታሳልሰይቲ ንዓ ክስሕብ ኢላ ድመፀት እያ ታንኪ ኮነትን እዚአን ንዑ ደገፍ ክባኢላ ድመፃ ፀረ መጥቃዕቲ ስለ ዝወሰድና ንሰን ውን ኣብ ሰልማእትን ተሸኺለን ንዕን ገዲፈነአን ከይደን ተኸባኺብና ኣብ እግሪ ናይ በይሉል ንሕዝ ማለት እዩ
9: ናይ መድፍዕ ሓንቲ ሓይሊ ናይ ዓዘን ኣቦ ነራትና ንዓ ንምሕጋዝ ኢና ሓይሊ ሃብታብ ተኽልኣብ ብድሕሪት ንብገስ ኣብ ወዲ ከዓ ኮፍ ንብል ሪዘርቫ ምክንያቱ እቲ ውግእ ኣዝዮ ጠራጣሪ ስለ ዝነበረ እቲ ቦታ እውን እንዳፀበበ ከይድ ስለ ዝነበረ ንዓ ንምሕላው ኣብ ኮፍ ንብል እዛ ሓይሊ እዚኣ ግን ኣበይዱ ውሽጢ

0: ስለ ዝኣተወት ብባሕሪ ብመራኽብ ብቅድሚት ብደብዳብ ብላዕልኻ ብነፈርቲ ብጣዕሚ ተወኸ ነይራ። ንሶም ካልኦይትን መዓልቲ እንዳተኮሱ ኣብኡ ታሪክ እዩ ተሰሪሑ። መዳፍዕ ምስ ካሊእ ረሻሽ ንበል ታንከኛ ንበል ምስ ኣጋር ሰራዊት ንበል ምስኡ ተዘማሚዱ ሰለስተ መድፍዕ ኣብኡ ነይረብቲ ውሽጢ እታ ሓይሊ ሒዛቶ ነበረት። ሕጂ እንዳተኮሰት ኮላ ሓንቲ መዓልቲ ኣብ ተኽሲ ክሎ ኣብ ርስን ተኽሲ ክሎ ነፈርቲ ይመፃሞ ይኽሸፉ ምስ ተኽሹ ዝግበር ነገር የለን። መድፊ ሓፍ ብልካ ክትዕል ትኽእል ኣይኮነ ክትኽወል ትኽእል ኣይኮነን ጥው ኢልኣ ቡምባ ሰዲዳ ምስ ግደፈት ኣብ ልዕሊ 122 ትዕልብ እሞ ግብረ ትንሳኤ ደምሲአ ኢና ንብሎ ነርና። ኣዝዩ ብሉፅ መድፋዕ እጂ ምስ ብፀይቲ መንእሰይ ሓሊማ ምስ ብፀይቲ ሶፍያ ዝበሃላ ኣዝየን ብሉፃት ተቐበልቲ ሕድሪ ዘነበራ ተጋደልቲ ብጅግንነት ሓሊፈን ማለት እዩ። እቲ መድፍዕ ከዓ ካብ ሰራሕ ወፃኢ ኮይኑ ምክንያቱ ብቐጥታ ኣብ ልዕሊአን ስለ ዝዕለበትሉ ኣዝዩ ከቢድ ተፈራረድ እዩ ነይሩ።
1: ለይቲ ውግእ ሓዲሩ መሬት ምስ በርሀ ወገን ፀረ መጥቃዕ ትፈኒዩ ንፀላይ ፀፊዕዎ ዕለት 11 ወር 4991 እውን ፀላይ ተመሳሳሊ መጥቃዕቲ ናይ 22 ክፍሎ ጦር ብርጌዳት 50-51 ኣሰሊፉ መጥቃዕቲ ካይዱ ወገን ድማ ፀረ መጥቃዕቲ ካይዱ ንፀላይ 10 ኪሎ ሜትር ዝኸውን ኣርሒቕዎ። ወገን ነቲ ኣቐዲሙ ዝወጠኖ መጥቃዕቲ ምዝ ናይ ዕለት 11 ወር 4991 ኣተኣሳሲሩ ክቕፅሎ ስለ ዝደለየ ንፀላይ ካብቲ ዕሙር ኣግራብ ማለት ዓጌፋታት ኣልቂቑ ንበረኽቲ ቦታታት ናይ ዓስካሪ ንምቁፅፃር ዝዕላምኡ 5 ናይ ህጁም መጥቃዕትታት ኣካይዱ እንትኾነ ኣይሰለጦን። ፀላ እውን በንጻሩ ዝተፈላለየ መጥቃዕትታት ኣካይዱ ኣይተዓወተን።
2: ኣብ በይሉል ግን ፀላ ኣትኪሉ ንሕናኻ ድውል በይሉል ፅቡቕ ቦታ ስትራቴጂካዊ ዝኾነ ቦታ ኣለዎ ንፀላይ መከላኸሊ ክኸውን ትኽእል። ንሕና ካብኡ ትሕት ኢልና ኢና ነቲ ቦታ ንሕዞ ፀላይ ምሸት ምሸት እዩ ድፍትን ከልቀና መበገሲና ደጀን ኣዝዩ ርሑቕ ኢና ገዲፍና ዘለና መግቢ ካብ ሕድ ጊጎ ሒዝና ዝተበገስና ግረሲኒ ውጪ ኢልና ንፀውዐ ነበርና ንወፍር ዝኾና እሰን ግዜ በዝሒ ወንሲ ነቐዝ መሊአኒ ተነቐዝ ነጊፍካ ኢኻ ትምገበን ሰብ ምድሕ ተወጊኡስ ናይ ምድሓን ዕድሉ ይፀብብ ብሰንኪቲ ዘለዎ ናይ ፀሓይ ምቆት ማያዊ ኣካላት ናይ መፋፍሕቶ ገለ ኣልሜም ኣብኡ ዋጋ ከፊልና ኢና
3: ንሕና ዕብ እግሪና ፀላዕ በሪኺ ብፍላይ ዝነሃና በጠለኒ ካብኡና ውንቲ ሓይልና ናይቲ ሓይልና ጥራሕ ክገልፅ ንሸነኽ ባሕሪ ስለነበርናቲ ባሕሪ ኩሉ ጨው ቤት ለይትን መዓልትን ብዘይ ዕረፍትኻ ትዋጋእ ኣይቋርፅኒ ትውግእ ቤት ማይ የለን ኩሉ ቆርበት ክዳና ቆርበት ይኮይኑ ጨው ይመሲሉ እቲ ምረት ኣብዚ እዩ እቲ ንኸበደ ምረት ዝነውሐ ግዜን ድወሰደልና ኣቢሉሉ
1: ዕለት 12 ወር 4991 ውግእ ብክልቲኡ ኣንጻራት የዕሪፉ ውዒሉ ወገን ኣተሓዝኡ ንምድልዳል ክሰርሕ ውዒሉ ፀላይ ብዕለት 13 ወር 4991 ብየማናይ ክንፊ ናይቲ ግንባር መጠነኛ መጥቃዕቲ ፈቲኑ ኣይሰለጦን። ኣብዚ ናይ ክልተ መዓልቲ ውግእ ወገን ንዓወት ዘየብቅዖ ምክንያት ፀላይ ኣብቲ ቦታ ናይ ቅድም ሰፊሕ ድፋዓት ክነብሮን ከሎ ታንክታቱን ረሸሻትን ድማ ኣብ ውሽጢ ዓጌፋ ኣብ ዝተሰርሐ ጎዳጉዲ የእትዩ ብናይ ወገን ፀረ ታንኪ ከምዘይርከባ ገይሩ ይዋጋእ ስለ ዝነበረ በንጻሩ መካናይዝድ ወገን ክዝርግሓሉን ክንቀሳቀሰሉን ዝኽእል ኣዝዩ ፀቢብን ረግረግ ጭቃ ዘለዎን ወሰን ባሕሪ ስለ ዝኾነ እቲ ቅርፂ መሬት ንቀዋሚ ተኸላኸሊ ዝምችእ እምበር ንዘጥቅዕ መካናይዝድ ምቹእ ስለ ዘይነበረ መጥቃዕቲ ወገን ክዕወት ኣይከኣለን።
4: ካብ ዓሰብን ድበገሳ ነይሩ ነፈርቲ ኣየርፖርት ከም ዘሎ ዓሰብ ዳርጋ ብዙሕ ሰብ ዝፈልጥ ነይሩ ኮይኑ ስምዓል ኣረብ ወገን ኣይፈልጥ እየ ነይረ ግን ቀልጢፈን ነፈርቲ እንዳተመላለሳ ኣብቲ ጎላጎል ካርማካ ክልዋ ኣብኡ ሰዶኦ ነበራ ዝመላለሶ ዝነበራ ብዝሕን ነቲ ነበረ ውግእ ፀቕጢ ዝገብራ ዝነበራ ዳርጋ ክዝክር ዝግብኦ ኮይኑ ይስምዓኒ። ካብኡ ሓሊፉ ሓንቲ ላ ዝዝከረኒ ኣቤሉ እንከለና ኣብ ባሕበሽ ዳርጋ ብድሒት መፅ ነይሩ ኣነ ካብቲ ናይ መእዘዝ ቦታ ነይረ ካብ ኩትርተን ነፈርቲ ንታሕቲ ገፀን ምብፃየን ልክዕ ማዕረ ዳርጋ ካብዚ ናይ ዝፋላሶ ደረጃ ይትፋሎ ድመፅ ነይሩ ንሪኤልና ካስኮ ገልታት ኣለዎስ ኣብ ባሕበሽ ዮ ሹፍ ኢሉኒ እዚ ፋይሎት ረኪቡና ሽጋራ ሒዙሎ ኢሉኒ እታ ሽጋራ ክመልዮካ ናይ ዝክረኒ ግን ክልተና ከምዚ ኢልና ምስ ወደቕና ረሻሽ በዓል ኸይዱ ሃሪሙና ኣይሃረመና ንሓሊፉና ኸይዱ ማለት እየ።
1: ወገን ድሕሪ ናይ 3 መዓልቲ ዕረፍቲ ዕለት 15 ወርሒ 4

0: 991 ወጋሕታ 95 ባዶባዶ ንጸላኢ ካብ በረኽቲ ቦታታት ዓስካሪ ጸሪጉ ናብቲ ድሕሪኡ ዘሎ ጎላጎል ኣውሪዱ ናይ ምክልኻል ዓቕሙ ከም ዝምህምን ንምግባር ዝዓለመ ሰፊሕ መጥቃዕቲ ፈኒሙ። ኣብዚ መጥቃዕቲ እዚ ክልተ ቦጠሎኒ ናይ ኮማንዶ ብርጌድ ባዶ 7 ተወሲኾኖ ስለ ዝነበራ ካብቲ ቅድሚኡ ቁሩብ ደልዲሊ ነይሩ።
1: ክልተ ቦጠሎኒ ደላ ሕጂ እውን ሓንቲ ቦጠሎኒ ራማ ስለ ዝገደፍነ ካልኣይቲ ቦጠሎን ሳልሰይቲ ቦጠሎንን ሓንቲ ሓይሊ እታ ናይ ኣጋር ከቢድ ብረት ከምኡ ንቶም ሃንደሳን ስልያን እዮም ዘለዎ ማለት እዩ። ዕለ 7 ወር 4 ካብ ደቡብ ተበጊስና 5 መዓልቲ ወሲልና መገዲ ማለት እዩ።
2: ኣጅሮ ንሕና ኣብ ዋዲ ሰኣተና ብቐዳሚት መዓልቲ ጋጣሚ ንፍርቲ ኸማን ሃሪማናና ሽዑዋ ዋዲ ብታርባ ተዕረፍና ታሓንቲ ወጠሎኒ ታናትያ ኸማን ዝያዳ ኣፅዋርና ተጠያይትና ተተኮስና በሎ ናይ ርክምና ሬድዮ ስንቅና ኩሉ ጸላኢ ቃፂሎ ነይሩ።
3: ውግእ ናይ ደንከል ንሕና ከም ኣሃዱ ዳርጋ ብቐርናያ ተቐቢልሃና ክብል ክእል እየ። ደንከል ካብ ጢዖ ክንብገስ ከለና ኣብ ውሽጢ 10 ኪሎ ሜትር ዘይከውን ልዕሊ 9 ሰዓት ወሲድና ታሓንቲ ማኪና ተኣቱ ንዓ ነውፃእ እንደገና ታ ደእተናያ ደውፃእናያ ከዓ መሊሻ ተኣቱ ዳርጋ 9 ሰዓት ዝወሰደልና ግዜ ነይሩ። ኩላና ካብ ጉድጓድ ዝወፃእና ውኻርያ ኢና ንመስል ነርና። ምክንያቱ ኣብኣ ድሕሪ ወጊዓ ከዓ ነፈርቲ መፅአን ከዓ ካር መእንን ታ ኦራላኡ ተውፅእ ነበረት ንባዕላ ረሲና ክትቃፀል ዘልያ ዝኾነ ግን ምሉእ ለይቲ ክንከራኸር ሓዲርና ውፅኢና ናኣፋንበየን ውዕልና ማለት እዩ። ካብኡ ንዋደ ምስኣተና ውን ንሕና ንጎሆ ወጋሕታ ኣቲና መመውዓሊና ምስ ሓዝና ነተን በጠለኒና ንብረት ፅዒነን ነበራ ማካይ ነፋሪት መፅያ ቃፂላተን ይምዳድናዊ ተቓፂሉ ሕክምናናዊ ተቓፂሉ ስንቅናዊ ተቓፂሉ ገለ ናይ መራኸቢታት ትሕዝቶናዊ ናዊ ተቓፂሉ ኣብ ሓይሊ ክልተ ረድዩ ሒዝና ኢና ኣቲና
1: ዕለት 13 ከባቢ ኸዓ በይሉል ናኣቱ ሕጂ ንሕና በይሉል ምስ በፃሕና ግን እቲ ኣብኡ ዝነበረ ኣህብታትና ንማይ በይሉል ንድሕሪኡ ገይሩ ኣብ ከቢድ ምትላኽ ናይ ጸላይ ፀኒሕና ተን ኣብኡ ዝነበረ ኣህብታት ሕጂ ቅድሜና ተን ኣህታት ነቲ በሪክ ቦታ ናይ ዓስከሪ ንክሕዛ ተደጋጋሚ ፈተነታት ኣካይደን ነይረን ግን ንዓስከሪ ክቆፃፀራ ስለ ዘይከኣላ ኣብቲ ዝነበሩ መከላኸሊ ቦታ ተመሊሸን የን ክከላኸላ ፀኒሕናና። ፀላኢ እውን ቀፃሊ ምትላ ክገብር እኳ እንተነበረ ንዕ ንደፊኡ ግን ካብቲ ቦታ ንከልቀቐ ኣይከኣለን። ኣብ ከምዚ ዓይነት ኩነታት ከለዋ ኢና ሕጂ ንሕና ንበይሉል ንመፅእ ማለት እዩ። ሕጂ ዕለት 14 እቶም ሓለፍቲ ነቲ ንዕለት 15 ንሕና ክነጥቃዓሉ ዝተመደበና ሃብታ ንምርኣይ ኮለላታት ኣካይድና ነርና። ዕለት 15 ከዓ ኣስከርን መሓዝ ከም መደብ ተዋሂብና ተበጊስና ሃዱና።
0: ኣብዚ መጥቃዕቲ እዚ ዝነበረ ኣሰላልፋ ወገን ክልተ ቦጠሎኒ ኮማንዶ ባደ 7 ብየማናይ ጫፍ ናይቲ ግንባር ክስለፍ ከሎ እቲ ካልእ 3 በርጌዳት ድማ ካብኡ ንፀጋም ብማእከል ናይቲ ግንባር ምስ ናይ የማን ምዕባለታት ተኣሳሲሩ ፊት ንፊት መጥቃዕቲ ክካየድ ተወጢኑ።
1: ሕጂ እቲ ዓቕሚ ፀላይ ኣብኡ ኣሎ ዝተባሃለ ሓበሬታ ወሲድና ኣብኡ መጠን ካኣተን ክልተ በጠሎ ናሃና ብፀጋምና በቲ ጎልጎል ዘጥቃዓ ገለገለ ኣህታት እውን ነረን እየን ግን ትቐንዲ ወሳኒ ኣንፈት መጥቃዕቲ ንዓስከሪ ስለ ዝነበረ ተን ክልተ በጠሎ ናሃና ኢና እውን ተመዲበን።
0: ናይ ፀላይ ኣሰላልፋ ኣብ ዝውግእ ድማ 22 ክፍለ ጦር 4 በርጌዳቱን ምስ ተደረብቲ ሻለቃታቱ ፍሉይ ኮማንዶ ስፓርታኪያድ በርጌድ 281/3 ከምኡውን ገለ ክፋል መበል 113 ቢኤም ባትሪ ሶስተኛ ናይ 130 ሚሜ መድፍዕ ሻለቃ መበል 507 መድፍዕ ሻለቃ መበል 504 ታንከኛ በርጌድ ኣሰሊፉ ነይሩ። ኣብዚ ናይ ዕለት 15 ውግእ እቲ ብየማን ጫፍ ዝኣተወ ቦጠሎኒ ኮማንዶ ባደ 7 ምስቶም ብፀጋሙ ዝኣተዉ 3 በርጌዳትን ሓደ ቦጠሎንን ኮማንዶን ከይተኣሳሰረ ንየማን ፍንትት ኢሉ ብሸነኽ ኣውቶቡስ ተባሂሉ እፅዋዕ ዝነበረ ታባ ንምብራቕ ዝውርውር ተረተር ሰጊሩ ኣብ ማእከል ምስ በፅሐ ከምቲ ኣብ መፅናዕቲ ተሓቢሩ ዝነበረ ሓደ ሻለቃሎ ዝተባሃለ ዘይኮነ ሓደ ብርጌድ ሙሉእ ፍሉይ ኮማንዶ ስፓርታኪያ ስለ ዝፀንሖ ብየማነ ፀጋሙ ተኽሲ ፃዕፂዕዎ ክቕፅል ኣይከኣለን። ወገን ሸትኡ ክወቅዕ ዝያዳ ውሕስነት ኣንበልቢሉ ዝነበረ ድማ ናይዚ ቦጠሎኒ ግስጋሰ እዩ ነይሩ። ድሕሪ ናይ ሓፂር ሰዓታት ውግእ ግን እቲ ቦጠሎኒ ከንሰሓብ ተገዲዱ።
1: ዓስከሪ ደይበን እቲ ውግእ ተኸፊቱ ኣብኡ ኣዝዩ ደማዊ ዝኾነ ውግእ እዩ ተካይዱ። ግን ከምቲ ኣቐዲመ ጥቀስኮ ኣፍልጦ ናይ ፀላእ ኩል ስለ ዘይነበረና እቲ ቅድም ዝተሓበረናን ኣብታባ ዓስከሪ ነተን ቦጠሎንታት ፀንሐን ግን ፍለል ነይሩ። ኣዝዩ ብዙሕ ፀላይ ፀኒሕዎን ተዓፃፃፊ ዝኾነ ዳርጋ ናይ ኢድ ብኢድ

0: ደማዊ ዝኾነ ውግእ ተኻይዱ ኣብ መወዳእታ ግን ምስቲ ብዙሕ ናይ ፀላ ዝዳረግ ስለ ዘይኮነት ኣቕምናና ተመሊሸ ናብቲ ናይ መከላኸሊ ቦታና ኮይነን ኣቦተን ከዓርዳ ከም ዘለዎ እንተገይሩ ማለት እዩ። ድሕሪኡ ድፋኣትና ሒዝና ንዝመፅእ ናይ ፀላ መጥቃዕታት እናተኸላኸልና ኢና እቲ ግዜ ከነሕልፎ ጀሚርና
1: ሕና ነቲ ቦታ እውን ሓደስ ኢና ንፈልጦ ኢና ርኢና ንፈልጥና ላ ኩሻፋማን ሓንቲ መዓልቲ ርኢናዮ እታ ሓዛ ናይ ፀላኢ እጅቲ ዝበረኸ ቦታታት ዝገፍሐና ንዓና ተዋሂቡና ብዓቕሚ ንሕና ዝሓሽና ኢና ሰንተዳኺመን እየን ዝክሉ ውግእ ፀላ ከዓ ነቲ ቦታ ነቲ ዝያዳ ታርጌት ዝገበረሉ ትበረኽቲ ቦታታት እዩ ካብታ ጫፍ እናበረኸ እናበረኸ ከይዲ መጨረሻ ዝበረኸ ቦታ እዩ ድቋፀር ካብዚ ቦታ ንድሕሪት ገፅካ ምምላስ የለን ዋላ ስጋ ሓሙሽተ ሰብ ተርፍ ኣሃዱ ንድሕሪት ቁሩብ መሬት እናገደፍና ከም ጥዕመና እናተዋጋእና ኢና ክንከይድ እምበር ምምላስ ዝበሃል ተደራቢ ሓይሊ ከምዘየለ ኩሉ ሰብ ኩሉ ሓላፊ ፈልጥ እዩ ተቐዳናይቲ መዓልቲ ሕጂ እንታይ እያ ነራ እታ ሸቶ ናይቲ መጥካዕቲ ከም ዝተገልፀልና ዝበረኸ ቦታ ፀላ ተቋፂሮ ነበረ ሒዝካ ንዓሰብ ብደብዳብ ተርክበሉ ርሕቀት ክትበፂሓ ተቐዳ ናይ ዕለት 15 ዝብለ ዘሎ
2: መጠሎ ናይ በዓል ራያ ብሸነ ኸማ ናይ ግንባር ናይ ወዲ ባሊን ኣብ ማእከል ካብ ወዲ ባሊን ፀጋም ዘሎ ከኣኒ ቶም ኣብኡ ዝፀንሑ ሓይልታት ማለት እዩ ወዲ ጉብሳ ዝሓዛ ሓንቲ ሓይሊ ኣጋር ከቢድረት ናይ ሓገዝ ተወሲ ክትገብር ትምድብ ማለት እዩ ኣብ መንጎ ናይ በዓል ራያ ቦጦለንን ኣብ መንጎ ናይ በዓል ወዲ ባልዲን ቦጦለንን ሕጂቲ ኮይናት ከምቲ ዝተኣመመ ኣይሰለጠን ብፍላይ ናይ በዓል ራያ ቦጦለኒ እቱ ምሰብሉ ፀላኢ ልዕሊ ዓቕሞም ክሳብ ሓደ ክፍለ ጦር ዝኸውን እዩ ኣብኡ ዓሲሉ ፀኒዑ ክዕወቱ ኣይከኣሉን ቀልጢፉ ኣብ ከበባ የእትዋ ኣብ መውፃእ ፀገም ክኸውን ማለት እዩ ብዝኾነ እንዳተኸላኸሉ እንዳተዋግኡ እንዳተኸላኸሉ እንዳተዋግኡ ይወፁ ኣጋምሸት ኮይኑ ሓያል ምርብራብ እዩ ነይሩ ፀላኢ ቅፃል ሞርታራት ድብድብ ነይሩ ፍፃመን ኣፍንጫ ዓተርን ብዛዕባ እቲ ኩነታት ገለ ክዘራረቡ ኢሎም ናብ ሓንቲ ቦታ ምስ ቀረቡ ሓንቲ ሞርታር መፅያ ንክልቲኦም ኣብኣተሃርሞም ኣብሃ ስውኡ ማለት እዩ
3: ፀቕጢ ናይ ማይ ፀገም ኣሎ ማይ ካብ ርባ ተምፃእ ስጋዕ ዶምፅ ዋጋ ሓንሳብ ነቲ ጀሪካን ፍርቂ ገይሮም መመፁ ኣብ ፍሉሕ ማይ ዝቕየር ስለዚ ሲ ሓንቲ ካብቶም ማነጅሹ ምሳና ዝነበሩ ሓንደ ብርሃን ዝበሃል ቆልዓ ነርና ብጫ ዓይና ንፅዎ ብዚ ቀዳማይ ወራር ናይ ወያነ ተሰው እዩ ሕድሪ ኢልኒ ማይ ክፀግብ ስለ ዘይክእል ኣብታ ዒላ ከይድ ኢልኒ ክድለዮ ከይዱ ፀጊቡ ነብሱ ማይ ኣሊኽዎ ክዳኑ ገለ መሊእ ተሓፂቡ መፅኢ ጅዋላ ተተሰዋእኩ ፀገም የለን እዩኒ ኢለ ፀጊበ ታዒላ ኣርእያ ኢልኒ
4: እቲ ብፀጋም ናይ ዝቦጠሎኒ ብማእከል ፊት ንፊት ተሰሊፉ ዝነበረ ሰለስተ በርጌዳትን ሓደ ቦጠሎንን ድማ ሰዓት 5 ባዶባዶ መጥቃዕቱ ምስ ጀመረ ብኩሉ ወገን ንቀዳማይ መከላኸሊ መስመር ሰይሩ ፅቡቅ ግስጋሴ እኳ እንተረአየ ድሕሪ ሓፂር ግዜ ፀላኢ ብፀጋም ሓይሊ ደራሪቡ ንገለ ክፋሉ ንድሕሪት ክመልሶ ስለ ዝኸኣለ ኣስዒቡ ብየማንን ፀጋምን ነቲ ብማእከል ዝነበረ ከዋቑዖ ምስ ጀመረ ወገን መጥቃዕቱ ቋሪፁ ናብ ቦትኡ ክምለስ ኣገደድዎ በዚ ድማ ናይ ዕለት 15 ወር 4991 መጥቃዕቲ ስለ ዝፈሸለ ወገን ዓቕሙ ስለ ዝተጓደለ ውጋኣቱ ክሳብ ዝምለስዎ መከላኸሊ መስመሩ ኣብ ምድልዳልን መዛግቡ ኣብ ምስራሕን ኣትዩ ኣብዝሓፀረ ግዜ መዕቆብን መታኮስን ድፋዓት ብምስራሕ ንፅዑቕ ደብዳባት ፀላኢ ኣምኪንዎ
0: ተክለ ሰንበት ኪዳነ ዝበሃል ርስም ነይሩ መራሕ ጋንታና ሕጂ ድፋዕ ሓዲርና ናይ ንጎ ነይሩ እስከ ከመይ ሓዲርና ክንብሎ ኢና ኢሉ ረዲኡ ሒዙ ንቅድሚት የኸይድ ነቲ ድፋዕ ክርኢሉ ሕጂ ሕዳርባይ ንብሎ ከራሪ እድሪስ ዝበሃል ዋርድያ ነይሩ ቀዳማይ ዋርድያ ሕጂ ረስን እናኸደ ከሎ ንቅድሚት እዛ ረድዮ ሒዙ ድንን ድንን ኢሉ እናኸደ ውጋእ ኣይነበረ እዛ ጥይት መፅእ በዛ ፀጋመይቱ ልቡ በዚኣ ትታእቱ በዛ ጃኬቱ ገይራ ኣብ ውሽጢ ሰቕቱ እዛ ጥይት ሕጂ ከራር ያ ዶቶር ዶቶር ዶቶር ዶቶር ይብል ኣነ ከዓ ነራ ሓኪም ጋ እንታ ካሽዑ እንዳጎይኹ ይኸይድ ረስኒ ረስኒ ረስኒ ብለኒ ንታሕቲ ገፁ ፀዲፉ ወድቕ ታ ረድዮ ታሕቲ በፂሓ ኣነ ብኡ ብፅሕ ክብል ከለኹ ሕጂ ዘና ፃብዕቱ ቀጥቀጥቀጥቀጥቀጥቀጥ ብል ፍርፈር ብል ዝፀንሐኒ ኣይ ፀንሐን ሽዑ ከይደ እዚ ናይ ኢዱ ገለ ከምዚ ገይራሕዚ ገለ ምሰበልክዎ ዓሪፉ ሕጂ ሓዉ ነይርዎ ኣብ ማኦ ምስ ናይ ማኦ ቦጠሎ ንክልተ ብርጌዳ 49 ናይ ክፍለ ሰራዊትና እንዳ 96 ረስ ምስ ቀበርናዮ ልክ 15 ደቂቕ ከባቢ 20 ደቂቕ ንገብር ንታሕቲ ምስ ወረድና

ሓውመፅ ሓውመፂ ተክለሰን በዳ የለን ይብለና ረስኒ ደኣኒ ናይ ሓለፍቲ ኣኼባ ኣሎ ሞ ኣኼባ ኢለ ከይዱንብሎ ማለት እዩ ሕጂ እምባ እብል ኩሽፍ ፅልም ኢላ ገይሩ ነይሩ ብዜቶ ከምዚ ተሓንጊጥዋ ድሓን በለና ይመፅ ነይሩ ሓውካ በልዎ በዚየማንኩም ኢና ደለና ብለን ፈሊጥና ኣለና ንሕና ኣብታ ሩባ ስለ ደላ የለየ ናብታ ናይ ረዓ ኖ ብድሕሪ እስቲፋኖስ ባጡ ዝበሃል ወዲ ገዛማ እንዳጠለን መታ ዓቢትና ነይሩ ምስኣ ምስታበጦለኒ ሕጂ ትማሊ ደኣ ከመይ ነይሩ እዚ ኩነታት ንሕና በዚ ዘለና ስ በዛ ጫፍ ባሕሪ እንዳወረዳ ኢና ሰኪሕናና በዚ ዘለኹምሞ ግን ዕረፍቲ ይብሉ ንውግእ ወ መፅን እንደን ከምዚ ኢለን ገለ ሞዳሓንዲ ከመይ ነይሩ ንበሃል ኣብ ትሩባ ማለት እዩ ማይ ከነምፅ ምስ ተራኸብና ዋዕ ሰብ እምበር ለኪመና ኣለና ይብለኒ እንታይ ትዛረብ ኣለካ ወዲ እወ በዓል ብሌና ዝበሃሉ ነይሮም መድፋዕ ጅብሬን ንበዓል ንዑ ለኪመና ኣለና ትማለባቃ ገለ መለ ገለ ብለኒ ክልቲኦም ከም ተሰውኡ ብሓንሳ ኣብ ሓደ ቦታ ፈሊጥና ማለት እዩ።

ደኪመና ኣለና ይብለኒ እንታይ ትዛረብ ኣለካ ወደ እወ በዓል ብሌና ዝበሃሉ ነይሮም መድፋዕ ጅብሬን ንበዓል ንዑ ደኪመና ኣለና ትማለባቃ ገለመለ ገለ ብለኒ ክልቲኦም ከም ተሰውኡ ብሓንሳ ኣብ ሓደ ቦታ ፈሊጥና ማለት እዩ።

0: ዝረአ። እቲ ምንታይሲ መሰረት ምዕባለ ሓንቲ ሃገር ምፍራይ ምሁርን ስልጡንን ዜጋ ስለ ዝኾነ
1: እቲ ትምህርታዊ ንጥፈታት ብሰለስተ ደረጃ ኢና ነካይዶ። እቲ መባእታ ኣብ ታሕተዋት ኣሃድታት ካብ ብሪጌድ በጠሎኒ ዘሎ ንጥፈታቶም እንዳካየዱ ዘካይድዎ እዩ። እቲ ካልኣይ ደረጃ ከዓ ብክፍለ ሰራዊት ምክታል እንዳተገብረሉ ብኣሕዳር ቤት ትምህርቲ ደረጃ ካብ ሻድሻይ ክሳብ ሻሙናይ ክፍሊ ናይ ማእከላይ ደረጃ ዝካየድ ንጥፈታት እዩ። ሳልሳይ ደረጃ ከዓ ካልኣይ ደረጃ ኮይኑ እዚ ካልኣይ ደረጃ እዚ ከዓ ካብ ታሽዓይ ክሳብ 12 ዝምህር ኮይኑ ብእዚ ደረጃ ምክትታል ዝግበረሉ እዩ ማለት እዩ።
2: ኣብዚ ሕጂ ንሕና ነዞም ኣብ ዝተፈላለዩ ናይ ምንቅስቃሳት ናብ ሰራዊት ዝፀንሑ ብዝተፈላለየ መንገዲ ናይ ትምህርቲ ዕድላት ዘይተዛተፉ ዘለዉ ናትና ተምሃሮ ኣብዚ መፂኦም እቲ ዘቋረፅዎ ናይ ትምህርቲ ዕድላት ኣብዚ መፂኦም ንክቆፅልዎ ኢና ንገብር ዘለና። ኣብዚ መፂኦም ምስቲ ናይ ፍልሊ ናይ ግዜ ካብ ተቐዲሞም ተማሂሮሞ ዝነበሩ ዝመፅኦም ነበረ ናይ ፍልሊ ናይ ግዜ ገለመለ ኩሉ ተፃዊሮም ከመይ ገይሮም ነዚ ናቶም ትምህርቲ የማዕብልዎ ኢና ንገብር ዘለና። ካብኡ እቲ ኣሎ እቲ ፀገማት ይመፅ እዩ ምስቲ ናይ ምንዋሕ ግዜ ዝበልኩካ ካልእ ኣብ ዝተፈላለየ ቦታ ብካልእ ግዜ ብካልእ ትምህርቲ ብካልእ ተመክሮ ሒዞሞ ስለ ዝፀንሑ ሕጂ ኣብዚ መፂኦም ናብ ሓደ ትምህርቲ ክትእትዎም ከለ ቁርብ ክስታይ ይመፅ እዩ። ልዕሊ ኩሉ ግን ተጋዳስነት ስለ ዘለዎም ተገዳስነቶም ርኢኻ ንስኻ ዝያዳ ትፅዕረሎም ዝያዳ ከዓ ክሳብ ትገብረሎም ክስታይ ይቀብል ማለት እዩ።
3: ሕጂ ብሓፈሻ እዚ ትምህርቲ ክርድኦ እንድሕር ኮይና እዚ ግንባር ናይ ብሓቂ ንትምህርቲ ሓደ ፍሉይ ተውህቦ ወይ ከዓ ፍሉይ ኣቕዋሉ ሂቡ ይነጥፈሉ ኣሎ ማለት እዩ። ብዙሓት ግንባራት ኣላ ግን ብፍላይ ብፍላይ ኣብዚ እዚ ምብራቅ ዘሎ ግንባር ኣብ ትምህርቲ ዝያዳ ፀቆይጡ ይሰርሕ ኣሎ ማለት እዩ። ስለዚ እዚ እንፈተልና ኣገልግሎት ወይ ከዓ ዝደሃበና ዓድል ከዓ ንሕና ተጠቀምቲ ኮይና ከዓ ኣብዚ ንምሃር ኣለና ማለት እዩ። ትምህርትኻ ከም ኩሉ ሰብ ዝፈልጦ ወይ ከዓ ከም ኩሉ ሰብ ዝርድኦ ከዓ ትምህርቲ ወይ ከዓ ፍልጠት ከዓ ሓይሊ እንድሕር ኮይና ኩሉ ግዜ ፍልጠት ክትዓጥቕ እንድሕር ኮይን ከዓ ክትምሃር ኣለካ ማለት እዩ። ስለዚ እዚ ስለ ዝኾነ እቲ ጉዳይ ነዚ ፈሊጡ ወይ ከዓ ነዚ ተረድኡ ከዓ ብፍሉይ ነገር ከዓ ኣብዚ ንምሃር ኣለና ማለት እዩ።
4: ቤት ትምህርትና ብሓፈሻ ንኩሉ ፆታ ዘማእከለ ብሄራት ኩሉ ዓይነት ሰራዊት ካብ ተራ ኣባል ጀሚሩ ክሳብ ዝለዕለ ሓላፊ ሞያውያን ነቲ ዘለዎም ብቕዓት ናይ ወታደራዊ ብቕዓት ንምድራዕ ወይከዓ ንምሕያል ተባሂሉ ብኣካዳሚ ክስነ ስለ ዘለዎ ነዚ ንጥፈታት እዚ ኣካዳሚና ንገብሮ ሱጥራይ ካይተደረ ከዓኒ ናብቲ ዝለዕለ ደረጃ ናብ ኮሌጃት ንምስጋሮም ከዓኒ እኹል ምድላዋት ገርና ናብ ኮሌጅ ከምዝሳተፉ ንገብር ማትሪክ ነሳተፎም ካብኡ ከዓ ዝሓለፉ ከዓኒ ንሰዶም ንኣብነት ኣብ ናይ ዝሓለፈ ንጥፈታትና ኣብ ናይ ዝሓለፈ 2025 ናይ 4 ተምሃሮ ዝኾኑ ኣሳቲፍና ነርና ካብኣቶም 26 ሚእታዊት ናብ ኮሌጅ ሓሊፎም ድሮ ኮሌጅ ክምሃሩ ከይዶም ኣለዎ ማለት እዩ።
0: ግንባር እዚ ምብራቕ ከም መምርሒ ሚኒስትሪ ምክልኻል ዘይተማሃረ ይምሃር ዝተማሃረ ከዓ ይምሃር ብዝብል መሪሕ ጭርሖ ነቶም ንባህርያዊ ተፃብኦ ደንካልያ በዲሆም ኣብ ከቢድ ናይ ሓለዋን ልምዓትን ዕማም ዝነጥፉ ዘለዉ ኣባላቱ ኣቕሞምን ፍልጠቶምን ክም ንምባልን ኣብ ዝለዓለ ናይ ፍልጠት ደረጃ ንምስቃልን ሓደ ናይ ካልኣይ ደረጃ ኣሕዳር ቤት ትምህርቲ ብምኽፋት ኣብ ቀጻሊ ጻዕርን ዕብየትን ይርከብ። ከም ውፅኢቱ ከዓ ካብ 2016 ጀሚሩ ንተኸታተልቲ ዓመታት ኣገልግሎት ሂቡን ኣመሃብን ይርከብ።
5: ኣነ ሕጂ ቁርብቲ ስታስቲካዋይ ሓስክዎን እምበር እቲ ኣታሓዝኦም ናይ ባሓቂ ንኩዓት እዮም። ሕጂ ብፍላይ ኣብ ታሪክ ዘለዎም ተገዳስነት፣ ኣብ ታሪክ ዘለዎም ኣረኣያ፣ ኣብ ታሪክ ዘለዎም ኣታሓዛ ፍሉይ ይበቃ ምሻለካ ሕጂ ንምግናን ዘይኮነስ ብትክክለኛ መንገዲ እየ ዝነግረካ ዘለዎ ሕማቅ ሰብሲ ዳርጋ የብሎምን እንተበልና ይሓይሽ ማለት እዩ። ብጣዕሚ ንፉዓት በቃ ኣብ ኩሉ ነገር በዳሃት እዮም ማለት እዩ። ሓርካ ብስላት እዮም ብዕል ዝኾነካ ብስለት ኣለዎ ኣይደናዋነ እንትዒ ሓለፍቲ እዮም ዋላ ተራእዮም ክተለልዮም እውን ኣይትኽእል ኢኒኻ። ምክንያቱም ሓለፍቶምን ክስታዮም ክ ኣርጋቲ መዝነቶም ዋላ ይፈላለ ዳኣ እምበር ክስታዮም ክትፈሊ ትኽእል ኢኒሃ ኣዲ ምክንያቱ ኩሎም ሓደ ዓይነት ኣካይዳ ኣለዎም፣ ሓደ ዓይነት ኣተሓሳስበ ኣለዎም፣ ሓደ ዓይነት ክስታይ ኣለዎም ማለት እዩ። ብምሉእ ነገራቶም ሓበራዊ እምበር ኣነ ሓላፊ ኣነ ከምዚ እየ ዝብል ዋላ ስተይታስ ናይቲ ሓላፍነቶም ኣይፈላለዩ እዮም። ብጣዕሚ ክስታይ እዮም በቃ ከምዚ ክኸዱ ብሓሳብ ክኸዱ ትሪኦም ክሰርሑ ብሓደ ግሩፕ ወርክ

ሰላም ከመይ ትኾኑ ክቡራት ተኸታተልቲ ፈኖ ዋልታ ቲቪ ሚኒስትሪ ምክልኻል። ሎሚ እውን ትሕዝቶታት መደብና ኣዳሊና ኣብ ሰዓትና ተረኺብና ኣለና። መደብና ፈሊሙ ክሳብ ዛዝም ምሳና ሓቢርኩም ክትፀንሑ ብኽብሪ ንዕድም። ፈለማ ኣዳሊና ዘለና ትሕዝቶ መደብና ሌላ ምስ ካልኣይ ደረጃ ኣሕዳሪት ቤት ትምህርቲ እዚ ምብራቕ ክኸውን ሰናይ ምክትታል።

ሓይልታት ምክልኻል ኤርትራ ንዘላቒ ሃገራዊ ውሕስነት ኣብ ንጡፍ ናይ ሓለዋን ልምዓትን ንጥፈታት ለይትን ቀትርን ዝነቕሐ ኣሃዱ እዩ። እዚ ኣሃዱ ሃገር እቲ ጠልቦ ኩሉ እናማልአ ኸኣ ኣብ ትሕቲ ዝኾነ ይኹን ቦታን ኩነታትን ንዂለንትናዊ ውሕስነታ ብተወፋይነት ኩለንትናዊ መስዋእቲ ኣብ ምኽፋል ይርከብ። ይኹን እምበር እዚ ሰራዊት ምስ ዘለዎ ከቢድ ሃገራዊ ተልእኾ ንዝረኸባ ናይ ዕረፍቲ ግዜኡ ኣብ ትምህርትን ፍልጠት ኣብ ምምሕላፍን ከሕልፋ እዩ።

0: ሰርሑ ብሓደ ትሪኦም ኩሉ ነገራቶም ኣነ ከምዚ ምስ ከምዚ ኣይከውን እዚ ደረጃ ኣይኮነን ዝበሃል ሰብኦም እዚ ዓይነት መፀብራቕ እዚ ኣይትርኢን ኢኻ ናይ ባሓቂ ዝሕጉሰካ ከዓ ናይ ኤርትራዊ ነገር እዚኣ እያ ምክንያቱ ብማዕርግ ሲ ፀብለል ዝብል ሰብ ሲ ኣይትርኢን ኢኻ ማለት እዩ ኩሉ ሓደ እዩ
1: እሊ መረ ማንፍዓት ቤቶ ማንፍዓት የኒ ካልእ ሽቀል ኣለብካ ሽቀልካ ለመድረሰቶ መድረሲ ንገብኦ መፅእ ከፍህሙካ እተጣለብካዊ ተወቅት ባለቶ ንወስከ ትላእካ መፅእካም ከምግብእ መሂኑ ክባእ ተትቀደረ ለፍህሙካ እተና ህየት ናይ በረሰ ሂኒ ዲቡ ጋ ከምንገቢእ ንወስ ንወስካ ምን ካልእ ሽቀል ሰበት ኣለብካ ተቤተ መድረሰት ኣምስ እዩ ኣኽባር ሓዘካ ምን ተለቪዥን ኣለግልካ ዲቦ ትራቕ ባሃለቱ እተ ለዮዴካ ከ ምንገብእ መፅናዕቲ ዲባ ምስል ኣምስ እዩ ራጅዕ ባሃለቱ እትሊ ሕፍዝ ኢሉ እትንደህልየካ ካልእ ድራሰት ሊጣት ኣግለ ማፅ ለየካ ኩሉ ሽቕል ንደልካዊ እንዳታርፋ ባሃለቱ በሊሀ ተማም ለየት ባ ወግትዋስል እየ ወደንከብነ
2: ብጣዕሚ እዩ ግደስ እዮም ኩልሃናስ እና ዓይነት ሓደ ዘይትርድኦ ነንሕናስ ንረዳእና ንፍዑን ትድሓ ንድኾነን ማእኸል ዘሎን ኩልሃናስ ፅቡቅ ኢና ንረዳዳ ምስ ማምሃራና እውን ከምኡ ተገዳስነት ምሉ ኣሎ
3: ተገዳስነቶ ሞ ካብቲ ትፅበየ ንላዕሊ ካብ ኩሉ እቲ ውትድርና ዲስፕሊን ስለ ዝምህረካ ኣብ ክላስ ዘለዎም ዲስፕሊን ክነግረካ ይክእል እዩ ብጣዕሚ ዲስፕሊን ዘለዎም ሰባት እዮም መፂኦም ከም ልክዕ ጂ ኣነስ ከም ዘብለካ ፅንሑ ንእሽተ የምሽ ምንኣሶም እንዴ ኣቱም እዮም ዝብልካ ከማን ገርመካ መምህር ገሊሎም መምህር ኣቱም ከምዚስ ክግበሩ ከም እዮም ዝብልካ ሕጂ እቲ ዲስፕሊን ካብ ኩሉ ፅቡቅ ገለ ዓይነት ተገዳስነቶም ከዓ ተገዳስነቶም ኣብ ትምህርቲ ንክፈልጡ ዘለዎም ድሌት ብጣዕሚ ከ ንስኻ ንዝያዳ ንክትፅዕረሎም ይድርኸካ ማለት እዩ
4: ፍለለሂ ገይስስ ሓድሉ ስኒክ ንውተብስየ ሓድሉ ፍሉ ለሆኑ ከደም ተሰደርሐ ነሽኩርህ እዩ እንሻ ላ

0: ቤት ትምህርቲ ካልኣይ ደረጃ እዚ ምብራቕ ነዞም ካብ ነፍሲ ወከፍ ኣህዱ ዝተዋፅኡ ተምሃሮ ኣባላት ኩሉ ዘድሊ ቀረባት ብምምላእ ሙሉእ ኣድህቦኦም ኣብ ትምህርቲ ገይሮም ንዝበለፀ ብራኸ ንምሕኳር ኩሉ ዝከኣሉ ፃዕሪ ኣብ ምግባር ይርከብ። ፍረፃማ ናይዚ ቤት ትምህርቲ ከዓ ንዘመኑ ብዝግባእ ዝተረድአ ብኩለንትንኡ ብቑዕ ኣባል ምፍራይ እዩ። ነዚ ዕላማ ንምትግባር ከዓ ከይተሓለለ ሰሪሑን ይሰርሕ ኣሎን።
1: ፍልጠትና ኣብ ምዕባይ ኣነ እንድሕራ ደይፈልጣ እንድሕር ኮይነ ካብቲ ብፃይ ክፈልጥ እየ ዝስዕራ ደይፈልጣ እንድሕር ኮይነ ወይ ደይ ትርዳእ እንድሕር ኮይናኻ እዛ ከምዚኣ ድመሰለስ ከመይ ኣረዳእኒ እንዳተባሃልና ስለ ንኸይድ እቶም ኣብዚ ዘለዉ ዝፈልጡ ወይ ከዓ ድሕሹ ዝበሃሉካ ብደይ ዝኾነ ይኹን ነገር ከዓ ብቕንዕናኻ ነቲ ሰብ ከፍሉጡካ ዋላ ሓንቲ ፀገም ዘለዎም ኣይኹን። ስለዚ ኣብ ከምዚ እቲ ዓብዪ መረዳእታና ኣብ ከምዚ እዩ። ስለዚ እቶም መምሃራውን ከምቲ ኣንተ ወይ ዝበልኩካ ዋላ ሓንቲ ብደይ ተረፍ ነዚ ብዘሎ ከቕስሙ ነዚ ብዘሎ ከፍሉጡካ ዋላ ሓንቲ ሳቶም ዝበቁ ምክንያት የበሎምን
2: እየ ካብ ክተምሃሮ ሓደሎሜትኪ ወባርቴን እቲ መንጎ ተኔተን ክፍሪ ስራዊታትኒሀይ ግንባር ሓድሎ መንጎ ተኔተን ከም ምክንክተም ሰብታ ንሙይሲ ኣድብለ ንሙይሲ ባህርያትለ ኣኸ ሓደሎለተኒተክኪ ድንቲማ ሓዶ ኣራሕነ ክንክከይ በሪትና ሓዶነ ክንክከይ ኣወይ ዎ መንጎ ተኔተን ሃዱ ሓዶ ክንሜት ካታከምያ ይትርኒ ፋይን ህንኪ ሃድሎ ህንኪ ባህሪከ ህንኪ ትትንገይከ ትያልገይትናሃይ ክላስ ኣዳህትየ ተክኪ ኣሃድሁንሞይ ኣርሕካሃይ እንኪተኒተንእቲሓዶእንኪተኒተንኣሃዶሓዶ ኣቆምኩ ፍሉለይኒ ሓዶኬ ኣቕሊታኩ ወቅቲ ርብስስታኩ ምታላዓት ሙዛከራ ሓዱታኩ ማሻላ ፍሉልኩ ኣሃዱ ያሃዱ ያሃዱ ኣርሕካሃ ሓባር ህወትሊ ምዕና ርሂትልህገይትናርሕ
3: ሂወት ብሓደ ክጠርኒፍና

0: ነበርቶም ተምሃሮ ብሓደ ንምገብ ብሓደ ዲስካስ ንገብር ንጎን ምሸትን ከዓ ትምህርቲ ንምሃር ማለት እዩ። ብኩሉ ነገር ኣሎ ቀረባት እኩል ቀረባት ኣለና ራውስትና ድዩ መፅሓፍትና ኣመጋግባና ኩሉ ነገር ብእኩል ቀረብ እዩ ዘለና።
1: ተምሃሮ ኣባላት እዚ ምብራቕ ኣሃዶኦም ዝፈጠረሎም ዕድል ረብሕኡ ብግቡእ ብምርዳእ ኪንዮቲ ኣብ ክፍሊ ዝቐስምዎ ትምህርቲ ባዕላዊ ተበግሶ ብምውሳድ ሓድሕድ ኣብ ምርድዳእን ፍልጠት ኣብ ምምሕላፍን ለይትን ቀትርን ኣብ ፃዕሪ ይርከቡ።
2: ኦ ሕጂ እዚ ዘይተርፍ እዩ እዚ መደብ እዚ ዘይተርፍ እዩ እንታይ ማለትና ማእቶት ዘይተርፍ እዩ ናይ ሰራዊት ፍሉጥ እዩ ታዕሊም ዘይተርፍ እዩ ወታሃደራዊ ንጥፋታት ኩሉ ዘይተርፍ እዩ ስፖርቲ ዘይተርፍ እዩ ኩሉ ግዜ ኣካዳሚ ከዓ ዘይተርፍ እዚአን ኣርባዕተ እዚአንሲ ተዋሂደን ዝኸዳ የን እዚአን ተደይብሉ እቲ ሰራዊት ዳርጋ ስታ ይኮን። ስለዚ ባህሊ እዚ ትምህርቲ ሲ ከም ባህሊ ኮይኑ ድቕፅል እዩ ካብ ቀደም ጀሚርና ከም ንፈልጦ ንድሕር ክስታይ ከም ባህሊ ኮይኑ ድቕፅል ንጥፈት እዩ ማለት እዩ ደይተርፍ ኣካል ናይቲ ንጥፈታት ናይ ሰራዊት እዩ። ስለዚ ንሕና ከዓ ከነቋርፀኢና ዝብል ሓሳብ ደይሕሰብ እዩ ብዝሓሸ ብዝማዕበለ ብዘመናዊ መንገዲ ከም ዝካየድን ናብቲ ንሓስቦ ደረጃ ንክንበፅሕ ፃዕርታት ከነካይድ ኢና ንሓስብ እምበር ኣብ ከምዚ ከምዚ በፂሕና ሰኣኽለና ዝበሃል ነገር የለን። ስለዚ ብራእና ከምቲ ዓንትዎ ዝበልኩካ ሓደ ብሞያን ብቴክኒክን ዝበሰለ ዝነቐሐ ስነ ጥበባውን ስነ ፍልጠታውን ኣረኣያ ዘለዎን ንኩሉ ነገር ከዓ ብስነ ፍልጠታዊ ድትንትን ሰራዊት ከምዝህሉ ምግባር ብቴክኖሎጂ ዝዓጠቐን ዝማዕበለን ሰራዊት ከምዝህሉ ንምግባር እዩ። እዚ ንሕና ንእሽቶ እጃም ከነበርክት ንኽእል ንኸውን ግን ብከምኡ ተዋሂዱ እንተደኣ ከይዱ እቲ ሃገር ኤርትራ ኣብ ባሕራ ኣብ ኣየራ ኣብ መሬታ ዝከላኸለላ ሰራዊት ክትፈጥር ትኽእል ማለት እዩ ከምኡ ተኮይኑ ጥራይካ ክትፈጥር ትኽእል
3: ወላ ተማራ ከንጌግያን ኢና ከድሐኑ ማዕናሁ መድረሳ ደረት መለ መንገድ ኣይክወኩ ዕምርያ ንፋ ማዕናሁ መድረሳ ኦህም መለ ላኪን ኣማግን ኣለተሓሳስበለ መሪ ኣናሁ ተለተሓሳስባ የይማዑን ኣለተኒ ማዕናሁ ኣይሚ ካፋ ማዕናሁ ተዕድል ካፋ ገይትየሚያ ምገይትማ ማዕና መንገድ ማዕናሁ ተግና ልዕድል ምገይትማ ዶላልል ማዕናሁ እሸክንነይ ድርሲተንን እንክም ሓቢልንሓ ማዕናሁ ቢሮ ምላምና ኣለም ምላምና እንኮ ዶላ ሸክንን ሃባተን ኣማ ገዲ ተግና ልዕድል ምገይትማ ምሰበትኣሎ ተግና ኣተሓሳስበሉ መሪ ማዕናሁ ማዕናሁ ስነተሓሳስበ የይማዑን ኣለከነድሕማ
4: ሕጂ እዛ ዓለምና ትኸሮ ዘላ ምዕባለስ ኩሉ ብትምህርቲ ዝተሰነየ እዩ ዝኸይድ ዘሎ ስለዚ ኩሉ ነገር ዋላ እቲ ውትድርና ብምሉእ ንጥፈታት ኣብ ዓለም ዝካየ ዘሎ ኩሉ ትምህርቲ ዝተሰነየ ስለ ዝኸይድ ዘሎ ኣብ ውትድርና ዘሎ ሰብ ከዓ እቲ ዓቕሙ ነብሱ ብፍላይ ከዓ ክፅሕፍን ከንብብ ዝኽእል ሰብ ዝያደ ዓቕሙ እንዳማዕበልካ ክትከይድ ከለኻ እቲ ናትካ ውትድርና ከማን ዝያዳ እንታይ እንተኾነ ኸይድ እንዳደረዐ ይኸይድ ማለት እዩ።
5: ትምህርቲ ኣድላይነቱ ሞ ኣነ ሕጂ ከየበላሽዎ እምበር እቲ ኣድላይነቱ ልዕልማን ነገር ክድፋኣሉ ዘለዎ ኣብ ሰራዊት እዩ ከማን ሰራዊት ብኩሉ ነገራቱ ብትምህርቲ ብቁዕ ክኸውና ልክዕ ከምቲ ፊዚካላዊ ፊትነስ ዘጥርዮ ኣብ ትምህርቲ እውን ብቁዕ ኮይኑ ነቲ ዝዋሃበ ወታሃደራዊ ትምህርቲ ይኹን ነቲ ኣካዳሚያዊ ትምህርቲ ይኹን ብብቅዓት ዝምክት ሓይሊ ክኸውን ኣለዎ። ስለዚ ኣድናይነት ትምህርቲ ብብዙሕ መንገዲ ፀላዊ ማለት ንዑ
6: መሰረቱ ውን እቲ ቤት ትምህርቲ ክስረት ከሎ ነቲ ዓቕሚ ሓይልታት ምክልኻል ኤርትራ ንምዕባይ እዩ። ንኣብነት ቤት ትምህርትና ዝበዝሕ ግዜ ኣብ ደረጃ ሓላፍነት ደሎ ተምሃሮ ኢና ንቕበል። ምክንያቱ እዞም ደረጃ ሓላፍነት ደሎ ተምሃሮ መጀመርታ ነቲ ሞዮኦም ዝያዳ ብሓይሊ ብንጥፈት ክምሃሩ ክምህሩሉ ክሰርሕሉ እንተ ኮይኖም ብደረጃ ኣካዳሚ ክዓው ስለ ዘለዎም በዚ ኢና ንሕልፎ። ስለዚ ኣብዚ ብደረጃ ኣካዳሚ እዚ ብሉፅ ኮይኖም ተራውፂኦም ከዓኒ ነቲ ኣብቲ ትሕቲ ታሕቲ ኮይኖም ዝገብሮ ንጥፈታት ናይ ምክልኻል ከዓኒ ዝያዳ ሓይሊ ስለ ዝኾኖም ዝያዳ ኣብ ኣካዳሚ ሓይሎም ክሰርሑ ከም ዘለዉ ኢና ንገብር። እቲ ዕድላት ከዓኒ መጀመርታ ነቶም ኣካየቲ ወይከዓ ኣመሓደርቲ ወይከዓ ኣዘዝቲ ሰራዊት ኢና ንህቦ። ተዛማዲ ከዓ ካብቶም ንስዕቡ ናብ ሓላፍነት ዝመፁ ኣባላት ሰራዊት ወይን ንዓቶም ከዓ እንዳሓወስና ብሓፈሻ ንኽሉ ዘማእከል ኢና ንገብር። እዚ ውፃዊታዊ ከዓ ኣብ ስራሕ ከዓኒ ውፅኢታዊ ስራሕ ኢና ንረኽበሉ ብፍላይ ኣብቶም ኣዘዝቲ ኣብ ምሕደሮኦም ዝምልከት ኣብ ብቕዓት ሰራዊት ኣብ ምምፃእ ዝምልከት ውፅኢት ፅቡቕ ኢና ንረኽበሉ።
1: ኣብዚ ዓለም ብቴክኖሎጂ ትረቓቐሉ ዘላ ዘበን ምሁር ሰራዊት ምህናፅ ግዜ ዝጠልቦ መድረኽ እዩ። ስለዝኾነ እዩ ከዓ ኣብ ኩሉ ኣሃዱታት ሚኒስትር ምክል

0: هو نحنا انا كل جزي بحياتك من كل خال ارثان سلم زمصحو بتعمي تي دلو درجه دسي زبلاندي بتعمي سايد غبر از بيت مرتزي نتي بستفلا لي اقاطامي نايت مرت عدل تخليفو صنحه نابزين ممصع يصعر سلا زلو از بيت مرتزي كقلصلن نقلصالوين بحيلي نابز لعلى درجه ناب كوليجات بفزح قطي كم زاتولو نخنقبر منيستر من كل خال ጉዳዩ ግቡኡ ፍፅም ሓደራ ኳ ኣየድልየን እዩ ግን በዚ ኣጋጣሚ እዚ ክንላወ ንደሊ
1: እቲ ዘሎ ሕፅረታት እንዳመላእና ማቴርያላዊ ድዩ ሰብዊ ድዩ ሕፅረታት እንዳመላእና ኣብ ዝለዕለ ደረጃ ንክነብፅሕ እቲ መደብና ማለት እዩ ነዚ ግን ድሌት ጥራይ ደይኮነ መደብ ብመደብ ውጥን ብውጥን እንዳ ክስታይ እንዳገበርና ንክንከይድ እቲ ክስታይ ኣበናይ ደረጃ እንታይ እንታይ ክንዓምም ኣለና እንዳተረዳዳእና ኢና ክንከይድ ዘለና ማለት እዩ ብከምኡ ኢና ንክ
2: ኣነ ብዓብኡ ነቲ ሚኒስትሪ ምክልኻል እየ ዘመስግኖ ምክንያቱ ኣብ ካልእ ሃገራት ወይ እንተዳሪእኻ ዝዕድል እዚ ንወተሃደር ኣይክፈትን እዩ ከምዚ ዓይነት ኢንተርናሽናል እንተርእንዮ እቲ ወተሃደር ኩሉ ምልኡ ተመልሚሉ ወይ ድማ ካብቲ መሰልጠኒ ማእከል ተመልሚሉ ምስ ወፀ ወተሃደር እዩ ከምዚ ዓይነት ኣካደምያዊ ዕብት ወይ ከምዚ ዓይነት ኣካደምያዊ ትምህርቲ ዝጎደሎ ሰብ ኣይምልእን እዩ ኣብዚ ናይ ኤርትራዊ ሰራዊት ግን እንታይ እዩ ትርእካ ሚኒስትሪ ምክልኻል ኣድህቦ ሂቡ ንመምሃራኑ መውኢሉ ንመምሃራኑ መዲቡ ንኩሉ ነገራት ንመምሃራኑ ሰሪዑ ከምዚ ዓይነት ሰራዊት ዕድል ምክፋቱ ሓደ ብጣዕሚ ፅቡቅ ነገር እዩ ኣነ ከመስግኖ ደሊ ማለት እዩ ብሕጂ ከዓ ንኸየቋርፅ ዝያዳ ክደፍኣሉ እምበር ንኸየቋርፆ ከዓ ዝመደብ እዚ ብለባዊ የመሓላልፍ ማለት እዩ ምክንያቱ ሃገር ኩሉ ግዜ ዝወሓስ ሰራዊት እዩ ማለት እዩ ሰራዊት እንተዘይተማሂሩ ሰራዊት እንተዘይነቂሑ እቲ ማእከል ወይቲ ዓንዲ ናይቲ ንቕሓት ሰራዊት እዩ ማለት እዩ ሰራዊት እንተዘይነቂሑ ዝኾነ ነገር ካልእ ሰብ ክልውጥ ኣይክእል እቲ ክልውጥ ዝኽእል ሓይሊ ሓይሊ ናይ ሰራዊት ጥራይ እዩ ማለት እዩ
3: ኣራይ ፅቡቅ ኣነ መጀመርያ ንሚኒስትሪ ምክልኻል ብድሕሪኡ ነዚ እዚ ምብራቅ ብድሕሪኡ እውን ነቶም ክፍለ ሰራዊታት ማለት ነዚ ብዚ ክምሃር ነዚ ብዚ ክፈልጥ ነዚ ብዚ ፍልጠት ዓጢቁ ንፅባሕ ንግሆ ንዝኾነ ይኹን ነገር ምክንያቱ ዓለም ናበይ ገፃ ተኸይደላ ንድሕሪና ዝሕጂ እዋን ኣብ ዝለዓለ ደረጃ ናይ ቴክኖሎጂ በፂሓ ኣላ መማዕርያ ወይ ከዓ ምስ ክትጓዓዝ ንድሕር ኮን ከዓ እንታይ የድልየካ እንታይ ክትዓጥቃ ኣለካ ንድሕሪ ኢልና ፍልጠት ስለዚ ነዚ ፍልጠት ዝክዕጥቁ ለይትን ቀትርን ኮይ ደቀሱ ኣበ ንዓና ኣብ ምቕሳም ሂር ዝብሉ ዘለዉ ከዓ ኣነ እዚኦም የመስግኖም ማለት
4: እዩ ኣነ መጀመርታ ንዓኹም ከመስግነኩም ደሊ ብዓብዪ ከዓ ነዚ ዕድላት ዝፈጥርሎም ዘለዎ ናይ ዝግንባር ዘሎ ናይ ትምህርቲ ሕለፍትነት ከዓኒ ከመስግኖም ደሊ ካልእ ንሚኒስትሪ ምክልኻል ማለት እዩ ነዚ ዕድላት ኣብ ዝተፈላለየ ቦታታት ኣብ ዝተፈላለየ እዝታት ከምዚኢታት ከፊቱ ናይ ትምህርቲ ዕድላት ንዝተፈላለየ ሰራዊት ትብል ዘለካ ከመስግኖም ደሊ ማለት
5: መሰረት ምዕባለ ሓንቲ ሃገር ምፍራይ ስልጡን ዜጋ ምዃኑ ዘማተ ኣይኮነን ናብ ዝበረኸ ናይ ምዕባለ መሳልል ንምሕኳር ትምህርቲ ወሳኒ ግደ እዩ ዘለዎ ንኩላቶም ኣብ ማኣዲ ትምህርቲ ዝርከቡ ኣባላት ሓይልታት ምክልኻል ኤርትራ ጽቡቕ ናይ ትምህርቲ ግዜ እናተመነና ብመሰረት ጭርሖ ሚኒስትር ምክልኻል ኩሉ ዘይተማሃረ ይመሃር ዝተማሃረ ከዓ ይምሃር እናበልና ናይ ሎሚ መደብና ኣብ ዝነዓጹ

0: ቃልሲ ህዝቢ ኤርትራ ብኣላፍ ፅንኩራት ፍጻሜታትን ቅያታትን ዝመልአ እዩ። ኣብቲ ዝተሓልፈ ፅንኩርን መሪርን ዕጥቃዊ ቃልሲ ንናፅነት ጥራይ ነፍሲ ወከፍ ደቂቕ ናይ ገዛእ ርእሳ ታሪክ ሰኒዳ ይሓሊፋ። ስለዝኾነ ከዓ ውዕሎ ገድሊ ንኽትኣምኖ ብዘጸግም ኣብ ነፍሲ ወከፍ ስድሪ ናይ ግዜ ብዝምርሽ ኣእላፍ ታሪኽ ዝተመዝገበ መቓን ይውንን። እንሆ ድማ ሎሚ ካብ ከብሒ ዝኽሪ ናይቶም ንገድልን ገደሉን መሊኾም ታሪኽ ዝሰነዱ ኣርካናት ገድልን ተጋድሎን ንውዕሎኦም ዝገልጽ ዕላል ንወለዶታት ይመሓላለፍ ኣሎ። ንሎሚ ካብ ባሕሪ ብጭልፋ ናይ ሓንቲ ኣብ ግንባር ናቕፋ ካብ ዝዓረዳ ኣሃዱታት ማለት ካልኣይቲ ቦጠሎኒ ናይ ብርጌድ 70 ኣብ ታባጉሎብ ዘጋጠመ ሃንደበታዊ መጥቃዕትን ንምፍሻሉ ዝተወስደ ስጉምትን ዝተረኣየ ናይ ምምካቱ ጅግንነትን ብዋዓቱ ብኸምዚ ዝስዕብ ይዝንቶ።
1: ኣራይ ሕጂ እዚ ውዕሉ ናይ 72 ዝበሃል ዘሎ እቲ ቦታ ብጉሎብ ዝተባሃለ ቦታ እዩ ነይሩ። ሓደ ጉሎብ ናብ ፀላኢ ዝቐረበ ምናልባት ከይጋኖ ካብ 100 ሜትሮ ብዕፍ በረል ካብ 100 ሜትሮ ስጋ 150 ሜትሮ እዩ ተቐንዲ ድፋዕ ጉሎብ ዝበሃል። ጉሎብ ዝበሃል ሕጂ እንታይ እዩ ብየማን ኣቲኻ ብፀጋም ኢኻ ትወፅእ ተዓጥቀ እዩ ማለት እዩ። እንደገና ብፀጋም ተኣቲኻ ከዓ ብየማን እቲ ድፋዕሲ ዝተዓጠቐ እዩ።
2: ንሕና ከም ሰባት እቲ ነበረ ቦታታት ካብቲ ናብቲ እናንቀየር ኩሉ ግዜ ደንደን ርኤና ካብ ደንደን ሪጎሎ ከድና ካብ ሪጎሎ ጉሎብ ከድና ከመቀወማ ጉሎብ ተኣሳሲሩ ዝኸይድ ናይ ናቕፋ ድፋዕሲ ተኣሳሲሩ ካብ ጫፍ ናብ ጫፍ ምፍንታት ደይብሉ ተኣሳሲሩ ዝኸይድ ነይሩ። ስጋብ ፈርኔሎ ዝበሃል ቦታ ቤት ሕመድ ስገር ሮዳ ኸድ እዚ ከቢድ ዝኾነ ዕርዲ ተገይሩ ዝነበረ እዩ። እዚ ዕርዲ እዚ ንፀላእቲ መታን ንቦታና ንኸይነድፍር ፀላእቲ መፂኦም ሓይለ ማርኦም ንዓና ከይድ ምስሱና እዚ ደይ ባህል ኣግራብ ካብ ኣግራዕ ከይግድፍና ኢና ምፅኢና ሰሪሕና ያድፋዕ ኣብ ኣግራዕ እዚ ንርአኻ ዘለዋ ማለት ምሳይ ዘለዋ ሕዚ እዮም ኣብዚ ልዕሊ ሰብኣይ ዝሰርሓ ዝነበረ እያ ኣነ መሰላ ዝበሃል ኩሉ ኣነ ጥምር ነይረ ከም ሰብ ጎበዝ እየ ነይረ ሽዑ ዝጠምረሎም እስከም ማዕርና ከዓ ዘንስከማ ነይረን ነዚ ኩሉ ድፋዕ እዚ ካብ 82 ድሕሪ ሻድሻ ወራር ድሕሪ እዩ ተሰሪሒ ድፋዕ ቅድም ድፋዕ ይነበሩን ውሕድ እዩ። ሻድሻ ወራር ምስ ተወድአ ግን ቆዋሙ ድፋዕ ስለ ዝኾነሱ ከየድ ፈርነዮ እዚ ኩሉ ኩናት ክካየድ ፈርኔሎስ ከም ሽሙ እዩ ኣብ ሓዊ ተቐይሩ ዝነበረ እዋን ተጋደልቲ ናብቲ እዋንቲ ግን ከም ሓፂን ዓረም ክተሪሮም ኒሕ ነኺሾም ነቲ ቦታት ከየድ ፈርናዮ ሙሉእ መቕልና ኣብኣ ነርና ኣየድ ፈርናዮን ካስካ መወዳእታ
3: ኣብዚ ኣቋዋማ ናትና ክንቆም ከለና ኣብቲ እዋንቲ ኣብ ፅባሕ ሻቸ ወራር እዩ ነይሩ። ፅባሕ ሻቸ ወራር ስለዝነበረ እዛ ኣታትና ኣዝዩ ምስቲ ዝነበረ ኩነታት ተሃሲ እዩ ኣብ ምፅጋን ደረጃ እዩ ነይሩ። ስለዚ ካብ ሕክምና ዝመፁና ብፆት እናተከኣናን ካልኦት ሓደሽቲ እናመፁናን ኢና እንታይ ሽሙ ንገብር ነርና ማለት እዩ። ስለዚ ኣብ ዳግመ ምውዳብ ከለና ምናልባት ኣብቲ ዝነበረሉ ናይ ዳግመ ምውዳብ ግዜ ሓደሓደ ናይ ባህላዊ ንጥፈታት ድዩ ናይ ስፖርታዊ ንጥፈታት ድዩ ድፋዕ ናይ ምትዕርራይን ናይ ምስራሕን ድዩ ካልእ ሽዑ ነፍስኻ ምኽኣል ዝብል ጭርሑ መፅኡ ስለነበረ ጀራዲን ናይ ምስራሕ ተኽእሎታት እውን ነይሩ ፈተነታት ነይሩ ጀራዲን እውን ንሰርሕ ነርና ኢና ማለት። ስለዚ ኣብቲ እዋንቲ ፖለቲካዊ ትምህርቲ ንባዕሉ ፖርታዊ ንጥፈታት ብፍላይ እዚ ፖለቲካዊ ትምህርቲ ሕጂ ኣብቲ እዋንቲ ኣዝዩ ፅዑቅ ፖለቲካዊ ትምህርቲ እዩ ነርና ብጀካቲ ማእቶት ማለት እዩ ማእቶት ቀጻሊ እዩ ቀትርን ለይትን እውን ኣይቋርፅን እዩ። እቲ ባህላዊ ንጥፈታት እውን ብፍላይ እቲ ሓይልና ኣዝያ ናይ ባህሊ

0: ብባህላዊ እንታይ ሽሙ ፍልጥ እያ ነራ ስነጥ ዋጋብር ከዓ ኣብታ ሓይልና ስለ ነበርና ፍሉይ ፀጋ እዩ ነርና ምክንያቱ ዋጋብር ብስነ ጥበቡ ጥራይ ዘይኮነ ብወታደራዊ ክእለት እውን ፅልወና ከዓ ስለ ነበረ ኣዝዩ ሓያል ፅልዋ እውን ይሕዲርና ነይሩ እዩ
1: ነዚ ኩሉ ዝሓለፈ ነዚ ኩሉ ተተግቢር ኢሎም ተዛረቡ ዝፀንሑ ንኩሉ መሰረቱ እንታይ እዩ ፍቕሪ ሓድነት ብሓባር ምስራሕ እንድሕር ፍቕሪ ኣሎ ነቲ ዘይከኣል ትኽእል ነቲ ኣይከውን ትብሎ ይኸውን ኖርማል ኮይኑ ዩ ንዓና ዝስምዓና ኣብቲ ግዜቲ ሕጂ ክትሪኦ ከለካ ክብዶት ግን ኣዝዩ ከቢድ እዩ ብንኣሽቲ እናተሰሊፍና ኣብቲ ኸናለታት ኢና ዓብና ኣነ ብንእሽተይ ምዝላቕ ተሰሊፈ ክሳዕ መጨረሻ ኣብ ሓይልታት ሂወተይ ብዙሓት ኣያታት ነይሮምና ኣቦታት ተበልኩውን ነይሮምና ምሂሮምና እዮም ኮስኪሶምና እዮም እቲ ገድለካ እሱ እዩ እንዳተተኻኸእኻ እንዳተመሃርካ እንዳበልካ ኢኻ ትኸይድ ኣብዚ ዛ ናይ ጉለብ ኩነታት ንድሕር ክንጠቀስ ኮይና ሕጂ እዚኣቶም ትሪኦም ኣለካ እዚኦም ዝገለፅዎም ሳይ ዘለዉ ገሹ ከምዚ ሕጂ ዶይኮነ ጎበዝ እዩ ነይሩ ነታ ብሬን ከም ክንቲት ሒዝዋ ዝኸይድ እዝጎም ንባዕላ እሳ ነዊሕ ስረ ትበሃላ ይትፈልጦን እያ ቁምጣ ስሪኣን ጎተነኣን ጉልበታን ካላሽን ኣብ ሕቆ ምስተ ሓንገጠታ ዋላ ሓንቲ ኩሉ ክትገልፀ ከለካ ዋላ ካብቲ መነባብሮ ጀሚርካ ናይ ኩናት ሞፅናሓልና ኣብቲ ሂወት መዓልታዊ ሂወት ከመይ ምክብለካ እየ ከም ገዛኻ ኣብ ገዛኻ ንሕር ኣለካ እንታይ ይፀግመካ ስኻ ከምኡ እዩ ኣብ በዓል ጉሎብሪ ጎለ ደንደን ብምሉእ እቲ ቦታታት ንዝኾነ ስርሒት ባርካ ትኸይድ ኣብ ካልእ ትኸይድ ኣብ ኣኻ ትምለስ ከምዚ እንዳዓለቦኻ ከምኡ ኮይኑ ድስምዓና ኣብቲ ካናለታት ሲ ኩሉ ንጥፈታት ካ ትገብር ምክንያቱ ሪጎሎ ጉለብሲ ምስ ፀላእስ ኣብ ፍንጫኻኖ ሽምና ሰምዕዎ ሽሞም ንሰምዖም ጉሎብን ሪጎሎን ሕጂ ብደብዳብ ሞርታር እዩ ዝፍለጥ ስለምንታይ ድምፅና ስለ ዝስማዕ ኩሉ ነገራትና ብከምዚ እቲ ደብዳብ ከም መዓልታዊ ሂወትካ ትሪኦ ነቲ ደብዳብ ከመይ ጌርካ ትከላኸሎ ከዓ ስለዝለመድካዮ መዓስቲ መፅእ መዓስቲ ዝርበይ መዓስቲ ትትኮስ ገም ክትብል ኮላ እንታይ ክትገብር ኣለካ ኩሉ እዚ ብሜላ እዩ ዝኸየድ ነይሩ ማለት እዩ
2: እ ከም ሰብ ኩለን ዘድንቐን መርሓባ ኢለን ዝተቐበላኒ ነቲ ገድሊ ገድሊ ንክኸውን እቲ ምቁር ዝበሃል ገድሊ ምቁር ምዃኑ ዝነገራኒ ንሰኒን መሪር ምዃኑ ከዓ እቲ ኩናት ነገርኒ ማለት እዩ ሕጂ እዚአን ከም ሰብ ተቐቢለናኒ ኣጋጣሚ ብሩር ገባር ጓልጋ እንታይ ጓል መስርዕ እያ ጓል መስርዕ ኮይና ነቲ ገድሊ ብፅቡቅ ሓረጉ ከዓ ኣብቲ ሓንቲ መስርዕ እያ ሓረጉ ልክዕ ከምዚ ምሻ ኣለካ ብሰሌዳ ዝምህረካ መምህር ጌራ እያ ተቐቢላኣቐቢላህኒ ነቲ ገድሊ ብኡ መጠን ንዓኣ ኣዝየ ድንቓ ኣዝየ ካብተን ኣብቲ ገድሊ ንክነብር ዝሓገዛኒ ደቂ ኣንስትዮን ዝተባብዓንን ምዃነን ዝኣምነለን ደቂ ኣንስትዮን ኣብቲ ቃልሲ ምስገ ዝተጓዓዝና ንብሩር እየ ዘለለ ብሩር ወዲ ወዶ እያ መራሒት መስርዕ እያ መግቢ ትበልዕን እያ ብማንካ ከምዚ ጌራ እያ ትሕልፋ ከምዚ እያ ሕጂ ኩሉ ግዜ እዛ መደብ እዚኣ ክሪያ ከለኹ ሰባት ክገልፁ ከለዉ ሲ ንብሩር ዝፈልጥ ሲ የለን ድየ ዝብል ንማዓስ ኮን ትግለፅ ትኸውን ብሩር ሲ ምክንያቱ ባህራ ውፉይ ብሉፅ ሓበራዊ ዝኾነ መንገዲ ምእንቲ ትቓልሲ እንታይ ክትገብር ከም ዘለካ ንፁር ጥሜታ ይግድሳ ፅጋባ ይግድሳ ኩሉ ንዓ ሓደ እዩ ሕጂ ከምዚ ዓይነት ሂወት ኣብ ስራሕ ምስ መፃእኩ ከዓ እቲ ገድላዊ ሂወት ብስራሕ ኢና ጀሚርና እዮ ምክንያቱ እቲ ኩናት ከም ዝብለካ ዝሕሊሉ ስለ ዝፀንዓና ሕጂ እዚ ምስ መፃና ካብ ደንደን ማይ ብነፀላ ይሽከማ ፀኒሕና ንጋንታናስ እዛ ነፀላ ፀሊ እያ ኣነ ናብ ርሃፅን ትበሃል ኢና ከይድና ኣብ ርሃፅን ካባይ ትቕሙት መቕማት ግን ኣነ ነታ ነፀላ ኣብያ ኣብዚ ክሳደ ተሸኪመ ዓቕበ ደንደን ከዓ ነዋሐ ተሸኪምና ወፂና ባ ጌርና ኩሉና ከማን ከምኡ እቲ ነፀላስ ግዲፍነ
3: 23 ጉንበት 1983 እቲ ኣብታባ ኮሚንታንግን ከባቢኡን ዓሪዱ ዝነበረ ጸላኢ ሃንደበትነት ፈጢሩ ነቲ ኣብታባ ጉሎብ ዝዓረደ ተጋላላይ ህዝባዊ ሰራዊት ደምሲሱ ንእስትራተጂካዊት ናቕፋ ናይ ምቁፅጻር መደብ ሒዙ እዩ ኣንቂሉ ንዕኡ ዘድልዮ ምድላዋታት ጸፊፉ ከዓ ኣብታ ናይ 0 ሰዓት ንመጥቃዕቲ ተዳለወ ኣቐዲሙ ንዓሰርተታት ታንክታት መታኾሲ ዝከውን ዝኽእል ድልዱል ድፋዓት ሃኒፁ ብምጽንሑ ኣብ ኣድማዕነት ናይቲ ውጥን ሙሉእ ምእትምማን ዝነበሮ ይመስል
4: እቲ ቅድሚ ምድላው ኩነ ዝእ ቅድሚ ምድላው እጂ ፀላኢ ይተሓልበብ ዝበሃል ቦታ ኣላ ፊትና ኣብዚ ይተሓልበብ ዝበሃል ቦታ ሕጂ ድምፂ ናይ ዶዘር ስማዕ ነይሩ ምሸት ስማዕ ይቐፃሊ ንማእክልነት በጠሎኒ ንሕብሮም ነርና ብሓንቲ ካታተሉና ምናልባት ናተይ ኣረኣያ ሕጂ ክሪኦ ከለኹ ሽዑስ ብዙሕ ግምት ኣያብዎ እኒ ትብላ ንማእክልነት በጠሎኒ እዚ መወዳእታ ግን ንኸይድ እቲ ድምፂ ቅንዩ ኣጋጣሚ ነ ስራሕ ነይሩኒ ተክልታት ወጠሎ ንኸይደ ነረ ምስ መፀኩ እቲ ካልኣይ ማእገነት ሓይሊ መድሃኒ ፀጋይ ኣበራ ይበሃል ፈሽቲ ምስ መፀኩ ዶዘርሰ ተቐልቂላ ዝስራሕ ምስ ኣላ ብለኒ ፅልሚት እዩ ተቐልቂላ ቁርብ ና ተቐልቅለ ዝስራሕ ምስ ሕጂ መታኮስ እዚ መጨረሻ መፅ ሎ ማለት እዩ ስራ ምስ ዘለኒ ካብኣ መልእኽቲ ጌራ ንወጠሎኒ ዶዘር ተቐልቂላ ኣላ ተቐልቂላ ክስራሕ ምስ ኣላ ኢልና ንሕብሮም ሓንቲ ካታቶ ዝሕረብና ካብ ሪሕና ንሰራዊትና ኣጥንቂቕና ማለት እዩ
0: ሕጂ ኣብቲ ዋንቲ ሰዓት ሓደ ክኾን ክሎ ድምፂ ንሰምዕ እንታይ ዳሉ እዚ ድምፂ ገለ ኢልና ሕጂ ኣተኩርና ንፅምዕ ሕጂ እታ ቅድሚት እንዳሮንዳ ንብላ ብ1ሰርተ ሓደ ሰባት እያ ትእል ኩሉ ግዜ ትሕሎ እቶም ሓሙሽተ ሰባት ይድቅሱ ፍርቂ ግዜ ናይ 4 ሰዓት ሕሉ እቶም ፍርቂ ከዓኒ 4 ሰዓት ሕሉ እቲ ሓደ መራሕ ምስሊ ኮይኑ ንኩሎም ድቀዋፅሮም ነዚ ብ1ሰርተ ሓደ ሰባት እያ ትሕሎ ነራ ማለት ሕጂ ኣብታ ናይ በዓል ዋጋ ብርተርታ ድሕሪ ፍርቂ ለይቲ ስለ ዝበፅሐ ሕጂ ደቂሶም ነሮም ሽዑ ሕጂ እቲ ኩነታት ብል ዘሎ እቲ ድምፂ ይስማዕ ሞ እንዳቐረበ ከዓ ከይዲ ሕጂ ቲ እንዳቐረበ ምስከዲ ስቃጥላ ይሃርማ ሞ እቲ ስቃጥላ ድምፂ ገብር መሊሱ ከዓ እንታሽም ንፋስ ከዓ ነይሩ ሓደ እንዳቐረባ ምስ መፅ ሕጂ ምስረኣናየን ፈንጂ ናተን ከውፃ እዩ ጅምራ ፈንጂ ወፃ የውፃ ከም ዘለዎ ከዓ ንርዳእ ሽዑ ማለት እዩ ልክ ሰዓት ሓሙሽተ ምስ ኮነት ቀጥያ ገንበልቲ ትኮስ ሞ ናይ ጀምር ምልክት እዩ ወንታይ ይ እናበልና ክእልና ሕጂ ብሙሉእ ኣብቲ ድፋዕ ኣብቲ ግንባር ዘሎ ማለት ኣብቲ ከባቢና ዘሎ ካብ 60 ሚሜ ስጋ 160 ሚሜ ዘሎ መዳፍዕ ብሙሉእ ብሓንሳብ ትኮስ እዘን ዝበልናየን ድፋዓት ናይ ካብ 13 ካብ 15 ዝረኣየና ድፋዓት ከዓ ታንክታት ኮይነ ንፀንሓ ሞ ብሙሉእን ካ ታንክታት ከዓ ናብ ግሎብ ገፀንካኒ
5: ንሕና ዕለት 23 ምሸት ናይ ተጠንቀቕ ለይተ ሓዲራ የማነ ምልክት ነይሩ ፈልጦ ነይሩ ትኩነታት ንሕና ከዓ ተራ ኣባላት ኮይድና ኣነ መድፋዕ ፒከየ ፀጋማይ ጎኒ ነርና የማናይ ሱ ነይሩ ካብኡ የማናይ ከዓ ተሳሰቲ ጋንታ ነራ ለይቲ ተጠንቀቕ ተመሓላሊፍና ብምሉእ ናብ ኮፍ ኢልና ኢና ሓዲርና ወጋሕታ ከም ዝክልዎ ፀንሑ ታንክታት ግን ሓዲረን እየን ካብ ርባ ትሕቲ ኮሚታንግ ዘሎ ሕጀን ንኮሚታንግ ንምድያብ ርርር ክብላ ሓዲረን እየን ቲቦታታት እታ ሕጂ ልክዕ ከማይ ዘኒቡ ሽዑ ንጎ እቲ ሓሙሽተን ገለና ኣቢሉ ከማይ ዘኒቡ እንታይ እየ ዝብለና ከመጋላልፃተ ሽዑ ዝነበረ ኮይናታት ፀልማት ቅነ ወይ ፀልማት ለይቲ ሰለስተ ለይትን ሰለስተ መዓልትን ብዘይ ዕርፍቲ ማይ ንጌራን ከይ ጣዓምና ብዘይ ዕርፍቲ ደብዳብን ብዘይ ዕርፍቲ ህጁምኒ ነይሩ እዞም ውሕዳት ሰባት እኣቶም ኣጅግ ገፆም ከለኩ ዝነበርና ጋንታ መሳርዕ ዝነበርና ውሕዳት ኢና ዕላማ ስለ ዝነበረና ድሌ ስለ ዝነበረና ድፋዕና ንከይድፈር ከኣኒ ዋላ ኣብዚኣ ክንትርፋልና ስለ ዝብልና መድሕነት ሓለፍትና ነይሮም ኣዝዮም ብቑዓት ኣዝዮም ብስላት ንዚኦም ተኣሳሲርና ነዚ ድፋዕ እዚ ክንፍሎ ኣይከኣልናን
2: ቅድሚ 3-4 መዓልቲ እቲ ዕለት ግልጠምጠም ጀሚረን ኣብታሕቲ ካብ ርባ መዑስ ንኮሚታንግ ግን ንኮሚታንግ ይመሰለናን ከመረዳዳእና ተይሽዑ ማለት እዩ ወላቶም ደቂ መስርዒ ድምፂ ይቐርብ ይርሕቕ ዋዕዋዕ ኸውን እትሕት ኣብታ መወዳእታ ኣብ መበል 22 ግ እንታይ ይብለኒ እየ ምሕረት ኣብ ስውእ ምሕረት ኣብ ተስፋ ክዕል እዝጎም ይብለኒ እየ ሎሙ ለይቲ ሲ እዛ ናይ ባኒ ኣብያተን እያ መስለኒ እስክደፍኣ ሓዲረን ይብለኒ ለከንሰን ኮሚታንግ ደይበንሲ ናብቲ ድኩዓተኦ ጉድጓድ እየን ደማ ዓራርእየን ዘለዋ ከምኡ ድኾና ምሕርየ ይብሎ ሕጂ ኣነ እዎ ይብለኒ በልድሓን ክኸውን ንኽእል እዩ ክድብድባ እየኒ ገለ ኢልና እታ ክስታይ ናይ ምድብዳብ ባህሪ ከምዚ ፅፅ ክብሎ ዝፀንሐ ምናልባት በቲ ውሽጢ ዝስማዕ ነገር ወይ ዝርድኦም ነገር ነይሩ ኸውን ንኽእል ንሕና ግን ናብ ደብዳብ ጥርሓት ሂብና ኣላ ቁርብ ዝሕል ኢሉ ስለዝነበረቲ ቅድሚኡ ግዜታት ሕጂ ከም ኢልና ውዒልና 23 ናይ ምሸት ባህታ ፍሉይ ተኳሲ እዩ ፍሉይ ሰብ እዩ ብኩሉ ነገሩ ሙሉእ ዝኾነ ሰብ እዩ ምሸት ሕጂ ኣነ ንፀጋም እየ ንፅርግያ ወገን እያ ናና መስርዕና እሱ ከዓ ማእከል እዩ ዘሎ ንላዕሊ ድይብ ሞ ስማዕ ንዶ ባህታ እብሎ እዎ ገለስ ክገብረ እየነ ይብሎ እዎ ክገብረ እየነ ምግባር ደኣ ይብለኒ ከዓ እሱ በል እዚኦም ደቅኻ ኣብኡ በቃ ጎተት ክብሉ ቡምባ ክድብድብ ከይርክቦም ረኣዮም ንግ ኣተሱ እዮም ገለ መለ ኢለስ ይጨርቀሉ ኣተሶምስ ዞም ጎታታት እዚኦም ገለ ኢልና ስቀ ንብል ኣነና ከምዚ ሒቆ ይህብ ከብሎም ከለኩ ናብ መስርዒ ገፀ ኸይድ እታ ተጠንቀቕ ተመሓላለፈ ተጠንቀቕቲ መሓላለፊ ከምዚ የለና ሓዲርና

0: ሕብ ኣቢሎም ንዑ ሽጉጡ ገለ ናውፅኦም ንሬሱ ገይሮም ይቅርጥዎ ንቋፀረ ማለት እዩ። ምድሪ ምስ በረስ ተዋፂርና ያ ምክንያት ነዛ ቅድመ ግንባር ሕጂ ብፀጋምኒ ብየማኒ ናሃርመላ ኢና ንብቅድሚት ናሃርመላ ኢና ፀልማት ኮይጠ ዘንጋዕና ነተ ናብቲ ቀንዲ ድፋዕ ተፀጊዐ ነብረካ ኩላተን መስቀላ ዊርና ብምሉእ ንኣነ ርግፍን ማለት እዩ። ኣብ መጨረሻ ትውዕሎና እንታይ ኸውን ማለት እዩ ንፀላኢ ንሕና ኣብ ምክልኻል ኢና ፀላእካ ምጥቃዕ እዩ ኣብ ምክልኻል ዘሎ ሰራዊት ከዓ ንኩሉ ግዜ ዝሓየለ እዩ። ምክንያቱ ንቡር ድፋዕ ኣለዎ፣ ቋሚ ድፋዕ ኣለዎ፣ ትከላኸል ከዓ ዝመሸ እዩ። ምክንያቱ ዝመፀካ ዘሎ ፀላኢ ከጥቀዒ ዝመፅ ዘሎ ፈንጂ ኣሎ፣ ሞርታር ኣሎ፣ ባኢድ ኣሎ፣ ኩሉ ነገር ኣሎ። ዝቀለለ ንዓና ንዓና ዝቀለለ ና መወዳእታ ግን ንፀላኢ ንስዕሮ ፀላእካ ኣብ ኣውድእ ማለት እዩ።
1: በጠሎን ክልተ ንሃንደበትነት መጥቃዕቲ ፀላኢ ንምምካት መሬታ ኣሕሊፋ ንኸይትህብ ኣብ ከቢድ መረባራብያት እያ። ፀዓቅ ናይ ተዕረፍቲ ዘይነበሮ ደብዳብ ግን ብቐሊል ዝፅወር ኣይነበረን። ይኹን እምበር ተጋዳላይ ነታ ዝባኑ ሂብዋ ዝነበረ እስትራቴጂካዊት ናቕፋ ኣብ ኢድ ፀላኢ ንኸየእትዋ ኣይሂ ደብዳብ ኣብ ዝባኑ እናፀሓየ ብዝተኻእሎ ተቓለሰ።
2: ነዛ ኣነ ኣብታ እንተ ሓንቲ ክገብራ ዝኽእል ነገራ በጢ ኢለ በቃ በጢ ኢለ ልክ ከምዛ እንታሽሙ ኣብኣተ ሴተ ማለት እዚ ሞርታራት ኣብ የማን ፀጋም የማን ፀጋም ፀጋም በነ የ ዘለኹ ዝረኣየኒ ሰብ እውን የለን ክሸኒ ወላ ካሊእ ነይሩ ተኾኑ እውን ዝርኤኒ ሰብ እውን ኣይመሃለዉ ማለት እዩ። ስለዚ ኣብ መወዳእታ እዛ ፃዕዳ እግረይ ይህረሙ ሞ ድሕሪኡ ክገብሮ ዝኽእል ነገር ስለዘይብኒ ክወፅእ ኣሎኒ ኢለ ሕጂ እቲ ባሩድ እውን በርቲዕኒ ዝኽእል ስለነበረ እቲ ባሩድ እቲ የማን ፀጋም ዝዓልም ነበረ እውን እዚ በርቲዕኒ ካ ስለነበረ ክወፅእ ከዓ ነይሩ ንፍትዋንቲ ስለዚ ክወፅእ ኢለ ምስተበገዝኩ ንድሕሪ ትገፀ ይወፅ ሕጂ ብልዕሊ ካና ነገር እናእተኸ ከሎ ሕጂ እቲ በዛ ናይ ጎነ ናይ ኩሊተይ ሕጂ ሸቕተ ብለኒ ገለ ነገር ኣይተፈለጠንን ትኽለየ ናእቱ ንፋሂስ እየ ዘለዎ ታረድዩ ኣጋጣሚ ፋሂስ ኣብታ ማእኸል ፀንሓኒ ሳልሰይቲ ጋንታ ነበረተ ንፋሂስር ኦይ የማን እንታይ ደም ድሕሪኻ ገለ ብለኒ ሞ ኣይተፈለጠን ከምዝሸቕ ኣቢላትኒ ርኢ ተበልኮ ደም ተፀይቆ ስጋብ ታሕቲ እውን ውፅሒ ማለት እዩ። በል ሕጂ ኣለም ምብላኒ ኢራም ነራ ብዛ ጠቃና ሓኩሞ ክንግርምታት ገለ ብለ
3: ከምዚ ኢልና ከለና ሰዓ 6ዱሽተ ኮይኑ ገባር ተታሒዛ ተባሂሉ ኣዝያ ከምዝብለካ ፀንሐኩ እያ ገባር ኣዝያ ውፊት ገባር ተማሪኻ ምስ ተባህለ ዋ ቀልጡፍ ብሉና እዚ መድፋዕ እጅና ኣነ ከላሽንያን ኣለኒ ክልተ ሰብ ካብ ጋንታና ከከም ተወሲኽና ንኣቱ እቲ ምስ በልና ኣነ ልክዕ እታ ቀዳመይቲ ወርድያን ቦታና ከምዚ ዓይነት ቅርፂ እዩ ዘሎ ወተክላሓንስን ዕቋጋብርኒ ልክዕ ኣብዚያ ነይሮም ኣነ ካ ኣብዚያ ነይረ ብጎኖም እየ ዝሕልዎ ኣሎ ሕጂ ኣቲና ተኽለ ብንዓይ ብደቡበይ ወገን እዩ ነይሩ ኣይርእየን እየ ኣነ ግን ዕዋ ጋብሪ ንወዲ ተክሊ ሓንስ ንሪኦም ኣለ ዕዋ ጋብሪ ደው ኢሉ ትኩስ ከም ባህር እዩ ደው ኢሉ እንዳተኮሰ ከል ሕጂ ኣነ ንዑ እንታይ ብለ ኣለኹ ዕዋ ጋብሪ ኮፈል ዕዋ ጋብሪ ኣብርኹ ዕዋ ጋብሪ ኣብርኹ እቲ እቲ ናይ እቲ ቅድሚቲ ገለ ነገር ምርኣየስ ደም ናይ ወዲ ተክሊ ሓንስ ኣብቲ እምኒ ነጢሩ ርኢ መን እዩ ተሃሪሙ እናበልኩ ከልኩ ሕጂ ሰማይ ዓሪ ወድ ተክሊ ሓንስ ናብ መሬት ወደ ዕቁቤት ወተክሊ ሓንስ ተሃሪሙ ኢል ዓብ ኢለ በቃ መለስ ኢሉ ኣለ ኢልዎ ሕጂ ገባር ተማሪኻ ኢና ንፈልጥ ዘለና ገባር ግን ኣይተማርኸት ኣብዛ ነ ዝነበር ኳኩርና እያ ነራ ልክዓ ዚያ እቲ መሓራይ እሶም ምስ ወፁ ብፆትና እቲ መሓራይ ምስኣትወ የእንቲ ቆንጂት ኢልዋ ምፅ ኢሉ ብድሕሪ እያ ግልፅ ኢላ ምስ ረኣያቶ ገባር ወላ ሓንቲ ውሳነ ክትውስን ኣይከኣለት ትቀትሎም ከኣለት ግን ኣይጥዕማን እያ ፍልጥ እያ ንቅድሚት በታ ፈኒስትራ ምስ ዕጥቃ ወፅ እንዳተኮሳላ ናብ ብፆታኣት እያ
0: ደብዳብ ከተቋርፅን ፀላኣይ ሆ ኢሉ ከኣቱን ሓንቲ እዩ ዝኸውን ኢድ ብኢድ ኸውን ማለት ብቡምባኢድ ማለት እዩ ኣነ ጅ ብፀጋም ነረ ብየማን ቡምባኢድ ስለዝፀዓኸ ጎየ መፃኒ ናብ ጎይ ክንዝፃ ኮጂ የማን እዚ ይህረም ብቡምባኢድ ይህረም ከናለ ስለዝኾነ ግን እቲ ቡምባኢድ ኣብ ወዲኹ ኣብቲ ጫፍ ናይ ከናለ ብላዕሊ ወዲኹ ጫፍ ላዕሊ ወዲኹ ኣብዚ ወ ምስ ወደኸ ብምሉእ ገፁ ይህረም ይማነ ኣብዛ ሰዓት እንታይ ሒዙ ኣሎ ቡምባኢድ ፈትሒ ሒዙ ኣሎ ኣነ ብፀጋም መፅእ ኣኹኹኹ መፅ ሕዚ ተኩስ ናልኩ መፅእ ተልኩ ዳብ ዋዲ ዝበሱ ኣብቲ ከናለ እዩ እንተፈኒዋ ብምሉእ ሰብ ክል መፅ ደብኡ ዘሎ ሰብ ዋላ ነብሱን ክልከብ እዩ ኣበይ ከም ድርያካ ገፁ ምልእ ተን መፅ እዩ እዝንሽዑ ፀሚሙ

ክቡራት ተኸታተልቲ ፈነወ ዋልታ ቲቪ ሚኒስትሪ ምክልኻል ንሎሚ ዘዳለናዮም ትሕዝቶታት መደብና እዞም ክትከታተልዎም ፀናሕኩም እዮም ነይሮም። ኣብ ዝመፅእ ብካልእ መደብ ክሳብ ንራኸብ ሰሰናይ ንኽሉና ተሓንቀኒዩ።

ሰላም ሰላም። ብዝተፈላለዩ ቦታታት ብምዃን ኣብ ምክትል ትሕዝቶ መደብ ርመት ዘለኹም ክቡራትን ክቡራንን ተኸታተልትና ከመይ ቀኒኹም? ንፀንሑ መደባት ኤሪ ቲቪ ተኪእና ንዕኹም ተኸታተልቲ መደብና ኣያም ናይ ዕረፍቲ ግዜኹም የዛኔኩም እዩ ዝበልናዮ ዝተፈላለዩ ትሕዝቶታት ዘለዎም ደርፍታት ኣዳሊና ኣለና። ንዕኹም ዝበቃዕ ደርፍታት ኣዳሊና ክንህሉ ድማ ተስፋይ ሙሉ እዩ። ንምክትታልኩም ድማ ብክብሪ እየ ዝዕድም። ናይ ሎሚ ሰሙን ከም መኽፈቲ ቀሪና ዘለና ደርፊ ናይ ቢልዮን ደርፊ እያ ክትከውን። ንሎሚ መሪፅናያ ዘለና ካብቲ ናይ ቢልዮን ደርፍታት ማለት እዩ ናይ ድምፃዊት ሳራ ተኽለ ሰንበት ካብ ደርፍታታ ዋንዳ ዝብል ኣርእስቲ ዘለዋ ስራሕ እያ ክትከውን። ንሙሉእ ትሕዝቶኣ ነታ ደርፊ ክንከታተላ ኢና። ቀፂሉ ዝቐርብ ደርፊ ንምልላይ ደጊመ ክምለሰኩም እየ። ምሳና ሕበሩም።

ከም ዝተዓዘብኩሞ ዋንዳ እትብል ደርፊ ድምፃዊት ሳራ ተክሊ ሰንበት ናይ ቢልየን ደርፊ ናይ ሎሚ ሰሙን ትሕዝቶ መደብ ህርመት ኣህዲላ ከፊታተልናላ ክቡራትን ክቡራን ተኸታተልትና ቀፂለን ዘቕርባ ደርፍታት ንምልላይ ደጊመ ተመሊሰ ኣለኹ። ንሕጂ ቀሪብናየን ዘለና ደርፊ ሓንቲ ናይ መንሰይ ድምፃዊ ኣሌክ ተወልደ ካብ ደርፍታቱ ፈራዊት ደርፊ ክትከውና ምፅንዶ እትብል ኣብ 25 ሰርሓ ስሩሕያ ክትከውን ካብኣ ቀፂላ እውን ኣብ በዓል ናፅነት ሃገርና ኣብ መበል 18 ዓመት በዓል ናፅነት ሃገርና ማለት እዩ ብክልተ ስነ ጥበባውያን ሃገርና ዝተደርፈተ ሙዚቃዊት ስራሕ ክትከውን እያ። ብሃብተ ገብረ የሱስ ምፅገ ተክሊ ሰንበት ኮይኖም ዝሰርሕዋ ደርፊ ናባኹም ክነቅርባ ኢና። ንምክታልኩም ደጊሜ ዝዕድም ከምቲ ዝበልክዎ ግን ኣቀዲማ ምፅንዶ እትብል ናይ ድምፃዊ ኣሌክ ተወልደ ደርፊ እያ ናባኹም ክትቀርብ።

ክቡራት ኣፍቀርቲ ትሕዝቶ መደብ ህርመት ኣብ ሰዓት እዛ ሓድሽ ትሕዝቲኢኹም ትከታተሉ ዘለኹም ኣብ ረቡዕ ድሕሪ ቀትሪ ድማ ድግማ ትሕዝቶ ናባኹም ይቐርብ። ንሕጂ እውን ኣብ ራብዓይ ምስራቅ ቀሪብና ዘለና ደርሲ የከላለየኩም ናይ ድምፃዊ ፍፁም ዓለም ኣብዚ ሒዝናዮ ዘለና ዓመት ናይ 2026 ዝደረፋ ደርፊ ክትከውነ ኣለኹ ጌና ዝብል ኣርእስቲ ዘለዋ ክትከውን ካብ ቀፂላ እተቀርበ ደርፊ ናባኹም ማለት እዩ ሒለል ዓዲ እትብል ብድምፃዊ ቃልኣብ ተወልደ መድህን ዝተሰርሐት ስራሕ ክትከውን እያ ናይ 2020 ማለት እዩ ንምሉእ ትሕዝቶአን ክንከታተለን

0: ሰላም ኣብዕሬ
1: እንድሕር ኣብኺ ጣሓኒት እንዳቦኹ ትኮንኺ
0: ሓደ ሕረ ስልሚ ሓደ ኣብልዕዋም ሳዕሪ ዘማብዕሬ
1: እንድሕር ኣብኸ ጣሓነት እንዳቦኹ ትኮንኺ
0: ሓደ ሕረ ስልሚ ሓደ ኣብልዕዋም ሳዕሪ

ትሕዝቶታት መደብርመት ከመይ ትከታተልዎ ኣለኹም? ኣፍቀርቲ ትሕዝቶ መደብርመት ስለምከተልኩም ኣዝየ እንዳመስገንኩን። ሕጂ ቀሪብየን ዘለኹ ደርፊ እውን ከላለየኩም እየ። ከምዚ ከቅርብ ዝፀንሐን ሕጂ እውን ክልተ ደርፍታት ኣከታቲልና ኢና ናብኹም ከቅርብ። ሓንቲ ብገዲም ድምፃዊ ኣሮን ኣብርሃም ዝተደርፈት ሂወት ሓብተይ እትብል ደርፊ እያ ክትከውን። ካብኣ ቀፂላ ናብ መንሰይ ድምፃዊት ሚለን ሃይሉ ክንሰግር ኢና። ካብ ናይ ሚለን መሪፅናያ ዘለና ደርፊ መቺ እንሎ እትብል ደርፊ እያ ክትከውን።

ክቡራትን ክቡራንን ተኸታተልትና ካብዚ ብምቕፃል ቀሪብናን ዘለና ደርፊ ከላለየኩም እየ። ኣብ ትሕዝቶ መደብ ህርመት ሰሙናዊ ዝተፈላለየ ትሕዝቶታት ዘለዎም ደርፍታት ሃገራዊ፣ ባህላዊ፣ ዘመናዊ ብብዙሕ ስራሕ ዝተሰርሑ ደርፍታት ሃገርና ኢና ናበኹም ነቐረበ። ዘይቀረበ ደርፍታት ኣሎ ዝብል ርኢቶ እንተ ሃሊኩም ድማ ኣብ ምዛም ትሕዝቶና ብእንሕብረኩም ቴሌፎን ስራሕና ደው ኢልኩም ከተዘኻኽሩና ትኽእል ኢኹም። ንሕጂ ቀሪብናን ዘለና ደርፊ ገለ ኮይነ እትብል ብመንሰይ ድምፃዊ ሃኒባል ዓለም ዝተደርፈ ደርፊ እያ ክትህልወና። ካብኣ ተኸቲላ እትቐርብ ደርፊ እውን ናይ ድምፃዊ ቶማስ ኣልኣዛር ኩሉ ይሓልፍ ዝብል ኣርእስቲ ዘለዋ ናባኹም ክትቀርብ እያ።

reacción.

Jadi

Mama

Ah,

Of course.

I'm not going to be able to do it.

I'm not going to do it.

0: ተሳታፍነት ደቂ ኣንስትዮ ዋላ እኳ ኣብ ትምህርቲ ጸብለል ዝብላ እንተኾነ ብመንጽር ብዝሐ ክርአን ከሎ ግን ዋሕዲ ተሳታፍነት ደቂ ኣንስትዮ ኣብ ማኣዲ ትምህርቲ ከም ዘሎ ይግለጽ። እዚ ኣብ ቀጻሊ መፍትሒ ክርከቦ ከም ዘለዎ እዩ ርእሰ መምህር ታቤት ትምህርቲ መምህር መላእከ ዝገልጽ።
1: ንዑና ከዓ ንፅዕር ምስቶም ዝምልከቶም ኣካላት ቀጻሊ ንዘራረበሉ እዚ ጉዳይ እዙ እዩ። እኩል ዝኾነ መደቀሲ፣ እኩል ዝኾነ መመገቢ፣ እኩል ዝኾነ መምሃሪ ቦታታት ተሰሪሑ ተምሃራይ ከም ምርጩኡን ከም ሞይኡን ክመሃርን ኣብቲ ዝደለዮ ኮለጅ ኣትዩ ኣድማዒ ስራሕ ኣድማዒ ትምህርቲ ክረክብን ስራሕ የድልዮ ክሰፊሕ ከ ኣለዎ ባህለ ያና
2: ናብዚ ክመፅእ ንድሕር ክዳለዋ ንድሕር ኮይነስ ብዛዕባ እዚ ናይ ኣግሪካልቸር ናይ ሕርሻ ዝበሃል ቦታስ ከምዚ መብዛሕትኡ ሰብ ኣይድግፎን እዩ። ብፍላይ ጓልን ሰይቲ ኮንካ ከምዚ ኣብ ውክትውዕል ወይ ከዓ ዝበዝሐ ሰብ ካስ ናይ ማሕረስ ገለ ኮይኑ ዩ ስማ ናይ ማሕረስ ኮይኑ ስለስማስ እንድ ከምዚ ብናይ ካልእ ሰባት ገለ ዘይኮነስ በቲ ንሰን ዝደልዮ ኣብ ናይ ኣኒማል ድን ኣብ ናይ ስነ እንስሳ ስነ ፕላን ስነ ኣትክልቲ ድን ኣብ ናይ ሶይል ድዩ ወይ ኣብ ናይ ኣግሮ ሜካኒካ ኣሎ ኣብኡ ዝተፈላለየስ ኣብርቲዐን ክፀራ ስደል
3: ብሓፈሻ ከቢድ ኢለን መታን ከይዛ ዝምኦስ መፅን ክፍትኖ ሰብ ብዝበለ እንደይኮነስ ብናተን ኣተሓሳስባ ክኸዳ ብናተን መደብ ክኸዳ ብብለን ማለት እዩ። ዝኾነ ነገር ምስ ፈተንካዮ ኢኻ ትፈልጦ ከይፈተንካዮ ከቢድ ኮይኑ ክስምዓካ ክእል እዩ። ፈቲነን ግን እቲ ብድሆቡ ባዕለን ክፈልጦ ኣለዋን
0: ተምሃሮ ተመክሮን ፍልጠትን ንምድላብ ብመልክዕ ዑደት ናብ ኮሌጅ ሕርሻ ሕመልማለ ይበጽሑ። ተመሳሳልነት ዓውደ ትምህርቲ ምስ ምህላዉ ካብ መምህራንን ተምሃሮን ዝረኸብዎ ሙያዊ ፍልጠት ኣብ ትምህርቶም ልዑል ጽልዋን ሓገዝን ከም ዘለዎ ይእመን። እዚ ኣብነታዊ ተበግሶ ንተምሃሮ ቀዳማይን ካልኣይን ዓመት ኣብ ግብራዊ ዕዮ ልዑል ጽልዋ ከም ዘለዎ ብግብራዊ ተሳታፍነቶም ውን ከረጋግጽ ክኢል እዩ።
1: ሓደ እዛ ቤት ትምህርቲ ናታ ጸጋታት ኣለዋ። እንስሳ ጤለ በጊዕ ኣለዋ፣ ከብቲ እውን ኣለዋ። እቶም ስነ እንስሳ ዝመሃሩ ብዙሕ ዝፅገሙ ኣይንብልን ኢና። እቶም ስነ ኣትክልቲ ዝመሃሩ እውን ከምኡ እኹል ዝኾነ ኣትክልቲ ዝተፈላለየ ዓይነት ፍሩታታት ኣሎ ኣብዚ ውሽጢ ማለት እዩ። እዚ እውን ካብ መበገሲኡ ንመምሃሪ ተባሂሉ ዝጠረየ እዩ። ካብዚ ሓሊፎም ክመሃሩ ኣገዳሲ ኣብ ዝኾነሉ ግን ከምዚ ክበሃል ዝፀንሐ ዕውደት ንሰርዕ ኢና። ዓመት መፀ ዕውደት ንሰርዕ ኢና። ብገለገለ ሕፅረታት ኩሉ እውን ክንበፅሑ እንተዘይክኢልና ኣብ ገለገለ ግን ንበፅሕ ይመሃር እዮም ይርእዮም ተመክሮታት እውን ይለዋወጡ እዮም። ከም ኣብነት ኣብዚ ጋሽ በርካ እዚ ኣብ ኡርደት ሰፋሕቲ ጀራዲ ናይ በናና ኣሎ ኣብዚ ምብፃሕ ንገብር ኢና። ተምሃሮና ይበፅሖም ተመክሮታት እውን ይለዋወጡ እዮም። ከምኡ ውን ሕርሻ ኢላ በርዕድ ኣብ ገለገለ ከምዘን ናይ ካባና ኣባና ዘይርከባ እንስሳታት ከም በዓል ሓሰማ ዝኣመሰላ ንምርኣይ ዑደት ንገብር ኢና። ንቴክኒካል ዝኾነ ስራሓት ድማ ኣብ ሓልሓለ ከምኡ ውን ኣብ ውሽጢ ኣስመራ ከም በዓል ዓንበርበብ ሼር ካምፓኒ ኣብዝታት እውን ነቲ ቴክኒካዊ መዳይ ዝምልከት ምብፃሕ ንገብር ኢና።
4: እዚኣ ናይ ሕርሻን ቴክኒክን ሓጋዝ ብፍላይ ከዓ እንተበልና ዝሕዚ ከዓ ኣብ ሓደ ፅቡቅ ቦታ እያ ተደኩና ዘላ ንሕርሻ እውን ምስ ጋሽ ባርካ ስለ ትዛመድ እውን ንሕርሻ እውን ብዙሕ ሳይትስ ከይዶም ቪዚት ክገብሩ ከዓ ዕደት ክገብሩ ከዓ ዕድላት ዘለዋ ቤት ትምህርቲ እያ።

0: ተመረቕቲ ተምሃሮ ዓመተ 2026 ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ ሞያዊ ዓቕምታቶም ብቐጻሊ ስራሕን ምርምርን ከማዕበልዎ ኣብ ልምዓት ሃገሮም ብዘይተጉላባነት እጃሞም ከበርክቱን ጸጋታት ሕርሻ ብምምዝማዝ እቶታውነት ከኸዕቡትን ኣብነታውያን ኣውሓስቲ ክኾኑን ትፅቢት ይግበረሎም
1: ኣብቲ ዝተመደብ ኩሉ ስራሕ ሲ ብጣዕሚ ከምዝምሽ

0: ኣበርቲዐ ክፅዕር ወይ ከዓ ኣበርቲዐ ነቲ ናይዚ ሃገርና ዘሎ ኣበርቲዐ ንክሰርሓሉስ ይምነ ማለት እዩ።
1: ንሕና ኣብ ሃገርና ተማሂርና ንሃገርና ከዓ ኣብ ሓደ ትካል ኮፍ ኢልና ከም መካኒክ መጠን ንህዝብና ክነገልግል ብመካኒክ ማለት እዩ።
2: እዛ ናይ ሎሚ ተማሃሪ ደላ ኣርሴማስ ኣብ መፃእ ማለት እዩ። መጀመርታ ንነፍሰይ ክኾን ንነፍሰይ ከይኒ ከዓኒ ንሃገረይን ንህዝበይን ከገልግለ ዝደሊ ኣብ ደላዓለ ደረጃ በፂሓስ ከምዚ ብሓፈሻ ንኤርትራስ ከምዚ ሓምላዊት ምድሪ ከነምስላ ወይ ከዓኒ ንገብራ እዩ መደለኒ ማለት እዩ።
3: ናይ ብሓቂ ክንዛረብቲ ኮይና ኣብ ገለገለ ዓውደ ክትሪኦ ከለካ ብጣዕሚ ሕጉሳት ኢና። ንኣብነት ኣብ ሓመልማሎ ዘለዉ ክሳብ ፒኤችዲ ዝበፅሑ መምሃራን ኮይኖም ክሪኦም ከለኹ እቶም ደቀ ወይቶም ተምሃሪ ብጣዕሚ እየ ዝሕጎስ። ኣብ ሓልሓለ ሪሰርች ሰንተር ዝሰርሑ ዘለዉ ብጣዕሚ ወ ከምኡ ከዓ ሕጂ ተምሃሮና ሒዝና ናብዚ እንዳ ምርምር ንኸይድ ኢና። ኣቁርደት ንኸይድ ኣብኡ እቶም ተምሃሮና ፀንሑና ኣብ ሂምቦል ንኸይድ ተምሃሮና እዮም ዝቕበሉና። ደርሰት ንኸይድ ተምሃሮና እዮም ዝቕበሉና። ስለዚ ኣብቲ ኣድማዕ ኣድማዕ ዝኾነ ቦታ ይፀንሕና ማለት ከምኡ እውን ዋላ ሓልሓል ሓልሓለ ብተን ናይ ከብቲ ናይ ኣኒማል ሳይንስ ተምሃሮና ኣብኡ ፀንሑና ናትና እውን ኣብኡ ፀንሑና። ስለዚ እቶም ተምሃሮና ዝተማሂሮም ጠጠዋ ይክኑ ኢሎም ዘለዎ ኣብ ምፍራይ ደረጃ የድምዑ እዮም ዘለዉ ማለት እዩ። እዚ ክንርኢ ከለና ከዓ ብጣዕሚ ንሕኮስ ከይተሰከፍና ከይበልና ንሶም ይቕበሉና እቲ ዘሎ ከዓ የርኢና ነቲኦም ኣሕዋቶም ማለት እዩ ንኣሽትዩ የርእዎም እቲኦም ከዓ ካብኦም ይረአዩ እዚኦም ኣሕዋትኩም እዮም ከም ዝነበሩ ሕጂ ብዝበፂሖም ስኹም ከዓ ከምዚ ክትኮኑ ኢኹም እዳበልና ብፅቡቅ መንገዲ ንኸይድ ዘለና ኮይኑ ይስምዐኒ።

0: ሓራይ እምበር ዝሃበርኩም ተዓዘብትና ከም ዝበልናዮ መክፈቲት መደብና ናይ ድምፃዊት ሄለን ጳውሎስ ደርፊያ ፀኒሓ ማለት እዩ። ካብኡ ድማ ቀዳመይቲ ቴሌፎን ንሎ ማዓንታ ክንቅበል ኢና። ሄሎ
1: ሄሎ ሰዓደ
0: ሄሎ ደባይዋ መርሓባ።
1: ከመይ ውዒልኪ?
0: ፅቡቅ አልሓምዱላ። ከመይ ውዒልክ ስኺ?
1: ር አልሓምዱላ
0: አልሓምዱላ። መን ክብል?
1: ጀሚላ ሻቢሸ።
0: ጀሙለ ከመይ ቀኒኺ?
1: ወላ ኸይሮ ንዕመ አልሓምዱላ
0: አልሓምዱላ። ክራማት ከመይ ይገብር ኣሎ?
1: ክብል ደሓኒ ስመራይና ዘለና
0: ፅቡቅ ማሻ ላ ፅቡቅ። ትፈልደለ ሓቢብቲ ሕራይ
1: ሓራይ ብሰላም ክብል ብቐዳምነት ንሕዋተይ ኣብ ውሽጢ መፃ ንርከቡ
0: ሕራይ
1: ኣስዒበ ድማ ንጓሬ ሪማን
0: ተማም
1: ንደቂ ሓወይ ሃይተም ኣደም ረብለ ሕሴን
0: ሕራይ
1: ከምኡውን ንሕዋተይ ነስረዲን ሰዓት ጅምዓ ዘይነብ ሰይቲ ሓወይ
0: ተማም
1: ንዓኺ ንስዓድ ኣሕመድ
0: ሽኩራን ሓቢብቲ ኣነ ይቐኒ የልና ሕራይ ጀሙሊ
1: ነዞም ናባኺ ደሰጋገሩኒ ድማ
0: ይቐኒ የልና ኩሎም ሰምዑ ከለዉ። ሽኩራን ሓቢብቲ ኣነ
1: ንኩሎም ገረባብትና ከዓ
0: ሕራይ
1: ንስድራ ቤት ሓሰን በርከት ምሰበይቱ ደቁ ከምኡውን ንዕምሪ ጀድሪስ
0: ሕራይ
1: ንሳሊሕ ኢብራሂም ጃብር ንፋጥማ ኢብራሂም ጃብር ኣብ ጊንዳዕ ድርከባ
0: ተማም
1: ምስ ደቃ ፋጥማ
0: ተማም
1: ላስ
0: ሽኩራን ጀሙሊ ሓቢብቲ ይቐኒ የልና
1: ገንዘብካ
0: ሽኩራን ሓቢብቲ ኣነ ያላ ቻው መርሓባ። ሄሎ ሄሎ ሄሎ ደባይዋ መርሓባ መርሓባ። መን ክብል መጀመርያ? ስሌማን ከይፍ ልሓል ከመይ ውዒልካ? ሓምዱልላ ትፈደል ስሌማን ሕራይ ሽኩረን ስሌማን ሕራይ ተማም
2: ሕዙ
0: ሕራይ
2: ዕነ ሄዋን
0: ተማም
2: ዕነ ኣብንተገልፀ
0: ሕራይ
2: ዕነ ሸዊት
0: ሕራይ
2: ዕነ ዓዲል
0: ተማም
2: ዕነ ማሕሙድ
0: ሕራይ
2: ዑናማል
0: ሕራይ
2: ዕነ ኣስላም
0: ተማም
2: ዕነ ኣኸይዳ
0: ሕራይ ሽኩረን ስሌማን ይቐኒ የልና
2: ደቢ ናይ ወዲ ጉደት ባል
0: ኢንሻላ ኣብ ድመፅ ዘሎ ሎ ማዓንቲ የብልና ንማዕለሽ ጠዋሊ ኣብ ድመፅ ዘሎ ሽኩረን ስሌማን መርሓባ። ከማን ቴሌፎን ኣላትና? ሃሎ ሄሎ ደባይዋ መርሓባ።
3: ንዓሽትምት
0: ከመይ ውዒልኪ?
3: ብሓይናይ ውዒልኪ
0: ፅቡቅ አልሓምዱሊላህ። መን ኢልክኒ?
3: ንዓሽትምት ከባረንቱ
0: ሕራይ ሓቢብቲ ኣነ ትርሓስ ትፈደለ ሓቢብቲ
3: መጀመርታ ንዓኸ ሰላም ክብለክ ደሊ
0: ሕራይ ይቐኒ የልና ይቐኒ የለይ ትርሓሰይ ሕራይ
3: ብመወጣ ስድራ ቤተይ ወለደይ ዮዲት መዓሎ
0: ሕራይ
3: ትብረት ዘረመድን
0: ተማም
3: ኣሕዋተይ ኣቤል
0: ሕራይ
3: ኣቤል ሩፍታ
0: ተማቲ ሕራይ
3: መክሰብ
0: ሕራይ
3: ይህመት
0: ተማም
3: ኣብ ሰባ ዘለና ሓፍተይ ልዋም
0: ሕራይ
3: ደቂ ሓትነይ
0: ተማም
3: ደቂ ሓትነይ ዶናት
0: ሕራይ
3: ሓትነይ ኢዳት ንደቃ
0: ተማም
3: ንኩሎም ስድራ ቤተይ
0: ሕራይ
3: ኣቤ መሓሪተ
0: ተማም
3: ኣብ ሽወደን ዘሎ ኣባሓጎይ
0: ሕራይ
3: መዓለ ወዲ ገብርኤል
0: ሕራይ
3: ምስዓቤ ኣልጋነሽ
0: ተማም
3: ንኩሎም ደቂ ሓዋ ኣኮታተይ
0: ሕራይ
3: ሓትምታተይ
0: ሕራይ
3: ሓወቦታተይ
0: ሕራይ
3: ገዛውትና ብምሉኦም
0: ሕራይ
3: ንክቡር ፕረዘንት ባባይትያታ ፈርቂ ሰላም በልለይ
0: ሕራይ ትርሓሰይ ኩሎም ሰሚዖም ክኾን ተስፋ ገብር
3: ንዓይልታ ክላ ኤርትራ
0: ሕራይ
3: ንዓክላ
0: ሕራይ ትርሓሰይ ሓቢብቲ ኣና
3: ንመሓዘይ ካየሉ
0: ሕራይ
3: ሄዳናይቱ
0: ተማም
3: ካልድ
0: ትርሓሰይ ወዲእኪ ሽኩረን ሓቢብቲ ኣነ
3: ንባቤ ስመር ገረመድን
0: ሕራይ
3: ይቐኒ የለይ
0: يأني اللي أنا حق. شكرا ترحسي، شكرا حبيبتي أنا. حراي حبيبتي أنا كلهم سمع مخهم تسفاق بري أني اللي ترحسي. حراي نيمن دليخي سليهم قويتهم إن شاء الله ناي سليم قويتهم عبد ما تدلوا إن شاء الله ترحسي يأني اللي لو ما أنت يبلنا نقاط أم إن شاء الله عبد ما تدلوا كنا أوروبا إنا ناي كله تخطاتالينا من رجع مالتيو حجي قتلنا نبزات أطل دادر فينا هنبلكم زي خبركم تخطاتلتنا تأطل درفينا يدم زاوي حاجوس برهان فروتات بالدرفي أحد قول مالتيو نع تخطاتي لنا هم وتروحون من لسكمينا مسانا تروحوا فاصل غناء السادة المشاهدين أغنية للفنان المخضرم حاجوس برهان نسمعها مع بعض.

0: ምስ ድምፃዊት ኤልሳ ክዳን ኢና ፅንሕና ዝኸብርኩም ተዓዘብትና ካብኡ ናብ ቴሌፎናትና ክንምለስ ቴሌፎናላትና ሃሎ ሄሎ ደባይዋ መርሓባ ዋዓለይኩም ሰላም ወረሕመትላ ወበረካቱ
1: ጅምዓ መባረካ
0: ኣላ ይባርክ ፊክ ያ ረብ ሚን መዓይ አልሓምዱልላ ሚን
1: አልሓምዱላ ሳዕድያ መሓመድ ኖር ምንካ
0: ኣህለን ቢክ ያ ሳዕድያ ትፈደል ሓቢብቲ
1: ልበዓልቤይቴ መሓሙድ ዕመር
0: ተማም
1: ብሓዋቼ ብግንዳዕ ሃላያ ከዲጃ መሓመድ ኖር ምስል ብሳ ዕመር ስማን
0: ተማም
1: ወወልዳ ካሊድ ኣካንሽሕሊ ክበግሎም እንሻላ ሓተቶ እንሻላ
0: ጠይብ ሓቢብቲ ኣና እንሻላ
1: ሓዋ ሕቼ ምስል ዕያላ
0: ተማም
1: ኣይመን በሻር ሰውሰን ዘኑባ
0: ጠይብ
1: ወልዳ ልዝያ ልሃላ እብራሂማ ዱባይ
0: ተማም
1: ውግልውላድ ሕዬ ድሪት ሕዬ
0: ጠይብ
1: መሓመድ መሃነት ምርዋን
0: ተማም
1: መናል
0: ተማም
1: መሓመድ ኖር ዘይነብ
0: ተማም
1: በሻዒር
0: ጠይብ
1: ውግልውላድ ዕመር ሕዬ ሳብሪን ሳብር
0: ተማም
1: ሙና ከይሲር
0: ተማም
1: ወውላድ ዕመር ሕዬ ድብ ስዑድያ ልህለው ኣብደርሕማን ሓሰን
0: ጠይብ
1: ወግል ሕዬ ድብ ስዑድያ ልሃላ ዕመር መሓመድ ኖር ድሪስ መሓመድ ኖር ወዲብ ሮባ ልሃላ ሕሴን መሓመድ ኖር
0: ተማም
1: ምስል ዕያሉ
0: ተማም
1: ፋጥኒ ሕቼ ድብ ኣስመራ ለትትረከብ ምስል ዕያላ
0: ተማም
1: ሃና ምስል ወለታ
0: ጠይብ
1: ወማጅድ ወሰልማ ምስል ጀኒታ ወለታ
0: ተማም
1: ወግል ወለት ሕቼ ድብ ምስል ለሌት ምስል ጀኒታ በትውላ ሓሙዲ ሰልውሒ
0: ተማም
1: ወግል ወድ ሕቼ ድብ ቤዛን ሃላ እብራሂም ሸሪፍ
0: ተማም
1: ወግል ጅሁኒ ባንዳ ልህሌት
0: ጠይብ
1: ምስል ዋልዳ ምስል በይሳ ወልዳ
0: ተማም
1: ከሊፋ ወግል ወደቡየ ድብ ተሰነይ ልሃላ እድሪስ ዕመር ምስል ዕያሉ ሓወ በከር ከዲጃ ጀማል ማዝን ወደቡየ
0: ጠይብ
1: ወግል ኩሎም ዴራኒየ ድማኒ ወደገለብየ
0: ጠይብ
1: ان شاء الله هنا حبيبتي
0: شكرا حبيبتي انا اللي خليك سعديه شكرا لك
1: مرحبا حبيبتي
0: مرحبا كمان تليفون لا تنهلو هلو هلو حرين بار صحابكم تعزبتنا انا بزاق قتيله تسعب زلا درفي اخبلكم كساب تليفوناتكم زمتنا قتيله تسعب درفي ني دمزاوي منغست اب جبر قرقيشي هاتكون عديت بالدرفي اهد كون مالتي هجونا حبيبنا سمعنا هنملسكم هنا مسانا تصلحوا

0: ምስ ድምፃዊ መንግስቲ ኣብ ገበ ገርግሽ ነፅንሕና ዝኸበርኩም ተዓዘብትና ናብ ቴሌፎናትኩም ክንምለስ ቴሌፎን ኣላትና። ሃሎ
1: ሃሎ
0: ሃሎ ደባይዋ መርሓባ። ሃሎ
1: ሃሎ ሃሎ መርሓባ
0: መርሓባ። መን ክብል?
1: ሄሎ ሰዓት ሰሜራ ኣበሃል።
0: ሰሚራ ከመይ ውዒልክ ሰሚራ? ኣልሓምዱላ ትፈضል ሓቢብቲ።
1: ራይ ብቀዳምነት ንክብር ውረቤን ተሻሲ ፈወርቲ
0: ራይ
1: ካብኡ ንመቀፃል ሃይልታት ምክልኻል ኤርትራ ብኮነ በረታት ዝርከቡ
0: ተማም
1: ካብኡ ቀፂለ መዓል ወደይ ኣብ ኣስንደት ዝርከብ
0: ራይ
1: ንያስሚን ንኣብያ ኣብ ኣስንደት ዝርከቡ ኩሎም
0: ተማም
1: ካብኡ ቀፂለ ናሕናሕ ጓለይ ሰረም ትርከብ
0: ራይ
1: ሰብኣያ ጀማር ረጠይ ኣብ ኣሜሪካ ዝርከብ
0: ራይ
1: ልዕልታ ሰለመት ረጠይ ኣብ ቀረን ትርከብ
0: ራይ
1: ንሰገን ጓለሰይ ኣብ ቀረን ትርከብ
0: ተማም
1: ንእንትሳ መሃዛ ጓለይ ኣብ ቀረን ትርከብ
0: ራይ
1: ካብኡ ንምቅፃል ኣሮን ሕወይ ኣብ ሓመደይ ትርከብ ምስ ኩሎም ስድራ ቤቱ ደቁ
0: ራይ
1: ካብኡ ቀፂለ ንደራ ሕወይ ኣብ ኣሜሪካ ዝርከብ ምስ ደቁ ምስ ሰበይቱ
0: ራይ
1: ካብኡ ቀፂለ ንመልእቲ ሓወይ ምፅባሕ ጥንቀት ዘለዎ ኣብ ከረን
0: ራይ
1: ዝተረፈ ንኩልኩም መደደባያ ንኣኹም ከዓ
0: ይቀኒልና። ሽክራን ሰሙር ሓቢብቲ ይቀኒልና ብጣዕሚ ኢና ነመስግን።
1: ደርፊ ምራፅ ከይከኣል ድዩ?
0: ደርፊ እንተለያትና ናይ መንደሊኺ
1: ናይ ሃብታ ደርፊ
0: ሎም ዓንቲ ማዕለሽ ሎም ዓንቲ የብልና ኣብ ዝመፅእ ዘሎ እንሻ ላ እንሻ ላ ሕራይ ይቀኒልና። ሰሚራ ሽኩራን ከማን ቴሌፎን ኣላትና። ሃለው
2: ሄሎ ድባይዋ።
0: ሄሎ ድባይዋ መርሓባ።
2: መርሓባ ሰዓድ። ሰላም ዓለይኩም።
0: ዋዓለይኩም ሰላም። መን ክብል?
2: የፍርሃር ኣነስኝ ጀማል መንድፈራ።
0: ኣህለን ከመይ ውዒልካ?
2: ሰላም ዲ ማሻ ላ
0: አልሓምዱላ ትፈضል።
2: መርሓባ ወላዲተይ ኸምኒ ሜጃ ኣዶ ወደርኪ ትርከብ
0: ሕራይ
2: ንበዓልቲ ቤተይ መርም ዑስማን ምስ ወደ
0: ተማም
2: ንሓትነይ ምስ ደቃ ኩለን ሰላም ዝንፈቱ
0: ተማም
2: ንመርያም ምስ ደቃ ሰላም ዝንፈቱ
0: ኣራይ
2: ንዘምዘም ነጃ ምስ ደቃ ሰላም ዝንፈቱ
0: ተማም
2: ንሓይሊ ምክልኻል ኤረትራ
0: ኣራይ
2: ሰላም ዝንፈቱ
0: ኣራይ
2: ንዓኹም ከዓ እንዳ ዜና
0: ሽኩራን ይቀኒልና ብጣዕሚ ኢና ነመስግነካ። ሽኩራን
3: ለሰለስተ ሰላም ዘልና
0: ሕራይ ጠዋሊ እንሻ ላ ኩሎም ሰሚዕማ ክኸውን ተስፋ ገብር ይቀኒለይ።
2: መርሓባ ሳዕዲ
0: መርሓባ ሽኩራን ሓራይ ባዕሉ ዝኸበርኩም ተዓዘብትና ናብዛ ቀፂላ ትስዕብ ዘላ ደርፊ ኣኸብለኩም ደርፊ ብቋንቋ ዓፋር ናይ ድምፃዊ መንእሰይ ረሺድ ሑሴን ሓቢርና ክንሰማዓ ኢና ክንምለሰኩም ኢና። ምሳና ፅንሑ ብርናምጅ ነብርናምጅ ኣሉ ደባይዋ ኣብ ሓልቀት ልዮም ተዋሲለ ሙሻሂዲን ልኪራም ከሉና ንስማዕ እቕንያ ብሎቀል ዓፋርያ እቕንያ ልልፈናን እሻብ ረሺድ ሑሴን ዋሓንርጃዕ ከለኩም መዓና

0: ሃብተ ማርያም በዓልቲ ቤቱ ባና
1: ኣራይ
0: ንደቁ መድሃኔ ዮሲ
1: ኣራይ
0: ያኣብ
1: ኣራይ
0: ኣዳም
1: ተማም
0: ንሉልያ ንዲፎር ኣብ እጓንዳ ዝርከብ
1: ተማም
0: ንኤደን ኣብ ካናዳ ትርከብ
1: ኣራይ
0: ንኣሕዋተይ ኣብ ስዊዘርላንድ ዝርከቡ ጊዴ መኮንን ምስ ደቃ
1: ተማም
0: ያዕቆብ መኮንን ምስ ደቁ
1: ኣራይ
0: ምስ በዓልቲ ቤቱን
1: ኣራይ
0: ንብሙሉ ኣብዚ ዘለዉ ድማ ብምሉኦም ኣሕዋተይ
1: ኣራይ
0: ንብምሉኦም ዓይልታት ምክልኻልን ንዓኸ ድማ ሰዓት
1: ይቐኒየለይ ሳሚ ይቐኒየልና ሽኩራ
0: ማርሓባ ማርሓባ
1: ከማን ቴሌፎን ላትና ሃለው
2: ሃለው
1: ሃሎ ደባይዋ መርሓባ
2: መርሓባ ከመይ ውዒልኪ
1: ፅቡቅ አልሓምዱላ ከመይ ውዒልኪ
2: እግዚኣብሔር መስገን ወይኒ ይበሃል
1: ኣራይ ትፈደል ወይኒ
2: ካብ ጊንዳ
1: ኣራይ
2: ኣራይ ንሕዋተይ ንኩለን ረዚና ብርሃ ፀገ ብርሃ ከስ ብርሃ
1: ተማም
2: ቲና ብርሃ
1: ኣራይ
2: ምስ ደቀን ማለት እዩ
1: ተማም
2: ንኩሎም ቤተሰብ
1: ኣራይ
2: ሃብቶም ኣብርሃ ሃይለ ብርሃ ምስ ደቁ ሃብቶም ኣብርሃ ምስ ደቁ
1: ተማም
2: ደቂ ሓፍተይ ኣብርያት ዘለዉ ፊልሞን ሙሴ ንሆም
1: ተማም
2: ኣነርወይ ዘሎ ሳኒ
1: ኣራይ
2: ሰምራዊት ኣብ ካናዳ ዘሎ
1: ኣራይ
2: በዚና ሓፍተይ ኣብ ካናዳ ዘላ ምስ ደቃ
1: ተማም
2: ንኩሎም ቤተሰብ ንሓይልታት ምክልኻል
1: ኣራይ
2: ንዓኹም ካብ ምድር ድባይዋ ኣብዚ ዘለዋ ከዓኒ ንኩለን መሓዘትና ሓረጉ ጓልሓወቦይ ርግኣት ኣዝየብ
1: ተማም
2: ኣዴ ባህጉ
1: ኣራይ
2: ሳባ ትዕበ
1: ተማም
2: ኩሎም ጎረባ ብትና
1: ኣራይ
2: ምን ኣለሃለ ንኩለን ብሪ
1: ኣራይ
2: ኦኬ ንኩሎም ቤተሰብ ዛዕበይ ዝናተው ምስ ደቀን
1: ተማም
2: ሰላም ብክብሎ ምደሊ እሰይ ቀንድል ብሊና ማቲ
1: ኣራይ
2: ኩሎም ቤተሰብ
1: ይቐኒየልና ወይኒ
2: ንዓኻትኩም ከ
1: ኣራይ ሽኩራን ይቐኒየልና ወይኒ መርሓባ ኣራይ እንሻላ ኩሎም ሰሚዕሞ ክኾኑ ተስፋ ገብር ይቐኒየለይ ወይኒ ይቐኒየልና ሕራይ እምበኣር ዝኽብርኩም ተዓዘብትና ሕጂ እውን ካብ ሃገርና ኤርትራ ውፅእ ኢልና ሓንቲ ደርፊ ሰሚዕና ክንምለሰኩም ኢና ምሳና ፅርሑ

0: አንተ አቦ
1: ግርም ግርም ዝወደ ዝጋር ምስብ
0: አንተ አቦ በቀዳም ኃይል አብሮ በዓድና አይ ከመይ ዝበለሖን ቆጥ ምጥም እንዲወዒሉ
1: እስከበል ንገረኒ አውዲካ ዶዲካ
0: ዋ ጻትኳ ያጽላሕኩም ኣብዛ ኣፍ ልበይ ስፍስፋ ኣቢለ ናብዛ ሕፆ
1: ኣገናዕ ዝወደይ ናይ መላእኽ ትወስድ ኣብ ሓጎኻ ትጠውዮ ሰብኣይ ኣይነበረትን
0: ከመይ ድ ነይሩ ቀደም ኣብ ሓጎ ገለስ ከቕምሰኒናቱ
1: ኣይገስ ቆደይ ናይ ኣብ ሓጎኻ ፍልይ ዝበለ እዩ ነይሩ ነዛን ዓይንኻ ክትሪዮ ምሰናይ ጎተንኡ ዓርሞ እዩ ዝመስል ሓንሳብ ኣብዛ ሓፃ ወረዱ ምስ ተሸኽ ለምን ክንቕንቆ ነኒ ዝመፅእ ሓመድ ኣድሕሲ ይሰደን ነይሩ እዛ ኩላ ጎረዛ ዓዲ ብጉብ ዝንኡ ተሃኒና ዕትሮኣ ተሰኪማ ቆ ኢላ ክጥምቶ ትውዕል ነይራ
0: እሞ ገለናት ይወሰድኩን
1: ደሓን ዳሓን ክትከውን ኢኻ ኣብቲ ስፍሓት እንግዳዕኻ ኮ ናብኡ ኢኻ ትመስል ኣየወይ ጮማ ኸዓ ነይሩ ነዛ ጻልጣ ጓጉድ ብሓንሳ ግብም ዘብልዋ ነይሮም ዝወደይ ዋዛ ከይመስለካ
0: እዛ ናይ ኣባ ሓጎ ዳኣ ክፍትነላየ ፀባ ሓምራላመይ ጓጉድ ሙሉእ ብጻልትኡ ግብ ኣቢለ እዛ ናቱ የ ድወስድ
1: ገስጥ ወደይ ንዓመት ኣርሓ ዝኸውን ሲ ብምራኹ እዩ ዝፍለጥ ብል ነይሩ ብሓጎኻ ዳሓና ይተሃወ ከሉ
0: ኣቦ ረሲ በልኪ ፀሓይ ከይኮነካ ማዕነ ከዓ ዕምም ከብላ
1: ከምኡ ዳሓይሽ
0: ወ
1: በልስከ ወዳዲኢ ካርክበኒ ዝወደይ
0: ሕራይ ኣቦ ብሩኽ መዓልቲ
1: ሕራይ ዝወደይ ብሩኽ ክባ

0: ኣደ ወደ
1: ኣድ ኻ ደገስፅ ወዳይ
0: ወወ ብቐዳማይ ዳ ምሰ ቦዳ ኣይ ከመይ ደለ ወግዕ እንዲና ውጊዕና
1: ወግዒ
0: ወ
1: እንታይ ወግዑ
0: ምሰ ቦይስ ብለኪ ከመይ ደለ ወግዕ ውጊዕና
1: ኣይ ሰይ ዝወደይ ጎልመዳኣ ክኸውን ኮይና
0: ኣንቲ ደ ከምኡ ደየልኩ እንታይ ደ ወሲኸልክ ኣውጊዕና ጥራይ ኮየ ኢለኪ
1: እንታይ ኢኻ ትብል
0: ኣውጊዕና ጥራይ የለክ ደ እንታይ ደ ወሲኸ እየ
1: ኣይ ኣነ ዳ ከምኡ ደልካ እንዳኣሉ ተሰሚዕኒ በልስካሃ የፅውየኒ
0: ኣባሓጎይ ኢዱ ጠውየ ሰብይ ኣይነበረኒ ኢሎ ሞ
1: ኣባሓጎ ካዶ
0: ወ ኣነ ከዓ ፀባ ሓምራ ላመይ ክብ ኣቢለ ብፃልቱ ናቱ የ ክወስድ
1: ኦይ ወይ ጉዳም ነዚ ክትግዕታ ዶ ትርህፃ እትብል ነበረት ሓማተይ ቅጭን

0: አንታ ኣነስ ጓልኩ ዝተፈትየ የኽትብለኒ እናተፀበኹ ሲ ጥሪኢልካ ናብ ዳ ብሓጎኻ ኦ ተኽኢልካ የስሕራይ ግርብ ግርብ ዝወደይ
1: ኣንቲ ደይ እሱ ደኣ እርክበሉ እንዴ ኣበይ ከይከደኒ ኢሉ
0: እርክበሉ
1: እርክበሉ እየ እሱ ደ ኣበይ ከይከደኒ እንትደ
0: ኣንታ ገርስ ትወደይ ንሕና ኸ ኣባ ኣበባኻ ክንርኢ ወለ
1: ኣደይ ጣዕሞተይ ቋፅርለይ በረኻ ነቂለ እየ
0: ምስ መዛኑኻ ኣይትበኣስ ወደይ ብርኹ ሰምዓ እንደለኻ
1: ሰምዓ
0: መዛኑኻ ሲ ኣይትበኣስ
1: ሕራይ ኣደ ሰምዓ
0: ኣባኻ ኣይበሃልኒ ዝወደይ ብርኹ ኣይሕምቐኩም ኒኢኻ ትብል ሕራይ ዶ
1: ሰሚዐክ ደ ጥራይ ቋፅርለይ
0: ሕራይ ዝወደይ ሕራይ ክቋፅርልካ እ ፅንሓ ንበል
1: ሕራይ
0: ቋፅርለ

0: እንታይ ዳ ሓፁር ትብል ደንቦ ክሰርሑ ዝደሊካ ኢኻ ንኣድግኻ
1: እንታ ከርመድ ወዳኛው እዛ ኣድጋይ ብዕራይ ዳድማስ ኮይኑ ዝረአየካ ዘሎ ሓፁር ዲኹም ክሰርሐሉ ንደንበ የ ትብል እንታ ከመይ ከልብሽነሉ ተኣፍካ
0: ሓንቢ ደረ ተሓልፍ ኣለኻ ዓብለ እንተኸበርኩካሲ ኣፍካ ዝሃበ ከይዛረ
1: ዝወደይ ስራሕ ኣለካ ድ ዋላ ሱ ይምፅኢካ
0: በቕርናኻ ተቐቢልካና ከመይ ናይና ከሊ ክንዛረ
1: በልከ ዘረባ ኣለካ ስካሒራይ ተዛረ በልክ ሰምዕካ
0: ግር እቲ ቀደም ከመይ ኢኹም ሕልኮ ትቃለሱ ነርኩ
1: እዋዕ እንታ እዚኣና ድንቂ ዝኾነ ትሕቶ እንዲኻ ሓቲትካ ጉድ እዩ ጉዳም ትርኢቲ ይብለካ ኣለኹ ነዛ ክንደይ ክንደይ ጎበዝ ነዛ መዛኑና ክንደይ ሓመዳ ድሒስና ኢና ሰዲድና ይመስለካ
0: ኣነስ ኸም ናትኩም ወሰድኩ ዶ
1: ሰግድ ከምዚ እዋንኩም ከይመስለካ ድቁስ ተመሲሕኩም ማይንጨውን ትድረሩ ጮማ ነይሩ ዝወደይ ጮማ ኣይወ በዓል ኣባኻ ጨልግድ መንግስተ ሰማይ የዋርሶም ነዞም መዛኖኦም ስፍስፍ ሳቢሎም ኣብዝኣፍልቦም ሰቂኢሎም ናብ ዝሑፃ ቅብር ከብልዎም ከለዉ ርኢኻ እዛ ኩላ ጥሪታ ከተስቲ ድመፀት ጓሳ ሂላ ትዕዘቦም ነራ
0: እዋይ ሽዑ ኩሉ ነይርኒ ምስ ሰጎትኩኹም ነይረ
1: እንታይ ኢኻ ትብላ እንታ ንመን ክስግዶ እታ ቆላ እንታይ ዲኻ ተመሲሕካ መፅኢኻ ምዃኑ ሓቂኻ ኢኻ እንታይ ትፈልጠና ሕጂ እንዲኻ ትፈልጠና ዘለኻ ንሓንበል ክኸይድ ክሓድገካ እምበርገለ ሰይጣን ሰሪርካ ንስኻ ርእካ ኣለኹ እዋ ዘይመሰሉ ቆልዓይታ
0: ወይ ዓረቕ ዓረቕ ክትብዛ ሰባ ድፍን ካብ በለትኒ ድህልቲ ድህልተዎ ድህልቲ
1: እንታይ ዝበሎ ጩኾም በሳይ እንታ እዙ ምስ ዓበይቲ ክንዲ ዝዳፈር ወይ ላኣና ዝወለደትካ እምበሪ ንዝተመርዓወትካ ዝፈትሓካ ስኑፍ
0: ስኑፍ ስኑፍ ዋዕ

0: ኣታ ክሳብ መዓሲ ክነጠቀልዓላ ክብለልና ክነብር እዝማና ኣብረና ስካ ንልውጥ ከየለ ክነብር እንታ
1: ትርፈ ናይ ዝሓረስካ ናይ ፀሀኻን ኣይኮነን ኣምላኽ ባዕሉ ጡፍ ክብለልካ ኣለዉ
0: እሞ ሓንቲ መዓልቲ ሓንቲ መዓልቲ ጡፍ ምባል ክሰ ምዃን ጡፍ ንክበሃለልካ እውን እኮ ትሰርሕ ዘለካ ትሕግዞ እስካ ትሪእዎም ዘምንታያ ተማስ መሬት ፃሕቲሮም ኳ ኣይመጥርዮምን እምባሕ ክብላ ነዚ ደንበ ምልእ ምሰ በሎሲ ኣይወይ

0: ዓዲኒ እዚ ወዲያ ድማ ሲ ከመድ በለ ፀጉሪ ዓዲልዎ ጎተና ድሞ
1: ወይ ኣዳኒ ከም ጌርክ ንባሞይ ተስተማሰላ ዘይዝናትክን ሲ ጭራ ፈረስ እንዳሉ ዝመስል
0: ኣይ ተዛሪበልክን ዲኸ ናተይ ደኣ ሊፉ እኳ ዚኣኽላ ጭራ ፈረስካ ኢልክናኒ ሕዝናትክ እንዳላ
1: ኣይትኸሪ ኣባሙ ዘይክፃወተክን ኢለ የ ዝኸሪየክ ንድሕር ኮይኑ ዶ ገድፎ
0: ናተይ ሲ ከምዚ ሕማቅ ግራት ቃድራ ኮይኑ እዩ ግዳ ክሓተክን እዚ ወዲያ ድማ ሲ ዓይንክ ደመላልክን
1: ዋ እንታይ ሕቶ ዳ ክና ንፅኽናለ
0: ኣጆኹን እዚኣ ተመሊስክና ዕትሮ ይባዕለ ይጠውክስከማ
1: ዎ ብጃኽና ድነይ እንድዒ ገሰጥ ሞ ምስ ሰናይ ትዕጉስቱ እንታይ ክወፀ እዩ
0: ንእሽቶ ስላትክን ቆብል ድየ ዘብለክን
1: ጎልያዳኞ እዚ ዋዛ ጌርካ ጉጢያ ሕደጎ
0: በላይ ትኸሪ እያ
2: ኣነስ ኮንዶኾኒ ኢለ
3: ጣልባይ ወለሎ ፀዓየለይተሎ ፀዓየለይተሎ ፀባሓን ራኢኻ ትሕቆን ዘለኻ ብምራን ማሕላኻ ትውቃዕ ዘለኻ ፀዓየለይተሎ ፀዓየለይተሎ
4: ቀሪብክ ዶ
5: እዎ ቀሪብ እዩ
4: በምስከ ከይስም በኣኪ መርኣይ ቤ ክርኢ ብል እዩ ክሰልኒ ዘመደዩ ንዕሞኡ ዝማሕቆና ውርዳ ብል እዮ ካብቲ ብራሕ እንዳቦ ክዳኘ ክተብፅሑ ኣሎም ሰምዑ እንደለኺ
5: እወ
4: ካብዚ ብራሕ ሲ እንዳቦ ክዳኘ ክተብፅሑ ኣሎም ገለ መውሓጥ እንተኾኖ
5: ሓራይ
4: ሰሚዒኽኒዶ
5: እወ
4: ሓራይ ዘጓል ይዕብየለይ ይዕብየለይ ዘጓል ጨለ

0: እንትን ኣዲነይ ካንዲ ክንዝዓንተዎ ዝበል ክኾን ምንጋር ኣብኽናኒ
1: ዋይ ኣዲነይ መቸም ነዛ ዘረቦ ማዓንጣ ክንከተውፅእ ኣደልያ
0: እሞ ብሓቂ ካብዛ ብማግባዝ ዓድስ ባህዝብለክ ንሄልቦን ማለት ድዩ
1: ንዓኸም ባህዝብለክ ንድሕራሃል ሃዮ ዶ ነገራና
0: ኣንትን ኣነ ድኣታይ ምዃነ ገስጥ ክረኽቦ ከለኹ ሕጉስ ሰ ዝብል
1: እዎ ሳንዳይ ፍራሓይ ሞተ ተባዓይ ሞተ ላንጋ ላንጋ ሞተ ድ ዝተባሃለ ሓዲግከ ይተርፋ ንሓደ ፍተዋ ንኣና ይግዳእ
0: ኣንቱም ዳዳኛው ዳዳኛው
2: መሪክት
0: ኣነ ዘመደ እየ
3: ዋይ ኣቲ ሰብሪኦ ተው ይፀኒሕኺ
0: ኣነወ ኣይዝረኩም ከልቦኹም እንዲ ድፍዕ ኣቢለይ ዘንፀባይ
3: ወይ ሓውተይ እሞ ድሓንዲኺ
0: ድሓኒ ናብ ክዳኒ ድኣ ዘብሰሰለ ይገድል እንከ በለ እዚ ኣደይ ሂባትክን በለለይ ነደይ ትርፈ
3: ኣራ

0: ተኸዩን ኢልካስ ብንወዲና ዘለና
1: ሕራይ ተዘኪሮ የስ ክማልእ ድሓን ዛጓሊ እቶም ጥራይ ገዛኺ ነቲ ብዕራይ ካ ሳዕሪ ጥሚ ኢኺ ሕራይ ዛጓሊ
2: ኣቦ ሕጂ ከግንቦ ተሰናኣቲና መና ብዕሪ ኢናክልምን በቂ ዓመት መፀ ልመና
3: ሰግድ ወደይ ከምኡ ጌርካ ንውሽጢ ኸይትንካዮ

0: ታይ ስኢና ዋላ ናሕና ንብሎም ኣብ ደንበና ዕቦም ዘብልቑ ይሃልውና እምበር ሳላ ሓያወት ዓድና ጾም ናይ ሓደርና ሕጂ ከዓ እናሃለካ ደማስ እቶም ክልተ ፅምዲ ውሰድዎም ኢና ኣሎ ኣመራርሕና ክንደፍነሎም ኢና
1: እዋይ ንድኽነት ኣሜን ኢልካ ምቕባል ኣንታ ሓጋይ ምሉእ ማእሰ ካብ ተማምቕ ግዳ ውፅእ ኢልኩም ሸቃቂትኩም ሓደ ፅምዲ ብዕራይ ዘይተጥር እዩ
0: ኣቲ እንታይ ዘርብ እዩ ክዛርብ ዘለ ካንልባኻ ዘንፍር ጥራሕ ዘርባቂ ወይ ስዕጂ ኣብዕሩ ክንኮነልግ ንስኻ ከዓ ዝበልኩካ ጥራሕ ግበር መሳሪ ዓዳ ኣልዎ ኣሎ ኣነ ካብ ሓንቢር ጥቕላላ ኣጥመኒ ክብሎ ከይ

0: ሰግ ሰምዓኒ ደለኻ ኣነ ዋላ ድኣ ካብ ማህፀና ኣይተውፅኡ እምበር ከመዲኹም ኣረ ልዕሊ ድኹም ኮይነ የዕብየኩም ግና ካዕመየካ ከለኹ ከም ኣቦካ ተመፅኢትካ ክትነብር ወይ እውን ዳለመንካ ክትከይድ ኣይኮነን
1: ከይድካ ናይ ኣሰቡት ስራሕ
0: ሰብኣይ ትገብሮ ግበር ብለካ ምስ ድኽነት ምንባር ኣክል ሃይ ሕጂ ሃይ ክድ ገደ ግበር
2: ለካ ተርፈ
0: ኣንቲ መንዕብይዎም ክብል እዮም

0: አታቦየ ብዕላይ ዳግም መሰስ 5000 ብር ተሸጡ። ደርሆና ክንዲ ሸጥኹ
1: እንታ ሳይ ወደ እዚ ደርሆና ዶ ክንዲ ብዕላይ ዳግም ኣስኸው
0: ርዮ በክት ብኮምዕት ይቦይ ርዮ ኩሉ ክኾነ ዝሰምዕ መሬት ከፍንክር እዩ ዘብላ
1: እሞ ክንደይ ከውፅ እዩ
0: እዚ ዋ ረየ ረየ ረየ ብታ

0: ኣንቲ ፍታው እቶም ክልተ ፅምዲ ንዳኘው ሰዶም ኢለ ኣለኹ ቆልዓ እንተልኢኹ ሲፈሊኸሃቦም በልየቱ ቆልዓ
1: ኣድዩኹም ዶ
0: ወወ እቶም ክልተ ፅምዲ ናኘው ሰዶም ኢለ ኣለኹ ቆልዓ እንተልኢኹ ሲፈሊኸሃቦም በልየቱ ቆልዓ ችላ
1: ሓራይ ግሩም ጌርኩም እምበር መስኪና ይዞም ዳኘው ሲ ብኣመሆፍቲ መገዲ ጠጠው ጠጠው ክብሉ ምስ ርኢኹዎም ሲ ኣይ እዚ ህብደይንካ ግልብጥ በለኒ
0: ኣንቲ እታ ሰበይት እያ ኳኺቶ ኮይናቶ ዘላ ኢሎማ
1: እንታይ ኢልኩ
0: ሰበይት እያ ኳኺቶ ኮይናቶ ዘላ ኢሎማ
1: እንታ ኮይነ ኢላ ዳ ኳኺቶ ኮይናቶ
2: እንታይ ሞ ፈሊጠ
0: ከም ግምተይ እኳ ከም ሰብካ ዘይፀመድካ ይመስለኒ
1: ዋይ ዋይ ዘን ርግምቲ ትርፈ ወይ ዘን ሕስምቲ ኣንቱ ሲኖም እምበር ፈትዮም ዶ መሲልዎን እዩ ወይ ዘን ሸኦል ንዕ እንግዳ ሰብ ቀቢለን ምስኦም ፅምድ ደ የብልዎ
2: ክልበል ንደቀስ ችላዋ ብሩክለይ ትግበረልና እንታ ሎ ምስ ደገ ያ ክትሕድረኒ ኣንተ ክረብ ኖቲ
1: ትሪኹም ደልኩ
2: ቀረብለ ይብለክዋ ችላ
1: ራይ
2: ክደኒ ንበሊ ካልእ ወዒ
1: ስ

0: ክርፈ ፅባዕ ንጌና ክንወፍርና እሞ እቲ ዘረቆፂርካ ይሕደሪ
1: ወይለክ ኣንቱ እንታይ ዘረብኢኹም ትዛረብ ዘለኹ እተን ድነበራ ብኣምሆ ነጋጊ ፈጢሒነየን ኣብ ከብዱ ክመጥ ይኹመን ካበይ ምፅኤ ድኣ ዘርእ ወዲ ዘርኢ ዝቆፃፀርኩ
0: እንታይ ኢና ንገብሩ ኣብ ውዑር ረኺብና እዚ ሕጂ ከዓ ዘርኢ በሊ ድሓ ዋላ ሓንሸሎ ይኹና ቆፅርልና እሞ እዝግሄር ይፈልጥ
1: ሕውሳዊ እዝግሄር ኣን ሕመቅካ እንተተረፈካሲ እዝግሄር ዋ ኣይግዳ ተኸኢልኩም ክስኩዕለይ

0: አትም ዳኛ ወይ በሉ እስከ እንኳ አቁለሎ እምበር ከብድኻ ማሕረሻኣት ይካ ደኣ ዋይ ወይ ሕሱም ምርኣይ ወይ ሕሱም ምርኣይ በሉ እስከ ቁስልኹም ቁስሊ ከልቢ ግበሮ ፈጣሪ ከዓ እታ ድኽነትኩም ርኣየ ልኩም እምበር ፈጣሪ ንበሎ ደኣ እንታይ ይግበር ኮይኑ ሓሲብዎ
1: ኣክኸ ዝሓፍተ ፍቓድ ኣምላኽ ሰብ ኩሉ ምኽኣል ጥራሕ እዩ
0: ወይ
1: ንዓኻትኩም ጥራሕ ካብ ስራሕ ኣባኺሮኩም እምበር
0: እንታይ ኹም ዳልኩም
1: ንዓኹም ካብ ስራሕ ኣባኺሮኩም ዳኣ እምበር
0: ኣንቱም ዳኞ ተዛሪበልኩም ዲኹም እቲ ሓጎስኩም ሓጎስና እቲ ሓዘንኩም ከዓ ሓዘንና ደይኮነን ኣብ ዑር በኺሮም ኢልኩም ሲ ክንዲዚ ክትዛረቡ ተስተማስሉ ዋይ ነውሪ ነውሪ ኣነ ሰሚዐልኩም ካልእ ሰብ እኳ ከይሰምዓኩም
1: ደይስ ክፍታ እዩ ዘዛርበን ደሎ
0: ዳሓንዳኛ ወይ ደሰክፍ የብልኩም ደሰክፍ የብልኩምን ሰበድ ኣለዋቶን ትርፈ ኸ ትርፈ ኣንትን ትርፈ በላስከ ከይደ ከይደ ትርፈ እንኳዕ ፈጣሪ ይቕለለልና ከይደ ካብቲ ሽንትላም ግርሚ ሞ ንጎ ንጎ ሕፅብ ኣብሎኦም ይኽን ወስሊ ከዓ ሓዋያ እዩ እንከይ ዳኛ ወይ ክንመፅ ኢና ፈጣሪ ምሳኹም ኹን ኣየየ

0: እስከበሉ ጽምን በሉ። አይ አይ ሕመቅ ስንኹም ንኽስ ስንኹም ኣቐንዘው ግርማ ማኽነታ
1: መልዐጓለ ኣነ ቦኺ ሰሲዐ ካብ መዛኑ ክትሪፈ ክፅኒሐ እዩ ሕጂ ግን ከም ስለክደል እዩ መልዕጓለ እዚ ገዛና ከዓ ትርእዮ ኣለኺ ንጓልካ ደሊና እናበሉ ወራግፅ መትና ኣለና
2: እንታ ቦ እንታይ ኢኻ ትዛረብ ዘለኻ ንዓኻ እኳ ኣካባቢ ዘየምፀኻስ ብዛዕባ ይሕስበካ
1: ሕ መልዕጓለ ከምኡ ትበል ከምኡ ትበል ዛጓለ እዩ ኣነ ዕድለይ ኮይኑ ኣሚነይ ኣምላኽ ሕድግኒ እዩ ንስኺ ግን ዕድል ክኸይስበር ዛጓለይ ሕጂ ዕድሚ ጓል ከዓ ኣሎ እናበልካ እየ ዝዕዘር
2: ዎ እንታ ቦበጃ ከይተሃውኸኒ መርዓ ድኣ ናበይ ከብለኒ ኢሉ
1: ንትቆልዓ
3: ሒሳየ ወደይ ኣቦይ
4: ገሰጥካ ንምልዕ ሓፍተ ከባቢ ንክፃወተላ ኢሉ ነይሩ እዩ
1: እንታይ እንታይ ክፃወተላ
4: እንድ ንዓይኳ ሕንቆ ይፃወተሉ ዝውዕል
1: እሞ ይህበካ ነ ተፃወታ ኒ ካደ ትብሎ ሃላይ ሃላይ ርኢካ ንክፃወተልካ ውዒሉ እንታይ ምስ በልካ ኢኻ ከም ኢልካ
4: ስቕ ኢሉ ከለኹ
1: ሓዚ ወደ ኢልሓን ሕረቕ ሕረቕ ኣይትበል በዕለ ጎንሐ ሃታ ቆልዓ ስኢልካ ወስወስከ ይትብል
5: እንዳ ተካል ሰብኣይ ካብ ጭበጥ ኢልካ ንሪ
6: ስኻ ዝወደይ ድኻ ገና ወረ ተቐሊልካ ብጉድጓድ ምእታ ኣሎ ንሓንደ ግዳ እዛ ግራ ትቆጥቁጣ ኣብዚ ሳልስቲ ንደማስ ባሕራያ ጥበልና ክብል
5: ኣቦ ኣነ ጥዕመንን እዩ ኣብ ሩባ ዓድና ሓልኩ ክገጥም ተዓዲመ ኣለኹ እዘይ ከይድዮም ካብ ፈሪሕ ዝተረፍኩ ክመስሎም
6: እዩ ካብ ማሕረሲ ዕርኮ መሪፅካ ድሓ ንስኻ ዝወደ እንታይ ገዲሽካ ድሓ
5: እንታይ

0: ክዛረበ ካብል ሞ ይርስዖ
1: ሓምቢር እንታይ ነይሩ
0: ኣንታ ሳየ ወደየ እዞም በዓል ገስጥ ንህልካ ንሓብትኻ ሃበና ንምሉዕ ሓብትኻ ሃበና ከነፃወታ እንዳበሉ ጨርቁን ኣለዉ ሕጂ ከዓ ንሱ ከዓ ንህልካ ብጥሪኣ ከምታ ዘላ ኣታምፂለይ ሕጂ ዘረባ ዓድና ካብ መን ብዘየገድስ መልኩዕ እንዳቀየረ ስለ ዝንዛሕሲ ነውሪ እዩ ከምኡ ይትበሉ ክትብሎም ይለካ እየ

0: እንትና ዲነይ ለንቅነስ ምስ ምልዖ ተረኺብኩሎ ትፈልጣ?
1: ኣይ ለንቅነሲ ዋላ እኳ ገጢመናን ይፈልጣን።
0: ኣነስ በላ ኣቕሪበ ካብቶም ኣጓዝ ዓዲባህ ዝብለክ እንተሎ እንተበልኳስ ሓሲባ ክነግረክን እኳ የላትኒ
1: ወይ ለክ ክስቶ ንምባል ደኣ እንታይ ምሕሳብ ኣድልይወይ?
0: እዚ እንስ ልበናይ ትርከብኒያ ንስኹን እኳ ትሕሻ ንበር ሰንሱ ጉብጥሽ ዮን ጉብጥሽ።
1: እንታይ ደኣኸ ክትመርዓዋ ትሓስባ ኣለኽን ዲኽን ኣጓዛ ማዕዲኽን
0: ኣንቲ ንቃሕ ደኣ ቤ ክሳኣኒ ኢሉ ላዕ ክንከብልኹ ዶ?
1: ኣይ ኣነሲ ሓሲበሉ ግዲ ዘይፈልጥ ኮይነ ጠላሕ ድብለኒ እኳ ብለይ ኣትና ዲነይ ንኣኻ ክበላኽንከ ኢሉ
2: ተቆልፋይ ቤን ምፅናሕካ ዳኣልካ
3: ኣብታሓም ድርሓ ወይ እዛ ጓልካሲ ሕፂኻያ ዶኹም ትኸውን ገለ ፈቶብቲ ስካሕተ ዘለና ኢሎም ንኤኮ መፅካ
2: እንተቆልፋይ ሓወይ ወይ ዳ ከምቲ ንብሩ ወግዒል በስናየ ንበሪ ሓቂኻ ምስ ደማስ ቓል እምነት ተኣታቲና ኣለና ቃል ከዓ ቃል እዩ እምበር ፅቡቕ ሓሳብ ባ ነይሩ
3: ፅቡቕ ኣለካ ደማስ ዘይሓውና እዩ
2: ወይ ወይ
3: በል ሕጂ ዝዋሳተፍ ደጎል ኣለኒ እሞ ክገድፈካ
2: ኣይ ኣንታ ቁልፋይ ሓወይ ሞ ቡሰቲኻ ዘይትኸይዳ ብደውካ
3: ዳሓንዳሓንዳሓንቢ ከለኹ
2: ብሓንሳብ ደይሰቲ

Christmas time.

Bring it up.

0: ሃየ ኣስለጥኩም ዶ
1: እወ እንታይ ደኣ ዓቕምና ጌርና ውዒልና
0: በርስ ቅድሓን ኣምላኽካ ኣይፍርየሉ ምስቲ
1: እወ እንታይ ደኣ እዚ ማይ ድፍእ ድፍእ እንተቢሉ ስ የግዲ እቲ ኣልባኸ ፅቡቅ ጠስሚ ደውፃል ክሎ
0: እወ ድሓን እዩ ድሓን እዩ
1: መስሓቆም ክዮ ከዓ ንዳኛው ሒዘሎ ኸይድ ንዳኛው ሒዘሎ ኸይድ መስሓቆም ክዮ
0: ሕራይ ግር
1: እወ
0: ሕራይ
1: ካብቲ ጠስሚ ከዓ ክልተ ኣብ ስንቲ ዶኾን ግበርለ ይኽ
0: ክልተ ኣብ ስንቲ ሕራይ ግር
1: እሞ
0: ቡን ዶ ክገብር
1: ድሓን ድሓን ቡንስንፅናሓለ እዚኣ ተኣኽለኒ
0: ሕራይ በሉ ፀኹ ፀኹ ስኪ ፀኹ

0: ኣብቲ ምሉዕ ጓል
1: ቅስን ክብል ግዳና ዘረባ ኢደ ትሰምዐኒ
2: ኣንተ ኣቦ ንዓይ ክኣቦ መስምዓኒ ንኣኻ እኳ ኣካብ ዘየ ምፀኻስ ኣብዛ ፅምዎ ገዛ እንታይ ክኸውን ይኸትለን ዘለኻ
1: ኣንተ ምልዕ ጓላይ ድሓንኩም እንደይ ትበል ኣነ ናተይ ባዕለይ ኣለኹዎ ንዓኸ ግን ከም ስለኪ ደማስ እውን ንወድዎ ሳቢልለይ ኣሎ
2: ምስ ውሽጢ ሓሲበ ክነግረካ እየ
1: ኣንቲ ቆልዓ እዚ ክሓሲበ ክሓሲበ ተብዝሕ እየ ዘለኺ ጣቋ ዘለዎ እዩ ስምዒ ዕድል ድበሃል ሓንሳብ እዩ ድሓርካ ኮ ባዕለ ደኺ ካባኸ ዝንእሳ እያ ተመርዐ
3: ሕራ ብል ዛ ጓል ማርያም ስማዕ ዋ
4: ኣቦ ክምርዕ ደለ
1: ጥሕንካ ተመርዐ
4: መኽሊ ባህብን ጥሕነ ክምርዕ
1: ተቆልዓ ዘይትምሕረኒ ክበካ
4: ሃበና
5: ወይ ጉድ ክምርዐ ደለልካ ከ ዘረባ ኣሎ
4: ምርዕ ሃፍተ ጣሓናባ
2: ክት ዕንጃል
1: ኣታ ተመሪዒኻ ዝታጓል ሰብ እንታይ ኢኻ ትገብራ ከመይ ጌርካ ኢኻ ተናብራ
4: ደርሆ ምሻለኒ
1: ነደርሆ እንታይ ክትፀምዶ ትሓርሶ
4: እንቋሸ
6: ኣንጉትሰቕ

0: ብቐዳም ማይ ምስ በእሳናይ ምልዖ ንሩባ እንዳወረና ኣጉባ ዝዓዲ ሕልኩ ክፃወት ፍቲ ማዕዶ ኮይና ርእናዮ ምዚ እቲዝወድያ ደማስክለይ ክሕይል ንኩሎም ኳይ ድርይ ድርይ ኣቢልዎ
1: እሱ እንታይ ተደሪሩ ዝሓድር ዘሎ ማዓርን ጠስምን ጮማን ዝሕላን ለይትን ቀትሪ እንዳደስቆዳ ወረገና ደቀኸና ክውድእ ኣለና እዩ ኣንቲ ኣንቲ ተንከብቶም እኳ ካነዚ ምድሪ ክድን እናቢለኖ እቲ ኣብየት ከቕናኣካ ዋይ ዓኒ ኣይወነዚአንሲ ጉልሓይ መፅያ ልሕስ ተተብለን
0: ኣይ ናይ ከምኡ ደልክዮ ኸ እዋ ክተርር ወረተን መሓሲኣቶም ኣብዚ ማክሪሞዳ ደባ ተካልና ትዕበና ኣሎ እግረን ክሰብረኒ
1: ወይለክ በልየን እንደመኸሽሕ እየን ነዛ ትሕቶ ዘሊክሉ ግና ንዕሞ እቲ ሃላይ ወደን ኮይርአኪ ጥንቅቕ እንዳበልኪ እንተዘይ ኮነ በልየን እግሪ እግረን እግሪ እግረን ዝበርየን ውድእ ኣብልየን
2: ትርፈድ ክዛብ ዓክ የ ፀኒዐ ብቕነ ተባዓትኪ ተንኮል ተኸልክልክ ትኸድ ኣለኺ ኣቲ ኣቲ ቁርባይ ስቆረክ ንዲ ንሶም ዶይኮኑ ካብ ዝበልዖ ንሰትይዎን ንጎንጎ ዝቑሓ እንዳብሉ ዘምፅልና ደሎ
3: ወይ ኣነ ዳኛው ኣነ መፃወጢ ቆልዓን ሰበይትን ኮይነ ነዛ ቆልዓ መገዲ ክተትሕዝያ ዘለኽ ዳ እምበር ናይ ናት ክዝዛሓን ግዜ ኣለዎ
1: ኣንቱ ነዚ ናይ ጠቅም ልላሕ ማጨባ ዲኹም ሓቂ እንተልይዎም ዳ ሓንቲ ርሒ ወይ ከዓ ክልተ መላእታጣል ደየምፅልኩም ወ
3: ዳሓን ክንረአ ኢና
4: ሰምሕቲ ወዲዮም

0: ኣንተ ሩታ ፈታው ንዓ ክንደ
1: ኣዲህኹምዶ
0: እወወ ንዓ መቕረብኒ ናይ እስኪ
1: እንታይ ኹምደልኩም
0: ኣንቲ ከባብቲ ርእሲ ከምዚ ቕሚጦ ትኹምር ዮ ሲ ኣብ እዝኒ ከደተእትውዮ ገለ እንተሓሸክብለኪ
1: ነየን የኽእትዎ
0: ነቲ ልኻይ ኣብ እዝኒ ክግበር እዮ ክሓሸክብለክ ኣለኹዋ
1: ነዚ ልኻይ ዲኹ
0: ወ
1: ሓቁኹ
0: ስምዕባ
1: የ
0: እዛ ጓል ሓምቢር እዛ ጓል ሓምቢር ስ ኸመይ ትግምግም እያ
1: መ ሙልዖ
0: ወ
1: ሙልዖ ድኣ ሕፃባ ርስተ ምጫራ ቆልዓ እንተሳዕስዐት የምሕረላ እንተለመፀት የጥዕመላ ኦ ከመይ ዝበለት ዋሓለ ድምፃ እኳ ደይስማዕ
0: እሞ ኹና እትወሉ ዶ ነዚ ቆልዓ
1: እንታይ ኢልኩም
0: ክነምስሎ ዶ ነዚ ቆልዓ ምስ ምልዖ ብለኪ
1: ሓራይ ግርም ግርም ግርማ ኣነ ድኣ ሕጓስ ወሸነ እዛ ብርክቲ ቆልዓ እዛ ምድሪ ቤተይ ኣትያ እዛ ድንበይ ረጊፃሲ ሕጓስ እንታይ ድበለ ብሽራት እዩ
0: ወዓይት ኣቲ ሰበይቲ
1: እንቱ
0: ዘይሰምዑ ክተስምዐልና ኣይ ናይ ድሓስኪ ጭብጥለክ እዩ ገልዳ
1: ካብ ብሓደ ኣፈይቲ እዚ ኣፈይ ቀርቂርኩም ክትቀህል
0: ወስምበልዋ
1: ራ ይበሉ
0: ሃግዳ እየ እዚ እናኮ ሸላ
2: ኩርባብያ እናተፃወት ናይ ሰግድዎ ቀይዎ
3: እመንሳየ ነቲ ሸምበል ወደይ እታ ስኻ ከዓ ምካደይ ትፈልጥ እታ ተጉሂ እንዲሃ ፈጢርካታ እታ ትውስግናዓ

0: እንትናዲነ ብቐዳማይስ ነታ ምልዑ ርኢኽና ዶ ምስ በለት ሃማን ቀልማ ተዓዚሩ
1: ሓደ ስቃሒልዋ ኣሎ እንታይ ግድኽን ወረ ነዞም ጠላሕ ድብሉና ከይተቐድመና ንዓ ሂብዋ ነ ፀጉሪ ርእሱ ኮ መደብደቡ ህድመኮ እዩ
0: ኣንተን ኣነስ ወረ ከይትኩርያ ለየለ እምበር ነዚ ገስጥሓውን ኮ ውድቅ የ ዝብለሉ ዝልበ
1: ወይ ለከ እንዲዒ እስኸሞ ፈቲክ እንዶህሉ
0: እንትናይ ትሕፍራና ኣንዶ ኣሽሙር ጌይርክንግዳ ዘይተብኳኣሉ ሳንዳኸን ዘይኮንኩን እየ
1: ኣይ ኣዲነ እዚኣስ ክትከብደኒያ
0: ኣንትና ጆኹን ዘይነበረ ድሞ ሽማግለ ክሰድድ ኮይነ
1: ኣንትና ብቲዋዛኻ ንዕልል ከለና እሞ ገስጥሓ ወይ ኣነ ዝምርዓዋ ኣብ ዝባና ዝሕዘል ጨጉር ርእሳ እዩ ዝብል
0: እየ ኣነ ክቆር ትጨክ ንዴ ድሓር ከኣስ ክሳብ መርዓብዛ እናተይ ስብ ዝባነ ክሕዘል ንድዩ
1: ኣይ ኣዲነ ናትክ ናይ ውዳእን እዩ ንኸይደስ ከበላ
2: ኣንታ ርጉም ቆልዕ ደይ ገባረ ግብሪ እንታ ገይርካ ኸነት ወዲ ሓንቢር ኢዱ ዝሰበርካዮ ሰብኣይ ተረኺብለይ ሲ ንሳየ ምስኪን
3: ደፍና እስኪ
2: ኣይ
4: ኣንታ ቆልዓ እዚ ናብ ካናብ ግራጭ ትወካ ደል ኣንታ ንዓይ ዘይትርኢ እንታይ በዲለካ እንታይ ገይረካ ኣቦኸ ዓዲ ውዒል ኮይነ ሲ እዚ ዝሓገዝካ ድሓን ትረ ንደማ ስሒዝክዮ ናብቲ ገዛ ኺዲ ከድክ ድማ እንታይ ከም ዝብሉ ክስምዐዮም ይኽ
2: እንታይ ዳ ክገብር ክኸይድ እየ እምበር እንታይ ዳ ክገብር የክየ
5: ኣንተ ምሉዕ ብቐሙ ዘይሓሰብኮን ሳይ ኢዱ ሰይረ እዮ
6: ሰግድ ካብዞም ኩሎም ስዩሓወይ ዘምርፀካ ግን እንታይ እዩ
5: ትርጉም ሰይጣን
6: ግርም እባ ንባዕልኻ ሰይጣን ስን ሰይጣን ምጥቋም ድሓን ማእገር ዘይብሉ እንዲኹም ርኢኹምሞ ነዚ ሓወይ ኣግባ ዝዓድና ፀባዓ ጎሰቲኹም ፊዕፊዕ ኢልኩም ፀጊብኩም
5: ምልዖ ወዳ ነዮን ትርፈ ፈጣሪ ዝፈርሖ የብለይ ሰብኣይ ዝኾነኻ ፊንፊታ ኣምፅዮ ኪድ
6: ሓቅኻ ክንዲ ተጋጊስ ትፍክረለይካ ኣለኻ ድሓን ኣንዳኣሙ ኮፍ ኢለ ሸይ እንታይ ክብለካ ኢለ ሓያል ፍጠረልካ ካብኡ ሓሊፈ ድብለካ ብለይ
5: ኣንቲ ጓል ኣፍካ ኣድብ ኣበይ ሞ ምልዖ እንዲ ክኾንኪ ካልእ ኸውን ነይሮ ስልዕ ስልዕ መበልኩዎ

0: ዋይ ኣቱማይ ኣደማስ ናባኹም ደዳ ክመፅእ ፀኒሐ ወፊሮም ኣለዉ ምስ በሉ ንስ ልብልበይ እንዳ ልኩ መፅእ
1: ይህ እንታይ ተረኺቡ ኣይዳሓንን እንዳኛው
0: ኣንቱም ናቱስ ክኢልና እዮ ነርና ንሃልኩም እምበር ካልእ ፀገም ረኺበ እትርጉም ወደም ነቲ ወዲ ሓንቢር ኢሉ ሰይርዎ ባህል ኣሎ
1: ዋዕ ወ እንታይ ትብል እንቲ ወይ ተካል ስማዕ ኣረ በቃ ሓምሸሽ
0: ጉዳም እዩ ጉዳም ነታ ዝነበረት ንፀገምሲ መጣልያ ወሲ ክንንህልኩ እሞ ሕጂሲ
1: ደሓን ደሓን ገዛ እሞ ሓሊፍኩ ፅንሐኒ ፅኒሕ ለባዕለይ ክዳሃየክየ
0: ከምኡ ዶ ሓይድ
1: ወ

0: ኣቦ እቲ ወዲ ኣዳኛው ሲ ከመይ ዘለ ፅጋብ ሰንጢቕዎ ኣብ መንገዲ ረኺቡስ ሰብኣይ ዝኾነ ፊት ንፊት ኣምፅለ እኳ ኢልኒ
1: እምበኣር ንሕና ካብ ኣፍና ናብ ጭሕምና ኮይንና ሱቕ እንተበልና ሲ ሰብኣይ ዝኾነ ምፅለ ይልክኻ ድሓ ንሕና ዳ ደይ ንዳኛው ርኢና እምበሪ ኣደን ወዲ ዳ ከነ እንዲ ዝግብኦም ነይሩ
0: ካብዚ ሓወይሲ ንሕሱም ፀላኢ ኻ ዘይትምነዩ መባእ ዝተኸለ ባንግበረልካ ክበሃሲ ሓቂ እዩ
1: ሓቂ ክዛባለይ ሓቂ ሓቂ ከምልዕ ጓለ ኣደን ወዲ ዳ ደይሓተለ ዓዲ እዮ ስምዐ ባ ምልዕ ጓለ እቲ ብቐዳማይ ዝበልኩ ክሓሲብ ኩሉ ዶ ደማስ ንወዱ ዓይነ ውዲቕልኪ ዘሎ ነቲ ወዲ ሽልል ኣብል እዮ
0: እንታ ቦ ቅጫ ቅጭቅጭካ ክትበልዕ ሲ ገዲፈካ ክምርዖ
1: ወይ ጉድ ንሓንዳሓዛ ጓለ እኽሊ ጥራይ ይረኸብ እምበር ስርንቕ እኳ ይብል
2: እንግዳ እንክለባል እዩ ስዛ ጓለ

0: الكاس زملاء
1: በልስኪ ድሓን ኢድካ ምልኣልካ ተኣልባኻ ሽያኽ ዓዲኣ እሞ መሊኣ ትፍሰስ ደንበኻ ክኣሰስን
2: ኣሜን ኣሜን ሓንቢር ሓወይ ኣብ ሓደ ዓዲ ኮይና እቲ ክንገብሮ ዝግባአና ነገርና ከይተሓናገርካ መዓስገር ዝእዋን ትርር እዋን እዩ እዞም ቆልዑካ ሕማቕ ጓኒፍዎም ድሓን ዶ ኮይኑ ሳየ
1: ንድሓን እዩ ንድሓን እዩ
3: ሓንቢር ሓቂ ሓይሽ እቲ ቆልዓ ምልስ ምልስ ኢልና ክንሪኦ ግባእ እንተኾነ ሰብኣይ ከምዛ ትርእይዎም ዓዲ ውዒል ኮይኖም አንታ ኣነ ረኺበየ ዘለኹ እኳ ገዛኻ ጥሩሑ ተኮይኑ ኢትካ ንድሕር ዘይመልኣልካ ከዓ ደይ ዓወን ዓወን ኢኻ ትብል ዓወን ዓወን ኢለሲ እንታይ ከም ዝገብር ጠፊእኒ ሕጂ እኳ ሳላ እያ ደማስ
1: ኣንተ ድርፈ ሰብ እኮ ካብ ፍትፍቱ ፊቱ እዩ ንሕና ከዓ ካባኹማ ይንደሊና የግዳስ እዚ ቆልዓ ድሓ ንዶ ኮይኑ እንተበልኩምና እኽል እዩ ግና ወድኸ ሕጂ እውን ቅልፅሙ ገቲሩ እዩ ዝኸይድ ዘሎ ሕሉፍ ሓሊፉ ንምልዖ ጓለይ ኣንጋዕዲ ኢላ ኣሎ እንታይ ግበር እዩ ዝብለና ዘሎ ምንታይ ኢና ውዒልና እስኹም ከዓ ገብዘይትብልዎ
3: ኣንቱም ሰባት

0: ደይሲ ትጥምያቶም እንድኽነትን ደይፀሩ ኮይኖም እዮም እምበሪ እንታይ ከ ክንደዚ ዝኸውን ሓፍሓፍ ኣድልይዎም እዩ ግን ኣብ ነብሶም ድኽነቶም ኣይፀሩን እዮም
1: እሞ ንሳየ ንሳየ ወቂዑሲ ዝራብዕ ዘግርዐ መሲልዎ እንተደልዩ ይኽድ ንደብትርባ ዓድና ኣውደ የለውን ኣብርከም ዘተንፍሱ ግባል
2: ድሓን ሓንቢር ሓወይ ዋ ንሕና ካብ ሓንቲ ጥብ ሰቲና ጓጉድን ኣልባም ኮይና ዝዓበና ኢና ደጊም ዳኛዋ ኣብ ንእዲ ኮይኑ ተቐንዚ እዩ ንስኻ ከዓ ኩሉ ምሽጢካ ጌርካ ውሓጦ ካሓሳንላ እዛ ናይ ትበል ናይቲ ቆልዓ እንተኾነ ከዓ ድሓን በዓልና ክንምዕዶ ኢና ደዛ ዓድመ ንእስነት ስግር ዘይበላ ኮይኑ እዩ በሬ ኣይ በዕሉ ዘፊሉ ጎልፎን ድዩ
1: ኣንታ ደማት ሰብ ኮኑ ሰብ ኣይፈርሖን እዩ ግን ይከባበር ከምቲ ዝበልካዮ መርፍእን ፈትሉን ኮንካ ተለቃቂብካ ትኸይድ ዋ እቲ ዝግበር መዓስ ጠፊእና ግን ኩሉ ንሒፍናዮ ሱቕ ኢልና
2: እቲ ንኩላና ዝሓይሽ መንገዲ ከዓ ከምኡ እዩ ሓንቢር ሓወይ ትርፈ ከዓ ሓንቢር ዝተዛረበሲ ካብ ክቱር ሕርቃን ይዛረብ ዘሎ ንኩሉ ዕሽልካ ምሕላፉ እዩ ንስኩ ከዓ ንጎንጎ ማዓድ እዮ ዋ ዓገበል እዮ ዝቆልዓ ቆልዓ መማዓድ እዩ
3: ድሓ መቡንዶ ክንገብር
2: ድሓ ግብር ኣቢልና ምልስ ክንብልና መፂና እንበሪ ካል መዓልቲ ባሓደ ኣለና
3: ሓንጀራ በሊዖም በሎ ክትኮን ፅንሕ
2: ኣብ ገዛ ንዲና ፀኒሕና
3: ዋዕ

0: ርእሲ ትወዳይ
1: ኦሆይ
0: ሰምዓኒ ደለኻ
1: ሰምዓ ክሎ ክዘን
0: እዛ ሙልዖ ጓለቦኻ ሓንቢርሲ ገለ ዶ ኮን ጠላሓይ ትብለካ
1: ጠላሕ ዳበይ ክሳኒ
0: ሳኣኒ ናይ መን ሳኣኒ ይኸደልካ
1: ወይ ኣደ ጠላሕ ዳበይ ክሳኣኒ የደልኩኺ
0: ናትካ ሳኣኒ
1: ጠላሕ ዳበይ ክሳኣልዎ ጠላሕ ትብለካ ያ የደልኩኺ
0: ግርም ዝወደይ ግርም ከምኡ ተኾን ከስሓቅኻ ምሰቦኻ ውን ብቐዳማይ ከምኡ ኢና መኺርና እሞ እዛ ወይፈን ሙልዖ ካብዛ ገዛና ሰተት ኣይነብላን ኢና

0: ኣብ ኻዶ
1: ሰግድ ሓወይ ንንፃወት ኢና ነርና
0: እንታይ ትገብር ኣለኻ ኣብዙ
1: ፀባ ዳቤ ድማ ሰሰትን ዝውዕል ኣለኹ ጣዕሚ ትረቆፅረልካ ኢላ ተንስ እዛ ከብሊ ጥርዝም ኣቢለያ ኢለያ
0: ዓሰባ ናትካ ግዳ ዘይትሕሉ ዳለማስ ካብ ኣብለኒ
1: ሰግድ ምርዓ ሓፍተይ ካ ክትምርዓ ሽዕሉ በልዖ ምፅኻ
0: ናብ ማን ክትምርዖ
1: ናብ ገሰት
0: መኒኹም ኢልካ
1: ዓንዲ ወይና ዘመደኒ ሰብ ከይትነግር ኢላ ዝነገረትን ከ ዓርፍ

0: ምልዖ ምልዖ ጓለይ ንዕስ ገዛ ጓለይ ንዕሞ
1: ንዕስ ገዛ ጓለይ ኮፍስ ክበል
2: ኣቦ በቃ ወዲኢኻዮ
0: እ እንታይ ኣሎ ድ ዝተረፈ እንዳ ድማስ ከዓ መዋስብትና እዮም ቀደም ከሪኢ ከለኹ ምልዖ ጓለይ ኣቦኡ ንደማስን ኣቦይን ድብጅ ጥራይ ጓሶም ይመሓሊፎም ከመይ ዝኣመሰለ ሕውነት ነይርዎም መስለኪ ሕጂ ከዓ እንዳ ድማስ መፅኦም ና ደኣ ኢደይ ዘርጊሖ ቅበሎም እምበሪ ሕጂ እንታይ ትገብር መስሊ ክዛ ጓለይ

0: ነገር ኣሎ ኮይኑ እዩ ንዓንዶ ናብ ዝቕረብ
1: ኣንቲ ቅረብኒ ኣሎ
0: በል ንገረ ንቐሪበካ ኣለኹ
1: ዓንቲ ለዘበን ጥርሲ ክምርዓሎ
0: ሓፂኻ ዲኻ
1: ተሓዝኽ ድኺ
0: ኣይ ኣይተሓፀኹ
1: ረገሪፈ ኣለኹ መንቆላዕኹዎ ኣሎ ሕማም
0: ዋይ እንታ እንታ ዋንካዳ ገዲፍከ
1: ብነፍሰ ሕማም መንኮ ኩሎ ኣሎ
0: ሳዩሲ ወድኻ ኩለሉ
1: ይኽለሉወ ተንዕንደለና ኣትንዕበጃኺ እንቃዕ ጥራይ ተሓፅኺ ወይ ክምርዐ

0: እህታ ቆልዓ እንታይ ዳ ንቃዓ ንቃዓ ተተንፈስ ይ እንታ ሎሚ ከተባእስካ ዲኻ
1: ኣቦ ሓብ ቦታተይ ሰሪትካ ንምልዖ ጎል ሓንቢርታ ኣተኻለሻነ ኣይኮነን ግን ኣነ ከለኩ ገሲ ተመሪዕዋ ማለት ሕልፈት ኢና
2: መን ኢሉ እኳ
1: ኣቦ ኣነ ነጊረካ ኣለኹ ደብ ከይትከለካ ተደለያ ዝበልኩ ሃግበ ከይደዶ
3: ኣንተ ሓዝዮ ኣሎ ሰይጣን እንበር ተሓዚሉ ወይ ፈጠቕ ፈጠቕ
0: ሓቁም በ ሰለ ኢልኩም ከይድኩም ሕቶትሉ ሓቂ ሓይሽ ኣፍና ኢደይ ተዛረበ እምበር ከም ሕሳብ ዳዓዶ ውዒልና ስምዑ እዚ ናትኩም ነገር ካብ ኩሉ የትርፈኒ ኣሎ
3: ካብ ዛ ርእሰ ይውረዲ ካ ንስ ሰይጣን ተሓዚልዎሲ ንስኻ ኣጭሩ ትሕዝ ኣለኸ
0: ኣነ ነግረኩም ኣለኹ እዚ ቆልዓ ከምዚያ ኢሉ እንተሰንቲሩ ሓዉካ ጉደላ ይዝዓዲ
3: ቃልቃል ልብላቲ ላምባ እንዳ ከዓ ክሉ
0: ወይ በሉ ድሓን ፍዱ እንተዘይከፊእኩም ባልባል የብላ
3: ቃልቃል የብላ
0: ቃሎ ብለወ ወይ

0: ጓጎሰካ
1: ይሄ ኣይነይቲ ላመይ ወሊዳ
0: ኣምራላምካ እምበር ደረፍ ሓጎስካ ናብ ሕርጫን ተሰድሪ
1: ወዶ ማስካ ሸኻኹን እኳ ይብርሃኒ ከለካ ኣነጎዶ
0: ኣታ ንምሎት ሓጢኻ ሰምሐ ተገረፍካ ያሻነ ኣይፋለይ እንተልካ ንክሳትካ ንጥበከ
1: እሞታ ጫቢትና ዶ ኣብሳካ ዓድና ንፋተን
0: ወዳኒየውካ ኣታ ክንደይ ዓድን ጎደመ ዘፅረርኩ በፅስ ብኣኻ ክድፈር
1: ሰግድ ኣክለት ዓክሳይ ኣይተናኽኮ ከማ ካብርከደሰንፍስ ጎበሲ
0: ኣሃ እምበር ሃብትኻ ጉብዝና ውሲኽልካ ኣብኣፈይ ትምልሰለያ
1: ሰግድ
0: ተሰጎድ
1: ኣታ

0: ትና ዲኒ እዛ ምልዖስ እንታይ ኮይነ ኢላ ካብ ገዛ ውፅእ ኣብያ መርዓት ምልሶት እምበር ተቐይራ
1: ሓቃ ንሕና ዓይነ ሓላፊ ገዛ ኣለና ኮይኑ ንፃወት ዘለና እምበር እሳ ድኣ መን ደለዋይ ኣደ ብላ ሓፍቲ ብላ ሓዳር ገዛ ውጥጣ ኸው
0: ኣይ ብደብሳ ድኣኹም ኮይና እምበር ንዓና ሰየነ ስራሕ ገዛ ዘርፈና እዩ
1: ኣይ ኣዲነ ዩ ካብ ዳኣይ ንዓ ኣሲ ዳሓር ክኣሲ ናብ ገስጥሓ ወይ ከም ተሓፅየት ከሰሚዐ ክንዲኻ
0: ወይ ነከዳ ድማ ዘይርከብ ልቦ ንሕና ንሰግድ ሓወይ እንዳብልናስ እምበር ብሕጓዓትኹምና
2: ኣልቂት ጓራሕ ሓዊ ኮንኩም ርዓ ንሓወይ ክትገድፎ ድ ሓሳብከን
0: ወይ ለከ ሓወይ ደ ፅቡቕን ካብ ተሓውኹ
2: ስቕበላ ኣንጭዎ ክልተ ዓንዴ ከመይ ኣቢል ዩ ሓዊ
0: ክንዝፅብልኸ
2: ንዓኸ
3: ገስት ምሰግድ ኣብቲ ገቦ ክነብረብሉሎ
4: እዋይ ኢለ እዋይ ንርክብ
5: ኣብታይ ኹንክ
4: በንፈትንዋ ባልባል ትበሊልኩም እንዲኹም እቲ ወደ መስካን ወድኹም ሸላው ኣቢልዎ ባህ
3: ገሰጥ ምሰግድ ኣብቲ ገቦ ክነብረብሉሎ
5: እዚ ኸልዓ ማዕርፋ ከሮ ገይሩ ዝበላዕሉ ፃዕሊ ዝሰብር ኣሎ ምስ ፈተውተይ ደም ክተኽለለይ
4: ቀደም እውን ኮ ነጊረኩም ነይረ ውሕጅ ከይመፀ መንገዲ ውሕጅ ፅረግ ኢለኩም ምኻን ደይንስኹም መን ቅናት የፍትሐኒሉ
5: ርግምዋ ርግምቲ ርግምቲ ዓይናይ ቅናት ኣለኪ ለውላው ኣታ ሙሉ ዕድሚ ከደዎ ምስዮም ትዕልፎ እያ ኣታ ንስኻ ድማ ኣናይ ጥዑ ወረ ዘምፃ ከመሲሉ ትዳዕለፍ ትዳዕለፍ እየ ዝብለካ ዘሎ
6: ንሐ

0: ወለከ ኣተ ንስኸኸ እንታይ ኢኸ ከተንገራሮ ውዒልኪ
1: እታ ጓልያ ድማ ስለያ ገጢማ ኣለይ ኣነ ቃፍፉ ዋቢለያ መፂ
0: ወለከ ንስኸን ከ እንታይ ኣራኸበክን
1: ገስጥ ሓወይ ንምልዕቲ ሓፂዋ ኢላትኒ ኣነ ከዓ ሰግድ ሓወይ ደይ ፅቡቕን ከመይ ልሕፀያ ተብልኳስ ኣንጭዋ ክልተ ዓንደ ልላ ፀሪፋኒ ኣነ ከዓ ሕርሕራይ ገለ በጀግ ኣቢለ እያ
2: ምንጨት እንኳዕ ኣበልክ እያ
0: ወይለይ ትርፊ ሃበለትነፅላ እዋይ ደቂ ደማሲ ናብ ድረሲ ደቀይ ቸቸይ ክብሉ እሞሞት እዩ ሞት ይበል እዩ

0: ኣምዑስኪ ደጊም ሰሓዊ ኢኹም ኢኹም ዋፍሪ ዝዋፍሩ እንዲኹም ወይ ድኽነትሒሶም ኣነ ትርፋ ኣነ
1: እንታ እንዳዳኞ ህበልኩም ውዒልኩ
0: ኣታ ሰበይትኩም ሸትለን ንደቂ ኣውቅዐኖም ከይኣክሎምሲ ንቤተይ

0: አትመጹ? ውጡ!
1: አጢ
2: ይህ ደሓ ንርቀት እንዲዩ
1: ዘመሳሁ ንኣንበር ንኣንበር ዘመሳሓወይ እዚአ ናብ ዘይሰጣና ኸእትዋነ
3: ድሓነ ዳኛው ሓወይ እዚ ዘረባ ቆልዓ ሰበይቲ እንድዩ ከምኡ ጌርካ ብ ልባኸ ይተስፍሮ ድሓር ከዓ ንሕና ተደይ ስዒብናይንሲ ኣብ ድበፅሖ ይብለን እንታይ ደ ክብለካ መፅየ እቶም ኣወዳት ኣብቲ በረኻ ተባኢሶም ብልዎም ኣለዉ
1: ዋ ኣንታ ደማሳሓወ እቲ ወድኻሲ ናብ ጓል ሓንቢራ ሕፂ ኸየድኻ
3: ሕፂ እየዎ
1: ኣዚ ወድና እዲ ደኣ ዓይኑ ዶ ቕላቐኒ ንዓ እንተ ዘይኮይኑ እምቢሉ ዕጫ ኣንፊፉ
3: ዶ
1: ኣንፊ መባእሲኦምን ስኮይ ኮነ ይተርፍኒ
3: እሞ ካንዲ ቕቢጩካ
1: ኣቕቢፅኒ ኣቕቢፅኒ
3: እሞ ድሓ ወድኻ ካብ ሓየለካ እምብላይ ካብ በለካሲ ንወደ ይፀቕጦ እንተኾነ ንስኻ ቐሲልካ ግርዓዮ ኣይፋለይ እንተበለ ከዓ ኣብ ሓደ ኮይንና ንመክር ንሓንቢር ክረኽበ ዘይኩሎም ደቅናዮም ኣዋድን መዓዝተወዲአን
1: እንጀራ ዓለም ብላዕ እንጀራ ዓለም ብላዕ ደማሳሓወ

0: አንተ አደማስ እዚ ወዳኛው ሲነዛ ጓለ ይከታተላል ለሞ ወረንታ አይነት ጥሊም ሳናክ ተክል ደልደሎ
1: አምቢር እተዘኸውን አይጠፋናን እዩ ዘሓለፈው ነጊረካ እዚ ቆልዓን ኩላህና ከየጓሃይ ከሎ እዛ ነገር ንዕበሳ ኢለካ ምስማ ዓብኻኒ ግዳሲ ኣነ ኮ ንወደይ ከም ስሎ ፀሊአ ይኮንኩን የግዳስ ኣፍንጫ ተተወቕዐሲ ዓይነት ነብዒ ይነገሩ ንዳኛው ሰብ ሒዝካ ኺድ ክብሎ እየ ወሲንካ ሃቦ ወወ ኸይደ ዳ ኸይደ ከምኡ ግበር
2: ደማሲ ፈሊጥዎ ኣሎ
0: ነዚ ሓንቲ ዓይነ ጓለይ ክንቁረኒ ተምርዕያ ወዲዳ ሻሕሻሕ ክትብለለይ እናበልኩሲ
2: ንኣኻ ምስ ዘረፋ ዋይ ዋይ ምባልሲ ትብፃሕካ ምባልኩ ሓይሽ

0: ሰልዒ ፀጓል ናገሪድና ኣሎም
1: ዘወጭ መትርፈት ኣብ ምድሪ ቤተይ መፅያ ክትወቕዓኒ
2: ኣንቲ እንታይ ዝበለ ሕቱርቅን እዩ ዘለዋ ሰይትዳኞ
0: መን ተኸቲሩ
2: ንስ ቁጥራይ ትመልስላ ተመሊስክላ ትኸብር ብለክ ኣለኹ
1: ኣነስ ኣይምልሸላኒ ኣይምልሸላኒ ግና እታ ሕፅይቲ ወደይ ዝተረፈት ንዳእ መዓንጣ ከብደይ ቅርፅ ፃቢልኒ እምበር እታ ክተምፅእ እታ ክትረክብ ኢለ ክምልሸላ ኣይምልሸላን
2: በድብድዮ እስኪ ጠሊ ዘለዎ ክበብፂ ክዳ ዓይንና ወዳእክልና ችላ
1: ኣይሰሚደንዴ

0: ድርዓወይ ኩሉ ርዳእኒ እዩ ዝሓለፈ እውን ደማ ሰሓወይ ከማይ ኮይኑ ኩሉ ኣረዲእ እኳ እዩ እዚ ቆልዓ ልዕሊ ከመይ ኮይኑ እንታይ ከም ዝገብሮ ጠፊእኒ
1: ሓንቢር ሓወይ ንሕና ምስ ፈተናኩማይ ፀላእናኩምን ከምዚ ዳኘ ክብሎ ፀንሐ ዓይሻ ውላዳዮ ሃብካ ቆልዓ ሓንጊድዎ ሕማቕ ጥሪትካ ትሸጦ ትልውጦ ሕማቕ ውላትካ ግን ኣይሸጦ ኣይትልውጦ ኣነ ኸ ሕጂ ካብ ፍቓድካ ይወፅን እየ ትማሊ ትብፃሕኩም ተባሂልና ቃልእ እነሳእቲና ኢና ሎሚ ክንጋደፍ ሰናየ ድሌት ኣይኮነ የግዳሲ ቅሳነት ዘይብሉ መወስቦ ንፅባሕ ንኩላና

0: ጉርቢ ስለዚ ደጊምና ክነቕልበሉ ዘጉህም መውስቦ ከይነተክል ኢና መፂና ዘለና
1: ኣንታ ደማት ጓሃለይ ኢላን እግራ እንተሳሊመ ሕራ ያቢለያ ሕጂ ከምሽንትገመሉ ድሕሪ ኣይዛርባ እታ ቆልዓ ከንታ ክስምዓ ቃል እምነት ክዓፅፍ
0: ናይ ቆልዓ ናባይ ግደፎ ንስኻ ጥራይ ብንፁህ ልብኻ ትቐበሎ ኣነ ወደይ ክመርዖን ዶይመሓሸኒ የግዳ ወለድና ነገርን ቅራሕንትን ኣይፅሩሕልና ንነገር ፍቕሪ እዮም ስዕርዎ ነይሮም ወ ሕጂ ከዓ ነ ነዛ ብርክቲ ጓለይ ትማሊ ጓለይ ሎሚ ጓለይ ጓል ኩላሕና ስለ ዝኾነት ሓደ ዝራብዐነ ሓንቲ ረሕነ መሸለሚ ሂበይ ኣለኹ
1: ደማ ሳሓወይ እንታይ እሞ ክብል እየ ኣብ ዝበልካ ናኣት ኣብ ቃልካ እምን
0: ግረግረ
2: ክቡራት ኣሕዋት ዓይኑ ብርኩኹ ምፅናዕ እዛ ፍቕሪን ሰላምን ከዓ ኣምላኽ መላ ኣለና ብሓቂ ብሩኽ መዓልቲ
0: ብሩኽ መዓልቲ ብሓቂ
1: ብልዖ ብልዖ ጓለይ ንዕዛ ጓለይ ንዕስኪ መንበር ክሒዝ ክንዒ ንዕመዛ ጓለይ
3: ኣፈልስኪ ዛ ጓለይ
1: ኣቦታት ክስምዐ እዮም ዛጓል
0: ምልዖ ጓለይ ብርክትን ለባምን እንዲኺ ኩሉ ምሰብኮ ወዲኢናየና ገስጥ ወደይ ማለት ሰግድ ወደይ ማለት እዩ ሕጂ ከዓ ኩላትና ኣቦታት ኪና ሕጂ ከዓ ኒአ ክራእሲ ምስ ሰግድ ወዲ ዳኞ ውሕፂና ክለና ኣብ ቅድሚ ቦኽን ኣብ ቅድሚ ሓምኾን ኣብ ቅድሚ ዞማያታትን ከዓ ሓደ መንጓድ ዝራብዐን ሓንቲ ርሕን መሸለሚ ይኸይበኩ ኣለኹ መሪፅ ክውሰድ እዛ ጓል እዩ ቁልፋይ ዘርኣይ ገለ ትብሎ እንተለኩ ምስ ከይውስኩሱ ካብልሉ ኣየ ገለወይ ወወ
4: ኩሉ እቲ ዝበሃል ኢልካ የ ኢኻ ደማ ሳሓወይ መንገዲ የማን መንገዲ ሰላም ዝመርሕ መንገዲ ኩሉ ተዛሪብካ የ ኢኻ ሞ እንታይ ክንምልኣሉ ኢልና እዛ ጓለይ ከዓ ነቦኹ ስምዕዮ ማርያም ትስማዓኪ
5: ሙልዖ ጎርዞ ሱራ ለይለየ ተኸራፊት ከምዝገናየ ንመንኮንትኾኒ
6: ኣንቲ ኣግናይዞም ርጉማት ገዛ እንዲ

0: መዓልካ ገሰጥ
1: እመልኩ ዕልኪ እንታይ ዳ ምሸት ምትርዳእና ብዝፃልፍ ገጽኪ
0: ኣይ ተጸሊእ ንውዒሉስ ንቡን ዝኾን ክኣራር ኢለ
1: መኸሰኒየክዶ
0: ኣይ እንታይ ገበርካ ኪድሓና ይፈርሕኒ

0: ኣቦ ወዳኛው እምበር ፅርደይ ኮይኑ
1: እንታይ ኢሉካ
0: ንኣንፈይ ምስ ምልዖት ደው ኢለ ፀኒሐ እዮ ክትከትራ ዲኻ ሓሲብ ካብለንስ ወረ ድሕሪ ትብፃሕኩም እንታይ ድህውፆ ደሎ
1: ገስጥ ወደ መውስዎ እንዳ ሓንቢር ገዲፍኒአ ኢና
0: ኣቦ
1: ሓንሳብ ገስጥ ወደይ ወዲ ዳኛው ብሰንኪ ምልዖ ነብሱ ተጥፍአሲ እንታይ ክስምዓና እንታይ ከመክሰብና ብዘይባ ኣይነበርን ካብ በለ ፃዕዳ ፅናሕዮ ንዓኻ ዝበላ ዝበላ ዓይብላነ ዝወደ ይብሩኽ ሓዳር ከዓ ንቦ ከኣነ እዚ ንዓይን ዓይ ዝብል ባህሊ ኣይናሕናን እዩ ሕድገትን ሸለል ምባለን እዩ ፅባቀ ኢና
0: እዚ ብፍፁም ዘይከውን እዩ ቦ ሕፂ ተይጎድፈሉ ብፍፁም
1: ግደፍ ገስጥ ወዳይ ነገረ ገዲፈ ነገር ገደቦ ዘርቂ ሰብኣየ ንነገር ካ ርሕቕ ተልካልኻ ትዕወት ሕጆኻ ዝወደ ሓሳብካ ይተፈራርቕ
2: ስምዓዮም ዝወደ ይብሩኽ ሰምዖም ደለኻ
0: ሰምዖ ኣለኹ ደ
2: ኣቦኻ ካብ ቀደሞም ነገርን ዘረባ ናይፈትውን እዮም መገዲ ካ ብርሃን ክኾነልካሲ ስምዓዮም ዝወደ ይብሩኽ ስምዓዮም ስምዓዮም ዝግስማዕኻ
0: ኣቦ ዝብለካ ይብለይ ፍቓድካ ዓቢ
1: ኩራዕ ኩራዕ ዝወደይ ዝረገፅካየ ለምለም ዝፀሓፍካየ ቕለም ግብረልካ ድሕሪ ደጊም ኣነቦኻ ነ ትረፈኒ ይብለይን ሕጂ ከዓ ኣብ ቅድሚ ዴኻ ፍርቅ ሃብቲ ያውርሸካ ኣለኹ
2: ወ ወ ዝወደይ ብሩኽ ዝተመረቐ ብፃሕካ ግርም ዝወደ ግርም ኣንቱም ዝቆልዓ እምበር ፈጮ ፈጮ ኢሉ
1: ድሓ ንድሓ ንግዜኡ እምበር በዕሉ ዝክብል እንዲ ግዲ ይብልክ
3: ኣንታ ኣቦ እዚ በልዎ እስካ እንዲኻ ተቐቢልካዮ
4: ይህ ምልዕ ዋለይ ኣይተዋሓጠልክ እንዲ ኣነ ከዓ ልዕሉ ኩሉ ዘረባ ደማሲ ዓዚዝኒ
3: ማሉ ናሓወይ ኢዱ ሴሮምስ
4: ድሓ ንድሓ ንዛ ጓለይ ስዳደይ ወዝቢ እዩ ኣነስ ቆርብቲ ዋዓይ እዩ ደሰክፈኒ እምበሪ
3: ናይ ዋዕዳ ንእስነት እንዳኣሉ
4: ሓቂ ክዛ ጓለይ ሓቂሓቂወ እንቲ ምልዕ ጓለይ ኣነ እኮ ንዓኸ ካብ ዝወልድ ምልኣት እዩ ዝስምዓኒ እሰይ ዛ ጓለይ ወደይ እንታ ጥምባር
5: ኣቦየ መድዓና ማዓዚ
4: እዚ እንታልካ እዮ
5: ንምሉእ ሓፍተይ ባዕለ ዋጣ ክወቕዓ ኣላ ምሉእ ሓፍተይ ምሉእ ሓፍተይ ምሉእ ሓፍተይ ካርመላ ባዕለይ
4: እንታ ሳየ ወደይ ብሕጂ ዋጣ ሰሪሕካ ተላሚድካ ሳምርዓ ምልዖ ክትፃወት ዳሓን እቶም እንዳወዲ ባዕሎም እዮም ዋጣ ሒዞም ዝመፁ
5: ንሰግድ ወዳኞ እኮ ምሉእ ሓፍተይ ናብ ገስት ክትምርዓ ኮይለ
4: መን ኢልካ
5: ሰምዕቶ ዝኒ ሲሮ ዘሰምዑ ኣለኒ
4: ወይ እንተ ሎ ዝተሰቢልዎ እምበር ዓዲ ምልእቲ ክትዘርባ
5: ዝረቦ ትምልዑና ዘላ

ፀሓይ ጭራታታ ናብ መሬት ክትልእኽ ምጀመረት ካብ ዝተፈላለየ ኣንፈዛ ኸተማን ካብዛ ኸተማ ወፃእን ዝመፁ ነጋዶን ዓዳጎን ናብ ዕዳጋ እዛ ኸተማ ይውሕዙ። እቶም ዝተፈላለየ ንብረት ሒዞም ብ4 መኣዝን ዝመፁ ሸቃጦን ዘድልዮም ንብረት ክገዝኡ ዝደልዩ ዓዳጎን ኣብዚ ዕዳጋ ይረኸቡ። ነጋዶ ንብረቶም ሸይጦም ዓዳጎ ኸዓ ዘድልዮም ንብረት ገዚኦም ነናብቲ ዝመፁ ለኣንፈት ክኸዱ ይረኣዩ። እዚ ዕዳጋ ብዕዳጋ ማይ ድማ ይፍለጥ። ሓደ ካብቶም ሰፋሕቲ ዕዳጋታት ሃገርና ምዃኑ ድማ ይእመነሉ።

0: ኣብዚ እዋን እተን ምዝዕዳጋ ተጎዝጊዘን ዝሰርሓ ብቴንዳን ዕንፀይትን ዝተሰርሓ እንዳስዋታትን እንዳሻህታትን ንዓማዊል ብዝስሕብ ምድሪ ቤተን ማይረብሪበን ብምኩስታር ትሕዝተን ቀሪበን ብፍሕሽዋ ግባብ ኣጋይሸን ይፅብያ። ዓማዊል ከዓ ከከም ደስ ዝብሎም እንዳኽስቶ ንዓናይ እንዳኽስቶ ባይ ሓይሽ እናበሉ መሪፆም ናብ ዝምችኦም ገዛ ይኸዱ። ኣብዚ ኣጋጣሚ እቶም ኣፎም ከይከፈቱ ኣንጊሆም ናብዚ ዕዳጋ ዝመፁ ብቕፅበት ናብዚ ቴንዳታት ከላግሱን ከለዉ እቶም ቅድም ስራሕና ክንውድእ ዝበሉ ነጋዶ ይኹን ዓዳጎ ግን ምስ ረፈደዮም ዝመፁ።
1: ኣነ እየርታረቀ ባሃል ተቐማጢት ከተማ ማይ ድማ ብጣዕሚ ብዙሕ ህዝቢ ዘለዋ እያ። በቲምፃእ ናይ ኩሉ ጠርናፊ ዝኾነት ከተማ እያ። ብየማን ምፃእ፣ ብፀጋም ምፃእ፣ ብደንበላ ስመፅእ ዛይደኮሎም ኣብዚ ዘይርከብ ኮታ የለን ነግረካ። ንሕና ድማ ቦቶም በትን ድመፁ ዓማዊል ሓንጎፋ ኢልና ተቐቢልና ከዓ ድራር ኢለትና ድራርና ሒጅና ንገዛና ንመፅእ ፅቡቕ ኣለና መንግስትና የቑመልና ኣነ ስዋ ፀሙቕ ድሪ ወዲ ሰበራ ውስኻ ስመሩ ዘርህላሰ ዝ እግሩ ዓዱ ኳላ እንዳገርግስ ኩሉ እዚኣ ደይቲ ጥርነፍ የለን ፅቡቕ እዩ። ዋላ ሓንቲ ጎደሎ ብሉን ፅቡቕ እዩ ድሕር ቢልካ ኩሉ ቅረበና እዩ። ኩሉ ቅርብ ህዝቢ ከተማ ኩሉ ሸቃጣይ ሽጉርቲ ዝቕርብ ሽጉርቲ ቅርብ፣ እኽሊ ዝቕርብ እኽሊ ቅርብ፣ ጤለ በጊዕ ዝቕርብ ጤለ በጊዕ ቅርብ። ማሲ ብዙሕ እዩ ፅቡቕ እዩ ዝሃልኽ ፅቡቕ ካ እዩ ዝቕርብ። ብልጫ ዘለዎ ማሲ እታ ሓንቲ ሓሙስ እንዴ ዓዳጋና ነቲ ህዝቢ በትምፃእ ስለ ትእክበልኒ ሓሙስ ካብ ኩሉ ከተማታት ኤርትራ ማይ ድማ መልዕሉ ኣለዋ እየ ክብል ዝኽእል ምክንያቱ ኣብዚ ፅፉ እዩ ዝርከብ።
2: ኣነ ተክላብ እስቴፋኖስ ዝበሃል ዓደይ ከዓ ኣብዚ ፅልማ ዓዲ ሓርቦ ሕጂ ኣነ መምፅአይ ጥሪት ገዝየ መፅአ ነጋዳይ ከ ሕጂ ጥሪት ከቢሮም ኣለው ሕጂ ሎሚ ኣብዚ ዘለናዮ ሰዓት ከቢሮም ኣለው ሕጂ ብዕራይ ናይ መጥረ እቲ ድፀበቐ ስጋብ 14 ንበሎም ኣለና ኣብዚ ስጋብ 14 ማእከላይ 8 ኩን ድበለ ፅቡቕ እንድሕሪ ኮይኑ ድማ ክሳብ 12 ቀዳማይ ብዕራይ ግን ስጋብ 14 ናይ መጥረ ናይ ስጋ ድማ ከከም ክብደዱ ሕጂ ከቢድ ናይ ስጋ ተኮይኑ ስጋ 16 በፂሖም ኣብዚ ሓሙስ

ዓ ስኩል ሻ መፅ ዋላ ቶምቢያ ው ንወርዲ ሓደ 20 ዓመት ኣብ ገድሊ ኣላግሸ ፀኒሐ እምበር ቀደም ማይ ድማ ዝኸይተሰርሐ ከሎ ኣብዚ ዳዕረከሎ ኣነ ብልነረ ኣብዚ በዚ በጊዕ ንህለት ንውርዶ ይብላ ማይ ድማ ኩሉ ይድርከቡ በዚ ኣድግነትልካ ንውርዶ ይብላ በዚ ኩሉ ማይ ድማ ፅቡቕ እዩ ንስራሕ ፅቡቕ ስዋዊን ብሓሙሽተ ቅርሺ ኢና ንሰትብ ዙ ኣብ ኤርትራ ሙሉእ ሓሙሽተ ቅርሺ የለን ማይ ድማ ከምትሪኦ ዘለካ ሻይ ኣሎ።

0: ካብቶም ይበሃል ኣካየድ ስራሕ ምሕዳር ከባቢ ዓዲጋባ እየ ኣብዚ ናይ 78 ዓመት ትኸውን ኣብዚ ዕዳጋ 78 ዓመት ትኸውን ሰሪሐ እዋ እዎ እዚ ዕዳጋና ካብ ርሑቕ ናይ ጋሽ ባርካ ካብ ዝዋ ደቡብ ዝደልዩን ዝህቡን ማለት ዝገዝኡን ዝሸጡን ስለ ዝመፅዎ ዕዳጋና ብልክዕ ዓብዪ ዕዳጋ እዩ ኩሉ ቆፂርካ ውን ኣይትውድን ማለት ሲ ብዛዕባ ብእኽሊ እንተኮይኑ በዛ ብዛኣነ ዘለኹዋ እንተርኢና ኩሎም ዓይነት ይእካል ናይ ውሽጢ ሃገር ኩሎም ኣብዚ ኣለዉ ናይ ቅብእ ኣሎ ጥረታት ኣሎ ይእካል ኣሎ ናይ ውሽጢ ሃገር ዝበሃል ጥረታት ብምሉእ ኣብዚ ኣሎ ሕጂ ንኣብነት ኣብዚ ከባቢና ዝፈሪ ማሸላ ዳጉሻ ጣፍ ካብ ከበሳ ናብ ዝገፁ እንደገና ክሸጡ ኢሉ ድመፅእ ሰበረ ዓተር ባሎንጓ ይመፅእ ካልእ ኩሉ ኣብዚ ዘይመፅእ ነገር የለን ስለዚ ክንዲዚ ኢልካ ክቆፅሮ ሰብ ዝበልዖ ድኾነ ኩሉ ብዚ ዕዳጋና ኣሎ ብፍርያት ናይ ዝውሽጢ ከባቢና ናይ ንኡስ ዘባና ማሸላ ካብ 8 ክሳብ 9 ብዓይነቶም ዝፈላለዩ ፍኩስ ዝበሉ በብዓይነቶም ካብ 8 ክሳብ 9 ንኺኢሎ ዳጉሻ 15 በዛ ሕጂ ድገዛእ ዘለኹ ጣፍ 21 ክሳብ 22 በብዓይነቶም ስለ ዝኸዱ እዚኦም ጥረታት ካብ ላዕሊ ስለ ድመፁ ሰበረ 20 ባልደንጓ 21 ዓይኒ ዓተር 17 18 ፅቡቅ ኣጋጣሚ ብርስን እውን ኣለና ብርስን 26 ንኽኢሎ ከምዚ ይሽየጥ ስርናይ 17 16 ፈረቓን እውን ንሸይጥ ኢና ደበር ማለት ሲ በዚ ብታሕቲ ጋሽ ባርካ ድመፁና እኽሊ እዮም ደበር 17 16 ፈረቓን ብኺኢሎ ከምዚ ንሸይጥ
1: ነጋዶ ወይ ሸቃጦ ካብ ዝተፈላለየ ኣንፈት ናብ ዝዕምር ተባሂሉ ዝፍለጥ ዕዳጋ ማይ ድማ ይሳግሙ ምስቶም ክዕድጉ ኢሎም ካብ ዝተፈላለየ ቦታታት ናብዚ ዕዳጋ ዝመፁ ዓዳጎ ከዓ ብቐጥታ ይራኸቡ

0: ሓራይ ስመይ ሃይለ ፀሓይ ሃብተ ይበሃል። ኣብዚ ዓዲ ዓበየ ዳርጋ ብህፃነ መፅ ብዘይ ዓበየ ዕዳጋ ከተማ ማይ ድማ ከምቲ ትሪኦ ዘለካ ምዕሩግ እዩ። ሰፊሕ ዝኾነ ዕዳጋ ኣለዎ። ኩሉ ነገር ከም ትሪኦ ብዙሕ ተገልጋላይን ኣገልጋላይን ዘለዎ ከተማ እዩ ከተማ ማይ ድማ። ስለዚ እንታይ ሞ ኣብዚ እንቋቑሖ ስጋ ብበላ ዝደለኻዮ ኣይትስእኒካ ኣሎ ብሕሱር ካብቲ ካልእ ከባቢና ወይ ከዓ በዓል ካብዚ ንላዓል ደሎስ ዝሓሰረ ዕዳጋ ኣለዎ። እንቋቑሖ ኹን ደርሆ ኹን ካብቲ ዝተሓተ ኩሉ ኣብዚ ተደሪሩ ዝሓድር ህዝቢ እዩ። ማለተይሲ እንቋቑሖ ሸጥካ ዲኻ፣ ቆሎ ሸጥካ ዲኻ፣ ጤል ሸጥካ ዲኻ ብቐጥታ ካብ ወፋራይ ወይ ካብ ዘጥረየ ጤል ትረክብ፣ ደርሆ ትረክብ። ከም ማንጎስ፣ ዘይትቡን እንዳኣመሰለ ኣብዚ ከባቢ ኣሎ። ማለት እ ዘይትቡን ፈርዩ ኣሎ፣ ዘይትቡን ፈርዩ ኣሎ። እዚ ማንጎስ ኣይፈረየን እምበር ካልእ እዚ ቁስጣ፣ ሰላጣ፣ ጉዕ በርበረ፣ ኩማዳረ ብሰፊሕ ኣብዚ ብዙሕ ኣይኮነን፣ ግን ካብ ከበሳ እዩ ድመፅእ፣ ካብ በዓል መንደፈራን ከባቢኡ እዩ ድመፅእ። ካልእ ጠለበጊዕ ግን እዚ ብምሉእ ቆላሰረ ጓላ ናይ ኣፈልባ ከይተረፈ ናይ ደንበላስ ዘይደኮሎም ምድሪ ወዲ ሰበራ ብምሉኡ ገለ ብከፊል ናይ በዓል ማይ ምነ ማለት ማይ ኩዖ ንዕበል ደረ ማርያም ምሉኡ ካብ መረብ ወይ ከዓ ፋዱል ንብሎ ክሳብ ካብ በዓል ከባቢ ሓጋዝ ከይተረፈ ነጆ ዕዳጉ እዩ ብዙ። ካብኡ እንዳኣራረዩ ሸቃጦ ናብሮኦም ንክዕብዩ እንዳኣራረዩ መፅኦም ኣብዚ ሰፊሕ ዕዳጋ እዩ ዘለዎ። ተላይ ንኡዞባ መልቂ ዝሰፍሐ ኣብዚ መፅእ ካብ ዝተፈላለየ መፅእ ካብ ፀሮና ዋላ እንኳ ካብ በዓል ፀሮና ሕጂ ካብ ዓዲ ቀይሕ ሓደሓደ ግዜ ሲ ንመስባሕቲ ዝኾኑ ጥሪት ክገዝኡስ ካብዚ ካብ ዓዲ ቀይሕ ናብዚ መፅኦም በዓል ደቂ ኣምሓረ እዩ መፅኦም ኣብዚ ዋላ እዱ ክገዝኡ ጥሪት ክገዝኡ ከስብሑ በዓል ደቂ ኣምሓረ በዓል ዓዲ ኳላ መን እዩ ኣስመራ ኣብዚኣ ትውዕል
1: ወይ ኣዝዮ ፍቓዱ ይበሃል። ኣብዚ ካብ ዝሰርሕ 2 ዓመተይ ኮይኑ ዕዳጋ ፅቡቕ እዩ ዘሎ። ክመደረ፣ ሽጉርቲ፣ ካውሎ ከምኡ ኩሉ ደቂቕ ኣራንሺ፣ ባናና ኩሉ ሒዝና ኢና ንውዕል ኣብዚ ንገዝኡ ደኣ ካብኡ ኣብ መንደፈራ የምፃ

0: ና ዓማዊል ኣለዋና ካብ መንደፈራ የምፅ ኣለና ንሕና ካብዚኣተን ካብኣተን ተቐቢልና ካብዚ ንሕና ንሰርሕ ንውዕል እወ ፅቡቅ እዩ ተሓጉሸን በቃ ተሓጓስና ምሸ ስርሕ ውዒልና ንዓተን ንብን ፅቡቅ ሓደ ቅሩብ ንዓና ትርፍ ኣቢልና ፅቡቅ እዩ ከም እንዳገበርና ደቅና ንዕንግል ኣለና ፅቡቅ እዩ ሳላተን ኣታው እዩ ፅቡቅ እዩ ፅቡቅ እዩ
1: ኣነ ዓንዶም ግብሪ ሂወት ይበሃል ዓንዶም ግብሪ ሂወት ገብረስላሰ ይበሃል ኣብዚ ከተማ ወይ ኣብዚ ዕዳጋ ዝካየድ ንጥፈታት ናይ ዝተፈላለየ ብእኽሊ ይኹን ብዝተፈላለየ ቐንጠመንጢ ብብዙሕ ነገራት ኣብዚ ዕዳጋ ነካይድ ማለት እዩ ብጋሽ ናኣቱ እኽሊ ይካየድ ኣዚ ሜሸላ ዳጉሻ ዳጉሻ እኳ ድሓን ኣብዚ ከባቢ እውን ኣሎ ብብዝሒ ካብዚ ከባቢ እውን ይመፅእ እቲ ካልእ ግን መብዛሕትኡ ብጋሽ ድመፅእ ኮይኑ ኣብዚ ድማ ንሕና ብኡ መጠን ታሽምዳ ኣበልና ንኸይድ ጥረምረ ባልደንጓ ኣሎ ሰበረ ኣሎ ሰበረ ኣሎ ዓይናዓተር ኣሎ እዚኢታ ዝመስል ብዙሕ ነካየደ ንጥፈታት
2: ኣብ ዕዳጋ ማይ ድማ ዘየለ ንብረት ዳርጋ የለን ብምልኦም ጥረታት ፍረታት ኣሕምልቲ ጠለበጊዕ ከብቲ ካብ ዝተፈላለዩ ኣንፈት መፂኦም ኣብዚ ዕዳጋ ይዓርፉ ንዓዳጊኦም ብዝዕግብ መዳይ በብዓይነቶም ተቐሪቦም ከዓ ንመሸጣ ድልዋት ይኾኑ
3: ኣነ ገብሪወት ቀሺ ኣስራት ይበሃል ኣድራሻ ይዓድወሎ ንዞብ ዓረዛ ምሕዳር ምላድ ማንታ ናብዚ ከዓ ጤለበጊዕ ሒዘ መፅ ክሸይድ ጤለበጊዕ ሒዘ መፅ ኣባጊዕ ሒዘ መፅ ክሸይድ ጤለበጊዕ ፅቡቕ ኣለዎ ከም ኩነታት እዩ ጤለበጊዕ እቲ ዝለዓለ በጊዕ ፅቡቕ በጊዕ እተ ኮይኑ 220 ክተሚኢትን ማለት እዩ እንተ ደኣ ከከም ኩነታት ኮይኑ ከዓኒ ፅቡቕ በጊዕ 68 67 ሽየጥ ጤል 67 ፅቡቕቲ ጤል ትሽየጥ ክሳብ 2,000 ትሽየጥ ፅቡቕቲ ላም 11 ትሽየጥ ዕዳጋ ማይ ድማ ናይ ብሓቂ ፅቡቕ እዩ ንዝሸይጥን ንዝገዝእን ፅቡቕ ዕዳጋ እዩ ሙች እዩ ዘድለየካ ክትረኽበሉ ትኽእል ዕዳጋ እዩ ነጋዶ እተ ደኣ ኮይኖም ካብ ሻምቆ ካብ ዑበል ዓድሻዓዲ ክሳብ ውንጃሓይ ከይተረፈ ናብ ዕዳጋ ማይ ድማ ይቕርብዎ ሙቹይ ዕዳጋ ማይ ድማ ኣብ መስመር ስለ ዘሎ ቲዝለዓለ ዕዳጋልና ኢና ንግምቶ ንሕና ኣብ ማይ ድማ መፅኻ ዝደለካዮ ከም ትረክብ ኣይጠራጠርን ኢኻ ኣብዚ ዕዳጋ ወላ ሓንቲ ኣብዚ ዕዳጋ መፅኻ ኣብ እንስሳታት ዝኾነ ይኹን ኣይትስእን ኢኻ ገመል ኣሎ ብዕራይ ኣሎ ጤል ኣላ ላም ኣላ ኣድግላ ዝኾነ ይኹን ኣብዚ ኣሎ
4: ኣነ ፀጋ ንግሰ ሃብተ ይበሃል ኣባል ከዓኒ ንስሕርሸ እየ ኣነ ግን ኣብዚ መምፅኢ ከዓኒ ብዕራይ ክሸይጢ ኢለ መፅ ማለት እዩ ኣብዚ ከዓኒ ናይ ብሓቂ ምስ ዘሎ ዕዳጋ ኣብቲ ዝዋዕለ ዕዳጋ ሸይጥና ድሓን እዩ በዚ ዘሎ ዕዳጋ ድሓን ፅቡቅ ሸይጠ ማለት እየ ወ ፍሉይነዳ ብጣዕሚ እቲ ናይ ንግዲ ናይ እንስሳሲ ብጣዕሚ ብዝተፈላለየ ኩርናዓት ስለ ዝመፅእ ኣብዚ እቲ ህዝቢ እዩ ኣብዚ ክሸይጥን ኣብዚ ክገዝእ ናይ ብሓቂ እዛ ዕዳጋ ናይ ማይ ድማስ ብጣዕሚ ፅቡቅቲ ዕዳጋ እወ እዚኦም መምፅኦም ካብ ጋሽባርካ ኮይኑ ካብ በዓል ኣንተሮ ካብ በዓል ተኾምብያ ካብ ሻምቆ ከምኡውን ካብ መልቂ ካብ ጋሽባርካ መብዛሕትኦም ዝመፁ በዚ ካብ ጋሽባርካ እዩ ናይ ብሓቂ ይመፀ ቅድሚ ሕጂ እውን ኣብዚ ፍትን ነርአ ናይ ኣጣል ይሽቅጥ ነርአ ሕጂ ግን ምዚ ናይ መንግስታዊ ምዃን ግን ቁርባ ቋርፂ እዮም መሪ ኣነ ይሽቅጥ ነርአ ዚ ፋት ነርአ እቲ ዕዳጋ እውን ፅቡቅ ናይ ብሓቂ ከምዚ ናይ ማይ ድማ ዕዳጋ የለን ብጣዕሚ ዝምዝገን እዩ ኣብዚ ጀካ እቶት መሪ ክሳራ የብሉ ንሓን እዚ ዕዳጋ ፅቡቕ ዕዳጋ እዩ ካብ ደንጀን ትበሃል ኣብዚአ ደንጀን ዘዋዕረዛ

0: ዕዳጋ ማይ ድማ ካብቲ ብብዝሒ ኣብ መዓልቲ ቀዳም ዝካየድ ዕዳጋ ወፂኡ ኣብ መዓልቲ ሓሙስ ዝካየድ ብምዃኑ ካልእ ብልጫ ናይዚ ዕዳጋ እዩ።
1: እዚ ሕጂ ቀደም እንታይ ብሉ ዓበይቲ ብዙ ዓበይቲ ክብልዎ ንሰምዕ ማለት እዩ ሓሙስ ኣይተዘረበትን ዕዳጋ ሓሙስ ሲ ኣብ ከባቢና የለን። ቀዳም ረቡዕ እውን የለን ሕጂ ድርብ ኣይኮነትን። ሓሙስ ዝበሃል ዕዳጋስ ኣብ ማሽን ልትበሃል ቦታ ኣብ ንእስ ዘባል ዓላይጋሽ ኣብ ጓሮ ሓሙስ ኣላ። ስለዚ ኣብዚ ከም ንግደት እዩ ዝኸባብ ድፍለጥ ሓሙስ ከም ንግደት ሓሙስ ክትከብር ከም ደበለዋ ቀሽ ድሜጥሮስ ነብሪኢድ ቀሽ ድሜጥሮስ ገብረ ማርያም ሲ ሓሙስ ልክዕ ከም ንግደት ክትረአ ከም ደለዋ ተዛሪቡ ገለብሉና በዓል ቢባሻ ሃፍተ ሃፍተ

ደሱ ዓደይ በዓላ ብላ በዓላ ይብላ እስቅያስ ከብተ ናውተ ዝበሃል ዓበይቲ ወለድና ብሓጎታትና ኣበይ እስቅያስ እዚ ዓዲ ሃብታም ዓዲ ምዃኑ ብትንቢት እውን ብቀደም ብዓበይቲ ሃብታም ምዃኑ ይግለጽ እዩ። ስለዚ ሲ ሓሙስ ብምዃና ሓሙስ ጠቕላላ ኣይብኩርኒ ትኸባቢት ህዝቢ ልሙድ ቀዳም ወይ ሰንበተ ትኸውን ነራ ምመፀ ዶ ኣይምመፀን ንሓሙስ እዩ ሎሚ ድዋ ቀደም ብሓሙስ እዩ ኣብ ሓጎታትና መሪቖም ማፀኒሖም ብኡ ከዓ

0: ፈነዌር ቲቪ ኣብ ምክትታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ? ንሎም ሶኒ 3 ናሓሰ ሰዓት 5 ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዝናልኩም ቀሪብና ዘለና ኣርሲ ማስመሮም ምስ ኣቅራቢት ቋንቋ ምልክት ኣብርህ ተወልደ ብምዃን ኢና ንምክትታልኩም ብክብርና ዓደምና ብቐንዳ ርእስተ ዜና ንፍልም። ልኡኽ ኤርትራ ኣብ መበል 49 ስርዑ ዋዕላ ፈፃሚ ቤት ምክሪ ሚኒስትራት ሕብረት ኣፍሪቃ ተሳቲፉ። ኣብ ዓዲ ሓንስ ንዞባ ለጓዓን ሰባት ዝተዋደደ ልምዓታዊ ፕሮጀክትታት ተመሪቑ። ኤርትራዊ ፕሮፌሽናል ተቀዳማይነት ናይ ኤልሲ ፋፂዮን ኣብ እስጳኛ ብዝተኻየደ ናይ ሓደ መዓልቲ ውድድር ተዓዊቱ። እስራኤል ኣብ ውሽጢ ምንጥቅ ጋዛ ብዘካየደቶ መጥቃዕቲ ብውሕዱ 30 ሰባት ተቐቲሎም። ን6 ዓመታት ተቋሪፁ ዝፀንሐ ብመሬት ዝካየድ ንግዳዊ ንጥፈታት ቻይናን ህንድን ዳግማይ ተጀሚሩ። ቬነዙዌላን ሪፓብሊክ ዶሚኒካንን ተበቲኹ ዝፀንሐ ዲፕሎማስያዊ ዝምድንአን ናብ ንቡር ክመልሳ ተሰማሚዐን። ዝርዝር ዜና ልኡኽ ኤርትራ ኣብ መበል 49 ስርዑ ዋዕላ ፈፃሚ ቤት ምክሪ ሚኒስትራት ሕብረት ኣፍሪቃ ተሳቲፉ። ብዛዕባ እዚ ንዝተዳለወ ፀብጻብ ገረ መስቀል ገረዝግሄር ከቅርቦ እዩ።
1: ብፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ኢትዮጵያን ቋሚ ልኡኽ ኣብ ሕብረት ኣፍሪቃን ቁጠባዊ ኮሚሽን ኣፍሪቃን ኣቶ ቢንያም በርሀ ዝተመርሐ ልኡኽ ኤርትራ ኣብ መበል 49 ስሩዕ ዋዕላ ፈፃሚ ቤት ምክሪ ሚኒስትራት ሕብረት ኣፍሪቃ ተሳቲፉ። እቲ ዋዕላ ምርግጋፅ ዘላቂ ቀረብ ማይን ውሑስ ስርዓተ ፅሬትን ንትግባረ ኣጀንዳ 2063 ኣብ ትሕቲ ዝብል ቴማ እዩ። ብ28-29 ሓምለ ኣብ ኣዲስ ኣበባ ኣብ ዝርከብ ማእከላይ ቤት ፅሕፈት ሕብረት ኣፍሪቃ ተኻይዱ። ልኡኽ ኤርትራ ኣብ መሰረታዊ መዛተይ ዛዕበታት ኣተኪሩ ኣብ ዝቕረቦ ንፖሊስን መርገፅን መንግስቲ ኤርትራ ዘንፀባርቕ መግለፂ ኤርትራ ውሑድ ማያዊ ፀጋ ኣብ ዝርከቦ ቀናት ሳሕል ስለ ትርከብ ምውሓስ እኹል ማይ ካብ ቀንዲ ቀዳምነታት ሃገራዊ መደባት ልምዓታ ከም ዝኾነ ብምጥቃስ ንዘላቂ ምሕደራ ማይ ዘገልግል ንፁር ፖለቲካዊ ድልውነት ከም ዘለዋን ንርሑቕ ዝጠመተ ገዚፍ ወፍሪ ትገብር ከም ዘላን ኣብሪሁ። በዚ መሰረት ኣብ 1991 ካብ 13 ሚታዊት ዘይሓልፍ ዝነበረ ሸፈነ ቀረብ ፅሬቱ ዝሓለወ እኹል ማይ ኣብ ምህናፅ ከዘንቲ ማይን ትሕቲ ቅርፂ ምዝርግሕን ብዝተገብረ ገዚፍ ወፍሪ ኣብዚ እዋን እዚ 85 ሚታዊት በፂሑ ከም ዘሎ ቁፅሪ ድጋታት ከዓ ካብ 138 ናብ 850 ክብ ከም ዝበለ ገሊፁ። ልኡኽ ኤርትራ ስዒቡ ምስ ማይ ዝተኣሰር ሸተታት ዘላቂ ልምዓት 2030 ኣጀንዳ 2063 ንምትግባር መንግስቲ ኤርትራ ብውጥን ይሰርሕ ከም ዘሎ ብምርጋፅ ውፅኢቱ ኣዝዩ ኣተባብዐ ከም ዝኾነ ሓቢሩ። እቲ ዋዕላ ኣብ መወዳእታ ገስጋስ መንፈቃዊ ትግባረ መደባት ምውሓስ ቀረብ እኹልን ፅሩይን ማይ ድሕሪ ምስማዕ ኣብዚ መዳይ እዚ ክውሰድ ዘለዎ ስጉምታት ተነፂሩ።
0: ኣብ ዓዲ ሓንስ ንዞባ ለጓዓን ሰባት ዝተዋደደ ልምዓታዊ ፕሮጀክትታት ኣብ ማሓዳር ዞባ ጋሽባር ካብ ዝተረኽበሉ ትማሊ ተመሪቖም። ወኪል ኢሪና ቀዳዊ ተወልደ ንዘዳለወ ፀብጻብ ዳናይት ገብሪ ሂወት ከተቕርበ።
2: ኣብ ንዞባ ልጉዓን ሰባ ብምውህሃድ ኮምን መንግስትን ኣብ ዝሓለፈ 10 ዓመታት ዝተዋደደ ልምዓታዊ ፕሮጀክትታት ኣብ ምምሕያሽ መነባብሮ ሕብረተሰብ ልዑል ኣስተዋፅኦ ይገብር ከም ዘሎ ተሓቢሩ። እዚ ዝተገልፀ ኣብ ዓዲ ሓንስ ብልዕሊ 12 ሚልዮን ንኣፋ ዝተዋደደ ሓንቲ ዓባይ ዲጋ ክልተ ረሃያታትን ምንጪ ጥሩይ ዝስተማይን ዘጠቃልል ፕሮጀክትታት ንምምራቅ ብ2

0: ዝተጣሓሰ ኣብ ዝተኻየደ ስነ ስርዓት እዮም። በቲ ውሁድ ኣበርክቶ ዝተረኣየሉ ዕውት ስራሕ ሽግር ዝስተማይ ሰብን ጥሪትን ናይቲ ከባቢ ከም እተፈትሐን ባይታ ንመስኖኣዊ ልምዓት ከም እተፈጥረን ኣመሓዳሪ ምምሕዳር ከባቢ ደብሪ ዓዲ ሓንስ ኣቶ ዘርኢት ባህልቢ ሓቢሩ። ኣመሓዳሪ ንኡዞ ባለጓዓን ሰባ ኣቶ ኣብርሃም ሓጎስ ብወገኑ ኮም ገንዘቡን ጉልበቱን ኣወሃሂዱ ነቲ ብመንግስቲ ዝተወስደ ተበግሶ ሳላ ዝደርዖ ኣብ ዓዲ ሓንስ ጥራይ 4 መዕደል ንቁጣታት ዘጠቃለለ ቀረብ ዝስተ ማይ ከምኡውን ንሰብን ጥሪትን ሕርሻዊ መዓላ ዝውዕላ 3 ከዘንቲ ማይ ከም እተዋደደ ገሊጹ። ኣመሓዳሪ ዞባ ጋሽ ባርካ ኣምባሳደር ማሕሙድ ዓልሕሩይ ነቲ ፕሮጀክትታት ድሕሪ ምዕዛብን ኣበርክቶ ንዝገበሩ ድሕሪ ምምስጋንን ቀጻልነቱ ንኽወሓስ ግቡእ ምሕደራን ክትትልን ክግበረሉ ተላብዩ። ነበርቲ ብግድኦም ኣብ ዓዶም ዝነበረ ሽግር ዝስተ ማይ ሰብን ጥሪትን ብምፍትሑ ዝነበሮም ከቢድ ጾር ከም እትኣለየ ብምጥቃስ ብመስኖ ዝተደገፈ ሕርሻዊ ልምዓት ንምስልሳል ኣበርቲዖም ከም ዝፅዕሩ ኣረጋጊፆም። ኣብቲ ኣጋጣሚ ኣብ ምዕዋት ናይቲ ልምዓታዊ ፕሮጀክትታት ኣበርክቶ ንዝገበሩ ኣካላት ናይ ምስጋና ወረቐት ምስክርን ህያባትን ተዓዲሉ።
1: ጨንፈር ህዝባዊ ምዝገባ ዞባ ማእከል ዜጋታት ስሉጥ ኣገልግሎት ንክረኽቡን ካብ ምምልላስ ክድሕንን ዝተማልእ ሰነዳት ሒዞም ክቐርቡ ተማሕፂኖም። ኣብ ምምሕዳር ዞባ ማእከል ሓላፊ ጨንፈር ህዝባዊ ምዝገባ ማሕበራዊ ውሕስነትን መቓብራትን ኣቶ ኣብርሃም ተካ ንኤሪና ኣብ ዝሃቦ ሓበሬታ እቲ ጨንፈር ን16 ንኡስ ዞባታትን ነበርቲ ወፃኢ ዜጋታትን ኣገልግሎት ከም ዝህብ ብምጥቃስ ስሉጥን ፅፉፍን ኣገልግሎት ኣብ ዝቐርብ ሰነዳት ስለ ዝምርኮስ ተገልገልቲ ኣቐዲሞም ብምምፃእ ንዝሓትዎ ኣገልግሎት ዘድሊ ሰነዳት ክውከሱ ከም ዝኽእሉ ገሊፆም። እቲ ኣሃዱ ዓቃብ እምበር ሓጋጊ ኣይኮነን ዝበሉ ሓላፊ ኣሃዱ ህዝባዊ ምዝገባ ኣቶ ተስፋ ልደት ሃብተ ሚካኤልን ሓላፊ ቤት መዝገብ ኣቶ ኣማኑኤል ኪዳንን ድማ ዝውሃብ ኣገልግሎታት መረጋገፂ ዕለተ ልደት፣ ናይ መርዓ ወረቐት ምስክር፣ ናይ ሞት ወረቐት ምስክር፣ ናይ ፍትሕ ወረቐት ምስክር፣ ካብ መርዓ ነፃ ምዃኑ ወረቐት ምስክርን ካልእን ከም ዘጠቃልል መዓልታዊ ድማ ልዕሊ 500 ዓማዊል ከም ዝእንገዱ ብምሕባር ምምልላስ ንምውጋድ ተገልገልቲ ካብቲ ዝመፅዎ ቤት ፅሕፈትን ምሉእነትን ፅፈትን ሰነዳቶም ኣረጋጊፆም ክቐርቡ ተማሕፂኖም። ተገልገልቲ ብወገኖም እቲ ጨንፈር ካብ እዋን ናብ እዋን ኣብ ስርሑ ምምሕያሽ መዝግብ ከም ዘሎ ብምግላፅ ዜጋታት ሰነዳቶም ኣማልኦም ክቐርቡ ተማሕፂኖም። ህዝባዊ ምዝገባ ኣብ ኤርትራ ኣብ 1892 ከም ዝተኣታተወ ሰነዳት የነፅር። ሙያዊ ስልጠናታት ዝህባ ግላውያን ትካላት ኪንዮ ዝረኽብኦ ኣታዊታት ኣብ ብቕዓት ከተኩራ ኣገልግሎተን ድማ ብስነ ፍልጠት ዝተደገፈ ክኸውን መዘኻኸሪ ቀሪቦም። ኣብ ጨንፈር ትምህርቲ ዞባ ማእከል ወኪል ኣሃዱ ሙያዊ ስልጠናታት መምህር ዓንደ ገርግስ ዕቕመ ነዚ መዘኻኸሪ ዝሃበ ብሓደ ነሓሰ ኣብ ዝተኻየደ ስነ ስርዓት መመረቕታ ብምድላው ምግብን ቅዲ ክዳንን ዝሰልጠኑ 100 ተምሃሮ እዮም። ሙያዊ ትምህርትን ስልጠናን ካብ 2007 ብምእኩል ደረጃ ክካየድ ከም ዝጀመረ ብምጥቃስ ሳላ ዝተኻየደ ውህድ ፃዕሪ ኣብዚ እዋን ኣብ ዕቤት ናብራ ቴክኒካዊ ሙያዊ ትምህርቲ ኣካዳሚያዊ ትምህርትን ሞያን ከምኡ ውን ትምህርቲ ሙዚቃ ዘጠቃልል ልዕሊ 25 ዓይነታት ኣገልግሎት ዝነጥፋ 65 ትካላት ኣብ ምላእ ዞባ ተዘርጊሐን ከም ዝርከባ ገሊፆም። ወኪል ተመረቕቲ ብወገና ዝቐሰምዎ ሙያዊ ትምህርቲ ንቐፃሊ ጉዕዞ ሂወቶም ዘገልግል መንጠረ ባይታ ከም ዝኾነ ኣብሪሃም። ን33 ዓመታት ኣብ ሞያ ምስልጣን ዝነጥፈት መምህር ሮዚና ምሕረት ኣብግድያ ኣብ ዝሓለፈ ዓመታት ብሞያ ቅዲ ክዳንን ኣሰራርሓ ምግብን ዘሰልጠነቶም ልዕሊ 10,000 ዜጋታት መብዛሕትኦም መነባብሮኦም ብፅቡቅ ይመርሑ ከም ዘለዉ ሓቢራ። ፕረዚደንት ሃገራዊ ማሕበር ዲዛይነራት ኤርትራ ኣቶ ኣብርሃም ስልጣን ድማ ሰልጠንቲ ዝቐሰምዎ ትምህርቲ መበገሲ ምዃኑ ተገንዚቦም ንሞያኦም ብስራሕ ከማዕብልዎ ኣዘኻኺሩ። ዜና ስፖርት። ኤርትራዊ ፕሮፌሽናል ተቐዳዳማይ ስጳኛዊት ክለብ ሙቪስታር ናትናኤል ተስፋጽዮን ትማሊ ሰንበት ኣብ ስጳኛ ተዓዊቱ። ናትናኤል ኣብዚ 172.2 ኪሎ ሜትር ዝሸፈነን ብናይ ዩሲኣይ 1.1 ደረጃ ኣብ ዘለዎን ናይ ሓደ መዓልቲ ውድድር ቸርኪቶ ዲጌዞ ክላሲክ ተወዳዲሩ እዩ ነዚ ዓወት በቂዖም። ኣብዚ ውድድር ናትናኤል ፀወታ ንኽዛዘም 150 ሜትሮ ምስ ተረፎ ብዝፈፀሞ መጥቃዕቲ ንስጳኛውያን ተቐዳደምቲ ክለባት ባሕሬን ቪክቶሪዮስን ኮፊድስን ዝኾኑ ፓው ሚኬልን ኣሌክስ ኣራምቡሩን ኣኽቲሉ ኣብ ሰዓት 43 ኪሎ ሜትር እናረገፀ ንውድድሩ ብ3 ሰዓት 58 ደቃይቕን 49 ካልኢታትን ብምዝዛም 125 ናይ ዩሲኣይ ነጥቢ ንዕኡ እናሃገሩን ኣቕፂሮም። ናትናኤል ተስፋጽዮን ኣብ ዝሓለፈ ወርሒ ጉንበት ኣብ ፈረንሳ ዝተኣንገደ ዙርጁሪ ዲዳንኩርኪ ኣብ ራብዓይ መድረኽ ተዓዊቱ ምንባሩ ዝዝከር እዮም። እዚ ትማሊ ዘመዝገቦ ናይ መድረኽ ዓወት ድማ ሎሚ ዓመት ካልኣይ ናይ መድረኽ ዓወት ኮይኑ ተሰኒዱሎ። ዝስዕብ ዜናታት ሃገራት ወፃኢ ዝኸበርኩም ተዓዘብትና ምክትልኩም ክትቅፅሉ ደጊምና ብክብሪ ንዕድም።

ኣብ ወሽመጥ ቃዛ ትግባረ ስምምዕ ምቁራፅ ተኽሲ ንምቅልጣፍ ተበግሶ ይውሰድ ከም ዘሎ ኣብ ዝግለጸሉ ዘሎ እዋን እስራኤል ኣብ ዝሓለፈ ቀዳሚ ሰንበት ብዘካየደቶ መጥቃዕቲ ብውሕዱ 30 ሰባት ተቐቲሎም። እስራኤል ነቲ መጥቃዕቲ ብሄሊኮፕተራትን ድሮናትን ከም ዘካየደቶ ዝጠቐሱ ሰመዝ ወሽመጥ ቃዛ ኩሎም ግዳያት ሰላማውያን ሰባት ምዃኖም ሓቢሮም። ብዘይካዚ በቲ መጥቃዕቲ ዓሰርተታት ከም ዝቆሰሉ ጸብጻባት ጥዕና ወሽመጥ ቃዛ ገሊፆም። ሓማስ ዝርከቦም ፍልስጤማውያን ምንቅስቃሳት ግጭት ወሽመጥ ቃዛ ብሰላም ንምዕራፍ ኣብ ዝኽእል መርሓ ጎደና ከም እተሰማ ምዑ ፕረዚደንት ዶናልድ ትራምፕ ኣብ ዝሓለፈ ሳልስቲ ምሕባሩ ዝዝከር እዩ። እቲ ስምምዕ እስራኤል ሰራዊታ ካብቲ ወሽመጥ ከተውፅእ፣ ሓማስ ተቐሊሉ ዕጥቁ ከውርድ፣ ፀጥታ ወሽመጥ ቃዛ ድማ ኣብ ትሕቲ ኣህጉራዊ ሓይልን ሓይልታት ፀጥታን ፖሊስን ፍልስጥኤም ክፀንሕ ዝብል ነጥብታት ይርከቦም። ይኹን እምበር ሓማስ ብምልኣት ዕጥቁ ከየውረደ እስራኤል ኣብ ወሽመጥ ቃዛ ኣዋፊራቶ ዘላ ሰራዊታ ከምዘይትስሕቦ ትሕብር ስለ ዘላ እቲ ስምምዕ ክትግበር ዘሎ ተኽእሎ ፀቢብ ምዃኑ ይእመት። ን6 ዓመታት ተቋሪፁ ዝፀንሐ ብመሬት ዝካየድ ንግዳዊ ንጥፈታት ህዝባዊት ሪፓብሊክ ቻይናን ህንድን ዳግማይ ተጀሚሮም። እቲ ንግዳዊ ንጥፈታት ብምክንያት ለበዳ ኮሮና ቫይረስን ኣብ መንጎ ክልቲአን ሃገራት ብዝተፈጥረ ደባዊ ምስሓብን ካብ 2020 ደው ኢሉ ከም ዝፀንሐዮም ፀብፃባት ዘረዶም። ቻይናን ህንድን ኣብ መንጎአን ዝተኸሰ ደባዊ ምትፍናን ብሰላም ንምዕራፍ ከካይዶ ዝፀንሓ ፅዑቅ ዲፕሎማስያዊ ርክባት እወታዊ ውፅኢት ከም እተረኽበየን ክሕብራ ፀኒሐን። ምጅማር ምሬታዊ ንግዳዊ ንጥፈታት ንመጠን ክልተኣውን ንግዳዊ ምልውዋጥ ከስፍሖ ከም ዝኽእል ይእመት። ክልቲአን ሃገራት ኣብ 2025 ልዕሊ 155 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዘካየዳ እዩ ዝግለጽ። ክልቲአን ሃገራት ኣስታት 3500 ኪሎ ሜትር ዝዝርጋሕ መሬታዊ ዶብ ከም ዘለዎን ይጥቀስ። ቬነዙዌላን ሪፓብሊክ ዶሚኒካንን ቅድሚ 2 ዓመታት ዝተበትከ ዲፕሎማስያዊ ዝምድንአናም ንቡር ክመልሳ ተሰማሚዐን። እቲ ስምምዕ ኣብ መንጎ ሰመዚ ሚኒስትርታት ጉዳያት ወፃኢ ክልቲአን ሃገራት ክካየድ ድሕሪ ዝፀንሐ ፅዑቅ ርክብ ከም እተበፅሐ ተገሊጹ። በዚ መሰረት ዝምድና ናብ ንቡር ንምምላስ ዘኽእል ስሩዕ ናይ ምምኽኻር መስርሕ ከም ዝጀመራ ኣፍሊጠን ኣለዋ። ቬነዙዌላ ኣብ 2024 ንሪፓብሊክ ዶሚኒካን ብምትእትታዋ ውሽጣዊ ጉዳያታት ድሕሪ ምኽሳሳ ዝምድንአን ከም እተበትከ ፀብጻባት የረድኡ። ኣሜሪካ ኩናት ዩክሬን ብሰላም ንምዕራፍ ሓድሽ ዘተ ሰላም ከም እተበግስ ሓቢራ። እቲ ጉዳይ ብካልእ ብድሆታት ተጎሲሙ ፅንሑ ዝጠቐሰ ፀሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሩቢዮ ኣብ ዝመፅእ ቀረባ ሳምንታት ከም ዝጅመር ኣረድዮም። ኣሜሪካ ነቲ ኩናት ብሰላም ንምዕራፍ ዝጀመረቶ ዲፕሎማስያዊ ተበግሶ ብሰንኪ ቅልውላው ዞባ ማእከላይ ምብራቅ ተወንዚፉ ምፅንሑ ፀብጻባት የረድኦም። ሩስያን ዩክሬንን ዘካየደኦ ምልውዋጥ መጥቃዕትታት ኣብዚ እዋን እዚ ሰፊሑ ከም ዘሎ ዝፍለጥ እዩ። እዚ ከምዚ ኢሉ እንከሎ ኣሜሪካ ምስ ህዝባዊት ሪፓብሊክ ቻይና ዘለዋ ፍልልያት ንምፅባብ እተካይዶ ፃዕሪ ከም እተስፍሖ ዝገለፀ ፀሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሩቢዮ ቀንዲ ፀጥታውን ስለያውን ስጋት ኣሜሪካ ኩባ ምዃና ሓቢሮም። ካብ 1960ታት ኣብ ልዕሊ ኩባ ቁጠባዊ እገዳ ኣፅዲቓ ዘላ ኣሜሪካ ካብ ፈለማ ኣዋርሕ ናይ 2026 ናብታ ደሴታዊት ሃገር ንዝኣቱ ነዳዲ ዓጊታቶላ። እቲ ስጉምቲ ተወሳኺ ፀቕጢ ንምፍጣር ዝዓለመ ምዃኑ ዝገለፀ ፕረዚደንት ዶናልድ ትራምፕ ኣገዳሲ ምስ ዝኸውን ኣብ ልዕሊያ ወታደራዊ ስርሒት ክካየድ ከም ዝኽእል ከጠንቅቕ ፀኒሑ ኣሎ። ፈረንሳን ጃፓንን ኣብ ዝሓለፈ ወርሒ ሰነ ዝኸተሞ ኣብ ምምዕባል ወፍ ዘተኮረ ናይ ኣስታት 110 ቢልዮን ዶላር ውዕል ካብ 2031 ክትግበር ከም ዝጅምር ኣፍሊጠን። እቲ ወፍሪ ኣብ ምምዕባል ሰብ ዝሰርሖ ብልሒ ኤሌክትሪክ፣ ኣሉሚንየምን ፅላ ጥዕናን ዘተኮረ ኮይኑ ዝዓበየ ክፋሉ ግና ትሕቲ ቅርፂ ሰብ ዝሰርሖ ብልሒ ንምውዳድ ዝዓለመ ከም ዝኾነ ሰመዚ ክልቲአን ሃገራት ገሊፆም። ልዕሊ 50 ቢልዮን ዶላር ካብቲ ባጀት ኣብ ምድንፋዕ ሰብ ዝሰርሖ ብልሒ ከም ዝውዕል እዩ ዝሕበር ዘሎም። እቲ ግዙፍ ወፍሪ ብዓይነቱ ኣቐዲሙ ኣብ ኤውሮጳ ካብ ዝተገብረ ዝዓበየ ምዃኑ እዮም ፀብጻባት ዝጠቕሱ። ብደረጃ ዓለም ኣብ ምምዕባል ሰብ ዝሰርሖ ብልሒ ዝግበር ወፍሪ እናዓበየ ይመፅእ ከም ዘሎ ዝፍለጥ እዩ። ቻይናን ሃገራት ማእከላይን ምብራቕን ኤውሮጳን ኣብ 2026 ንመጠን ዘካየደኦ ንግዳዊ ምልውዋጥ ናብ ኣስታት 200 ቢልዮን ዶላር ክብከብልኦ ይሰርሓ ምህላወን ገሊፀን። እቲ ኣሃዝ ኣብ ቀዳማይ መንፈቕ ናይዚ ዓመት እዚ እወታዊ ዕቤት ከም ዘርኣየ ብምጥቃሴን ነቲ ገስጋስ ኣሚተት ዘለዋ። ኣብ 2025 መጠን ንግዳዊ ምልውዋጥ ክልቲኡ ወገን ን10ይ ተኸታታሊ ዓመት ዕቤት ከም ዘመዝገበ ፀብጻባት ይሕብሮም። ቻይናን ሃገራት ማእከላይን ምብራቕን ኤውሮጳን ኣብ ዝሓለፈ ዓመት ልዕሊ 150 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዘካ ዳ ዝጠቐሱቶም ፀብጻባት ካብቲ ናይ 2024 ዝነበረ ብኣስታት 10 ቢልዮን ዶላር ከም ዝዓበየ ኣርድዮም። ሕርሻውን ኢንዱስትርያውን ፍርያት ካብቶም ቀንዲ ምልውዋጥ ዝተኻየደሎም ምንባሮም ተፈሊጡሎ። ዜናታት ንምዝዛም ቀንዲ ነጥብታት
ልኡኽ ኤርትራ ኣብ መበል 49 ስሩዕ ዋዕላ ፈፃሚ ቤት ምክሪ ሚኒስትራት ሕብረት ኣፍሪቃ ተሳቲፉ። ኣብ ዓዲ ሓንስ ዞባ ለጓዓን ሰባት ዝተዋደደ ልምዓታዊ ፕሮጀክትታት ተመሪቑ። ኤርትራዊ ፕሮፌሽናል ተቐዳዳማይነት ናይ ኤልተስፋ ፅዮን ኣብ እስጳኛ ኣብ ዝተኻየደ ናይ ሓደ መዓልቲ ውድድር ተዓዊቱ። እስራኤል ኣብ ውሽጢ ጋዛ ብዘካየደቶ መጥቃዕቲ ብውሕዱ 30 ሰባት ተቐቲሎም። ን6 ዓመታት ኣቋሪፁ ዝፀንሐ ብመሬት ዝካየድ ንግዳዊ ንጥፈታት ቻይናን ህንድን ዳግማይ ተጀሚሩ። ቨንዙዌላን ሪፓብሊክ ዶሞኒካንን ተበቲኹ ዝፀንሐ ዲፕሎማስያዊ ዝምድንእናም ንቡር ክመልሳ ተሰማሚዐን። ሓፈሻዊ ዜናዊ መሰናድኡና ኣብ ዝተዛዚምሎ ዝኸበርኩም ተዓዘብትና ንስለምክተልኩም ነመስግን ብሩኽ ምሸት።

ኣብ ዓለም ሳላት ቴክኖሎጂ ዘይተገብረ እምበር ዘይተበፅሐ የለን እንተበልና ኣጋኖን ኣይኮነን መዓልታዊ ሓድሽ ምህዞታት ካብ ምቕራብ ዓሪፎም ኣይፈልጡን። ክቡራት ተኸታተልትና ንሎም እምበኣር ካብ ቬትሮ ወይ ድማ ጥርሙዝ ዝተሰርሐ ቢንቶ ኢና ከነላልየኩም።

ቬትሮ ኣብ 3600 ቅድመ ልደተ ክርስቶስ ኣብ ዝነበረ ግዜ ኣብ ግብፅን ሶርያን ከም ዝተጀመረ እዮም መዛግብቲ ታሪክ ዝሕብሩ። በብግዜኡ ዝተፈላለየ ምዕባለታት እናሓለፈ ድማ ኣብዚ ግዜ እዚ ብዓይነቶምን ብዝሖምን ዝተፈላለዩ ቬትሮታት ይርከቡ። ዓይነትን ድልዳለን እዞም ቬትሮ ከከም ኣገልግሎቶም ይፈላለ። ንኣብነት ከም መስተይ እንጥቀመሎም ብኬርታትን ብርጭቆታትን ኣብ ፊኒስትራታት እንረኽቦም ቬትሮታትን ባህላዊ ቬትሮ ዝበሃሉ ኮይኖም ርቕቕ ዝበሉ እዮም። ካልእ ዓይነት ቬትሮታት ንምጥቃስ ድማ ዝላደየ ቬትሮ ማለት ተምፐርድ ግላስ፣ ዝተነፀሉ ቬትሮ ማለት ላሚኔትድ ግላስ፣ ህንፃዊ ቬትሮ ማለት ስትራክቸርድ ግላስ ወዘተ እቶም ከም ኣብነት ክጥቀሱ ዝኽእሉ እዮም።

0: Hold the line!
1: Watch the updraft!
0: Down! Down! Get it down!
2: ህንፃዊ ቬትሮ እቲ ቀንድን ዝረጎደን ቬትሮ ኮይኑ ናይ ባዕሉ ሚዛን ከምኡውን ሚዛን ካልኦት ነገራት ክስከም ዝኽእልን ብቐሊሉ ዘይስበርን ኣብ ዝተፈላለዩ ህንፃታት ዘገልግል ቬትሮ እዩ። ቬትሮ ከም መመላኽዒ ዝተፈላለዩ ህንፃታት ኮይኑ ዝስራሕ ኮይኑ ካብኡ ሓሊፉ እውን ኣቓልቦ ዓለም ዝሰሓበ ካብ ቬትሮ ዝተሰርሐ ቢንቶታት እዩ። እዚ ቢንቶታት ከም መስሕብ በፃሕቲ ንክኸውን ዝስራሕ ኮይኑ ሰባት ጥራይ ክኸድዎ ዝኽእሉ ከም ተሽከርከርትን ካልእን ዘይሕልፍ እዩ። ኣብ ዝተፈላለዩ ሃገራት እዚ ዝበሃል ዘሎ ዓይነት ቢንቶታት ንመስሓብ በፃሕቲ ተሰሪሑ እዩ።

ካኖፒ ብሪጅ ኣብ ሲንጋፖር ዝርከብ ካብ ቬትሮ ዝተሰርሐ ቢንቶ እዩ። እዚ ናይ 50 ሜትሮ ቁመት ዘለዎ ቢንቶ ኣብ ቻወል ቻንጊ ዝተባህለ ማዕርፎ ነፈርቲ እቲ ሃገር እዩ ተሰሪሑ ዝርከብ።

እዚ ቢንቶ እዚ 23 ሜትሮ ካብ መሬት በሪሑ ይርከብ። እዚ ቢንቶ እዚ ድማ ነቲ ኣብቲ ከባቢ ዝርከብ ጫካን ሩባን ልዕሊ ኢልካ ንክትዕዘብን ናይ ተፈጥሮ ፀጋ ንኸተስተማቕርን ዘኽእል ኣብ ርእሲ ምዃኑ ዘለዎ ትሕቲ ቅርፂ መሳጢ ኣሰራርሓን በፃሕቲ ይዕሪፉ ከም ዘይፈልጥ ይንገር። ኣብዚ ቢንቶ እዚ ትኬት ኣቐዲምካ ብምቑራፅ ዝእቱ ኮይኑ ሓደ በፃሕ ድማ ን30 ደቂቕ ክፀንሕ ይፍቀደሉ። ሓደጋታት ንምክትታልን ንምክልኻልን ድማ ኣብ ሓደ ግዜ በፃሕቲ ናብ ሓደ ኣንፈጥራይ ንክኸዱ የፍቅድ። ኣዝዩ ፅኑዕ ሓለዋ ድማ ይካየደሉ። ሙረስ ካይወክ ብሪጅ። እዚ ቢንቶ እዚ ኣብ ፓኪስታን ዝርከብ ኮይኑ ናይ መጀመርታ ካብ ቬትሮ ዝተሰርሐ ቢንቶ ኣብቲ ሃገር ድማ እዩ። እዚ ቢንቶ እዚ ልክዕ ከም ካልእ ናይ ቬትሮ ቢንቶታት ንመስሕብ በፃሕትን ፍልይ ዝበሉ ምዕባለታት ንምትእትታውን ዕላማ ገይሩ ዝተሰርሐ እዩ። እዚ ኣብ 30 ጥቅምቲ 2024 ንበፃሕቲ ክፉት ዝኾነ ናይ ቬትሮ ቢንቶ ከም መቐፅልታ ናት እውን ናይ 55 ኪሎ ሜትር ርሕቀት ክትጓዓዝ እትኽእል ካብ ቬትሮ እትስራሕ ባቡር ኣብቲ መናፈሻ ንምትእትታው ይሰርሕ ምህላው ይግለጽ። ካንያ ኩማሪ ግላስ ብሪጅ ኣብ ህንዲ ዝርከብ ናይ ቬትሮ ቢንቶ እዩ። ኣብ 30 ታሕሳስ ድማ ኩሉ ምፅፍፋት ወዲኡ ንበፃሕቲ ክፉት ኮይኑ እዚ ቢንቶ እዚ 30 ሜትሮ ግፍሕን 260 ሜትሮ ቁመትን ኣለዎም። እዚ ቢንቶ ኣብ መንጎ 2 ሩባታት ዝተሰርሐ ኮይኑ ኣብ ትሕቲኡ ድማ ዓብ ወሓዚ ይርከብ። እዚ ናይ መጀመርታ ኣብ ህንዲ ዝተሰርሐ ዝዓበየ ናይ ቬትሮ ቢንቶ እዩ። ኣብ ዓለም እቲ ዝዓበየን ዝነውሐን ናይ ቬትሮ ቢንቶ ኣብ ቻይና ዝርከብ ቢንቶ እዩ። እዚ ስካይዎክ ብሪጅ ዝተባህለ ኣብ ሃንዋን ቻይና ዝርከብ ናይ ቬትሮ ቢንቶ ኣብ መንጎ 2 ኣፃድፍ ተዘርጊሑ ዝርከብ እዩ። እዚ ቢንቶ እዚ ተቐሚጡሉ ዝርከብ ቅርፂ መሬት ካብ ቬትሮ ዝተሰርሐ ቢንቶ ሲትረፍ ብዝተፈላለዩ ኣዕኑድ ሓፃውንን ስሚንቶን ዝተሰርሐ ቢንቶ እውን እንተኾነ ልብኻ ኣውዲቕካ ንክትሓልፍ ዘፍርሕን ኣዝዩ በሪኽን ቦታ እዩ። ካብ ቬትሮ ዝተሰርሐ ድንድል ኣብዚ ቦታ ክትርኢ ኣዝዩ ኣደነቕን ከመይ ተሰርሑ ኢልካ ንክትሓስብን ዝቕስቅስ እዩ። እዚ ስካይዎክ ዝተባህለ ናይ ቬትሮ ቢንቶ ከም መስሕብ በፃሕቲ ንክኸውን ዝተሰርሐ ኮይኑ ዝነውሐን ዝበርኸን ካብ ቬትሮ ዝተሰርሐ ቢንቶ እዩ።

እዚ ቢንቶ 430 ሜትሮ ቁመትን 6 ሜትሮ ግፍሕን ዘለዎ ኮይኑ ኣብ ነሓሰ 20 2016 እዩ ንበፃሕቲ ክፉት ኮይኑ 400

0: ሜትሮ ካብ መሬት ድማ ልዒሉ ይርከብ። እዚ ንኽስራሕ ዓመትን መንፍቕን ዝወሰደ ቢንቶ ብሃይም ዶታን ዝተባህለ እስራኤላዊ ኢንጂነር ተነዲፉ። ይኹን እምበር ብዙሓት ኢንጂነራት ዘሳተፈ ስራሕ እዩ ነይሩ።
1: Watch the wind! It's swinging hard! Get back! Get back!
2: Wind is too high!

0: Down, down.
1: እዞም ኢንጂነራት ኣብቲ ንክትሪኦ እውን ኣዝዩ ዘፍርሕ ኣፃድፍ ነቲ ኣብ ወረቐት ዝተነድፈ ስእሊ ናብ ክውንነት ክቕይሩ ወፈሩ። ኣብ 4 መኣዝን እቲ ፊተፊት ዝርከብ ኣኻውሕ ድማ ስንጭሮ ብምፍጣር ኣዕኑድ ብምስራሕ ነቲ መስርሕ ምዝርጋሕ ቢንቶ ጀመርዎ። ብከበድቲ ማሽናት ዝተዓየየ ምስራሕ እዚ ቢንቶ 124 ኩርናዕ ዝቑፅሩ ቬትሮታት ዝቆመ ኮይኑ ነብሲ ወከፍ ቬትሮ ድማ 5 ሰንቲሜትር ዝርግዱ በብ3 ዝተደረቡን ዝላደቡ ማለት ተምበርድ ግላስ ኣቒሞሞ ይርከቡ። ድልዳለ እዚ ቬትሮ 800 ሰባት ኣብ ሓደ እዋን ክፀውር ዝኽእል ኮይኑ እዩ ተሰሪሑ። እዚ ቢንቶ እዚ ከምቲ ዝተባህለ ኣብ 20/1/2016 ንበፃሕቲ ምስተኸፍተ ኣብ መስከረም 2 ማለት ድሕሪ 13 መዓልታት ምዃኑ እዩ ስሩሕ ብምቁራፅ ተዓፂ ነይሩ። ጠንቂ ምዕፃው እዚ ቢንቶ ድማ 800 ሰባት ኣብ ሓደ እዋን 8,000 ሰባት ድማ ንመዓልቲ ከእንግድ ዝተሰርሐ ናይ ቬትሮ ቢንቶ ንመዓልቲ 80,000 ሰባት ክነግድዎ ብምኽኣሎም ትሕቲ ቅርፂ እቲ ቪንቶ ይኹን ካልእ ንበፃሕቲ ኣገልግሎት ንክህብ ዝተሰርሐ ክፋል እቲ መናፈሻ ልዕሊ ዓቐኑ ብምዃኑ ሓደጋታት ንምቕናስ ከምኡ ውን ፅፉፍ ኣገልግሎት ንምቕራብ መንግስቲ እቲ ሃገር ንክዕፆ ኣዘዘ። ዳግመ ምምሕያሻት ብምግባር ናብቲ ቦታ ምእተው ትኬት ንምቁራፅ ክቆፃፀርሉ ዝኽእል ኣገባባትን ካልእን ብምትእትታው ድማ ኣብ 30 መስከረም ደጊሙ ንበፃሕቲ ክፉት ኮይኑ እንግደቱ ጀሚሩ። ኣብዚ ቦታ እዚ ከም ተወሳኺ ካብ ቬትሮ ዝተሰርሑ 3 ሸተት ይርከቡ። እዞም ሸተት ካብ ላዕሊ እቲ ኣፃድፍ ጀሚሮም ንታሕቲ ዝንቆት እዮም።
2: Welcome visitors. The Sky Titan experience is now open. Please move forward safely.
3: This is too high. I'm stuck.
4: We're almost across. Come on.
5: Come on, get up. You're causing a traffic jam.
4: Look at his face. He's actually stuck.
6: This is absolutely wild up here. Oh. Okay, I got it. That was too close.

0: እዞም ካብ ቬትሮ ዝስርሑ ቢንቶታት ዋላ እኳ ኣዝዮም ድልዱላትን ከስዕብዎ ንዝኽእሉ ሓደጋታት ኣብ ግምት ብምእታው ዝተሰርሑን ይኹኑ ሳሕቲ ግን ዘጋጥም ሓደጋታት ኣይሰኣኑን። ንኣብነት ኣብ ቻይና ዝርከብ ሸተት ኣብ 2019 ሓደ ሰብ ካብኡ ብምውዳቁ ናይ ሞት ሓደጋ ኣጓኒፉ ነይሩ። ኣብ 2021 እውን ብዘጋጠመ ብርቱዕ ንፋስ ቬትሮ ናይቲ ቢንቶ ክሰባበር ብምጅማሩ ንበጻሕቲ ኣዝዩ ዘሰንብድ ኣጋጣሚ እዩ ነይሩ። እንተኾነ ሳላ ናይቲ መናፈሻ ሂወት ኣድሕንን ካልኦት ኣባላትን ግን ዘጋጠመ ሞት ከም ዘይነበረ ይሕበር።
1: You can see the bridge from here. It is beautiful.
2: Yeah. Wow, that is amazing.

0: ነቶም ፊተ ዝነበሩ ፊተውራርሲ ከመደይ ከመቦ ኮይና ንምግቦም ናሓፅቦም ነዛናግዖም ንምህሮም።
1: ሕጂ ብቲ መጀመርያ ናብ ኣበይ ይወስድኹ ከም ዘለዎ ሳይፈለጥክ ሰሚዐ ኣይፈለጥዋን ንድፋዕ ተወዚዐን ዝኸዳ ዘለዋ ኣይመሲልዎን። ዳሕራይ ኣብ ቤት ትምህርቲ ሰውራ ኣለይቲ ገይሮም ማን ሕጂ ሰንቢደን እየን በዓል ኣበባ ኢኻ ትሰምዕ መጀመርያ ከመይ ትሰሚዐኪ?
0: መጀመርያ እተን ቀዳሞት ምሳና ዝተዓለማ ንሓይልታት ኸዳ ነይረን ንሓይለታት ይውዝዓ ነይረን ማለት እዩ። ንሕና ሕጂ ካብተን ዝኸዳ ካብአን ተረፊና ንስኽ እውን ነርክ ኢኹ ምሳና ኣብ ሓሊበት ማእቶት ነይሩ ፅርግያ ንሰርሕ ማካይን መፃ ነራግፍ ንስከም ከምዚታት ነይሩ። ብድሕሪኡ ተውዚዕ እዋን ተውዚዕ ስለዝኣኸለ ካብ ቤት ትምህርቲ ሰውራ ሲሙ ሃይለ ዝበሃል መፂና ማለት እዩ ክወስደና ካላሽንቲ ዓፃፊት ሒዙ ክፉፉ ዓጢቁ ገለመለ ይመፅ እዩ። ሕጂ ንሕና ትብረት ገለመለ ስለዝረኣና ንሓይልታት ኢና ከም ብፆትና እምበር ክፍልታት ደሎ ከማን ኣይመስለና ነይሩ። ድሕሪኡ ንኸይድ ምሸት ነይሩ ንኸይድ ቀብርኦት በፂሕና ኣበይ ትወስደና ኣለካ ኢልናዮ። ከን ቀዳሞት ብኤነትረ ገለመለ እንዳመፃ እየ ንወስደአ ነረ ንድፋዕ ከን ቅድሜና ዝተወዝዓ ማለት እዩ። ሕጂ ንሕና ንዊሕ ከድና ብእግሪ ካብ ሓሊ በተሰብ እዮም ናበይ ትወስደና ኣለካ ገለ ምስ በለና ንሓይልታት ኢሉና ሓይልታት ምስ በለና ሕጂ መሊስና ናህር ወሲኽና 208 ደቂ ኣንስትዮ ኢና ንቤት ትምህርቲ ሰውራ ሽዑ ዝተወዛዕና ውሕዳድ ቁፅሪ ይኮና 208 ደቂ ኣንስትዮ ንቤት ትምህርቲ ሰውራ ተወዚዕና። ሕጂ ምስቲ ብዙሕና በቃ
1: ኣዝዩ ኣገዳሲ ነይሩ ማለት እዩ። ካብቲ እዋንቲ
0: ምዝላቅ ናይ ዜሮ እንዲ ነይሩ ካብቶም ፊተውራረ ካብ ዜሮ ቤት ትምህርቲ ሰውራ ሲ ካብ ዜሮ ኣዝሊቆም ቆብሮኦት እዮም ኣዕሪፎም። ሕጂ ኣብ ቆብሮኦት ቦታ ሒዞም ኣብኡ ግዜያዊ ቦታኦም ስለ ዝነበረ ሕጂ ንሕና ንሓይልታት ኢና ኢልና ንኸይድ ነርና ማዕዶ ምስ በፃሕና ሕጂ እዚ መቋሉ ርኢናዮ በላጭ በላጭ ይብል ቆልዑ ጫቅጫቅብሉ ገለገለ እንታይ እዚ ኢልና ከዓ ንሕና እንታይ እዚ ኢልናዮ ኣነ ድሓን ቦታ ኸንዩ ብዙ እዩ ቦታ ኹን ገለ ኢሉና ወዳሃይለ ተበልና በዚ መጋርያ እዩ መቕሎ በዛ ሃልሓለ ይብል ንፈርቲ ስለ ዘለዋ ከይመፅኦም ክሻፋ ተባሂሉ በዚ መቕሎ በዚ ቆልዓ በዚ ድስቲ ዓበይቲ ገለ ርኢና እንታይ እዩ ኢልና ሽዑ ንግሆ ምስ ኮነ ጫቅጫቅ ብሉ ቆልዑ ክቆርሱ ተሲኦም መጋቦ የብልዖም እተን ካብ ዜሮ ዝመፃ ኣባላት ዋላ መምሃራ እንዲኦም ገለ ኩሉ እዩ ነይሩ። ምክንያቱ ርጉፅ ቦታ ስለዘይሓዙ ነበሩ እንታይ እዚ ተበልናዮም ኣብዚ እዩ ቦታ ከኒኢሎምና ዎ ኣብዚ ጋ እንታይ ሓይልታት ደይበልኩምና እዚ እዩ በቃ ቦታ ከንስኻት ክንኢሎምና እንታይ ንገብር ኣብዚ ኢልናዮም ቆልዑት ተኣልያ ንሕና ቆልዑት ከነዕብዶ መፂና ኢና ካብ ገዛና ንሕና ክንዋጋእ ኢና መፂና ንሕና ንድፋዕ ኢና መፂና ንሕና ቆልዑት ከነዕቢ መፃና ከመይ ጌርና ንሕና ቆልዑት ነዕቢ ከመይ ጌርና ካብ ብፀትና ንፍለልና በቃ ኣሻፈረኝና ኣገርጊርና ኢና እዋ ሽዑ ወዲ ሸክ መፂኡ ቦታ ክንያ ትቕበላ ትቕበላ ኣይትቕበላን ከዓ ተቐቢልክና ኢኸኒ ኣብ ትበፅሖ ይብልክን ኢልና ሓምድ ወዲ ሸክ መቸም ዕረ እንዳጣዓመና ሰጊድና ተቐቢልና እያ።
1: ድሕሪኡ ግን ተወሃሂድክን
0: በቃ ናበይ ዳክልኣቱ ናበይ ከነብል
1: ሓራይ ብዛዕባ ቤት ትምህርቲ ሰውራ መበል 50 ዓመት ፅምብል ናይ ቤት ትምህርቲ ሰውራ ወርቃዊ እዮቤል እዩ ክግበር ስለ ዝኾነ ኣብኡ ዕድምቲ ለኽ ዝርዝራት ብዙሕ ክህሉ እንድዩ ሽዑ ነብል ንእግረ መገዲ ግን ካብ ታዕሊም ወፂኢ ክበኣቲኽ ንምባል እየ ኣምፅአ እያ። ግን ሽዑ ከዓ ጉጅለ ባህሊ ኣባል ነርኪ
0: ማለትእንታይ
1: ነይሩ ተራኽ ሽዑ
0: ደርፊ ደራፊት ነይረ
1: ናይ ብሓቂ
0: ናይ ብሓቂ
1: ትዝክርየን ደርፍታት ኣለዋ ዶ?
0: ሓንቲ ደርፊ ደሪፈ
1: ድሓንስምዕናስኪ ንእሽተይ ድሓን
0: ድሓ ንዋላ እውን ኣይርስዓን እንድአ ግንሲ ኣብ ጀልሃንቲ እንድዩ ባህሊ ኣለይቲ ምስተበልና ናይ ቀሕ ጥዕምባ ባህሊ ነይሩ ናይ ኣለይቲ ባህሊ ነይሩ ኣላይ መድረክናን ጠርናፊና ከዓኒ ጣዕመ ገብ ስውእ ጣዕመ ገብረ ስላሴ እዩ ጣዕመ ዝህቦ ነሩ ተሰዊ እዩ ኣብ ቤት ምሰውራ ምስ ወፀ ድፋዕ ምስ ከደ ተሰዊ እዩ። ሕጂ ኣነ ደራፊት ነረ ጓል እምባያ ደራፊት ነራ ጓል ገባር ሃፀይ ዝሃት ኢና ነርና ደረፍቲ ሕጂ ሓንቲ ካብ

0: ደረ ካብተን ኣነ ዝደረፍ ኮን ሓንቲ ያ ሳይንስ እያ ትብል ነራ
1: ሓንቲ ያ ሳይንስ
0: ሓንቲ ያ ሳይንስ
1: ሓራይ እስኪ
0: ሓንቲ ያ ሳይንስ ዘይተማሳምስ ንረብሓ ሓፋሽ ሰላም ተንግስ ክምርኮሳየ ክገብራ ዕጥቀይ ክትሕብረኒ ኣብ ገዛ ካልሲ ወጋ ዕዳጋ የለን ብመትከል ፀወታ ብደምጭ ቁናታ ዛምጠላዕ ብኻርታ ታሪኹ ቓሲ ኮይኑ ከም ዝገድፍ ዛንታ ተማሂረየ ኣብ ቃልሲ ኣይኮነኒየታ ሓንቲ ያ ሳይንስ ዘይተማሳምስ ንረብሓ ሓፋሽ ሰላም ተንግስ ክምርኮሳየ ክገብራ ዕጥቀይ ክትሕግዘኒ ኣብ ገዛ ቓልሲ ስታርሊን ባጤራታት ይኮመር ደላራት ተዋጋቲ ነፈርቲ ይውሓዛ ታንክታት ብደገፍ ናይ ወፃኢ ይረግረግ ኣፅዋራት ኣይዕንቅፀንን እዩ ከካይድ ካልስታት ከም ዝንበበልካ ዩ ነይሩ
1: ዘኪርክዮ ኣምርት
0: ኩላ ታ ቨርስ ብምል እታ ዝክርያ እዩ ዋላ ዝማቻ ዋላ ግል
1: ወላ ኣብ ዕላል ክረክበክ ከለኹ ናይ ምዝካር ክእለትኪ ብጣዕሚ ፅቡቅ ዳርጋ 8 ዓመት ክቤት ትምህርቲ ሰውራ ጌርኪ ድሕሪኡ ኣበይ ክተመዲብኪ
0: 8 ዓመት ኣብ ቤት ምሰብሮ ካብ 78 ማለት 79 ኮይኑ ማለት ወርሒ 12 78 ዲና ቤት ምሰብራ ተወዚዕና ካብ 78 ወርሒ 12 ክሳብ 86 87 ኣብ ቤት ምሰብራ ኣለኹ። ካብኡ ሓይሊ እንተ ትበሃል ስለ ዝቆመት እዚ ጀነራል ኣስመሮም ገረዝግሄር መፂና ኣብ ቤት ምሰብራ ማለት እዩ ንቤት ምሰብራ ጥራይ ደይኮነ ንኩሉ እቲ ደጀን ዝነበረ ዘይሩ ክትከትኢኹም ኢሉና ሓልዋ ደጀን ክትወፂኢኹም ኢሉና ተሓጒስና ሓልዋ ደጀን ምስ በለና ተሓጒስና ምክንያቱ ነፈርቲ እንተ መፃ እንተ ሃረማ ፀላይ እንተ መፀ ገለ ኔራታ መልእኽትናቱ ሕጂ ንሕና ዝኾነ ተፃባእ መታን ከይመፅእ እንታይ ኢና ክንከውን ካብ ንወሰ ከፍ ክፍልታት ወፂና ሓለዋ ደጀን
1: ናይ መጠንቀቕታ ደወል ይኹም
0: እወ ሕጂ ኣኸር በቃ ብርጌድ 87 ትበሃል ቆይማ እዛ ብርጌድ 87 ከዓኒ ተረኣ በፂሕዋ ኣበይ ከይዳ ከቲታ ሕጂ ጀነራል ገረዝግሄር እዚ ኣስመሮም ገረዝግሄር እንተ እንዳበለ ይገልፀልና ስለ ዝነበረ እታ ብርጌድና እንታይ ተባሂላ ሓይሊ እንተ ሓይሊ እንተ እያ ተባሂላ ብሓይሊ እንተ እያ ትፍለጥ ዋላ ሕጂ እውን ዋላ ብዘዝኸተትናዮ ቦታ ኣብዚ ድፋዓት ዝኸድናዮ ሓይሊ እንተ ኢና ንበሃል ብከምዚ ኢና ናብ ኣሃዱታት ባሒልና ማለት እዩ።
1: እንታይ ኣሎ ብፍሉይ ትዝክርዮ ሂወት ኣብ ሓይልታት ተፈላለያ ዕልላ እንድን ኣበባ ብግዴኸ ከእንታይ ኣሎ
0: ኣነ ደይ ትርስዓኒሲ ብርጌድ 87 ናይ ቤንና ብርጌድ ኢና ነርና እዞም ካብ ደጀን ዝተወዛዕና ብድሕሪ ኣብ ዓዲ ማዕለል ተኽሊጥ ተገይሩ ምስ ክፍለ ሰራሽ 61 ማለት እዩ ብርጌድ 81 ብርጌድ 13 ብርጌድ 87 እዘን ሰለስተ በራጊት እዚአን ሕጂ ኣብ ሓደ ተጠርኒፈን ተኽሊጥ ገይረን ማለት እዩ። ሕጂ ኣነ ብርጌድ 13 በፂሕኒ ካብ 87 ናብ ብርጌድ 13 ክፍለ ሰራሽ 61 በፂሕኒ ሕጂ እዛ ናህን ኣሃዱ ንግንባር ደቂ ምሓርያ ትኽል ንዞባ ደቡ ደባይ ተዋጋኢት ኮይና ንዞባ ደቡብ ኢና ንኸይድ ማለት እዩ። ዞባ ደቡብ ነዊሕ ጌርና ኢና ሕጂ እቲ ዝነውሐ እዋን ኮፍ ድበልናዮ ዓዲ ኣብ ዞባ ደቡብ ኮይኑስ ዕና ፈርዖ ትበሃል እያ ናፈርዖ ዝነውሐ ግዜና ኣብ ዕና ፈርዖ ኢና ተቐሚጥና ሕጂ ድግሳ ናይ መጥቃዕቲ ድግሳ ይሕሰብ ስለ ዝነበረ ንኸይድ ንመፅእ ንኸይድ ንምለስ ኢና ነርና ሕጂ ሓደ መዓልቲ ዲብያ ጌርና ውዒልና ኣብ ዓደበነ ዝበሃል ኣብቲ ከባቢ ሰገነይት እዩ ኣይፈልጠን እየ ሽዒና ንፈልጦ ዘለና ማለት እዩ ኮለኛ ትመፅእ ነራ ዋላ ኣብዑር ነይሮም ከማን ማለተይ ንሕሩድ ንኢንኮደ መስመራ ዝኸዱ ሒዞሞም ናይ ኢትዮጵያ ማለት እዩ እዋ ና በቶም እዮም ቶም ኣብዑር ዋላ መፅዓኛ ነይሮም ኣፍራስ ነይሮም ከምሳት እዮም ነይሮም ሕጂ እታ ኤነት

0: ትረ እንታይ ሒዛ ነይራ? ቢራ ቢራ ኣፅዒና ነይራ ምስ ልሜር ከያ ኣድቢና ነቶም ከብቲ ነቶም መፅዓኛ ዋላ ነታ ቢራ ሒዝናያ ኢና ደይ ርስዓ ንሽዑ እቲ ቢራ በቃ ብኻኣለ ብነፀሉ ፅዒ ንኸይድ በቲ ኣንሶላና ዋላ ነቶም ጓሶት ፀውዒና ውሰዱ ኢልናዮም ዋላ ብራሽ ክምሉ ኢልናዮም
1: እቲ ቢራ
0: ኣይፈልጥዎ
1: ይጥይቁ ጉድሪ ክይቦም
0: ብንታይ ዳ እሞ ናይ ፀላእ እንድዩ ናይ ፀላእ ስለዝኾነ ሕጂ ንሕና በቃ ውሰዱ ዝወሰለ ይውሰድ ኢልናዮ ንኻ ወሲድና ማለት እዩ መዘናግዒ ገለ መለስ ዝኾነካ ካብኡ ንዕና ፈርዖ ኢና ንምለስ ኣብ ዕና ፈርዖ ምስ ተመለስና ዋላ ተንከብቲ ምሳና ዋላ መፅዓኛ ምሳና እንድዩ ተን ኣድገ በቕሊ ማለት እዩ ዕና ፈርዖ ምስ ተመለስና እተን ጥሪት ነተን ኣሃዶታት ነታ ብርጌድ ማለት እዩ ዋላ እንዳ ከቢድ ብረትና ዋላ እንዳቶም ኣጋር ሓይልታትና ተመቐለን ንሕሩድ ዝበልዑን ማለት እዩ ብፅሒቶም ኣልተስ ዕረፍቲ ስለ ዘለና ማለት እዩ ተንዲ ተረፋ ድበዝሓ ኸ ውድብና ፍሉይ እንድዩ ንበተኽ ዓቕሚ ደይብሉ ተባሂሉ ነቲ ሽጉር ሽጉር ህዝብና ዓዲልዎን ሓረስታይ ዓዲልዎም ማለት እዩ እቶም ኣድገ በቕሊ እንድሕር ኮይኖም ግን ባቡርና እንድዮም ንዓና መርከብና እንድዮም ብምንታይ ክንሰርሕ እሶም ንዓና ተጠቂምናሎም ኣባጊዕ ነይረን እውን ኣባጊዕ ከምኡ ንዘይብሉ ተዓዲለን ዝሕረደ ከዓ ተሓሪደ
1: ዓባይ መዘከርታ
0: ኣነ እዚ ኣይርስዓን እየ
1: ካልእ ክስታይ ፈጢሩ ነይሩ ይኸውን እዩ ፅጉም ፅጉም ክትዕ
0: ፈትሕሉ ፈትሕሉ ኣነ ኣተሲ ሕሰብ እየ ሞ ክንደይ ሽጉር ድ ነይሩ ግን ውድብና
1: ሓራይ ሕጂ ኣብ ታሪክ ሂወትኪ ተመክሮኺ ገሌ ኮና ክንኣቱ ቀንዲ መራኸቢትና ኣብ 978 ደቂ ኣንስትዮ ዝተሰለፍና ካብ ዝተፈላለየ ኩርናዓት ዝመፃናት ዝግሬት ኮንኪ ክሳብ ከባቢ ዓዲ ቀይሕ ነይረን ድግሳ ካብቲ ከባቢ ነይረን ከባቢ ሰገነይትን ካብ ሰገነይትን ነይረን ደቂ ኣምሓረ ከምኡ ሳሓርቲ ከምኡ ካብ ሓማሲን በዓል ትሪንዳድ ክገልፀአን ከለዋ ሕጅስ ክሳብ ኣብ ድፋዕ ከይደን መስዋእቲ ዝኸፈላ ኣለዋ ካብ ኣስመራ ከይተረፈ ካብ ከባቢ ባፅ ካብ ሰምሃር ካብ ተፈላለየ ኩርናዓት ዳርጋ 2,000 ኢና ኮይና እዚ ፍሉይ ታሪክ እዩ ኣብ ሳሕል ኣብ ህዝባዊ ግንባር ክንዲዚ ብዝሐ ደቂ ኣንስትዮ ኣብ ክፍሊ ታዕሊም ወሒዝና ይንፈልጥን ኢና እቲ መጀመርያ ድሕሪኡ ብብዝሐ እንዳመፃ ከይደን ሽዑ ዝወፀት ሽም ሕጂ ትደጋገም ዘላ ዝሰከፈትኒ ግን እታ ካምቦድያ ትብል ቃል እያ ሰኸ ነብረሃ ኢለ የ ብዙሓት ንዝክራ ኣለና ገለገለ ግን ከም ፕሬዚደንት ሽም ዘውፃልና ዘጠምቐልና ይብላ ዋ ፕሬዚደንት ኢሳ ሽዑ ዋና ፀሓፍሲ ምስቲ ኩሉ ፍልጠቱ ከም ሰብ ንእስነቱ ከብሊ ንዝፈትዎ ሃገሩ መፂስ ንካልእ ሃገር ክሸጠና ድሕሪ ሕጂ ካምቦድያ ክንትበሃላ ከዓ ኣይወፆን ሕጂ ከመይ እያ መን ይውፅይዋ እስኪ ኣበያ ታ ቦታ መን ይውፅይዋ ኣባ
0: ኣነ ትዝከረኒ እዛ ካምቦድያ ትብል ቃል ፕረዚደንት ኢሳያስ ዘይኮነ ሲ ኣብ ሓሊበት ንከለና ማእቶት እንዳካየድና ከለና ኮምሬድ ሓድጉ እዩ ሕጂ ቅድሚ ኮምሬድ ሓድጉ ምባሉ ፊልም ርኢና ነርና ናይ ካምቦድያ ናይ ሰወራ ካምቦድያ ሰወራ ካምቦድያ ሲ ፊልም ኣብ ስክሪን
1: ኮምሬድ ሓድጉ ሂወት ዘሎ ከይመስሎም
0: እወ ድሓ ኣብ ስክሪን ገይሮም ኣርዮሙና ሕጂ እቲ ሳተን ዘካይድኦ ነበራ
1: ማእቶታዊ
0: ንጥፈታት እንዲ ነይሩ ሪለየን ቀባበላ ነይረን ቅብብል ምሻለኪ ተሓንቲ ትህብ ተሓንቲ ትህብ ተሓንቲ ትህብ ሕጂ ኣብ ከምዚታት ንሕና ከዓ ኣብ ማእቶት ንጡፋት ኢና ነርና
1: ሕሉፍ ሓሊፉና ዝክርዮ እንድሕሪ ኮንኪ እታ ካምቦድያ ዘራ ጎደታ ሴፍ ዝበሃል
0: ባኮ
1: መፅ ነይሩ
0: መግቢ
1: ከምዚ ፕሮቲን ዓይነት ድዩ ገለ ንጥቀመሉ ሕጂ ገለ ደይበን ገለ ከዓ ብሪለይ ኣብ ቶሚን ዲና ነእትዎ ነርና
0: ኣብ ገረብ ኣበይ ደሎ ቶሚ
1: ኣብ ትሕቲ ገረብ
0: ኣብ ትሕቲ ዓብ

0: ገረብ ከምዚ ጫዓታት ገለ መለ ነይሩ ኣብ ትሕቲኡ ይራገፍ እሞኒ ኣብኡ ንብራሳ ኢና ንፅፍፎ ነርና ንፋዓት ነርናና ደቂ ገጠር ክነፍዓ መዓት እየን ኣብ ዕንጨይቲ ምውፋር ንፍዓት ኣብ ማእቶት ንፍዓት ኣብ ኩሉ ንፍዓት እየን ነተን ንደቂ ከተማ ዘበልና መምህራና እየን ነረን ሕና ከዓ ንዕአን ርኢናስ ንተብዕ ነርና ካብ አን ከይንተርፍ ካብ አን ከይንሰንፍ ክስታይ ንገብር ነ ሓቦ ኒሕን እየ ስንቃና ነረን ብጣዕሚ ሕጂ ኣብ እግሪ ገረብ ኢዩ ይራገፍ ነይሩ ኣብ እግሪ ገረብ ተራጊፉ ቴንዳ ይሽፍን ነይሩ ምክንያቱ ስለምንታይ ኣብ እግሪ ገረብ ክሻፋ ከይረአ ነፋሪት ከይትመፆ ከይትድክዖ ተባሂሉ እዩ ስለዚ ብድሕሪኣ ብድሕሪ እዛ ፊልም ምስ ረኣና ንሕና ከዓኒ ከምኡ ዓይነት ንጥፈታት ንገብር ስለዝነበረና ይሕጎስ ክሪኤና ከሎ ማራይ ድሕጎስ ነይሩ ስዎ ኮምሬድ ሓድኩ
1: ሕጂ ታት ፊልም ክብልዋ ከለዉ ክምላኣ እምበር ፅቡቅ መፅያ ንያ ዘላ እዚአን ኮ ካምቦድያየን ገለ ክብሉ ከለዉ እዚአን ሲ ጀጋውን እየን ዝበልዎ ገይሩ እዩ ተረዲእዋ ጉሩህ ጥዑም ሕያዋይ እዩ ነይሩ ካብኣ ሕጂ
0: ናይ ካምቦድያ ትብል
1: ተሽኪል ምስ ወሰደና ዝክርያ ዲኺ ኣብኡ በጥ ምስ በልና ጎልጎል እንዲ ወላ ቡምባ ትተኮስ ወላ መድፍዕ ትምፃእ ንቕከይ ትብላ ተባሂልና
0: ኢሉና
1: እሰን ኣይኮናን ድሕድረጊን ካምቦድያ ንስኽን ይኽን ኢሉ
0: ኢሉና
1: ዋላ ኣፍሮ ነራ ጥቃይ ስሓቅሙይት ንፅባሒቱ ክርኤና ወላ ገለ ካምቦድያ
0: ፅውዕ ነይሩ እዚኣታ መፀውዒት እምበር ፕረሲደንት ኢሳያስ ከምኡ ይበለ ፕረሲደንት ኢሳያስ ዝመለሳ ኣብ ክፍሊ ታዕሊም ምስ መፀና ዝክርቲ ኮይን ክብሊኣ ትመፂና እዩ ከምዚ ናይ ኣጋምሸ ሰዓት 4 ሚሊታር ተኸዲንካ ብሩባ ተሰራዕ ተባሂልና ሓሙሽተና ሓይሊ ኣብ ሓንቲ ሩባ ተሰሪዕና እጂ ፕረሲደንት ኢሳያስ ከባቢ ሰዓት 4 እዩ መፅኡ ምስ ብፀውቲ እዩ መፂና ሕታ ሓቲታቶ ጓል ሸሪፍ
1: እዎ ብዛዕባ መነባብሮና ከምዚ ኮይኑ ተፀጊምክን ክፍሊ ታዕሊም ቅድሚ ሕጂ ከምዚ ነበረ ገለ ኢሉ ድሓድሓ ንኢልና ንሕና ኣብ ጥሜት ኣብ ገለ ዝስማዓና ነገር ኣይነበረን
0: ጠመናን ከዓ ኣይጠመናን ማለተይ ሲሒ ሰብእየ ጥሜት ዝበሃል ኮ ፆምካ ትሓድረሉ እዩ ወዲ ዓከር ይቅረበና ወዲ ዓከር ብዝተፈላለዩ መገዲ ገይርና ንሰትእ ንበልዖ ነርና ንስንክሶ
1: ነርናተላለና
0: ስብቆ ነይሩ ስብቆ ንሰቲ ነርና ሰብያ ከብደስ ኣይጠሜትን ፆም ኣይሓደረትን ሃሂል ኣይሓደረትን ስለዚ ጥሜት ዝበሃል ኮ ትበልዖን ትሰትዮን ክስእን ከላ ሓድራ እዩ ብዓቕሙ ሲ ሰውራ እንዲታይ ድኣ ሞኒ ወ ምክንያቱስ ክልቲ ዕላማ ሒዝና ኢና ኮወፂና ካብ ገዛና ንመስዋእትን ንናፅነትን መስዋእቲ እንድሕር ድኣ ሃልዩ ናፅነት ከም ዘላ ካልእ ሲ ኣይዓጅበን ንሕና ኮ እዘን ዳርጋ 2,000 ዘይኮናስ 2,000 ሙሉኣት ደቂ ኣንስትዮ ኢና ወፂና ዝክርቲ ኮንኪ ማና እዚአን ከንታይ እየን እታ ብረት ስለዘይዓጠና ታዕሊም ስለዘይወረድና ኢና እምበር ኩለን ዓመት ሙሉእ ካብ 77 ክሳብ ታ ዘዝለቐና ላዕለ ኣብ ወሰከ ቦታ በርባዕቲኡ ምብራቅ ማለተይ በርባዕቲኡ ማእዝን ብሰሜን ብደቡብ ብምዕራብ ብምብራቅ ዝመፃ ደቂ ኣንስትዮ ተጋደልቲ ኢና ነርና እንታይ ንፍለ ነርና ካብኦም ወላ ሓንቲ ደፍሊ ነበረና እንኮ እንታይ ደኣ እታ ወታደራዊ ታዕሊም ስለዘይገበርና እምበር ፖለቲካ ንምሃር ንፈልጥ ነርና ኩሉ ሽግራት ንፈልጥ ነርና ኣብ ከተማ ኮኒ ሰብ ዮ ኣብ ድፋዕ ከይድና በዓል ዓዲ ካንታ ንስንክት ነርና ከባቢ ዓዲ ቀይሕ
1: ብዙ ከባቢየርኢና
0: ነይሮም ከባቢ ሰሓርቲ ብምሉኡ ከዓኒ ንምግብና ንወፍር ነርና ኣብ ዓላ ኣብ ደቂ ኣምሓረ ዝነበረ ሆስፒታላት ከዓኒ ምስ ውግኣት ከዓኒ ላዕልን ታሕትን ንብል ነርና ንሕክም ነቀባብል ነርና ብዓቕምና ንሓፅበሎም ነርና ኩሉ ንገብር ና እንታይ ተሪፋና ነራ እታ ወታደራዊ ሳዕሊምን ታቃታ ምስሓብን ጥርያ ተሪፋና ስለዚ ሽግር ፈሊጥና ኢና ወፂና ናይ 78 ተጋደልቲ ብደይ ቀልዓልን ብደይ ምግናን ኩላትና ተጋደልቲ ኢና እንታይ ዳ ብረታዊ እዛ ወታደራዊ ሳዕሊም ጥራይ ስለዘይተዓለምና ኢና ኣንኸም እያ ድብ
1: ንኣባላት ታዕሊም እኳ ንውዕዮም ነርና
0: ማራ ንሓልፎም ነርና
1: ንውዕዮም ዎ ታዚአን በርዞክ እየዳልና እየ ንብሉ ሕራይታ ናይ ጓል ሸሪፍ ኣምፅያ ሕጂ
0: ጓል ሸሪፍ እንታይ ላሓቲታቶ ነራ ኣነ ከምዝመስለኒ እንተጎዲ እንተጉዲለ ካኣስኺ ስለዝነበርኪ ነቲ ዓለም ስለዝኮና ብሓንሳብ ስለዝነበርና ምልእላ ተል ከማናሲ ኢላቶ ኣብ ሰውራስ ከማና ዝኣመሰላ ብብዙሒ ደቂ ኣንስትዮስ ዝተሰለፋ ህልዋዶ ሃገራት ትፈልጥ ኢላቶ
1: ኣበየነይቲ ሰውራ
0: ኣበየነይቲ ሰውራ ኢላቶ ሕጂ

0: ፕረሲደንት እስያስ ከእንታ ይልዋ ምናልባት ይልዋ ካምቦዲያ ይልዋ ሕጂ ከምዚ ክብል ከሎሲ ንሕና ብብስ
1: ኣብ ካምቦድያ እውን ብክንዲዚ ናትክን ኣይኮን ናትክን ዝተፈለየ እዩ ዘብርሃ
0: ከማንዲ ድብል ሕጂ ሞራል ድ ክህበና ክሕጉሰና ድዩ መሊሲ ድ ከተባባዓና እዚኣ ንዕኡ ትምልከት
1: ሕጂ እታ ካምቦድያ ብከማይ እያ ተጠቂሳ እምበር ፕረዚደንት ኢሳያስ ሽዑኡ ዘጠምቐና ኢለ ነቕርባኣ እታ ቀንዲ ሕጂ መዛረቢተይ ትደጋገም ኣላ በጨቕ ትብል ኣላ ኣብ ፅሑፉ ክትቀርብ ሕጂ ንተወሰና ሰባት ንምሕማይ ዘይኮነ ኩሉ ናብቲ ታዕሊም ዝነበርና ክንቃለስ ኣለና እዚኣ እዚኣ ይኣኸላ ትትረፍ ኤርትራውያን ክንስና ንካልኣ ሃገር ክንብል የብልናን ድሓር
0: ኣብኣ ግን ማና ክኸልፈኪ ፕረሲደንት ኢሳያስ ዋናቕፋ ደ ይብል ኣዳል ደ ይብል ኣፍ ዓበት ደ ይብል ደሰሚየና ክሰምን ድሕር ኮይኑ እንታይ ኮይኑ ኢሉ ብናይ ባዕዲ ሃገር ንዓና ክስመና ክእል እዚኣ ኳ ንድሕራ ዝተፊልካላሲ ፍልይት እያ
1: ሰኣን እንታይ ሽሙ እዩ ሕጂ ካምቦድያ ንኣፍልጦ ዘይፈልጣሎ ኣይብልን ንመዘኻኸሪ ኣብ ደቡባዊ ምብራቅ ኤሽያ እትርከብ እያ ኣብቲ ግዜ እቲ ከዓ ካብ 75 ክሳብ 79 ኣብ ውግእ ነይረን ቬትናምን ካምቦድያን እታ ጠንቂ እኳ ካምቦድያ እያ ትመስለኒ ቬትናም ደፊኣት ነቲ ስርዓት ቀይራ ተቆፃፂራታ ሕጂ ካብ ታዕሊም ምስ ወፃና ንሕና ነተን ድሕሬና ዝመፃ ቬትናም ተባሂለን ኣንታ እቲ ታሪክ እውን ከምኡ እኮ እዩ ዘሎ ገሌ ኢሎም ነፊዐን ግን ኣየድመቓኣን ኣይስመራላን ሃሲሳ ሃሲሳ ኣይተበለትን ንሕና ግን 19 በጨቕ ነብል ኣለና ኣብ ፅሑፍ ከይተረፈ ሕጂ ንደቅና እንታይ ከነውርስ ኢና ስለምንታይ ካምቦድያ ተባሂለን ነይረን ዝበሃል ከይመፅእ እዚኣ ስለ ዘሰከፈትኒ ካምቦድያ ሓደ ብፃይ ብገርሁ ክፍኣት ሃልይዎ ደቂ ካልእ ሃገር ኮይናዮ ኣይኮነን ኤርትራውያን ምዃንና ይፈልጥ እዩ ሕጂ ከዓ እዚኣ ካብ ሎምን እኒ ወላ ካባ እያ ትሒዝኪ እዛ ካምቦድያ ትበሃል ተዘይጠቐስና እያ ብኤርትራ ውርነትና እንሕበን መዳርግቲ ኣልቦ ቃልሲ ተኻይዱላ ዝተረኽበት ሃገር ንዓ ኢና ነድምቕ እምበር እንታይ እያ ካምቦድያ ተተረስዐት ፅቡቅ እዩ ድሕሪ ሕጂ ኩልና ተቋርፅናያ ዝሓሸ ኮይኑ እስማዓኒ ትብልዮ ነገር ተለክ ኣክሰብ
0: ንሳያ በቃናት እውን ከመይ ያ ሓሳሚ ምክንያቱ ብሓንሳብ ስለ ዝነበርና ስጋዕ መጨረሻ ንስኹን እዳ ዜና ተወዚዕ ከኣነን ቤት ምሰውራ ኸኢደ እዚ ክትበሃል ከላስ ብሓንሳብ ኢና ነርና ማለት እየ ድምላእላ ጉዳይ ስ የብለየን ሓንቲ ያስ
1: ሕጂ ግን ትደጋገም ስለ ዘላ ዶብ ይገበረላ
0: ይገበረላ
1: ከም ፍረ ግንዳዕ ነፊራ ትጥፋእ ግንዳ ምስ ተተኮሰት ፍሪኣ
0: ኮፍርፍብበኒ
1: ትምነን እዚኣውን ሕጂ የቐኒ የለይ ኣባት ስለቲ ዝሃብክና ዕድል እንታ ዝበልኩ ኸ መበል 50 ዓመት ወርቃዊ እዮቤልዩ ቤት ትምህርቲ ሰውራ ንዓኣ ንወዳድብ ስለ ዘለና ትተሓጋግዝኒኸኣለኺ ኣባላት ምሳኺ ዝነበራ ሽዑ እንደገና ንዕድመኩም ኢና ስፍሕ ዝበለ ዕላል ክህልወና እዩ ሕጂ ግን የቐኒ የለይ ካምቦድያ ንምሓለላ ዶ ኸይኑ ደግማ ዳሕራይ
0: ንምሓለላ ንምሓለላ ተጋደልቲ ናይ 78 ዘይንብል
1: ክቡራት ተዓዘብቲ ወላ ጋዜጠኛታት እውን ንኣባላት ዜና መጀመርያ ሓበሬታ ክህብ ካምቦድያ ትብል ሰብ እንተዳኣልያ ንቑረፃ ኤዲት ንግበራ ከምዘይትቃላሕ ንግበር ንሕና ናይ 78 ደቂ ኣንስትዮ እንኮርዓሉ ታሪክ ንኾር ዓላ ሃገር ስለ ዘሎ ብኡ እኹል እዩ ካምቦድያ ብስም ካምቦድያ ኢና ንፍለጥ ዝበሃል ብካምቦድያ ንፍለጥን ኢና ንሕና እታ ካምቦድያ ኣመፃፃኣኣ ገሊፅና ኣለና ፕረዚደንት ኢሳያስ ከዓ ወሪድዎ ኣየጠምቕናን የቐኒ የልና ዝመፅእ ቀዳም ብካሊእ ይራኽበና

ሰላም ኣብ ርሕቑን ኣብ ቀረባን ኮንኩም መደብና መደብ ሸውሃት ሳይዳ ትከታተሉ ክቡራት ተኸታተልትና ኣቐዲመ ብዙሕ ሰላም ክብለኩም ይፈቱ። ቀፂለ ሎሚ መዓልቲ እንሪኦ ኣሰራርሓ ምግቢ ከዓ ብሮኮሊ ምስ ድንሽ ኩሉ ዓይነት ኣሕምልቲ ብዝተፈላለየ ጌርና ክንሰርሖ ስለ ንኽእል እሞ ከዓ ጥዕናዊ ኣሰራርሓ ሎሚ ከዓ ብሮኮሊ ምስ ድንሽ ቀሪበ ኣለኹ። ሓራይ ከምቲ ናይ ኩሉ መዓልቲ ኢና ኣዳውና ክንሕፀብ ስለ ዝግብአና እዳዊ ይሕፀብ ኣለኹ። ፀሬት ኣቐዲምና ኢና ኣብ ኩሉ ቀዳምነታት ንሰርዖ፣ ምክንያቱ መጀመርታ ናይ ኩሉ ፀሬት እዩ። ስለዚ ኣእዳውና ኩሉ ግዜ ክንሕፀብ ይግብአና እዩ። ኣብ ክሽነ ኣብ መግቢ ክንቀርብ ከለና ሓራይ እዚ ንምስራሕ ብሮኮሊ ንሄለ በሲሉ ብድቕቕ ኢሉ ተመቲሩ ብሮኮሊ ከዓ ኣዝዩ ሃብታም ትሕዝቶ ዘለዎ መግቢ እዩ። ድንሽ ብድቕቕ ዝበለ ከይተቐርፈ በሲሉ ተቐሪቡሎ ማለት እዩ። ሽጉርቲ ፃዕዳ፣ ፐርሰሜሎ፣ ኮሚደረ፣ ጉዕ በርበረ፣ ዘይቲ ኦሊቭ፣ ጨው፣ በርበረ ፀሊም ቀሪበ ኣለኹ። ስለዚ መጀመርታ ነቲ ኣስቤዛና ማለት ነቲ ቀመማት ኢና ንብሎ ነዚ በዓል ሽጉርቲ ፃዕዳ፣ ፐርሰሜሎ፣ ኮሚደረ ቀመማት ናይ ኣሕምልትና ማለት እዩ። ስለዚ ኩለን ዘይተኣንጥባቢለ ሓንሳብ ክስ ክትተነ ሽጉርቲ ፃዕዳ፣ ፐርሰሜሎ ብደቂቕ ዝተመትረ፣ ፐርሰሜሎ ኩሉ መዓልቲ ክንጥቀመሉ ዝላቦ ዘለኹ ብጣዕሚ ፅቡቅ ስለ ዝኾነ ፅቡቅ ትሕዝቶ ስለ ዝውንን፣ ኮሚደረ እውን ከምኡ። ኮሚደረ ከዓ ኣዝዩ ሃፍታም ዝኾነ ትሕዝቶን ንጥዕና ዘገድስ ባእታታትን እዩ ዝውንን። ስለዚ ክንጠቀመሉ ኣዝና ፅቡቅ እዩ። ሕጂ ጉዕ በርበረ ይጥቀም ኣለኹ። ጉዕ በርበረ ከዓ ሓደ ማንካ ጣውላ። ጉዕ በርበረ እውን ብቪታሚን ሲ ሃፍታም እዩ። ፍርቂ ክባያ ዘይቲ ኦሊቭ ይጥቀም ኣለኹ። ዘይቲ ኦሊቭ ድማ ፅቡቅ ስብሒ ካብ ዝውንን ሓደ እዩ፣ ወይ ድማ ፅቡቅ ጥዑይ ኮለስትሮል። ከምዚ ኣጌርና ሓንሳብ ክንሰኽትታ ኢና ድሓርቲ ስምምዕ መሰበለትልና ተንተቐሪበን ዘለዋ ኣሕምልትና ክንሰኽትተን ኢና ማለት እዩ፣ ክነእትወን ኢና ናብኡ። ብቕልል ዝበለ ኣሰራርሓ ንጥዕና ኣዝዩ ኣገዳሲ ዝኾነ መግቢ ከነዳሉ ንኽእል ማለት እዩ። ኣብ ኣሕምልቲ ናቐኒና ዘለና ሓንሳብ ነቲ ኣሕምልቲ ከዓ ክንዝክሮ ሕጂ ከዓ ፅቡቅ ጌርና ምእንቲ ኣብ ኣሕምልቲ ናቐኒና ዘለና እሞ ብቕልል ዝበለ ጥዑይ ዝኾነ መግቢ ከነዳሉ ከም ንኽእል እዩ። ሓራይ ሕጂ ነቲ ዝተረፈ ኣስቤዛና ማለት ድንሽን ብሮኮሊን ጨው፣ በርበረ፣ ፀሊም ቀመም ጌርና ወሃሂድና ሓንቲ ሰባብ ሲድና ክነውርዳ ኢና ማለት እዩ።

ሓራይ በሲላት ልና ኣላ ተወሃሂዳት ልና ኣላ የውርዳ ኣለኹ ብሮኮሊ ምስ ድንሽ ብኣዝዩ ቀሊል ኣሰራርሓ ሓውሲ ሰላጣ እያ እቲ ኣብኣ ዘሎ ኣስቤዛታት ኣዝዩ ጠቃሚ ኣዝዩ ንጥዕና ኣገዳሲ እዩ ብዝተፈላለየ ጌርና ንብሪኮሊ ከዓ ክንሰርሖ ከም ንኽእል ያ ተሰሪሓ ዘላ ብቀሊል ኣሰራርሓ ማለት እዩ ኣብቲ ናይ ጥዕና እንድሕር ድኣ መፂና ኣዝዩ ኣገዳሲ ዝኾነ ንጥዕና ዝሓዘት ኣሰራርሓ መግቢኣ ማለት እዩ እቲ ኣብቲ ብሪኮሊ ብጣዕሚ ፅቡቅ ትሕዝቶ እዩ ዘሎ ከም ኩሎም ቀጠልያታት ኣሕምልቲ ብቪታሚናትን ማዕድናትን ሃፍታም እዩ ኣብ ርእሲኡ ክሳዕ ንመንሽሮ ክከላኸል ዝኽእል ቀመማዊ ትሕዝቶ ኣለዎ ብሪኮሊ ብጣዕሚ ወቕታዊ እዩ ኩሉ ግዜ ዝርከብ ኣይኮነን ግን ኣብቲ ዝርከበሉ ግዜ ክንጥቀመሉ ከዓ ብጣዕሚ ፅቡቅ እዩ ማለት እዩ ድንሽ ከዓ ከምቲ ኩሉ መዓልቲ

ገልጾ ምስ ቅራፉ ስለ ዝኾነ ኣዝዩ ፅቡቕ ዝኾነ ትሕዝቶ እዩ ዘለዎ። እቲ ዝበዝሐ ትሕዝቶ ኣብቲ ቅራፉ እዩ ዘሎ ማለት እዩ። ስለዚ መቕራፍ ድንሽ ከነወግዶ ኣዝየ የድላቦ። ጥዑይ እንተደኣ ኮይኑ እቲ ድንሽ ፅሩይ እንተደኣ ኮይኑ ኣፅሪኻ ሓፂብካ ክበስልተ ኮይኑ ኣብኡ ከሎ ክትድኾነ ነገር ኣብኡ ከሎ መቲርካ ክትሰርሖ እንተደኣ ኮይኑካ ኣብኡ ከሎ ኣብ ዝኾነ ካ እቲ ቅራፍ ዘምፅኦ ዓይነት

እዚ እውን ምስ ቅጫ ምስ ባኒ ምስ እንጀራ ምስ ዘለና ዓይነት ጌርና ክንቅርቦ ንኽእል ዓይነት መግቢ እዩ ማለት እዩ። ብቐሊል ዝተሰርሐት ግን ብዙሕ ናይ ጥዕና ትሕዝቶ ዝሓዘት እያ። ምክንያቱ ከምቲ ኩሉ ግዜ ንገልፆ ኣብቲ ኮሚደረ ኣብቲ ፐርሰሜሎ ኣብቲ ሽጉርቲ ፃዕዳ ኣብ ኩሉ ከመይ ዝመሰለ ዓይነት ትሕዝቶ ናይ ጥዕና ከም ዘሎ ደጋጊምና ኢና ንገልፆ ዘለና ማለት እዩ። ከምዚኣ ጌርና እዚኣ ቅጫ ስገምያ እዚኣ ከዓ ቅጫ ቀይሕ ጣፍ እያ። ስለዚ ኩሉ ነብሳ እንታይ እዩ ማለት እዩ? ናይ ጥዕና እዩ። እቲ ዝተሰርሖ ዘይቲ ከዓ ዘይቲ ኦሊቭ እዩ። ዘይቲ ኦሊቭ፣ ዘይቲ ኣውሊዕ። ዘይቲ ኣውሊዕ ከዓ ኣብኡ ዘሎ ትሕዝቶ ከዓ ኣዝዩ ጠቃሚ ኮለስትሮል ዝውንን እዩ ዘይቲ ኦሊቭ ማለት እዩ። ዘይቲ ስምስም እውን ከምኡ እዩ፣ ካልኣዩ እዩ። ስለዚ ዘይቲ ስምስም ክንጥቀም ንኽእል፣ ዘይቲ ኦሊቭ ክንጥቀም ንኽእል፣ እቲ ናይ ጥዕና ዘይቲ ማለት እዩ። ስለዚ እቲ ኩሉ ኣብ ዋኣትዩ ዘሎ ትሕዝቶ እንትሕር ዳርእናዮ እቲ ፐርሰሜሎ እቲ ሽጉርቲ ፃዕዳ ከምቲ ኩሉ መዓልቲ ንገልፆ ኣብቲ ፐርሰሜሎ እንተ ኦክሲደንት ኣሎ፣ ከም ኩሎም ኣሕምልቲ ቀጠልያ ቪታሚናትን ማዕድናትን ኣሎ። ስለዚ ኣዝና ክንጥቀመሉ ፅቡቅ እዩ። ኣንታ ኦክሲደንት ክብል ከለኹ ነቲ ካብ ኣካላትና ዘየድሊ ወይ ከዓ መርዛም ነገር ዝፀርግ ትሕዝቶ ኣለዎ። ኣብ በዓል ሴዶኖ ፐርሰሜሎ፣ ኣብ በዓል ስፒናች፣ ኣብ በዓል ብሪኮሊ ከማ። ስለዚ ኣብቲ ቅራፍ ድንሽ ከዓ ኩሉ መዓልቲ ኢና ንገልፆ ማለት እዩ። ዚንክ ኣሎ፣ ሓፂን ኣሎ፣ ካልሽም ኣሎ፣ ፖታሽየም ኣሎ። እዚ ንኣካላትና ኣዝዩ ካብቶም ኣዝዮም ዘገድሱ ቪታሚናት ማለት እዮም። ቪታሚናትን ማዕድናትን ኣሎ፣ ቪታሚን ሲ ኣሎ። እዚ ኣብ ቅራፍ ድንሽ እየ ዝገልፅ ዘለኹ ማለት እዩ። ንመኣዛታት ናይ ምቅፃል ትሕዝቶ ኣለዎ፣ ፀረ ረክሳዊ ዝኾነ ባህሪ ኣለዎ። እዚ ኣብ ቅራፍ ድንሽ እየ ዝገልፅ ዘለኹ ማለት እዩ። ስለዚ ኣብቲ ኮሚደረ ከዓ ከምቲ ደጋጊምና ንገልፆ ኣዝዩ ሃፍታም ዝኾነ ትሕዝቶ ንብዙሕ ሕማም ተመሓላለፍትን ዘይተመሓላለፍትን ክከላኸል ዝኽእል ትሕዝቶ ኣለዎ። ካብቲ ዘለዎ ንእሽተይ ቆንጭለ እየ ዝዛረብ ዘለኹ ማለት እዩ። ስለዚ ናይ ሎሚ መዓልቲ ኣሰራርሓ ምግቢ ብሪኮሊ ምስ ድንሽ ኣብዚኣ ወዲእና ኣለና። ኣብዚ መፅእ ሰሙን ብካልእ ትሕዝቶ ክሳብ እንራኸብ ኣብ ዘለናዮ ሰላም ቅነ

እታ ከን ሽቅርካ መዓላ ጅኒ ተሓቁብእካ ጅናካ እቲ ወቅቱ ተጠበ ጅና ምን ሓሊብ እሙ ግል ርከቡ ለወጅቡ መናፍዕት እቲ ወቅቱ ረክቡ ወምን ኩሉ ህየ እማት እብራሓት ሸቕለን ሸቅያ

0: اللي ابتدأت حكومة مؤسسات عافيات مدنية محابر بأفراد وجميع الشارك وديبو لإيلة كارم جهود وبديات أما ديب كل أكان الشغل مع على جنيتان بأداليوت كما حزيق اللاطبية نعود تغلن باللي هي مستقبل أقمام ندمن
1: تم بال سلس مرزة مرحتن ليك أنا سرعت بالسجنة نبحرن أفدق بحرن أمل كيتوم وقحيت الحزق ربوام زلو حدستي زس دمو محاسبات متحزي باللومن
2: ودا بحر دارتشا كمهيد بحرون بابويك أدو دارتشاون مامتات يميلا مراج إميك أربو مهوران ألو
1: أفدق بحرن مركب إتيوبيانا بحري كابتقو عسلمتاي بحرنا بإتيوبيا زي متس
3: وهو ياو ground breaking ሲለቀቅ ይገባል በቃ ተገናኘ ማለት ነው ከባህርን አሳፋ ነው ማለት ነው በሌላ አባባል ማለት ነው
1: እትወደ ምስተሐንጸ ማይፍኖ በቃ ተራኺቡ ማለት ነው ንቀይህ ባህሪ አስፊህናዮ ማለት ነው
4: ከዚህ ጀምረን እስከ አሰብ ድረስ ያለው አካባቢ ብንቆፍር
1: ካብዚ ጀሚርና ክሳብ ከባቢ አሰብን ቀይህ ባህርን ምስንኹዕት ውጽይቱ ከመይ ይከውን
4: ዝዋነ በጠቀም ነበር ያ ቃል ተሳካገን በራሳችን ምን ወደቦች መፍጠር እንችላለን የሚለውን
1: በመስዋዕ ግን ጥቀሚን ይርድለትና ንሱ ዘይቃል ተኾይኑ ግን ባዕልና ወደባትና ክንፈጥር ንኽእል ኢና ብሔር አፈርን መሬቱን ሓደ ካብቲ ከም መጣልዒ ክኾኖም ዝፈሓሓርዎ ዘለዉ ኣጀንዳ እዩ ብሔር አፈር ኢትዮጵያዊ ይብሉን ኣለዉ
5: እንደውም ሎክላንድ መሆን ኣለባት ኤርትራ እንጂ ያፈር ህዝብ አይደለም
1: አብ ኩሉ ዘሎ ሶማላዊ ባህርና ተጠቅመ አብ ኢትዮጵያ ዘሎ ሶማላዊ እንታይ ስለዝበደለ ይተከልክሉ ዘሎ
6: ህዝብ እዚህም ካለ እዚያም ካለ ለምንድን ነው ለብቻ የተከለከለው
1: ትምባል ስለዚህ ማረጸ ለአሜሪካ ቻይና ሩሲያ አውሮፓን አፍሪካን ተዛሪ በለቁ
7: እባካችሁን ሸምግሉንና መፍትሄ አምጡ ቀይ ባህርን ኢትዮጵያ ለማጣት 30 አመት ከዚያ በላይ የወሰደ ትግል ነበር ታቃላችሁ ሌላ 30 አመት ያስፈልጋታል ብዬ ግን አላስብም
8: ይፋኖን ኃይሎች ማሸነፍ ያልቻለ መንግስት ነው
1: ትምባል ስለዚህ ማለት ነው ሰነዳዊት ፊልም አብሪ ቲቪ ረቡዕ ሸዓተን እሳን ሐሙሽተን ምሽት ድሕር ዜና ትግርኛ ከምኡውን ኣብ ድግማ ቀዳም 12:50 أثري دحر سينا تغرينيا تم ببال سلز مرسي سنداويت فيلم عب إلي تي في

0: ሰላም ዝኸበርኩም ተኸታተልቲ መደባት ስፖርት ሰሙናዊ ፍጻመታት ስፖርት ውሽጢ ሃገርን ወፃእን ሒዝናልኩም ቀሪብና ኣሉና ክሳብ ፍጻመ መደብና ምሳና ክትፀንሑ ብክብሪ ዝዕድመኩም ኣሚር ዓሊ ሰናይ ምክትታል። ኣባል ስጳኛዊት ክለብ ሞቪስታር ኤርትራዊ ተቀዳደመ ብሽክለታ ናትናኤል ተስፋፅዮን ትማሊ ሰንበት ኣብ ስጳኛ ዝተካየደ ናይ ሓደ መዓልቲ ውርድር ቀዳማይ ኮይኑ ተዓዊቱ ተሸላሚ ናሓስ መዳልያ ሻምፒዮን ቅድም ብሽክለታ ኤርትራ ኣባል ሞቪስታር ኤርትራዊ ናትናኤል ተስፋፅዮን ትማሊ ሰንበት ብ81 ግዜኡ ኣብ ስጳኛ ዝተካየደ ናይ ሓደ መዓልቲ ውርድር ሰርኪቶ ዴ ጌቶ ቀዳማይ ኮይኑ ተዓዊቱ ኣብዚ ንዝኽሪ ሄርማኖስ ኦታዋ ዝተካየደ ብማሕበር ቅድም ብሽክለታ ዓለም ዩሲኣይ ናይ ሓደ ነጥቢ ሓደ መለክዕ ዘለዎ ውርድር ተቀዳደ ቲ ካብ ከተማ ቢልባኦ ተበጊሶም ኣብ ከተማ ጌቶ ኣተዛዘ 172.2 ኪሎ ሜትር ዝርሕቐታ ውርድር ኣካይዶም ኣብዛ መድረኽ ዝተፈላለያ ጉጅለታት ኣብ ብሬክ ኣወይ ድሕሪ ምውዓለን ድማ ናትናኤል ተስፋፅዮን ን8 ተቀዳደምቲ ጠርኒፋ ካብ ዝመፀት ጉጅለ ንውርድሩ ብ3:58.49 ብምዝዛም ቀዳማይ ኮይኑ ሕንፃፅ ብምርጋፅ 125 ናይ ዩሲኣይ ነጥቢ ወሲዱ እስጳኛውያን ኣባል ባሕሬን ቪክቶሬስ ፓው ሚገልን ኣብ ቱር ደ ፍራንስ ተሳቲፉ ዝመፀ ኣባል ኮፊድስ ስጳኛዊ ኣሌክስ ኣራምቡሩን ድማ ካልኣይን ሳልሳይን ተርታ ብምሓዝ ምስናቱ ኣብ ፖዲየም ደይቦም ናትናኤል ተስፋፅዮን ብዘመዝግቦ ዓወት ተሓጊዙ ሻምናይ ናይ ፕሮፌሽናል ዓወቱ ኣመዝጊቡ ናትናኤል ተስፋፅዮን ኣመዝጊብዎም ካብ ዘሎ 8 ዓወታት እተን 3 ኣብ ሩዋንዳ እተን ዝተረፈ 5 ድማ ኣብ ኤርትራ ጥልያን ጋቦን ፈረንሳን ስጳኛን ኣመዝጊብዎን ኣብዚ ናይ ውርድር ዓመት ኣብ 43 ናይ ውርድር መዓልትታት ብምስታፍ 7193 ኪሎ ሜትር ዝወረ ናትናኤል ተስፋፅዮን 1018 ናይ ዩሲኣይ ነጥቢ ኣኪብሎም ኣብዚ ወርሒ ኣብ ከተማ ከረን ንዝካየድ ሻምፒዮን ክለባት ኤርትራ ንምስታፍ ዝካየድ ዘሎ ናይ መጻረይ ግጥማት ብናይ ካልኣይ እግሪ ግጥማቱ ቀፂሉ ተኻይዱ ሻምፒዮን ክለባት ኩዕሶ እግሪ ኤርትራ ኣብ ምፋረቕ ናይ ዝሒዝናዮ ዘለና ወርሒ ንሓስ ክካየድ እዩ እዚ ውርድር 12 ክለባት ሒዙ ዝሰላሰል ኮይኑ ካብ 6 ዞባታት ሻምፒዮን ዝኾና ክለባት ቀይሕ ባሕሪ ካብ ዞባ ማእከል ዓንሰባ ናይ ዞባ ዓንሰባ ሰንዓፈ ካብ ዞባ ደቡብ ሰሜንቶ ካብ ዞባ ሰሜናዊ ቀይሕ ባሕሪ ደንካልያ ካብ ዞባ ደቡባዊ ቀይሕ ባሕሪ ከምኡ ውን ኣቑርደት ካብ ዞባ ጋሽ ባርካ ብቐጥታ ሓሊፈን ኣለዋ ብዘይካዚ ካብተ ንልዕሊ 6 ኣዋርሒ ውርድር ዘሰላሰላ ዞባታት ማእከልን ዓንሰባን ካልኦት ዝወፀት ጋንታ ደንደን ኣልነስርን ተወሲኸን ይርከብ ከባ ዝተረፈ 4 ድማ ብናይ ክልተ እግሪ መጻሬት ፀወታ ፕሌይኦፍ ይሓልፋ በዚ መሰረት ውፅኢት ቀዳማይ እግሪ ካልኣይ መጻሬት ፀወታ ፕሌይኦፍ ቀዲመን ዝተፋለማ ኣልተሓሪር ካብ ዞባ ማእከል ምስ ጋንተ ኣልሂላል ናይ ዞባ ዓንሰባ ክኸናን ከለዋ ጋንተ ኣልተሓሪር ኣብ ቀዳማይ እግሪ 3:1 ተዓዊታ ፀብለልታ ሒዝያ ናብ ዝግጥም ኣትያ ፀወታ ተዘማደ ብቕዓት ናይ ክልቴን ክለባት ዝተረኣየሉ ኮይኑ ጋንተ ኣልተሓሪር ካብ ረያን መሓመድ ብዝረኸበታ እንኮሾቶ ብድምር 4:1 ብምዕዋት ህላውነታ ኣብ ሻምፒዮን ክለባት ኤርትራ ርጉፅ ገራ ኣብ ከተማ ግንዳዕ ዝተካየደ ቀዳማይ እግሪ ፀወታ ጋንታ ማይ ኣድኮሞም ምስ ኣድሉስ ጋንታ ማይ ኣድኮሞም ሓደ ባሎ ተዓዊታ ከም ዝነበረ ዝፍለጥ ኮይኑ ኣብ ኣስመራ ዝተካየደ ናይ ካልኣይ እግሪ ፀወታ ብዓወት ጋንታ ኣድሉስ 3 ባሎ ተዛዚሙ ጋንታ ኣድሉስ ካብ ቢንያም ግርማይ ክልተ ሸቶታት ካብ ቶማስ ስዩም ድማ ሓንቲ ሸቶ ብምርካብ ኣብ ልዕሊ ማይ ኣድኮሞም ብገፊሕ 3 ባሎ ተዓዊታ ናብ ዝቕፅል ውርድር ሰጊራ ከም ዝፍለጥ ኣብ ከተማ ክረን ቀዳማይ እግሪ ፀወታ ጋንታ ላሳለ ናይ ዞባዓን ሰባ ምስ ጋንታ ደቀ ምሓረ ናይ ደቡብ ክትርከብ ስለ ዘይከኣለት ጋንታ ላሳለ ብቐጥታ ናብቲ ውርድር ምሕላፋ ዝፍለጥ እዩ ንዝተረፈት ሓንቲ ኮታ ዝተካየደ ዕጫ ኣብ መንጎ ጋንታ ኣልሂላልን ጋንታ ማያድክሞምን ድማ ጋንታ ኣልሂላል ብዕጫ ህላውነታ ኣብ ሻምፒዮን ክለባት ኤርትራ ኣወሒሳ ህዝባዊ ርክባት ፌደሬሽን ኩዕሶ እግሪ ኤርትራ ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ዝወደቦ ናይ 2 መዓልታት ሰሚናር ናይ ስፖርት ንቑሕ ስፖርታዊ ንብሉፅ ውፅኢት ኣብ ትሕቲ ዝብል ቴማ ኣብ ኣዳራሽ ኦሎምፒክ ኣፍሪካ ተኸይዱ ኣብቲ ን3 መዓልታት ዝቐፀለ ሰሚናር ካብ ካልኣይ ዲቪዥን ዞባ ማእከል ካብ 14 ክለባት ዝተዋፅኡ ተፃወቲ ተኻፊሎም እቲ ሰሚናር 4 ትምህርቲ ዘጠቓለለ ኮይኑ ቀዳማይ ስነ ልቦና ስፖርት ብመምህር ፍጹም እምሃም ካልኣይ ሃገርን ሃገራውነትን መንነትን ብግርማይ ወልደ ጊዮርግስ መንከኒኖ ሳልሳይ ስፖርትን ሜዲስን ሕክምና ስፖርት ብነርስ ተኽሉ ፀጋይ ከምኡውን ድሕነት ተፃወቲ ብኣድሓነት ጋይም ከምኡውን ሰረት ግርማይ ተዋሂቡ ዕላማ ናይቲ ሰሚናር ተፃወቲ ኣፍልጥኦም ኪኖ ኩዕሶ እግሪ ንምዕባይ ዝዓለመ ነይሩ ተሳተፍቲ ብወገኖም እቲ ሰሚናር ኣገዳሲ ምዃኑ ኣፍልጥኦም ኣብቲ ዓውሪ ድማ ድሩት ኮይኑ ምፅንሑ ኣብ ጋንታታቶም ወሪዱ ቀፃሊ ንኽውሃቦም ተላብዩ
1: ክረምታዊ ውርድራት ግራስሩት ዞባ ማእከል ብዝተፈላለዩ ዓይነታት ስፖርት ይቕፅል ኣሎ።
0: ኣብ መንጎ 16 ንኡሳን ዞባታት ዞባ ማእከል ዝካየድ ዘሎ ውርድራት ተካኣት ተፃወቲ ግራስሩት ማለት ሰንበት ብኩዕሶ እግሪ ብናይ ተቲ 13 ዓመት ፀወታ ቀፂሉ። በዚ መሰረት ይራብ ኣሎ ንፓራዲዞ 1 ብባዶ፣ ኣባሻውል ንስረጅቃ 4 ብ2፣ ገዛ ባንዳ ንዕዳጋ ሓሙስ 1 ብባዶ፣ ጋላ ንፍሒ ምስ ማይ ተመናይ ባዶ ብባዶ፣ ፀፀራት ን4 ስመራ 2 ብባዶ፣ ሰንበል ንማእከል ከተማ 3 ብባዶ፣ ጎዳይ ፍን ኣኽርያን 2 ብ2፣ ገጀረት ንበሪኽ 2 ብባዶ፣ ማእከል ከተማ ንሰንበል 2 ባዶ ሲዕረነ። ኣብ ደቂ ኣንስትዮ ድማ ጎዳይ ፍን ኣኽርያን ማዕረ 1-1፣ ፀፀራት ን4 ስመራ 4 ብ2፣ ማይ ተመናይ ንጋላ ንፍሒ 5-1፣ ቲራቦሎ ንፓራዲዞ 2 ባዶ ተዓዊተን ኣለን። ብቐዳም ኣብ ዝተሳለጠ ናይ ተቲ 17 ዓመት ኩዕሶ እግሪ ድማ ኣባሻውል ንቲራቦሎ 2-1፣ ፓራዲዞ ንሰረጀቃ 1 ብባዶ፣ ማእከል ከተማ ን4 ስመራ 3-1፣ ፀፀራት ንሰንበል 5-1፣ ገጀረት ንጎዳይፍ 3-2፣ በሪኽ ንኣኽርያ 3-2፣ ማይ ተመናይ ንዕዳጋ ሓሙስ 1 ብባዶ፣ ገዛ ባንዳ ንጋላ ነፍሒ 2-1 ሲዕረንአን። ኣብ ደቂ ኣንስትዮ ድማ ኣኽርያ ንጋላ ነፍሒ 6 ብባዶ፣ ገጀረት ንቲራቦሎ 4 ብባዶ፣ ፓራዲዞ ንፀፀራት 5-1 ክስዕረን ከለዋ በሪኽን ገዛ ባንዳን ድማ ብማዕረ ውፅኢት 1-1 ተፈላለየን። እዚ ከምዚ ኢሉ እንከሎ ብዓርቢ ኣብ ዝፈለመ ተመሳሳሊ ውድድር ኣትለቲክስ ብዝተፈላለየ ርሕቐትን ዕድመን ካብ 50 ክሳብ 400 ሜትሮ ንክካየድ እንከለዉ ናይ 3,000 ሜትሮ ድማ ንፍጻመ ክልቲ ፀወታ ተኻይዱ። ኣብ ንደቂ ተባዕትዮ ቀዳማይ ፋኒኤል ተስፋይ ካብ በሪኽ፣ ካልኣይ ሃብቲ ማርያም ብርሃነ ኣባሻውል፣ ሳልሳይ ኤቨን ገብርሂወ ፀፀራት ኮይኖም። ኣብ ንደቂ ኣንስትዮ ቀዳሚቲ ኣብርህት ብርሃነ በሪኽ፣ ካልእቲ በቲኤል ዘካርያ ስረጀቓ፣ ሳልሰይቲ ኢየሩሳሌም እዮ በሪኽ፣ ኤደን ሓድሽ ካብ ስረጀቓ ድማ ቀዳሚቲ ኮይና ተዓዊታ። ቢዘን ዮናስ፣ ጋላ ነፍሒ ሉልያ ሓጎስ በሪኽ ድማ ስዕበና ተዓዊተን። ኣብ ትሕቲ 13 ዓመት ናይ 100 ሜትሮ፣ ኣብ ትሕቲ 15 ዓመት ናይ 200 ሜትሮን ብክልቲኡ ፀወታ ንመፀሪ ከካይዱ ከለዉ ኣብ ናይ 800 ሜትሮን ፍጻመ ዝተዓወቱ ድማ ዮናታን ፊሊሞን ጉዳይፍ፣ ማትያስ ፀሓየ ገጀረት፣ እሰይ ወልዱ ጉዳይፍ ዕውታ ደቂ ተባዕትዮ ክኾኑን ከለዉ ሄርሜላ ሙሴ 4 ስመራ፣ ሚርያም ኪዳነ ጎዳይፍ፣ ዕምባበ እስቲፋኖስ በሪኽ ድማ ብደቂ ኣንስትዮ ተዓዊተን። ክረምታዊ ውርድራት ግራስሩት ፅባሕ ሰሉስ ኩዕሶ እግሪ ብናይ 17 ዓመት ኣብ 4 ሜዳታት ቀፂሉ ክካየድ እዩ። ውርድር ኣትሌቲክስ ድማ ብዝተፈላለየ ርሕቐትን ዕድመን ኣብ ስታድዮም ኣስመራ ክካየድ እዩ።
1: ኮሚቴ ስፖርት ንኡዞባ ጋላ ነፍሒ ገምጋም ስራሕ 2025 ኣካይዱ።
0: ኮሚቴ ንኡዞባ ጋላ ነፍሒ ገምጋም ስራሕ 2025 ኣካይዱ። እቲ ብሓሙስ 30 ሓምለ ዝተኸየደ ገምጋም ኣብ ቦምበር ስፖርት ንኡዞባ ጋላ ነፍሒ ኣቶ ሳምሶም ግርማይ ኣብ ዝቕረበ ፀብጻብ ናይ ዓመት 2025 ንኡዞባ ጋላ ነፍሒ ኣብ ዞባ ማእከል ካብ ዘለዋ 5 ክለባት ቅድም ብሽክለታ ደቂ ኣንስትዮ ሓንቲ ኮይና ብዙሓት ንሃገር ወኪለን ዝወዳደራ ደቂ ኣንስትዮ ኣፍርያን ኣብ ምፍራይ ትርከብ ኣላ። ነዚ ገጅፍ ባጀት ዝሓተት ዓውደ ስፖርት ቅድም ብሽክለታ ብዳኮርሶን ተካኣተ ተቃደምቲ ማውንተይን ባይክን ቀዳምነት ብምስራዕ ነዊሕ ዓመታት ብዘይምቁራፅ ኣብ ምክያ ትርከብ። ብተወሳኺ ግራስሩት ደረጃ ኣብ ዓውዲ ኣትለቲክስን ኩዕሶ እግርን ብስሩዕ ስልጠናታት ትህብ። ብፍላይ ዓውዲ ኣትለቲክስ ኣብቲ ንኡዞባ ዕቁር ፀጋታ ስለ ዘሎ ፌደሬሽን ኣትለቲክስ ዞባ ማእከል፣ ጨንፈር ስፖርት ዞባ ማእከል ቆላሕታ ንክገብሩ ተላብዩ። ገለ ካብቲ ብተገባእቲ ናይቲ መደብ ካብ ዝቀረበ ርእቶ ድማ ጋንታ ቅድም ብሽክለታ ታኑ ዘባ ጋላ ነፍሒ ዓጢቃተን ዘላ ብሽክለታ ነዊሕ ዓመት ዘገልግላ ስለ ዝኾነ ሓድሽቲ ኣብ ምትከን ዝምልከቶ ኣካልን ስድራ ቤት ስፖርትን ሓገዝ ክገብሩ ከምኡ ውን ብደረጃ ንኡዞባ ኩሉ ዓይነት ስፖርት ስልጠና ዝወሃበሉ ብቑዕ ሜዳ ክህሉ ተላብዮም። ኣብ መወዳእታ ኣመሓዳሪ ንኡዞባ ጋላ ነፍሒ መሓሪ ዮሃንስ ኣብ ዘስምዖ ናይ መዛዝም ቃል ስፖርት ንዝያዳ ውፅኢት ብሓበራዊ ስራሕ ናይ ኩሉ ኣካል ሕብረተሰብ ዝዓቢ ስለ ዝኾነ ኣመሓደርቲ ከባብን ኣካየቲ ስራሕን ኣነባብርቲ ዓድን ንኡዞባ ጋላ ነፍሒ ኣብ ዕቤት ስፖርት ዝገብርዎ ዘለዉ ኣበርክቶ ድሕሪ ምምስጋን ብዝሓየለ ኣበርቲዖም ክፅዕሩ ተላብዩ። ኣቐዲሞም ንጋንታ ቅድም ብሽክለታ ጋላ ነፍሒ ብዕድቅ ንዋትን ኣበርክቶ ንዝገበሩ ድሕሪ ምምስጋን ንዕቤት ስፖርት ኣብቲ ንኡዞበ ሓገዝ መሻርክቲ ኣካላትን ጉዱሳት ዜጋታትን ከይፍለዮም ተላብዩ።
1: ኣብ ከተማ ከረን ሻምፒዮን ውድድር ኩዕሶ መርበብ ተዛዚሙ።
0: ኣብ ከተማ ከረን ፌደሬሽን ኩዕሶ መርበብ ከተማ ከረን ተወዲቡ ንልዕሊ 4 ኣዋር ክካየድ ፅንሐ ውርድራት ብ29 ሓምለ መጋረጁ ዓፂዩ። ኣብቲ 6 ክለባ ደቂ ኣንስትዮን 6 ክለባ ደቂ ተባዕትዮን ዝተኻፈሉ ውርድራት ካብ ግዜ ናብ ግዜ ተስፋ ዝህብ ምዕባለታት ይምዝገብ ምህላው ኣብቲ ኣጋጣሚ ተሓቢሩ። ኣብቲ ናይ መዛዘሚ ውርድር ንዋንጫ ዝገጠማ ክለባ ደቂ ኣንስትዮ ኣልጌን ምስ ኣሕዋት ክኾናን ከለዋ ኣልጌን ብየማነ ፀወታ 36-16 ብምዕዋት ተዓዋቲት ዋንጫ ክትከውን ከላ ኣብ ደቂ ሸዓትዮ ኣብ ዝተኸየደ ተማጣንን ሰሓብን ፀወታ ኣብ ዝተንፀባረቕሉ ግጥም ድማ ኣልጌን 44-41 ብምዕዋት ሻምፒዮን ብምዃን ዋንጫ ዓቲራ። ኣብቲ ኣጋጣሚ ሄኖክ ሃብተስላሰ ብሉፅ ዳኛ ክሽለምን ከሎ ነቢል ሓሰንን ዲማይ ተስፋ ብርሃንን ብሉፃት ኣሰልጥንቲ ተባሂሎም ንሽልማት በቂዖም።
1: ኣብ ንኡዘባ ተሰነይ ፌደሬሽን ኩዕሶ ሰኪዔት ናይ ኣሰልጥንቲ ስልጠና ተዋሂቡ።
0: ፌደሬሽን ኩዕሶ ሰኪዔት ንኡዘባ ተሰነይ ብኢንስትራክተር ዞባጋሽ ባርካ ኣቶ ሕሩይ ናይዝግን ብምውሃር ፌደሬሽን ኩዕሶ ሰኪዔት ንኡዘባ ተሰነይ ካብ 20 ሓምለ ክሳብ 30 ሓምለ ን10 መዓልታት ናይ ኣሰልጥንቲ ስልጠና ለቨል 1 ኩዕሶ ሰኪዔት ከም ዝተዋህበ ፕሬዚደንት ኩዕሶ ሰኪዔት ንኡዘባ ተሰነይ መምህር ኣማኑኤል ዓንደ ሚካኤል ሓቢሩ። መምህር ኣማኑኤል ኣብቲ ን10 መዓልታት ዝተዋህበ ብግብርን ክልሲ ሓሳብን ስልጠና ብማዕረ ፀወታ 5 ደቂ ተባዕትዮን 5 ደቂ ኣንስትዮን ብድምር ን10 ሰልጥንቲ ዘሳተፈ ስልጠና ከም ዝተዋሃበን ሰልጥንቲ ድማ ነቲ ትምህርቲ ብጉቡእ ከም ዝዛዘምዎን ኣብ ግብሪ ክሰርሕሉን ነዚ ተረኺቡ ዘሎ ዕድል ድማ ንመጻኢ ደረጃኦም ከዕብዩ ከም ዘለዎም ገሊጹ። ኣብ ፌደሬሽን ኩዕሶ ሰኪዔት ሓላፊት ምክትል ደቂ ኣንስትዮ መምህር ሰላም ሰመረ ብወገና እዚ ዝተዋሃበ ብግብርን ክልሲ ሓሳብን ስልጠና ንንኡዘባ ንዓብ ስራሕ ከም ዝኾነ ብምብራህ ሰልጥንቲ ነቲ ዝተዋሃቦም ትምህርቲ ነቲ ዝነበረ ክሊማ ተፃዊሮም ዝዛሞም ብምምስጋን ድማ ኣሰልጥንቲ ኣብ ግብሪ ክሰርሕሉ ተላብያ። ኣብ ማሓዳሪ ንኡዘባ ተሰነይ ኣቶ ስዩም ገብረ የሱስ ብወገኑ እዚ ዘለኩም ዓቕሚ ነቲ ዘለኩም ክእለት ዝያዳ ዝድሊ ብምዃኑ እዚ ስልጠና ዝምድላው ፅቡቕ ነገር ኮይኑ ሰልጥንቲ ድማ ግዜኦም ሰዊኦም ነዚ ስልጠና ክቐስሙ ንፀንሑ ነቲ ብደረጃ ንኡዘባ ይኹን ብደረጃ ዞባ ዝወረደርዎ ዓቕሚ ዘዕብን ፀብለልታ ዘርእን ስለ ዝኾነ እንኳ ሓጎሶኩም ድሕሪ ምባል ነቲ ዝወሰድዎ ስልጠና ብተግባር ኣብ ውሽጦምን ምስ ኣብ ከባቢኦም ዘለዉ ስልጠናታት ፀብለልታ ከርእዩን ኣብ ባይታ ክሰርሕሉን ኣዘኻኺሩ። ኣብ መወዳእታ ሰልጥንቲ ስለለወሎም ሰርቲፊኬት ካቢድ ኣብ ማሓዳሪ ንኡዘባ ተሰነይን ካልኦት ሓለፍትን ተዓዲሎም።
1: ዓበይቲ ክለባት ኤሮጳ ኣብ ዝሓለፉ መዓልትታት ምሕዝነታዊ ግጥማት ኣካይደን ፀብጻቡ ይስዕብ።
2: The man who scores Arsenal's final goal of last season. Here's the man who opens up their pre-season campaign.
3: ክለባት ኤሮጳ ነቲ ድሕሪ 2 ሳምንቲ ዝጅምር ሓድሽ ወቕቲ ስፖርት ንምድላው ኣብ ዝተፈላለዩ ናይ ምሕዝነት ፀወታታት ተፀሚደን ቀኒን። ዝሓለፈ ቀዳም ሰንበት ኣብ ዘካየዶ ፀወታታት ዝተረኽበ ውፅኢቱ ድማ ንገለ ናባኹን ከነቕርቦ። ሻምፒዮን ፕሪምየር ሊግ ዝሓለፈ ዓመተ ስፖርት ኣርሰናል ኣንጻር ስጳኛዊቲ ክለብ ጂሮንያ ናይ ምሕዝነት ፀወታ ሰሪዓ። ኣብዚ ዕብላሊ ኣርሰናል ዝስራየሉ ግጥም ዛለንዶናይቲ ክለብ ኣብ ናይ ቅድሚ ዕረፍቲ ፀወታ መበል 16 ደቂ ካብ ሃቨርትስ ብዝረኸበታ ሸቶ ቀዲማ መሪሕነት ክትሕዝን ከላ ኣብ መበል 30 ደቂ ካብ ሓድሽ ተፃወታያ ዞሊስ ካልእቲ ሸቶ ብምውሳኽ ንዕረፍቲ 2 ባዶ መሪሓ ወፅያ። ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ካልኣይ ኣብረ ግጥም ጂሮና ኣብ መበል 50 ደቂቕ ካብ ኣርናኦ ማርቲነዝ ብዝረኸበታ ሸቶ ነቲ ውፅኢት ከተፅበኳ ተፈተነት። ኣርሰናል ኣብ መበል 56 ደቂ ካብ ዶውማን ኣብ መበል 55 ደቂ እውን ካብ ገብርኤል የሱስ 2 ሸቶታ ስለ ዝወሰኸት ነቲ ግጥም 4-1 ተዓዊታትሉ ወፅያ። ክሪስቶስ ዞሊስ ማሊ ኣርሰናል ወዲዩ ኣብ ዘካይዳ በኽሪ ፀወቱ ሸቶ ብምስጋብ ውዕለቱ ክመልስ ጀሚሩ ዘሎ ክኸውን እዚ ወዲ 24 ዓመት ግሪኻዊ ኣጥቃዓይ ምስ በልጅማዊት ክለብ ብሩጅ ኣብ 108 ፀወታታት ተሰሊፉ 43 ሸቶታት ከመዝግብን ከሎ 45 ሸቶ ዝኾና ኩዓሳሱ ክቕርብ ክኢሉ ምንባሩ ይግለጽ። ካልኣይ ዝቕፅል ናይ ምሕዝነት ፀወታ ኣርሰናል ኣብ ከተማ ዳብሊን ኣየርላንድ ኮይኑ ዝመፅእ 5 ነሓሰ ኣንጻር ስጳኛዊት ክለብ ሪያል ቤትስ ንኽትፃወት እያ መደብ ሰሪዓ ዘላ።
2: Up against Martinez again, it's Solis going for goal, and Solis finding the bottom corner. He's been buzzing, he's been lively in this opening half hour, and he gets his reward. It's Max Dalman! Well, he doesn't need a second invitation. This boy is special.

0: Donnelly. Donnelly off the post. And Spurs have won it. Richarlison with the last kick of the game. And the 10 men of Spurs are going to record a victory to sign off in the Sydney Super Cup.
1: እንግሊዛዊት ክለብ በርሚንግሃም ንዓባይ ስጳኞት ክለብ ባርሴሎና ብምዕዳማ ናይ ምሕዝነት ፀወታ ሰሪዖም ኣብ ናይ ቅድሚ ዕረፍቲ ፀወታ በርሚንግሃም ኣብ መበሳሰን ሓደ ንቕ ካብ ፕሬስ ክብ ዝረኸበታ ሸቶ መሪሕነት ክትሕዝ ከላ ባርሳ ዕረፍቲ ቅድሚ ካሎ መበል 42 ንቕ ካብ ሓምዛ ዓብዱልከሪም ብዝረኸበታ ሸቶ ተመዓራርያ ንዕረፍቲ ወፅያ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ባርሳ ካብ ፍርያት ኣካዳምያ ዝኾነ ሓምዛ ኣብ መበል 6 ንቕ ካልእ ሸቶ ብምርካብ ካብ ድሕሪ ተበጊሳ መሪሕነት እኳ ተሓዘት በርሚንግሃም ኣብ መበል 68 ንቕ ካብ ሶሊስ ማዕረ ዝገበረታ ሸቶ ብምርካብ ግን እቲ ፀወታ 2-2 ተዛዚሙ ዑቲ ክለብ ንምፍላይ ኣብ ዝተዋሃበ ፍፁም ቅላዕ ግን በርሚንግሃም 3-2 ብምዕዋት ርእሳ ኣልዒላ ወፅያ

0: both lucky and Vlad who scores.
1: The weight on this ball from Nioni is inch perfect, but Frimpong knows it's got to come across first time. Isak draws the attention of the substitute boy now with the near post, and when he does, that opens up the space for Florian Wirtz. This is a smart finish from Wirtz. What he does, he just waits for it to be able to come down to a perfect angle. If this bounces again a second time, it's going to be so difficult to stay over it. So he meets it at the perfect point. That is...
2: ሊቨርፑል አንጻር ሊድስ ዩናይትድ ኣብ ዘካየቶ ፆታውን ስዕሪ ተቐቢላ እያ እዚ እቲ ማሊ ሰንበት ዝተኻየደ ግጥም ኣብ ናይ ቅድሚ ዕረፍቲ ፆታ ሊቨርፑል ኣብ ሸውዒቲ ደቂ ናይቲ ግጥም ካብ ቻምበርስ ብዝረኸብታ ሸቶ ክትመርሕን ከላ ዕረፍቲ ቅድሚ ካልኡ ኣብ መበል 4 ደቂ ካብ ቪርቲዝ ካልእ ሸቶ ብምርካብ ክልተ ባዶ መሪሓን ዕረፍቲ ወፅያ ድሕሪ ዕረፍቲ ኣብ ዝቐፀለ ፆታ ዝተበራበረት ሊድስ ኣብ መበል 60 ደቂ ካብ ኣሮንሶን ሸቶ ብምርካብ ናብ ፆታ ድሕሪ ምምላሳ ካልቨርት ሎዊን ኣብ መበል 71 ደቂ ሸቶ ብምዝጋቡ እቲ ግጥም ክልተ ብክልተ ኮነ ሎንግ ስታፍ ኣብ መበል 73 ደቂ ሳሲ ሸቶ ብምዝጋቡ ሊድስ ካብ ድሕሪ ተበጊሳ መሪሕነት ክትሕዝን ከላ ካልቨርት ሎዊን ኣብ መበል 75 ደቂቕ ንዓወት ክለቡ ርጉፅ ዝገበረት ሸቶ ብምዝጋቡ እቲ ፆታ ብዓወት ሊድስ 4 ብ2 ተዛዚሙ
3: Elliot by a deflection behind for another Liverpool corner. It's inflict further damage here. In comes the throw. Up go the heads. Across it goes Calvert-Lewin. Well, what was identified as the perfect way to finish this portion of the pre-season for Leeds is turning into the perfect second half display for Daniel Farke's men. Calvert-Lewin with his second, and Leeds his fourth of the afternoon in Chicago.
1: Rinse and repeat from earlier. It was Roden at the first one, this time at the near post. Boynout wins the first header, and it's Calvert-Lewin again. He just gets lost from Curtis Jones and then dunks on him. Times it to perfection. It's a difficult one because he doesn't have the ability to react and get up and over it, so now he's just trying to meet it level. He takes a little bit off of the header to be able to get the trajectory right. And Calvert-Lewin.
4: ካብዚ ቀፂሉ ንህሉ ዜናታት መስርሓት ምስጋር ተፃወቲ ዝደስስ ትሕዝቶ ናባኹም ክቐርብ እዩ ምክትታልኩም ክትቅፅሉ ደጊመ ብክብሪ ይዕድም። ቸልሲ ነቲ ብማንቸስተር ሲቲ ዝህደን ዘሎ ናይ ክንፊ ኣጥቃዓያ ፖርቱጋላዊ ፔድሮ ኔቶ 70 ሚልዮን ፓውንድ ምሸጥ ዋጋ ለጢፋትሉ ምህላዋ ጋዜጣ ዘሳን ሓቢራ። ኔቶ ዝሓለፈ ዓመተ ስፖርት ድሓን ዝኾነ ምንቅስቃስ ድሕሪ ምንፅበራቕ እዩ ስሙ ምስታ ብናይ ቀደም ዓላሚኡ ዝነበረ ኢንዞ ማሬስካ ክትስልጥን ጀሚራ ዘላ ማንቸስተር ሲቲ ክትተሓዝ ጀሚሩ። ዚካዚ ኢንዞ ማሬስካ ነዚ መስርዕ ተፈጻምነቱ ክረክብ ብዝያዳ ፀቒጡ ዝሰርሕ ዘሎ ኣካል ምዃኑ ድማ ዘሳን ወሲኻ ትገልጽ። ካብ ማንቸስተር ሲቲ ብተወሳኺ ኢጣልያዊት ክለብ ኤስ ሚላን እውን ንኔቶ ከም ልክዓዊ መተካዕታ ነቲ ናብ ሊግ ቱርኪ ምቕንዑ ዘይተርፍ ራፋኤል ሊኦ ጌራ ንምፍራሙ ንኹነታቱ ብቐረባ ትዕዘቦ ዘላ ካልእ ጋንታ እያ። ፔድሮ ኔቶ ዝሓለፈ ዓመተ ስፖርት ኣብ መድረኽ ፕሪምየር ሊግ እንግሊዝ 5 ሸቶ ከመዝግብ እንከሎ 6 ድማ ናይ ሸቶ ቀረባት ገይሩ። ቸልሲ ቅድሚ ምዕፃው ምስጋር ተፃወቲ ኒኔቶ ንምውሳድ 70 ሚልዮን ፓውንድ ሒዛ ንዝመፀታ ጋንታ ክትደራደራ ፈቓደኛ ምዃና እዩ ዝግለጽ። ቶተንሃም ንናይጀርያዊ ኣጥቃዓይ ጋላታሰራይ ቪክቶር ኦስሜን ናይ ምዕዳጉ ዘለዋ ባህጊ ኣብ እትገልጸሉ ዘላ እዋን እቲ ኣጥቃዓይ ክፅምበራ ድላይ ከም ዘለዎ ምስቲ ናይጀርያዊ ቅርበት ኣለና ዝብል ወገናት ሓቢሮም። ነዚ ዜና ኣቐዲሙ ናብ ሓፋሽ ዘብቅዐ ቱርካዊ ጋዜጠኛ ኤክሬም ኩኖር ብዛዕባ ዝመስርሕ ተወሳኺ መብርህ ክህብ እንከሎ ቶተንሃም ንኦስሜን ንምፍራም ካብ 50 ክሳብ 55 ሚልዮን ፓውንድ ዝግመት ቀዳማይ ጥለብ ከም ዝለኣኸት ገሊጹ። ጋላታሰራይ ካብ መሸጣቲ ውድ 27 ዓመት ደርማስ ኣጥቃዓይ 65 ሚልዮን ፓውንድ ኣታዊ ክትገብር ድላይ ከም ዘለዋ ይግለጽ። መጻኢ ብራዚላዊ ኣጥቃዓያ ሪቻርሉሶን ጌና ዘይፈለጠት ዘላ ቶተንሃም ዝመጽእ ናይ ውድድር ዓመት ብብሉፃት ተጻወት ተሃኒፃ ንምምጻእ ኣብ እትገብሮ ዘላ ወሰንቲ ዕድግታት ንኦስሜን እውን ኣካል ናይ መደባታ ጌራጦላ። ኦስሜን ቅድሚ ሕጂ ብመንገዲ ቸልሲ እግሩ ኣብ ፕሪምየር ሊግ ከንብር ትፅቢት ተገይርሉ ዝነበረ ኣጥቃዓዩ ኣብ ግዜኡ ቸልሲ ነቲ መስርሕ ዓቲባ ብዘይመሓዛ ኣብ ናፖሊ ዓቕሉ ኣፅቢቡ ዝነበረ ኦስሜን ብመንገዲ ጋላታሰራይ መውፅእ መንገዲ ምስ ረኸበ ምስታ ናይ ከተማ ኔፕለስ ጋንታ ከም ዝተፈላለየ ዝዝከር እዩ። ካብዚ ብተወሳኺ ቶተንሃም ንናይ ክንፊ ኣጥቃዓይ ሊቨርፑል ሆላንዳዊ ኮዲ ጋክፖ ኣብ ራዳራ የእትያቶ ምህላዋ ድሕሩ ይግለጽ ኣሎ።
0: ኣብ ዝሓለፉ መዓልትታት ንዳኒ ዌልበ ካብ ብራይተን ንጆርዳን ሄንደርሰን ካብ ብረንትፎርድ ዘፈረመ ቸልሲ ኣብ ዝሓለፉ ሰዓታት እውን ሓደሽቲ ተፃወቲ ናብ መሳርዓ መሊኣላ እታ ናይ ምዕራብ ለንደን ጋንታ ንወዲ 21 ዓመት ኣርጀንቲናዊ ኣከፋፋሊ ስትራስቦርግ ቫለንቲን ባርኮ ከም ዝዓድገቶ ኣፍሊጣ ቸልሲ ነዚ ኣርጀንቲናዊ ንምዕዳጉ ክንደይ ዝኣክል ገንዘብ ውፅኢታት ከም ዝገበረት ኣይገለፀትን። ባርኮ ኣብ ዋንጫ ዓለም 2026 ኣባል ሃገልግሎት ጋንታ ኣርጀንቲና ዝነበረን ኣብ ሓንቲ ግጥም እውን ተሰሊፉ ዝነበረ ኮይኑ ብዝያዳ ዝዝከረሉ ፍጻመ ድማ ኣብ ግጥም ፍርቂ ፍጻመ ኣርጀንቲና ኣንጻር እንግሊዝ ኣብ ዘካየደ ፀወታ ድሕሪ ምዝዛም ናይቲ ግጥም ብጁድ በሊንግሃም ዝተፀፍዐ ተፃወታ እዩ። ፍርያት ኣካዳሚ ቦካ ጁኒየርስ ዝኾነ ባርኮ ቅድሚ 2 ዓመታት እዩ ብ7.9 ሚልዮን ፓውንድ ናብ ብራይተን ተፀቢሩ። ምስ ብራይተን ሓደ ዓመት የሕሊፉ ድማ ምስ ስትራስቦርግ ድሕሪ ዘሕለፉ ዕውት ናይ ልቓሕ ግዜ ምስታ ፈረንሳዊት ጋንታ ብቕዋምነት ተፀንቢሩ ኣብ ምፅዋት ፀኒሑ። ቸልሲ ካብዛ ምስኣ ኣብ ትሕቲ ሓደ ዋንነት እትመሓደር ፈረንሳዊት ጋንታ ተፃወታይ ካብን ናብን ከተሰጋገር ንፈለማ ግዜ ኣይኮነን። ካብ ዝሓለፈ ዓመት ጀሚሩ ኣብ መንጎ ዘን ክልተ ክለባት 13 ተፃወቲ ካብን ናብን ተሰጋጊሮም። ቫለንቲን ባርኮ ን7 ዓመታት ምስ ቸልሲ ንምፅዋት እዩ ክታሙን ቢሩ። እዚ ከምዚ ኢሉ እንከሎ ቸልሲ ናይ ፀጋም ተኸላኸላይ ራዮ ቫየካኖ ፐፕ ቾቫይራ ናብ መሰርዓ ክፅምብሮ ምስ ክለቡ ኣብ ሙሉእ ስምምዕ ከም ዝበፅሐ ተገሊጹ። ቸልሲ ነዚ ክምተ ካእታ ናይቲ ናብ ማድሪድ ዝገዓዘ ማርኮ ኩሬላ ንምዃን ኣዲጋቶ ዘላ ቻቫርያ ኣብ ቀዳማይ ክፍሊት 21.4 ሚልዮን ፓውንድ ወፃኢታት ክትገብረሉ እያ። ምስ መቑሹሽን ካልእ እንተወሲኹ ድማ እቲ ዋጋ ክብርህ ከም ዝኽእል ይእመት። እዚ ተፃወታይ ካብ ከም ባየር ሌቨርጉሰን ዝኣመሰላ ክለባት ክመፆ ንፀንሐ ናይ ስጋር ሕቶው ነፅጊው ኣብ ትሕቲ ዛቪ ኣሎንሶ ምስ ቸልሲ ክፃወት ቀዳምነት ሂቡ። ቻቫርያ ኣቐዲሞ ብክለቡ 50 ሚልዮን ኤሮ መሸጢ ዋጋ ተለጢፉሉ እኳ እንተነበረ ምስ ቸልሲ ድሕሪ ዝገበሮቶ ዕውት ዘተ ግን ቫየካኖ ካብ ዋግኡ ትሒታ ክትሸጦ ኣብ ስምምዕ በፂሓላ። ቻቫይራ ድሕሪ ሞርጋን ሮጀርስ፣ ዳኒ ዌልበክ፣ ኢማኑኤል ኢሞግሃም፣ ማክሰን ላኩዋ፣ ማርኮ ፓሌስትራን፣ ቫለንቲኖ ባርኮን ሻውዓይ ሓድሽ ፈራሚ ቸልሲ ናይ ዝግራማት እዩ። ኤቨርተን ዴንማርካዊ ኣከፋፋሊ ኣርሰናል ክርስቲያን ኖርጋርድ ዋንነታ ከም ዝገበረቶ ክኢላ መስራሕት ምስጋር ተፃወቲ ዴቪድ ኦርኒስተን ሓቢሩ። ምስ ኣርሰናል ኣብ እስጳኛ ኣብ ናይ ቅድመ ምድላዋት ልምምድ ዓስኪሩ ዝርከብ ኖርጋርድ ነዚ መስርሕ ንዘይምትዕ ንቓፍ ኣርሰናል ብቐዳም ኣንጻር ጅሮና ኣብ ዘካየረቶ ምሕዝነታዊ ግጥም ክስለፍ ኣይከኣለን። እዚ ዴንማርካዊ ኣብ ዝቕፅሉ መዓልትታት ሕክምናዊ መርመሩኡ ንምክያድ ናብ ከተማ ሊቨርፑል ክበርር ትፅቢት ይግበር። ዝሓለፈ ዓመት 10 ሚልዮን ፓውንድ ወፃኢታት ብዝሓተተ ካብ ብረንትፎርድ ናብ ኣርሰናል ዝገዓዘ ኖርጋርድ ኣብ ኩሎም ውድድራት ኣርሰናል 20 ግጥማት ከካይድ እንከሎ ኣርሰናል 22 ዓመታት ፅዋ ኣብ ዝዓተረትሉ ፕሪምየርሊግ ድማ 7 ግጥማት ጥራይ ተሰሊፉ። ብራዚላዊ ኣከፋፋሊ ብሩኖ ጉማረሽ ኣብ ዝቕፅላ መዓልትታት ዋንነት ኣርሰናል ክኸውን ትፅቢት ኣብ ዝግበረሉ ዘሎ ግዜ ኖርጋርድ ምስ ምምፃ ናይቲ ብራዚላዊ ኣብ ኣርሰናል ዝህልዎ ተራን ናይ ምስላፍ ግዜን ከምዘየለ ተረዲኡ ናብ ኤቨርተን ክፅምበር ኣብ ስምምዕ በፂሑ። ኤቨርተን ነዚ መስርሕ ተፈጻሚ ንምግባር 7 ሚልዮን ፓውንድ ኣርሰናል ክትከፍል ተሰማሚዓላ።
4: ማርከዝ ዝኸበርኩም ተኸታተልቲ ሰሙናዊ ፍጻመታት ስፖርት ናይ ሎም ትሕዝቶና ኣብዚ ዛዚምና ኣሉና። ዝመፅእ ሰሙን ብካልእ ትሕዝቶ ክሳብ ንምለሰኩም ሰናይ ቀነ።

0: ሕዙ ሰላምታና ተቕበሉ ፈኖና ኣብ ምክታል ትርከቡ ዝቕረኹም ዝኸበርኩም ተዓዘብትና ከመይ ተምስዩም ሎሚ ሶኒ 3ናሓ ሰዓት 9 ዝተዳልዎ ሃገራውን ሃገራውን ዜናታት ሒዘልኩም ቀሪብ ኣለኹም ንምክታልኩም ብክብሪ ዝዕዱ ምስኻትኩም ፀንሕ ሚካኤል ሓርጎ ፈለማ ግምቀ ነጥብታቱ እፍለም ልኡኽ ኤርትራ ኣብ መበል 49 ስሩዕ ዋዕላ ፈፃሚ ቤት ምኽሪ ሚኒስትራት ሕብረት ኣፍሪቃ ተሳቲፉ ኣዛዚ ማእከል ስልጠና ሃገራዊ ኣገልግሎት ንኣባላት መበል 39 ዙርያ መግለፂ ሂቡ ኣብ ዓዲ ሓንስ ንኡዞባሎ ጓዓን ሰባ ዝተዋደደ ልምዓታዊ ፕሮጀክትታት ተመሪቑ ኣብ ዜናታት ወፃኢ እስራኤላዊ ሽመጥ ቃዛ ብዘካየደቶ መጥቃዕቲ ብውሕዱ 30 ሰባት ተቐቲሎም ሽዱሽተ ዓመታት ተቋሪፁ ዝፀንሐ ብመሬት ዝካየድ ንግዳዊ ንጥፈታት ቻይናን ህንድን ዳግማይ ተጀሚሩ ቬኔዙዌላን ሪፓብሊክ ዶሚኒካን ተበቲኹ ዝፀንሐ ዲፕሎማስያዊ ዝምድነ ናብ ንቡር ክመልሳ ተሰማሚዐን ዝርዝር ዜና ልኡኽ ኤርትራ ብመበል 49 ስሩዕ ዋዕላ ፈፃሚ ቤት ምኽሪ ሚኒስትራት ሕብረት ኣፍሪቃ ተሳቲፉ ብዛዕባ እዚ ንዝተዳልወ ፀብጻብ ገረ መስቀል ገረዝግሄር ከቕርቦ እዩ
1: ብፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ኢትዮጵያን ቋሚ ልኡኽ ኣብ ሕብረት ኣፍሪቃን ቁጠባዊ ኮሚሽን ኣፍሪቃን ኣቶ ቢንያም በርሀ ዝተመርሐ ልኡኽ ኤርትራ ኣብ መበል 49 ስሩዕ ዋዕላ ፈፃሚ ቤት ምኽሪ ሚኒስትራት ሕብረት ኣፍሪቃ ተሳቲፉ እቲ ዋዕላ ምርግጋፅ ዘላቂ ቀረብ ማይን ውሑስ ስርዓተ ፅሬትን ንትግባሪ ኣጀንዳ 2063 ኣብ ትሕቲ ዝብል ቴማ እዩ ብ28 29 ሓምለ ኣብ ኣዲስ ኣበባ ኣብ ዝርከብ ማእከላይ ቤት ፅሕፈት ሕብረት ኣፍሪቃ ተኻይዱ ልኡኽ ኤርትራ ኣብ መሰረታዊ መዛተይ ዛዕበታት ተተኪሩ ኣብ ዝቕረቦ ንፖሊስን መርገፅን መንግስቲ ኤርትራ ዘንፀባርቕ መግለፂ ኤርትራ ውሑድ ማያዊ ፀጋ ኣብ ዝርከቦ ቀናት ሳሕል ስለ ትርከብ ምውሓስ እኹል ማይ ካብ ቀንዲ ቀዳምነታት ሃገራዊ መደባት ልምዓታ ከም ዝኾነ ብምጥቃስ ንዘላቂ ምሕደራ ማይ ዘገልግል ንፁር ፖለቲካዊ ድልውነት ከም ዘለዋን ንርሑቕ ዝጠመተ ገዚፍ ወፍሪ ትገብር ከም ዘላን ኣብሪሁ በዚ መሰረት ኣብ 1991 ካብ 13 ሚታዊት ዘይሓልፍ ዝነበረ ሸፈነ ቀረብ ፅሬቱ ዝሓለወ እኹል ማይ ኣብ ምህናፅ ከዘንቲ ማይን ትሕቲ ቅርፂ ምዝርግሐን ብዝተገብረ ገዚፍ ወፍሪ ኣብዚ እዋን እዚ 85 ሚታዊት በፂሑ ከም ዘሎ ቁፅሪ ድጋታት ከዓ ካብ 138 ናብ 850 ክብ ከም ዝበለ ገሊፁ ልኡኽ ኤርትራ ስዒቡ ምስ ማይ ዝተኣሰር ሸተታት ዘላቂ ልምዓት 2030 ኣጀንዳ 2063 ንምትግባር መንግስቲ ኤርትራ ብውጥን ይሰርሕ ከም ዘሎ ብምርጋፅ ውፅኢቱ ኣዝዩ ኣተባብዐ ከም ዝኾነ ሓቢሩ እቲ ዋዕላ ኣብ መወዳእታ ገስጋስ መንፍቃዊ ትግባር መደባት ምውሓስ ቀረብ እኹልን ፅሩይን ማይ ድሕሪ ምስማዕ ኣብዚ መዳይ እዚ ክውሰድ ዘለዎ ስጉምታት ኣነፂሩ
0: ናብ ካልእ ዜና ስንሰግር ኣባላት መበል 39 ዙርያ ሃገራዊ ኣገልግሎት ኣብ ዝሓለፈ ቀረባ መዓልታት ንሳዋ ከም ዝወረዱ ዝፍለጥ እዩ ኣዛዚ ማእከል ስልጠና ሃገራዊ ኣገልግሎት ኮሎኔል ደበሳይ ግደ ድማ ሎሚ መግለፂ ሂብዎም ወኪል ሪና ሙሴ ኪዳነን ዘዳልዎ ፀብጻብ ኣርሴማ ኣስመሮ ከተቕርቡ እያ
2: ኣዛዚ ማእከል ስልጠና ሃገራዊ ኣገልግሎት ኮሎኔል ደበሳይ ግደ ሎሚ 3 ናሓሰ ንኣባላት መበል 39 ዙርያ መግለፂ ሂቦም ሳዋ ክልተ ዓበይቲ ዕላማታት ማለት ምዝዛም ናይ 12 ክፍሊ ኣካዳምያዊ ትምህርትን ምፍፃም ሃገራዊ ጉቡእን ዝካየደላ ማእከል ህንፀት መንስያት ምዃና ዝተቐሰ ኮሎኔል ደበሳይ መንስያት ኣካዳምያውን ሞያውን ብቕዓቶም ብምብራኽ ካብ ፀቢባ ተሓሳስባታት ወፂኦም ሃገራውን ዜግነታውን ኣረኣያ ከማዕበሉ ኣእምራውን ኣካላውን ድላለ ወኒኖም ድማ ሃገሮም ካሃንፁን ልውላው ነታ ካብ ሕሱን ትፅቢት ከም ዝግበረሎም ኣብርሂዮም ህዝቢ ኤርትራ ንዝሓለፈ ፅንኩር መድረኻትን ንዝኸፈሎ ረዚን ዋጋን ብምጥቃስ ዕላማ ሃገራዊ ኣገልግሎት ሃገር ምህናፅ ምልማዕን ልኡላውነታ ምውሓስን ስለ ዝኾነ ኩሉ መንእሰይ ነዚ ተልእኮ እዚ ብዝግባእ ተረድዩ ብልዕል ወንን ንቕሓትን ክሰርሓሉ ኣዘኻኺሮም ኣብ ሳዋ ብዝፀንሕሉ ናይ ሓደ ዓመት እዋን ኣካዳምያዊ ትምህርቲ ከምኡ እውን ወተሃደራዊ ፖለቲካዊ ስፖርታውን ማእቶታውን ንጥፈታት ከም ዘማልኡ መንግስቲ ድማ ኩሉ ዘድልዮም መሰረታዊ ቀረባት ኣዳሊሎም ከም ዘሎ ዘረጋገፀ ኮሎኔል ደበሳይ ንዝወሃቦም ትምህርትን ስልጠናን ብዝግባእ ተኸታቲሎም ብሩህ መፃኢኦም ከውሕሱ መኺሮም ኮሎኔል ደበሳይ ግዳ መወዳእታ ከም ኩሎም ዝሓለፉ ዙርያታት ኣባላት መበል 39 ዙርያ እውን ሓድ ሕዳዊ ፍቕርን ምትሕልላይን ብምኽስኳስን ብምድልዳልን ከምኡውን ሃገራዊ ንቕሓትን ብምብራኽ ንዝወሃቦም መደብ ስራሕ ብግቡእ ከተግብሩ ብምልባው ሰናይ ምንዮቱ ገሊጽሎም። ኣባላት መበል 39 ዙርያ ሃገራዊ ኣገልግሎት ኣብ ዝሃብዎ ርእይቶ ብህዝብን መንግስትን ዝግበረሎም ኩሉ ዓይነት ሓለፋታት ከም ዝርድኦም ብምጥቃስ ዝተዋሃቦም መምርሒ ሞራሎም ዘበርኽን ኣንፈት መጻኢኦም ዘማእዝንን ስለ ዝኾነ ኩሉ መድያዊ ምድላዋቶም ኣፅፊፎም ናብ ሳዋ ከም ዝወረዱ ኣረዲኦም።
0: ኣብ ዓዲ ሓንስኑ ዞባ ሎጓዓን ሰባ ዝተዋደዱ ልምዓታዊ ፕሮጀክታት ኣመሓዳር ዞባ ጋሽዋር ካብ ዝተረኽብሉ ትማለ ተመሪቑ ወኪል ሪና ቀራው ተወልደን ዘዳሎ ፀብጻብ ዳናይት ገብሪሂወት ከተቕርቡ እያ።
3: ኣብ ንዞባ ሎጋዓን ሰባ ብምውህሃድ ኮምን መንግስትን ኣብ ዝሓለፈ 10 ዓመታት ዝተዋደደ ልምዓታዊ ፕሮጀክትታት ኣብ ምምሕያሽ መነባብሮ ሕብረተሰብ ልዑል ኣስተዋፅኦ ይገብር ከም ዘሎ ተሓቢሩ። እዚ ዝተገልፀ ኣብ ዓዲ ሓንስ ብልዕሊ 12 ሚልዮን ንኣፋ ዝተዋደደ ሓንቲ ዓባይ ዲጋ ክልተ ራህያታትን ምንጪ ፅሩይ ዝስተማይን ዘጠቓልል ፕሮጀክትታት ንምምራቕ ብክልተ ነሓሰ ኣብ ዝተካየደ ስነስርዓት እዩ። በቲ ውሁድ ኣበርክቶ ዝተረኣየሉ ዕውት ስራሕ ሽግር ዝስተማ ማይ ሰብን ጥሪትን ናይቲ ከባቢ ከም እተፈትሐን ባይታ ንመስኖኣዊ ልምዓት ከም እተፈጥረን ኣመሓዳር ምምሕዳር ከባቢ ደብሪ ዓዲ ሓንስ ኣቶ ዘርኢት ባህልቢ ሓቢሩ። ኣመሓዳር ንዞባ ሎጓዓን ሰባ ኣቶ ኣብርሃም ሓጎስ ብወገኑ ኮም ገንዘቡን ጉልቦቱን ኣወሃሂዱ ነቲ ብመንግስቲ ዝተወስደ ተበግሶ ሳላ ዝደረዖ ኣብ ዓዲ ሓንስ ጥራይ 4 መዕደል ንቕጣታት ዘጠቓለለ ቀረብ ዝስተ ማይ ከምኡውን ንሰብን ጥሪትን ሕርሻዊ መዓላ ዝውዕላ 3 ከዘንቲ ማይ ከም እተዋደደ ገሊጹ። ኣመሓዳር ዞባ ጋሽ ባርካ ኣምባሳደር ማሕሙድ ዓልሕሩይ ነቲ ፕሮጀክትታት ድሕሪ ምዕዛብን ኣበርክቶ ንዝገበሩ ድሕሪ ምምስጋንን ቀጻልነቱ ንኽወሓስ ግቡእ ምሕደራን ክትትልን ክግበረሉ ተላብዩ። ነበርቲ ብግድኦም ኣብ ዓዶም ዝነበረ ሽግር ዝስተ ማይ ሰብን ጥሪትን ብምፍትሑ ዝነበሮም ከቢድ ጾር ከም እትኣልየ ብምጥቃስ ብመስኖ ዝተደገፈ ሕርሻዊ ልምዓት ንምስልሳል ኣበርቲዖም ከም ዝፅዕሩ ኣረጋጊፆም። ኣብቲ ኣጋጣሚ ኣብ ምዕዋት ናይቲ ልምዓታዊ ፕሮጀክትታት ኣበርክቶ ንዝገበሩ ኣካላት ናይ ምስጋና ወረቐት ምስክርን ህያባትን ተዓዲሉ።
0: ጨንፈር ህዝባዊ ምዝገባ ዞባ ማእከል ዜጋታት ስሉጥ ኣገልግሎት ንክረኽቡን ካብ ምምልላስ ንኽድሕኑን ዝተማለ ሰነዳት ሒዞም ክቐርቡ ተማሕፂኑ። ኣብ ምምሕዳር ዞባ ማእከል ሓላፊ ጨንፈር ህዝባዊ ምዝገባ ማሕበራዊ ውሕስነትን መቓብራትን ኣቶ ኣብርሃም ተካኒሪና ኣብ ዝሃቦ ሓበሬታ እቲ ጨንፈርን 16 ዞባታትን ነበርቲ ወፃኢ ዜጋታትን ኣገልግሎት ከም ዝህብ ብምጥቃስ ስሉጥን ፅሑፍን ኣገልግሎት ኣብ ዝቐርብ ሰነዳት ስለ ዝምርኮስ ተገልገልቲ ኣቕዲሞም ብምምፃእ ንዝሓትዎ ኣገልግሎት ዘድሊ ሰነዳት ክውከሱ ከም ዝኽእሉ ገሊፆ። እቲ ኣሃዱ ዓቃብ እምበር ሓጋጊ ኣይኮነን ዝበሉ ሓላፊ ኣሃዱ ህዝባዊ ምዝገባ ኣቶ ተስፋልደ ሃብተ ሚካኤልን ሓላፊ ቤት መዝገባ ኣቶ ኣማኑኤል ኪዳኑ ድማ ዝወሃብ ኣገልግሎታት መረጋገፂ ዕለተ ልደት፣ ናይ መርዓ ወረቐት ምስክር፣ ናይ ሞት ወረቐት ምስክር፣ ናይ ፍትሕ ወረቐት ምስክር፣ ካብ መርዓ ነፃ ምዃን ወረቐት ምስክርን ካልእን ከም ዘጠቓልል መዓልታዊ ድማ ልዕሊ 500 ዓማዊል ከም ዘእንግዱ ብምሕባር ምምልላስ ንምውጋድ ተገልገልቲ ካብቲ ዝመፅዎ ቤት ፅሕፈት ምሉእነትን ፅፈትን ሰነዳቶም ኣረጋጊፆም ክቕርቡ ተማሕፂኖም። ተገልገልቲ ብወገኖም እቲ ጨንፈር ካብ እዋን ናብ እዋን ኣብ ስርሑ ምምሕያሽ የመዝግብ ከም ዘሎ ብምግላፅ ዜጋታት ሰነዳቶም ኣማልኦም ክቕርቡ ተማሕፂኖም። ህዝባዊ ምዝገባ ኣብ ኤርትራ ኣብ 2009 ሬታ ህዝባዊ ምዝገባ ኣብ ኤርትራ ኣብ 1892 ከምዝተኣታተወ እዩ ሰነዳት ዘነፅር። ኣብ ንዞባ ባርንቱ ነበርቲ ምምሕዳር ከባቢ መኸተን 12 ስድራ ስዋት 28 ኩንታል እኽሊ ደገፍ ገይሮም። ኣመሓዳርቲ ምምሕዳር ከባቢ ኣቶ ገብረ ብርሃን ይሕደጎን ሓላፊ ኣሃዱ ማሕበራዊ ኣገልግሎት ኣቶ መርሃዊ ግርማይን ኣብ ዝሃቦ ሓበሬታ እቲ ደገፍ ኣካል ናይቲ ማሕበር ቁጠባዊ መነባብሮ ስድራ ስዋር ንምምሕያሽ በብከባቢኡ ዝውሰድ ተወግሶታት ከም ዝኾነ ብምጥቃስ ኣብ መፃእ እውን ከም ዝቕፅል ገሊፆም። ኣባላት ኮሚቴ ሓገዝ ስድራ ስዋት በጎኖም ምስ

ዕደላ ኣቐዲሙ ብዝተገብረ መፅናዕቲ ከም እተኻይደ ብምጥቃስ ንስድራ ስዋ ዝግበር ዝኾነ ዓይነት ደገፍ ሓላፍነት ናይ ኩሉ ሕብረተሰብ ስለ ዝኾነ ብዝሓይለ ከም ዝስራሓሉ ኣረድዮም። ዜና ስፖርት። ኤርትራዊ ፕሮፌሽናል ተቐዳዳማይ ስጳኛዊቲ ክለብ ሞቪስታር ናትናኤል ተስፋፅን ትማል ሰንበት ኣብ ስጳኛ ተዓዊቱ ናትናኤል ኣብዚ 172.2 ኪሎ ሜትር ዝሸፈነን ብናይ ዩሲኣይ ድማ 1.1 ደረጃ ኣብ ዘለዎ ንሓደ መዓልቲ ውድድር ቸርኪቶ ዲ ጌዞ ክላሲክ ተወዳዲሩ ዩ ነዚ ዓወት በቂዑ። ኣብዚ ውድድር ናትናኤል ፀወታ ንክዛዘ 150 ሜትሮ ምስ ተረፎ ብዝፈፀሞ መጥቃዕቲ ንስጳኛውያን ተቐዳደምቲ ክለባት ባሕርን ቪክቶሪስን ኮፊድስን ዝኾኑ ፓውል ሚኬልን ኣሌክስ ኣርናብሩን ኣኸቲሉ ኣብ ሰዓት 43 ኪሎ ሜትር እናረገፀን ውድድሩ ብ3 ሰዓታት 58 ደቓይቕን 49 ካይታትን ብምዛም 125 ናይ ዩሲኣይ ነጥቢ ንዕኡ እናሃገሩን ኣቕፂሩ። ናትናኤል ተስፋፅን ኣብ ዝሓለፈ ወርሒ ግንቦት ኣብ ፈረንሳ ብዝተኣንገደ ዙር ጆርጅ ዲ ደንኩርኪ ኣብ 4ይ መድረኽ ተዓዊቱ ምንባሩ ዝዝከር እዩ። እዚ ትማል ዘመዝገቦ ናይ መድረኽ ዓወት ድማ ሎሚ ዓመት ካልኣይ ናይ መድረኽ ዓወቱ ኮይኑ ተሰኒዱ ኣሎ።

ብዝተረኽበ ዓወት ንመላስ ቤርትራ ዮሃና እናበልኩ ዝቕፅል ዜናታት ሃገራት ወፃኢ ክኸውን ንምክታልኩም ክትቅፅሉ ደጊመ ብክብሪ ዕድም ዜናዊ መሰናዶ ኤርቲቪ ይቕፅላሎ ዝኽርኩም ተዓዘብቲ ስለምክታልኩም ኣዘየ መስግን ዜና ወፃኢ ኣብ ወሽ መጥቃዛ ትግባር ስምዕ ምቁራስ ተኽሲ ንምቅልጣፍ ተበግሶ ይውሰድ ከም ዘሎ ኣብ ዝግለፀሉ ዘሎ እዋን እስራኤል ኣብ ዝሓለፈ ቀዳም ሰንበት ብዘካየደቶ መጥቃዕቲ ብውሕዱ 30 ሰባት ተቐቲሎም እስራኤል ነቲ መጥቃዕቲ ብሄሊኮፕተራትን ድሮናትን ከም ዘካየደቶ ዝጠቐሱ ሰብ መዚ ወሽ መጥቃዛ ኩሎም ግድያት ሰላማዊ ሰባት ምዃኖም ሓቢሮም ብዘይ ካዚ በቲ መጥቃዕቲ ዓሰርተታት ከም ዝቆሰሉ ፀብፃባት ጥዕና ወሽ መጥቃዛ ገሊፆም ሓማስ ዝርከቦም ፍልስጥማውያን ምንቅስቓሳት ግጭት ወሽ መጥቃዛ ብሰላም ንምዕራፍ ኣብ ዝኽእል መርሓ ጎድና ከም እተሰማምዑ ፕረዚደንት ዶናልድ ትራምፕ ኣብዝሓለፈ ሳልስተ ምሕባሩ ዝዝከር እዩ እቲ ስምዕ እስራኤል ሰራዊታ ካብቲ ወሽመጥ ከተውፅእ ሓማስ ጠቕሊሉ ዕጥቁ ከውርድ ፀጥታ ወሽ መጥቃዛ ድማ ኣብ ትሕቲ ኣህግራዊ ሓይልን ሓይልታት ፀጥታን ፖሊስን ፍልስጥም ክፀንሕ ዝብል ነጥብታት ይርከቦ ይኹን እምበር ሓማስ ብምልኣት ዕጥቁ ከይወረደ እስራኤል ኣብ ወሽ መጥቃዛ ኣዋፊራቶ ዘላ ሰራዊታ ከምዘይትስሕቦ ትሕብር ስለ ዘላ እቲ ስምዕ ክትግበር ዘሎ ተኽእሎ ፀቢብ ምዃኑ ይእመት ን6ዱሽተ ዓመታት ተቓይፁ ፀንሐ ብመሬት ዝካየድ ንግዳዊ ንጥፈታት ህዝባዊት ሪፓብሊክ ቻይናን ህንድን ዳግማይ ተጀሚሩ እቲ ንግዳዊ ንጥፈታት ብምኽንያት ለበዳ ኮሮና ቫይረስ ኣብ መንጎ ክልቲን ሃገራት ብዝተፈጥረ ደባዊ ምስተሓብን ካብ 220 ደው ኢሉ ከም ፀንሐዮም ፀብፃባ ዘረዱ ቻይናን ህንድን ኣብ መንጎ ህዝ ተኸስተ ደባዊ ምትፍናን ብሰላም ምዕራፍ ከካይዶ ፀንሓ ፅዑቕ ዲፕሎማስያዊ ርክባት እወታዊ ውፅኢት ከም ተረኽበዮን ክሕብራ ፀኒሐን ምጅማር መሬታዊ ንግዳዊ ንጥፈታት ንመጠን ክልታዊ ንግዳዊ ምልዋጥ ከስፍሖ ከም ዝኽእል ድማ ይእመት ክልቲን ሃገራት ኣብ 225 ልዕሊ 155 ቢልዮን ዶላር ዝግመት ንግዳዊ ምልዋጥ ከም ዘካየዳ እዩ ዝግለጽ ክልቲን ሃገራት ኣስታት 3500 ኪሎ ሜትር ዝዝርጋሕ መሬታዊ ዶብ ከም ዘለዎን እውን ይጥቀስ ቬኔዙዌላን ሪፓብሊክ ዶሚኒካን ቅድሚ 2 ዓመታት ዝተበትከ ዲፕሎማስያዊ ዝንድነ ናብ ንቡር ክመልሳ ተሰማሚዐን እቲ ስምዕ ኣብ መንጎ ሰመዚ ሚኒስትራት ጉዳያት ወፃኢ ክልቲን ሃገራት ክካየድ ድሕር ፅንሐ ፅዑቕ ርክብ ከም እተበፅሐ ተገሊጹ በዚ መሰረት ዝምድና ናብ ንቡር ንምምላስ ዘኽእል ስሩዕ ናይ ምምኽኻር መስርሕ ከም ዝጀመረ ኣፍሊጠን ኣለዋ ቬኔዙዌላ ኣብ 224 ንሪፓብሊክ ዶሚኒካን ብምትእትታው ኣብ ውሽጣዊ ጉዳያታት ድሕሪ ምኽሳሳ ዝምድነአን ከም እተበትከ ፀብጻባት የረድ ኣሜሪካ ኩናት ዩክሬን ብሰላም ንምዕራፍ ሓድሽ ዘተ ሰላም ከም እተበግስ ሓቢራ እቲ ጉዳይ ብካልእ ብድሆታቱ ተጎሲኡ ምፅንሑ ዝጠቐሰ ፀሓፊ ጉዳያት ወፃኢ ኣሜሪካ ማርክ ሩቢዮ ኣብ ዝመፅእ ቀረባ ሳምንታት ከም ዝጅምር ኣረድዩ ኣሜሪካ ነቲ ኩናት ብሰላም ንምዕራፍ ዝጀመረቶ ዲፕሎማስያዊ ተበግሶ ብሰንኪ ቅሉላዊ ዞባ ማእከላይ ምብራቅ ተወንዚፉ ምፅንሑ ፀብፃባት የረዱ ሩስያን ዩክሬንን ዘካየድዎ ምልዋጥ መጥቃዕትታት ኣብዚ እዋን እዚ ሰፊሑ ከም ዘሎ ዝፍለጥ እዩ እዚ ከምዚ ኢሉ እንከሎ ኣሜሪካ ምስ ህዝባዊ ሪፓብሊክ ቻይና

ና ዘለዋ ፍልልያት ምፅባብ እተካይዶ ፃዕሪ ከም ተስፍሖ ዝገለፀ ፀሓፊ ጉዳያት ወፃኢ ኣሜሪካ ማርክ ሩቢዮ ቀንዲ ፀጥታውን ስለያውን ስጋት ኣሜሪካ ኩባ ምዃኑ ሓቢሩ ካብ 1960ታት ኣብ ልዕሊ ኩባ ቁጠባዊ እገዳ ኣፅሪቓ ዘላ ኣሜሪካ ካብ ፈለማ ኣዋርሒ ናይ 226 ናብታ ደሴታዊት ሃገር ንዝኣቱ ነዳዲ ዓጊታቶላ እቲ ስጉምቲ ተወሳኺ ፀቕጢ ንምፍጣር ዝዓለመ ምዃኑ ዝገለፀ ፕረዚደንት ዶናልድ ትራምፕ ኣገዳሲ ምስ ዝኸውን ኣብ ልዕልያ ወተሃደራዊ ስርሒት ከካይድ ከም ዝኽእል ከጠንቅቕ ጸኒሑሎም ፈረንሳን ጃፓንን ኣብ ዝሓለፈ ወርሒ ሰነ ዝኸተሞ ኣብ ምምዕባል ወፍሪ ዘተኮረ ናይ ኣስታት 110 ቢልዮን ዶላር ውዕል ክሳብ 231 ክትግበር ከም ዝጅምር ኣፍሊጠን እቲ ወፍሪ ኣብ ምምዕባል ሰብ ሰርሖ ብልሒ ኤሌክትሪክ ኣሉሚንየምን ጽላት ጥዕናን ዘተኮረ ኮይኑ ዝዓበየ ክፋሉ ግና ትሕቲ ቅርፂ ሰብ ሰርሖ ብልሒ ንምውዳድ ዝዓለመ ከም ዝኾነ ሰመዚ ክልትየን ሃገራት ገሊፆም ልዕሊ 50 ቢልዮን ዶላር ካብቲ ባጀት ኣብ ምድንፋዕ ሰብ ሰርሖ ብልሒ ከም ዝውዕል እዩ ዝሕበር ዘሎ እቲ ግዙፍ ወፍሪ ብዓይነቱ ኣቐዲሙ ኣብ ኤሮጳ ካብ ዝተገብረ ዝዓበየ ምዃኑ እዮም ጸብጻባት ዝጠቕሱ ብደረጃ ዓለም ኣብ ምምዕባል ሰብ ሰርሖ ብልሒ ዝግበር ወፍሪ ንዓበየ ይመጽእ ከም ዘሎ ዝፍለጡ እዩ ቻይናን ሃገራት ማእከላይ ምብራቕን ኤሮጳን ኣብ 226 ንመጠን ዘካየዶ ንግዳዊ ምልዋጥ ናብስታት 200 ቢልዮን ዶላር ክብከብሎ ይሰርሓ ምህላወን ገሊፀን እቲ ኣሃዚ ኣብ ቀዳማይ መንፈቕ ናይ ዝዓመ እዚ እወታዊ ዕቤት ከም ዘርአየን ብምጥቃስ እየን ነቲ ገስጋስ ኣሚተን ዘለዋ ኣብ 225 መጠን ንግዳዊ ምልዋጥ ክልትዩ ወገን ን10ይ ተኸታታሊ ዓመት ዕቤት ከም ዘመዝገበ ጸብጻባት ይሕብሩ ቻይናን ሃገራት ማእከላይን ምብራቕን ኤሮጳ ኣብ ዝሓለፈ ዓመት ልዕሊ 150 ቢልዮን ዶላር ዝግመት ንግዳዊ ምልዋጥ ከም ዘካየዳ ዝጠቕሱቶም ጸብጻባት ካብቲ ናይ 224 ዝነበረ ባስታት 10 ቢልዮን ዶላር ከም ዝዓበያ ረድዮም ሕርሻውን ኢንዱስትርያውን ፍርያት ካብቶም ቀንዲ ምልዋጥ ዝተኻየደሎም መንባሮም እውን ተፈሊጡሎም ዜናታት ምዛም ኣርስታት ዜና ክደግመልኩም ልኡኽ ኤርትራ ብመበል 49 ስሩዕ ዋዕላ ፈጻሚ ቤት ምኽሪ ሚኒስትራት ሕብረት ኣፍሪቃ ተሳቲፉ ኣዛዚ ማእከል ስልጠና ሃገራዊ ኣገልግሎት ንኣባላት መበል 39 ዙርያ መግለጺ ሂቡ ኣብ ዓዲ ሓንስ ንዞባ ለጓዓን ሰባት ዝተዋደዱ ልምዓታዊ ፕሮጀክታት ተመሪቑ ኣብ ዜናታት ወፃኢ እስራኤል ኣብ ወሽመጥ ቃዛ ኣብ ዘካየድቶ መጥቃዕቲ ብሕዱ 30 ሰባት ተቐቲሎም ን6ዱሽተ ዓመታት ተቋሪፁ ፀንሐ ብመሬት ዝካየድ ንግዳዊ ንጥፈታት ቻይናን ህንድን ዳግማይ ተጀሚሩ ቬነዙዌላን ሪፓብሊክ ዶሚኒካን ተበቲኹ ፀንሐ ዲፕሎማስያዊ ዝምድነ ናብ ንቡር ክመልሳ ተሰማሚዐን ዘበርኩም ተዓዘብትንለዎ ምሸት ዝተዳለዎ ዜናዊ ምስናዶ ኣብዚ ይፍፀም ስለምክትታልኩም ኣዝየ መስኩን ዳይ ሕትመስዒባ ተቐርብ መደብያትኩም ብወገነ ግን ሰላም

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብ ዝሓለፈ ሰሙን ኣብ መዘርግሒ ንቕጣታት መርበብ ሓበሬታ ሸባይ ዳትኩም ናይ ዝተዘርግሓ ጋዜጣታት ሓዳስ ኤርትራ ኤርትራ ሓዲሳ ኤርትራ ሓዳስን ኤርትራ ፕሮፋይልን ኣቶኪራት ትዳሎ መደብ ዳህሳስ ሕትመት ሒዝናልኩም ቀሪብና ኣሎና። ጋዜጣ ሓዳስ ኤርትራ ብዘይካ ሶኒ መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርኛ እያ። ዋና ሰነዳይ ብርሃነ ምሕረት ኣብ

ምክትል ኣሰናዳኢ ዓብደልቃድር ኣሕመድ፣ ቦርድ ምስንዳ ዮሴፍ ሃይለማርያም፣ ሙሉ ብርሃን ሃብተ ገብርኤል፣ ተስፋ ኣለም የማነ፣ ሙሴ ገብረ እግዚኣብሄር፣ ሌይኣውት ፍርቱና ኤፍሬም፣ ትንሱእ ፍስሐየ፣ ሳምራዊት ሃብተ፣ ሰሎሜ ኣፈወርቂ። ሪፖርታጅ ስነ ስርዓት መመረቕታ ኮሌጅ ሕክምናን ስነ ፍልጠት ጥዕናን ኦሮታ ብቑዕ ፍልጠትን ክእለትን ዝዓጠቐ ሞያዊ ዓቕሚ ሰብ ምፍራይ ብቕዓት ኣገልግሎት ጥዕና ሃገርና ክብ ንምባል ዜጋታት ምፍራይ ዝርከብ ኮሌጅ ሕክምናን ስነ ፍልጠት ጥዕናን ኦሮታ ብዝተፈላለዩ ዓውድታት ጥዕና ዘምሃሮም 68 ማለት 59.6 ሚታዊ ደቂ ኣንስትዮ ዝርከቦም ን5ይ ግዜኡ ብቀዳም 25 ሓምለ 2026 114 ተምሃሮ ኣመሪቑ። ድሌትን ጠለብን ሕብረተሰብ ዘማልእ ስርዓተ ትምህርቲ ብምክታል ዜጋታት ኣብ ምፍራይ ዝርከብ ኮሌጅ ሕክምናን ስነ ፍልጠት ጥዕናን ኦሮታ ኣብ ርእሲ እቶም ዝነበሩ ፕሮግራማት ሓፈሻዊ ሕክምና፣ ነርስ፣ ፋርማሲን ክሊኒካዊ ላቦራቶሪ፣ ብዲግሪ ቴክኒሽናት ስነ መድሃኒት፣ ክኢላታት ሰብ ሞያ ጥዕና ከባቢ፣ ቴክኒሽናት ሕክምናዊ ላቦራቶሪ፣ ቴክኒሽናት ስነ ራጂ፣ ቴክኒሽናት ሕክምና ስንን ሓፈሻዊ ነርስን ካብ 2020 ጀሚሩ ኣገልግሎት ጥዕና ብዓይነትን ብዝሕን ቀረብን ንምምሕያሽ ኣብ ናይ ድሕሪ ምርቓ ፕሮግራም ብፍሉይ ክእለት ሕክምና ማለት ክሊኒካል ስፔሻላይዜሽን ጠመተ ብምግባር ፍሉይ ክእለት ብሕክምና ህፃናትን ፍሉይ ክእለት ማህፀንን ሕርስን ጥንስን ብክልተ ዝጀመረ ፕሮግራማት ኣብዚ እዋን እዚ ዓውደ ትምህርቲ ብፍሉይ ክእለት ማለት ሕክምና ውሽጣዊ ሕማማት፣ ሕክምና መብጣሕቲ፣ ሕክምና ራጅን ስእላዊ ቀረፃ፣ ሕክምና ማህፀንን ሕርስን ጥንስን፣ ሕክምና ህፃናት ከምኡ ድማ ፍሉይ ሕክምና ዓይኒ ዘጠቃልል ናብ 7 ፕሮግራማት ክብምባል ኣገልግሎት ምምሃርን ምስትምሃርን ኣብ ምቕፃል ይርከብ ተጠቂሱ። ፌስቲቫል ኤርትራ 2026 ብልዑል ማዕርግ ተዛዚሙ። ወግዓ መዛዘሚ ፅምብል መደብ ፌስቲቫል ክሳብ ዝጅመር ኩሎም ኣባላት ያታዊ ጉጅለ ባህሊ ዞባታት ብሓደ ረምታ ድምፅን ጠቂዕትን ብዝተፈላለዩ ሕሩያት ያታዊ ጣዕመ ዜማታት ኣሰንዮም ነቲ ኣዳራሽ ከማምቕዎ ተረኣዮም። ሃዋህው ናይቲ ፅምብል ድማ ፉሕፉሕ በለ። ላዕለዎት ሰበስልጣን መንግስትን ግንባርን ዕዱማት ኣጋይሽ ተሳተፍቲ ፌስቲቫል ስነ ጥበበኛታት ኣብ ዝተረኽብሉ ወግዓዊ መዛዘሚ ልክዕ ሰዓት 5:20 ድሕሪ ቀትሪ ምስ ኮነ መደብ ነቶም ምእንቲ ህላወናን ክብረትናን ዝወደቑ ሓርበኛታት ጀጋኑ ብምዝካር ብዝክረ ሰማዕታት ፈለመ። ከም መፈለሚ ናይቲ መደብ ድማ ብስነ ጥበበኛ ገብሪ ሂወት ፀሃየ ዝተገጥመት ነዊሕ ብእትብል ደርፊ ድምፃዊ ረዘነ ዓለም መደባት ስነ ስርዓት ናይቲ መዛዘሚ ኣሃዱ በለ። ብድሕሪ እዚ ቃል ኣቦ መንበር ሃገራዊ ኣወሃሃዲ ሽማግለ በዓላት ኮሚሽነር ኮሚሽን ባህልን ስፖርትን ኤርትራ ብኣምባሳደር ዘመደ ተክለዩ ስዒቡ። ኣምባሳደር ዘመደ ፌስቲቫል ዓብዪ ሃገራዊ ንግደት እዩ፣ ድሕሪ ምባል ፌስቲቫል ኤርትራ ከዓ ዓመት መፀ ዝእንገድ ፅምብል ብምዃኑ ብሉፃት ውርሻታት ሃገር ዝመሓላለፈሉ መደብ ምዃኑ ኣብሪሁ ኣስዒቡ። ኣቶ ዘመደ ኣብዚ ዓመት እዚ ዝተኣታተዉ ሓደስቲ መደባት እውን ንፌስቲቫል ድምቀትን ማዕርግን ዝሃቡ ፈተነታት ምንባሮም ብምጥቃስ ንቐጻሊ ብዝበለፀ ክወሓሱ መታን ንዝምልከቶ ኣካል ሓላፍነት ዘሰክም ከም ዝኾነ ገሊጹ። ንስ ወሲኹ ኣብዚ ዓመት እዚ ካብ ወፃእን ውሽጥን ሃገር ብዝሒ ናይቶም ብኣካል ዝተሳተፉ ነጋድያን ልዕሊ 500,000 ከም ዝኾነ ብምብራህ ፌስቲቫል ንጥምረትን ሓድነትን ህዝቢ ኤርትራ ዘጉልሕ ሃገራዊ ውራይ ምዃኑ ደምዲሙ ይርከቦ። ስእላዊ መግለጺ ምርኢት ፌስቲቫል 2026 ቁሸት ዞባ ደቡብ። ኣብ ዓምዲ መዛነዪ ጽልዋ እትዛረቦም ቃላት፣ ጥቕስታት መዛነዪ፣ ኣገዳስነት ምንባብ ታሪኽ ህይወት ብሉፃት ሰባት መልሲ ዝተመሰቐለ ቃላት ሰፊሮም ይርከቡ። ኣብ ዓምዲ ጥዕና ንነድሪ ጉርጉማ ዝድስስ ትሕዝቶ ይጸንሐና። ነድሪ ጉርጉማ ሓደ ካብ ዓይነታት ሕማማት ስርዓተ እስትንፋስ እዩ። ብሕክምናዊ ኣፀዋውዓ ብሮንካይትስ ይበሃል። ኣብ ጉርጉማ ናይ ሳምቡእ ብዝረአ ምቕፃል እቲ ሕማም ዝግሃድ ኮይኑ ምሕር ምስዓል ዝኣመሰለ ምልክት የርኢ። ነድሪ ጉርጉማ ፈለማ ኣብ ኣፍንጫ፣ እዝኒ፣ ጎረሮን ሶርኖን ብዝፍጠር ረኽሲ ዝጅመር ሕማም እዩ። እቲ ረኽሲ ቀስ ብቐስ ናብ ጉርጉማ ናይ ሳምቡእ ምስ ወረደ ድማ ነድሪ ሕማም ጉርጉማ ክግሃድ ይጅመር። ተደጋጋሚ ምስዓል፣ ፂጥ ዝብል እስትንፋስን ሕፅረት እስትንፋስን ከምኡ ውን ቃንዛ ኣፍ ልቢ ገለ ካብቶም ልሙዳት ምልክታት ናይቲ ሕማም እዮም። ነድሪ ጉርጉማ ዘየላቡን ሕዱርን ተባሂሎም ኣብ ክልተ ይምቀሉ። ዘየላቡ ነድሪ ጉርጉማ ንዝተወሰነ እዋን ክትስዕል ፀኒሕካ ዝገድፈካ ክኸውን እንከሎ፣ እቲ ሕማም ወይ ምስዓል ተደጋጋሚ ዝመላለስ እንተኮይኑ ግና ሕዱር ተባሂሉ ይፅዋዕ ተጠቂሱ።

ጋዜጣ ኤርትራ ሐዲስ ብዘይካ ሶኒን ረቡዕን መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ዓረብያ ዋና ኣሰናዳይ መሓመድ ኑር ያሕያ፣ ምክትል ኣሰናዳይ ሃዋ ሱሌማን ዓብደልቃድር፣ ዜና ወፃኢ ዓረቢ መሓመድ ጌታ፣ ሌኣውት ኑራ ዑስማን መሓመድ፣ ፋጥማ ሕመድ እድሪስ። ሪፖርታጅ መመረቕታ ኮሌጅ ሕክምናን ስነፍልጠት ጥዕናን ኦሮታ ቀሪቡሎ። ኮሌጅ ሕክምናን ስነፍልጠት ጥዕናን ኦሮታ ብዝተፈላለየ ዓውድታት ጥዕና ዘምሃሮም 68 ማለት 59.6 ሚታዊ ደቂ ኣንስትዮ ዝርከብኦም ንሓምሻይ ግዜኡ ብቀዳም 25 ሓምለ 2026 114 ተምሃሮ ኣመሪቑ። ሪፖርታጅ ወግዓዊ ምዝዛም ፌስቲቫል ኤርትራ 2026 ቀሪቡሎ። ኣብ ዓምዲ ማሕበራዊ ዕቤት ሓልክታት ቀፀሎ ኣብ ምጉዳል ዘገልግሉ ሜላታት ተዳሲሶም ይርከቡ። ሪፖርታጅ ምርኢት ዞባዓን ሰባ ኣብ ፌስቲቫል 2026 ቀሪቡሎ። ኣብ ዓምዲ ዕልሞም ቴክኖሎጂ ዝተፈላለዩ ሓደሽቲ ምህዞታት ረኽበታትን ሰፊሮም ይፀንሑና። ስእላዊ መግለፂ ምርኢት ፌስቲቫል 2026 ቁሸት ዞባዓን ሰባ ቀሪቡሎ። ኣብ ዓምዲ ማሕበራዊ ዕቤት ኣገዳስነት ብሉፅ ማሕበራዊ ዝምድናታት ተዳሲሱ ይርከብ። ክእለት ምብሃል ኣብ መስርሕ ምፍጣር ብሉፅ ማሕበራዊ ዝምድናታት ኣገዳስነቱ ልዕል እዩ። ብቑዕ ክእለት ምብሃል ምጥራይ ኣብ ሓደ እዋን ዝኽሰት ክእለት ዘይኮነ ብቐጻሊ ፃዕርን ስራሕን ዝምዕብል እዩ። ኣብ ምፍጣር ስጡም ማሕበራዊ ዝምድናታት ክእለት ምብሃል ምጥራይ ነቲ መስርሕ ኣብ ምስላጥን ስጡም ኣብ ምግባርን ዕዙዝ ኣገዳስነት ኣለዎ። መስርሕ ምብሃል ከብ ምሃብን ምቕባልን ምስማዓን ምዝራብን ዝኣመሰሉ ነገራት የካትት። እወታዊ ኩነተ ኣእምሮ ብምህናፅ ብፅቡቕ መንገዲ ሓሳባትካ ምክፋልን ናይ ካልኦት ሓሳባት ምስማዓን ዓብዪ ማሕበራዊ ንቕሓት የድልዮ። ሕብረተሰብ ኣብ ሓደ ኣከባቢ እናተቐመጡ ተመሳሳሊ ባህሊ፣ ክብሪ፣ ልምድታት፣ ኣተሓሳስባ፣ ቅጥዕታት ያታ ብምምዕባል ሓቢሮም ድሉል ማሕበራዊ ስርዓት ክፈጥሩ ትፅቢት ናይ ዝግበረሎም ዜጋታት ድምር ውፅኢት እዩ። ነዚ ንምግባር ሕብረተሰብ ኣብ መንጎ ኩሎም ኣባላቱ ዘሎ ምርድዳእ፣ ምክብባር፣ ምትሕልላይ ንምዕባይ ብመንገዲ ማሕበራውያን ትካላቱ ክፅዕት ትፅቢት ይግበር ተጠቂሱ። ስእላዊ መግለፂ ምርኢት ፌስቲቫል 2026 ቁሸት ዞባ ማእከል ቀሪቡሎ። ቱሪዝማዊ ፀጋታት ምድርን ባሕርን ንኽዕቀብ ብዝብል ፌስቲቫል ኤርትራ መራኸቢ ቅርዓት ህዝቢ ምስ ህዝቢ፣ ባህሊ ምስ ባህሊ፣ ልምዲ ምስ ልምዲ፣ ከምኡውን ብህዝብን መንግስትን ዝካየዱ ዘለዉ ዝተፈላለዩ ልምዓታውን ምህዞኣውን ስራሓት ዝንፀባርቐሉ እዩ። ብኣማይታ ሽሓት ዝቁፀር ካብ ውሽጡን ወፃእን ዝመፀ ህዝብና ድማ ምስ ደቁን ኣሕዋቱን ብምዃን ሰሙን ሙሉእ ይነግዶ። ኣብ ዝሓለፈ 35 ዓመት ከዓ ከም ዓብዪ መሰጋገሪ ውርሻ ናይ ባህልን ታሪክን ኮይኑ ስለ ዘገልገለ ኣብ ታሪክ መኸተን ፅንዓትን ሃገር ልዑል እጃም ሰኒድ እዩ ተጠቂሱ። ኣብ ዓምዲ ልቦናን ፍልስፍናን መበልታሻ ይክፋል ፅፈት ስራሕ እተን ዕውታትን ፅሑፋትን ትካላት ነቲ ምስ ዓማዊለን ዘለዎን ዝምድና ቀጻልየን ዝግምግመኦ፣ ነቲ ዝምድና ቀሊል ወይ ምቹእ ንኽገብርኦ ዝከኣልን ይፅዕራ። እቲ ዝምድና ንኽልቲኡ ወገን ሓጋዚ ወይ ኣርባሒ ንኽኸውን ኩሉ ዓይነት ፃዕርታት እየን ዝገብራ። እተን ፅፉፋት ትካላት ዕግበት ዓማዊለን ንምፍላጥ ኮለላ ማለት ሰርቬይስ፣ ገምጋም ማለት ሬቲንግስ፣ ዳግመ ምርመራ ሪቪውስ፣ ቀጥታዊ ናይ ዓማዊል መልሲ ዕንጋለ ማለት ፊድባክ ይጥቀማ። ሓያል ዕግበት ዓማዊል ናብ ዓብዪ ምትእምማን ዕቤት ዋኒን ከምኡውን እወታዊ ምብሃል ሰብ ዋኒንን ዓማዊልን የምርሕ። ብመንፅሩ ድኹም ዕግበት ናይ ምምራር ኣሉታዊ ዳግመ ገምጋም ከምኡውን ናይ ዓማዊል ምብርጋግ ከስዕብ ይኽእል። ዕግበት ዓማዊል ሕመረት ኣምር ዋኒን እዩ። ዓማዊልካ ክሳብ ክንደይ ብትካልካ ሕጉሳት ምዃኖም ክትልክዓሉ ልሙድ ሜትሮኣዊ ማለት ሜትሪክ መስፈር እዩ። ዝለዓለ ደረጃ ዕግበት ዓማዊል ምርካብ ማለት ንድሌትን ትፅቢትን ዓማዊል ምርዋዩ ይርከቦ። ኣብ ዓምዲ ዳየሪ ተናፋቂ ግዜ ልበይ ከፊተ ፅበ ትፅቢት ዘርእስቶም ትሕሶታት ዳየሪ ቀሪቦም ኣለዉ። ጋዜጣ ሓዳስ ኤርትራ ወትሩ ረቡዕ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርኛ ዋና ሰነዳኢ መሓመድ እድሪስ፣ ሌኣውት ዛህራ ዓሊ፣ ፋጥና ኣደም። ኣብ ዓምዲ ደል ኣባብ ካልኣይ ክፋል ትሕዝቶ ዝኽሪ ሰንዓፈ ትማልን ናይ ሎሚ ምዕባለታትን ዝደስስ ዛንታ ይፀንሐና። ኣብ ዓምዲ ዓማር ኣብ ፌስቲቫል ኤርትራ 2026 ዝቐረበ ፍርያት መፅሕፍቲ ዝምልከት ትሕዝቶ ዳሳስ ይፀንሐና። ኣብ ዓምዲ ባና ታዕሊም ዝተፈላለዩ ትምህርትን ፍልጠት ሓዘል ትሕዝቶታትን

ፊሮም ንረክብ ሰላም መግለጺ ስነ ስርዓት ቀብሪ ሚኒስተር ሰመረ ርእሶም ኣብ ዓምዲ ፍሬ ካደም ኣብ ዞባ ደቡብ ንኡስ ዞባ ዓዲ ቀይሕ ምምሕዳር ከባቢ ሓይነባ ኣብ ሕሽመሌ ከባቢኡ ቀይሩ ንሕርሻ ምቹእ ብምግባር ዝተዓወተ ኣብነታዊ ሓረስታይ መሓመድ ኬር ሙሳ ተላልዩ ይርከብ። ሪፖርታጅ ወግዓዊ ምዛም ፌስቲቫል ኤርትራ 2026 ቀሪብ ሎ ሰላም መግለጺ ፌስቲቫል 2026 ቁሸት ዞባ ደቡብ ይጸንሐና ኣብ ዓምዲ ፈንዋዓዳት እያታዊ ነጋሪትን ታሪኻዊ ድሕረ ባይትኡን ብዝምልከት ምስ ሓላፊ ጨንፈር ባህልን ስፖርትን ዞባ ሓጋዝ ኣቶ ዑስማን መሓመድ ስዒድ ዝተገብረ ቃለ መጠይቕ ሰፊሩሎ። ብተመሳሳሊ ኣብ ዓምዲ ፈንዋዓዳት ኣብ ብሄረ ናራዝ ዝውተር ፌስቲቫል ቅድድም ኣሓ ሆር ተላልዩ ይርከብ። ጋዜጣ ሓዳስ ኤርትራ ኤርትራን ፕሮፋይል ወትሩ ረብዑን ቀዳምነት እትዳሎ ጋዜጣ ውሽጢ ሃገር ናይ ቋንቋ እንግሊዝኛ ዋና ኣሰናዳኢ ኣማኑኤል መስፈን፣ ምክትል ኣሰናዳኢ ሲራክ ሃብተ ሚካኤል፣ ሌኣውት ኣዝመራ ብርሃነ፣ ቤተልሄም ታደሰ፣ ሞናሊዛ የማነ። ኣብ ዓምዲ ሪፖርታጅ ንወግዓዊ ምዛም ፌስቲቫል ኤርትራ 2026 ዝልስስ ትሕዝቶ ሰፊሩሎ። ኣብ ዓምዲ ስፖትላይት ስነ ስርዓት መምረቕታ ኮሌጅ ሕክምናን ስነ ፍልጠት ጥዕናን ኦሮታ ሓደ ስጉሚ ንቕድሚት ምዃኑ ተጠቒሱ። ኣብ ፌስቲቫል ኤርትራ 2026 ዝቐረቡ ውርሻታትን ቴክኖሎጂን ናይ ምውሳብ መህዞታት ዝምልከት ተዳሲሶም ይጸንሕና። ሪፖርታጅ ስነ ስርዓት መምረቕ ኮሌጅ ስነ ፍልጠትን ጥዕናን ኦሮታ ቀሪቡሎ። ኣብ ዓምዲ ኪዌንድኤ መጽሔት መንእሰይ ምስ ጋዜጠኛ ስነ ጥበባውን ኣዘንታውን ተገላላይ ሳሙኤል ኣዶናይ ናይ ዘካየዶ ሰፊሕ ዳሳስ ጽማቕ ትርጉም ሰፊሩሎ። ኣብ ዓምዲ ቁጠባን ወኒንን ቁጠባዊ ዕቤት ብመንጽር ዓውደ ትምህርቲ ተዳሲሱ ይርከብ። ኣብ ዓምዲ ሓሰባት ብግዝኣት ሕጊ መናብ ልዕሊ መን ክወራዘ ይኽእል ኣብ ትሕቲ ዝብል ኣንጻር ህዝብና ኣንጻር ሃገርና ኣንጻር መንግስትና ክንደይ ዘይተባህለ ካብኡ ናብኡ ግን ጭብጢ ብዘይብሉ ምሕር ምድግጋም ረሲሑ ናብ ርኳን ዝተቐየረ ጸለመ ብዛዕባ ሃገራዊ ኣገልግሎት እዩ። ኣብ ጥርዚ ዕብዳኖም ሃገራዊ ኣገልግሎት ከም ባርነት ክገልጽዎ ፈቲኖም ማይ ዓሚኾም ምስ ተረፉ ስልቲ ብምቕያር ሓለይቲ መሲሎም ሃገራዊ ኣገልግሎት ግቡእ እዩ ግን ናይ ኤርትራ ምሕር ነዊሑ ኣብ ምባል ወዲቖም። ኣብዚ ሒዝናዮ ዘለና ኣርእስቲ ብዛዕባ ዕላማ ቁም ነገርን ረብሓን ሃገራዊ ኣገልግሎት ምትንታን ኣድላይ ኮነን ጸለማኦም ብቐጥታ ንምምላስ ግን እወ ሃገራዊ ኣገልግሎት ድሕሪ ሓምሻይ ዙርያ ልዕልቲ ንውር ዝጀመረሉ ተናዊሑ እዩ። ምንዋሕ ሃገራዊ ኣገልግሎት ግን ንምንታይን ስለምንታይን ንህዝብን መንግስትን ኤርትራ ጥራይ ዝምልከት ማንም ወፃእተኛ ይኹን ከዳሚ ናይ ወፃእተኛታት ልዕልቶም ንሃገሮምን ህዝቦምን ዘገልግሉ ቤተሰቦም ህዝብን መንግስትን ኤርትራ ኣብዚ ጉዳይ እዚ ከተሓሳስቦ ኣይክእለን። ልዕሊ ኩሉ ከዓ እቶም ልኡላውነት ሃገርናን ህዝብናን ንክግሃስ ብሕቡኡን ብጋህድን ኩሉ ዝፈተኑ ወፃእተኛታትን ተሓባበርቶም ተጠባበቕቲ ሓለይቲ ኮይኖም ክቐርቡ ላግፂኡ ይርከቦ። ኣብ ዓምዲ ሸባብ ንኡስ ዓምዲ ሓሳባት ሳሕል ፅባሕ ናጽነት ኣብ ትሕቲ ዝብል ኣብ 1999 ዓ.ም ካልኣይ ወራር ኣብ መብቅዑ ድነ ሳልሳይ ወራር ኣብ ቀረባ ርሕቀት ኣብ ዘንጠጠየሉ እዋኔ ንሳዋ ተመሊሰ እያ ክመለሳን ከለኹ ግና ወረኣ ፅቡቕ እዩ ነይሩ ክሳብ ዝርያ ግን ኣይኣመንኩን። ካብቶም መማፅእተይ ኢብራሂም ኣምቻን ሳይሞን ብርሃነን ካብ ሳልሳይ ክሳብ ሓምሻይ ዙር ኣብ ሰዋ ዝፈረዩ እዮም። ኣብ ጉዕዞን ከለና ኣታ ከመይ ኢሎም ኣብ ሰዋ ይነብሩ ኣለው ምስ በልክዎም ኢብራሂም ከመይ ጌርካ ኸ ኣብ ኣስመራ ይንበር ክብል ብሕቶ መሊሱለይ ንኣስመራ ነዛ ሰፊሕን ጥጡሕን ጎደናታት እትውንን ካብ ገዛ ወፂእካ ናብ ገዛ ንክትኣቱ 10 ሜትሮ ምስጓም ዘየድልየካ ብቕዲ ህንፃታታ ኣብ ዓለም እትድነቕ ይትረፍዶ ኣብ ቤት ኣብ ግዳም እኳ ፅላል ዘይትሰነላ ብመብራህታ ንቐትርን ፀላምን ማዕረ እትገብሮ ምስ ሰዋ ከወዳድራ ምፍታኑ ንላግፅ እምበር ንኻልእ ሓሰብክዎን ይርከቦ። ኣብ ዓምዲ ስድራ ቤት ሳዕቤናት ፍትሓ ኣብ ስድራ ቤት ተዳሲሶም ግርጭታት ብዝተፈላለዩ ምክንያታት ኣብ ስድራ ቤት ኣብ ዘጋጥመሉ እዋናት ሓድሕዳዊ ሰላም ንምክብባርን ንምፍጣር ሕድገት ምግባር የገድስ። ዶክተር ጋሪ ዲቻፕማን ዝተባህለ ክኢላ ነዛ መልኬቱ ክዛርብ እንከሎ ሕድገት ፈውሲ ዝበዝሐ ኣብ ስድራ ቤት ዘጋጥም ፀገማት እዩ ክብል ድሕሪ ምጥቃስ ወለዲ ሓዳሮም ብዝግባእ ንምምራሕን ቀጻልነቱ ንምውሓስን ሕድገት ስምዒት ጥራይ ዘይኮነ ርድኢትን ውሳነን ምዃኑ ክፈልጡን ክነቕሕሉን ዝግባእ ጉዳይ እዩ ክብል ይገልጽ። ኣብ ገለገለ ወለዲ ዝረአ ሕድገት ናይ ዘይምግባር ዝምባለታት ሕድገት ምግባር ምልክት ተሰዓርነት ጌርካ ስለ ዝውሰድ እዩ
ኣብ ስድረቤታዊ ጉዳያት ሕድገት ምግባር ካብ መትከላትካን እምነትካን ምርሓቕ ዘይኮነ ንሓበራዊ ሰላምን ርጋትን ምስ መፃ ምድኻ ብምርዳእ መፍትሒ ምንዳይ ማለት እዩ ተጠቂሱ። ኣብ ዓምዲ ልምዓት ገስጋስ መደብ ምጥፋእ ማሃይምነትን ትምህርትን ዓበይትን ተዳሲሱ ይርከብ። ኣብ ዓምዲ ሚን ሁናው ሆናክ ኣብ ፌስቲቫል ቹቻንቮ ሆንግ ኮንግ ንላዕሊ ናሓኮርካ ዝሰላሰል ውድድር ምእካብ ምቁር ሕብስቲ ብርክት ዝበሉ ተወዳደርቲ ከም ዝተሳተፉ ተገሊጹ። ዝተሓላለኸ ሕክምናዊ መብጣሕቲ ብከቢድ ጸገም ክስተቐዩ ዝፀንሑ ክልተ ሰባት ከም ዘድሓነ ተሓቢሩ። ደም ዝመስል ፈሳሲ ዝተፍእ ቀንጥሻ ኣብ ጫካታት ከም ዝተረኽበ ተሓቢሩ። ን14 ዓመታት መመላእታ ንሓንቲ ስድራ ኣብ ምጥቃዕ ዝተጸምደት ሓርማዝ ኔፓል ሕፅር ጓሉ ንምምሕያሽ ሚልዮናት ዶላራት ዘጥፍእ ዘሎ ቻይናዊ ይጸንሕና። ኣብ ዓምዲ ያልኡስራ ዝተፈላለዩ ስድሪ ቤት ጠቀስ ትሕሶታት ይጸንሕና። ስእላዊ መግለጺ ፌስቲቫል 2026 ቁሸት ዞባ ደቡብ ቀሪቡሎ። ኣብ ዓምዲ ጥዕና እኹል ፀሓይ ብርሃን ምስ ድቃስ ዘለዎ ምትእሳር ተዳሲሱ። ልዋም ድቃስ ከም ዝተመጣጠነ ምግብን ኣካላዊ ምንቅስቓስን ንጥዕናና ኣዝዩ ኣገዳሲ እዩ። ብኣንጻሩ ስእነት ድቃስ ናይ ኣእምሮ ጸገማት ክነማዕብል፣ ክብደት ሰብነት ክንውስኽን፣ ብዝተፈላለዩ ሕማማት ክንጥቃዕን ይገብረና። ብርሃን ፀሓይ ንኩነታት ድቃስና ዝጸሉ ዝዓበየ ደጋዊ ርቑሕ እዩ። ከምቲ ኩሉና ንርድኦ ብቐሊሉ ንክንድቅስ ጸልማት ክኸውን እዩ ዘለዎ። ምትእስሳር ብርሃንን ድቃስን ግና ካብቲ ንሓስቦ ንላዕሊ ዕምቆት ኣለዎ። ብርሃን ፀሓይ መዓስ ንድቅስን መዓስ ንነቅሕን ንዝቆፃፀር ናይ ኣካላትና ሰዓት ኣብ ምቁፅፃር ልዑል ተራእዩ ዘለዎ። ብተወሳኺ ብርሃን ፀሓይ ንድቃስ ንዘበራትዕ ሜላቶኒን ንዝተባህለ ሆርሞና ምፍጣር ኣገዳሲ እዩ። መዓልታዊ ንፀሓይ ብርሃን ንምቅላዕ እንሕልፎ ሰዓታት እንተላይቲ ኣበየናይ ሰዓታት ናይ መዓልትን ክንደይ ሰዓታትን ዝብል ኣብ ኩነታት ድቃስና ፅልዋ ኣለዎ። ስለዚ ኣብ መንጎ ብርሃን ፀሓይን ድቃስን ዘሎ ምትእሳር ብዕምቆት ምፍላጥ መዓስ ናብ ዓራት ትድይብ መዓስ ከ ፀሓይ ትፅሎ ንክትፈልጥ ሓጋዝ እዩ ይርከቦ። ኣብ ዓምዲ ትንታነ ዜና ማሊ ስለምንታይ ናብ ዳግማይ ቅልውላው ብዕምቆት ተላዒሉ ንረኽቦ። ማሊ ኒጀርን ቡርኪና ፋሶን ኣብ 2020 ድሕሪ ዝተኸየደለን ዕልዋ መንግስቲ ብወታደራዊ መንግስትታት ክመሓደራ ድሕሪ ምጅማረን ካብ ደገ ከጋጥመን ዝኽእል ስጋታት ብብቕዓት ንምምካት ሓበራዊ ልፍንቲ ኣቐመን እየን። ነቲ ልፍንቲ ድሕሪ ምቋመን ድማ ኣብ ምዕራብ ኣፍሪቃዊ ዞባዊ ውድብ ኢኮዋስ ዝነበረን ኣባልነት ስሒበን። በዚ ከዓ እተን ዝተረፈ ኣባላት ኢኮዋስ ዝኾነ ሃገራት ኣፍሪቃ ንማሊ ኣንጻር እዞም ሽበራውያን ኣብ እትገብሮ ቃልሲ ክሕግዝኣ ኣይከኣላን። መንግስቲ ማሊ ኣብዘን ዝሓለፈ 4 ዓመታት በቶም ብኣፍሪካን ኮርፕስ ዝፍለጡ ወታደራት ፌደሬሽን ሩስያ እዩ ክሕገዝ ጸኒሑ። ካብዘን ዝሓለፈ ሒደት ኣዋርሕ ጀሚሩ ፀጥታዊ ቅልውላው ናይቲ ሃገር እናባእሰ ኣብ ዝመጸሉ እዋን ግን እተን ምስ ማሊ ሓበራዊ ልፍንቲ ዘቆማ ቡርኪና ፋሶን ኒጀርን ናብቲ ሃገር ሰራዊተን ይልእካዶ ይኮና ዝብል ሕቶ ብብዙሓት ወገናት ክላዓል ጸኒሑ። እዘን ኣብ ተመሳሳለ እዋን ምስ ማሊ ብወታደራዊ መንግስቲ ክመሓደራ ዝጀመራ ቡርኪና ፋሶን ኒጀርን ብመሰረት እቲ ኣቐመንኦ ዘለዎ ሓበራዊ ልፍንቲ ናብ ባማኮ ሰራዊትን ክልእካ ከም ዝኽእል እዮም ተንተንቲ ዝሕብሩ። እንተኾነ ከምቲ ብተደጋጋሚ ክግለጽ ጸንሐ ክልቲኤን ሃገራት ካብ ማሊ ብዘይሓይሽ ኩነታት በዞም ሽበራውያን ምዃኖም ብመንግስቲ ማሊ ዝግለጹ ዘለዉ ዕጡቃት ጉጅለታት ይናወፃየን ዘለዋ። ካብ ጠቕላላ ስፍሓት ቡርኪና ፋሶ እቲያስታት 400ዊት ካብ ጠቕላላ ስፍሓት ኒጀር ድማ ዛጊት ብኣሃዝ ዘይተነፀረ ሰፊሕ መሬት ኣብ ትሕቲ ጅሃዳዊ ዕጡቅ ጉጅለ ጅንምን ኣዝዋድን ኣትዩ ዝርከብ። ስለዚ እዘን ጎረባብቲ ማሊ ዝኾና ክልተ ሃገራት ናይ ባዕለን ፀጥታዊ ብድሆታት ከይበድሃ ናብ ማሊ ሰራዊተን ከዋፍራ ይኽእለየን ኢልካ ምዝራብ ካብ ሓቂ ዝረሓቐ እዩ ዝኸውን። ብመሰረት ነቲ ዞባ ብቐረባ ዝከታተልዎ ዘለዉ ተንተንቲ ፖለቲካ ተጣይሱ። ሳዋ ሓበን ወለዶታት ኤርትራውያን ኣብ ትሕቲ ዝብል ኣርእስቲ ሰላም ውራስ ክብርታት ድማ ሎሚ ከምታ ብፍርያት ተጠርኒቓ ዘው ዝበለት ገረብ ወይኒ ብፍቕሪ ዘጉላዕልዐን ዝሰውረን ሸባብ ናይ ዝሃገር ብዕትፍታት ኣሻሕ ኮይኑ ይርከብ። ኣብ ዕርድታት መትከልን ፅንዓትን ስኒትን ሓድነትን ኣትኪሉ ኣብ ቦታ ቅያ ቅያ ይሰርሓሎ። ጅግንነት ስራ ቦታቱ ከም ፀወታ ሪለይ እናሰጋገረን እናተቐባበለን ታሪክ ናይ ዝሃገር ይዕቅብን ናብ መጻእት ወለዶታት የመሓላልፍን ኣሎ። ብኣምሳል ድምፅታት ናይቶም ዝሓየሉ እንስሳታት በረኻ እናደገመ ድማ ንፍቕሩ ንናሻዕ የህንዝዎ። መን ክብል ኣንበሳ ኣሎኻዶ ወዲ ነብሪ ምልክቱ ስኒት ፍቕሪ እናበለ ኸዓ ንግሆን ምሸትን ብመዝሙር ደቂ ጽንዓት ኣብ ቦታ ጽንዓት ይገስግስ ኣሎ።
بمجد حق انتبعتني ملالس منسيات إرترا أبسلام من رقاة يمهرون بوفرا مأطوت مريتهم يلمعون يلسالسون

ኣብ ግዜ ኩናት ድማ ሃገሮም ይከላኸሉን ክብርታቶም ይውሕሱን። ኣብ ዓምዲ ማህደር ጀጋኑ ፈረሰኛ ኣጋር ሓኪም ዘርእስታ ዛንታ ገድሊ ይፈሊማ ኣላ። ፀሓፍ ዛንታ ማቴዎስ ኣብርሃ ባርያ፣ ተረኽቲ ዳንኤል ኣሰፋው ምስ ሌተናል ኮሎኔል በላይ ይመስፍን፣ ተጋዳናይ ዳንኤል ኣሰፋው ነቲ ብወዝቢ ዝተፀንበሮ ግን ከዓ ብልቢ ዝተቐበሎን ዘፍቀሮን ሂወት ተጋዳላይ ርዒሙ ብተወፋይነት ክቃለስ ዝተዓዘብዎ ሓለፍቱ ሞያ ደሊቡ ዝያዳ ከበርክተሎም ስለ ዝገምገምዎ ንናይ ኣጋር ሓኪም ኮርስ ክምሃር ሓፀይዎ። ካብ ብህፃኑ ጀሚሩ ዝምባለ ሙዚቃ ከም ዝሓደሮን ብኡ ክዓቢ ጀሚሩ ከም ዝነበረን ልዕሊልና ተሪክና ኢና። ብተወሳኺ ቅድሚ ናብ ሜዳ ምውፅኡ ፍቓድ መምርሒ መኪና ኣውፅኡ ነይሩ እዩ። በዚ መሰረት ሞያዊ ስልጠና ክድልብን ብሞያኡ ክምደብን እንተደኣ ኮይኑ ዳንኤል ካብዚኣቶም ወፃኢ ሓሲቡ ኣይፈልጥን። ግምታቱ ከም መራሒ መኪና ወይ ድማ ከም ሙዚቀኛ ኣብ ጉጅለታት ባህሊ ክምደብ ተኽእሎ ከም ዝህሉ ጥራይ ነበረ። ኣጋር ሓኪም ክትምሃር ክትገይሽ ኢኻ ዝብል ትእዛዝ ምስ መፆ ግን ኣብ ትፅቢቱ ዘይነበረ እኳ እንተኾነ ግን ብፅቡቕ መንፈስ ተቐበሎ። ኣብ ዓምዲ ካብ ዞባታት ኣጀርበብ ዝኽሪ ንሕናን ሓፋሽ ህዝብናን ኣብ ትሕቲ ዝብል እዛ ሎሚያ ብንኡዞባ ሓመል ማለወቲ ጥርነፍ ምምሕዳር ከባቢ ኣጀርበብ ኣብ ሰሜናዊ ጫፍ ምድረ ሰኺና ኣብ ትሕቲ በረኽቲ ጎቦታትን ዓበይቲ ሕልማትን እተደኮነት በዚ ናይ ግዜ ዘመነ ሰውራ ቅርፂ ምምሕዳራዊ ካርታ ኣብ ዞባ ማእከላይ ምብራቕ እትርከብ ናይቲ ዞባ ደጀን ሰውራ ኮይና ዘገልግለት ታሪካዊት ዓዲ እያ። ኣብ ሰለስተ ተመዓደውቲ ሕልማት ዝርከቡ ሩባታት መኬት ዘለዋ ሸኸትን ፍሩህን ከም ማእከል ምምሕዳርን ምውፋርን ኣባላት ክፍሊ ህዝቢ ጀማሄር ገጠር ኣባላት ውሽጣዊ ስርሒት 06 ስለያ ውድብ 72 ሃንደሳ ዞባዊ ሰራዊት ኮማንዶ ሕክምና ከምኡ ውን ተንቀሳቀስቲ ኣባላት ድምፂ ሓፋሽን ካልኦት ኣሃዱታት ውድብን ንመፅናዕትን ስርሒትን ዝተኣኻኸብሉ ብዙሕ ዝኽርታት ዝሓቆፈ ቦታታት እዩ። እዛ ካብ ከተማ ከረን 17 ኪሎ ሜትር ርሒቓ ትርከብ ዓዲ ምስ ምፍራስ እዝናደው ዝተኣሳሰር ብዙሕ ዝኽሪ ኣለዋ። ብፍላይቲ ካብ ከረን ዝብገስን ዝምእከልን ዝነበረ ዝዓበየ ክፋል ናይቲ ኣብ ኤርትራ ዓስኪሩ ዝነበረ ካልኣይ ኣብዮታዊ ሰራዊት ብዝምልከት ክርከብ ዝድለን ዝከኣልን ኣገዳሲ ሓበሬታታት ንምፅናዕ በዚ መስመር እዚ ብዙሕ ንጥፈታት ተኻይዱ። ኣብ ሕልማትን ሩባታትን ኣጀርበብ ዝሰፈሩ ኣባላት ዝተፈላለየ ኣህዱታት ውድብ ብዝተፈላለየ ኣገባብ ብኣካልን ብምስጢራዊ መስመራት ውፍያት ውሽጣዊ ስርዓትን እናተንቀሳቀሱ ኣዝዩ ፈታኒ መድረኽ ቃልስን ተወፋይነትን እዮም ኣሕሊፎም። በብእዋኑ ኣብዚ መስመር እዚ ኣብ ውሽጢ መፅናዕትን ስርሒትን ከለዉ ብወፍሪ ጸላኢ ብድብያ ብድሎን ሃንደበትን ብዘጋጠመ መኻልፍ ዝተኸፍለ መስዋእቲ መውጋእትን ንስክላ ካብ ሞት ምድሓንን ካልእ ተደጋጋሚ ክስተታትን ኣዝዩ ብዙሕ እዩ ይርከቦ። ኣብ ዓምዲ ንቑሕ ደመና ኣነነት ኣብ 21 ክፍለ ዘመን ፍሉይ ምዃን ብልጫ ድዩ ዝብል ዛዕባ ተላዒሉ ይፅንሐና። ፍሉይ ምዃን ብርክት ዝበለ እወታዊ ፅልዋ ኣለዎ። ፍሉይ ኣጠማምታ ብምዕባይ ዝሓሸን ሓድሽን ሜላታት ከነማዕብል ይሕግዝ። ብልሒ ኣእምሮ የበርኽ። ከምቲ እንብህጎውን ኣድህቦን ኣድናቆትን ናይ ካልእ ሰብ ይስሕብ እዩ። ይኹን እምበር ብዝግባእ ምስዘየለ ጠንቂ ፍልልይን ግርጭትን ይኸውን እዩ። ኣዚኻ ኣብ ከባቢኻ ካብ ዝርከቡ ሰባት ፍሉይ ምዃን ሰባት ንኽርድኡኻ ስለ ዘፀግም ክንፅሉኻን ዕድላት ክኽልክሉኻን ይኽእሉ እዮም። እዚ ዘስዓቦ ፀቕጢ ኣእምሮ ድኹም ማሕበራዊ ዝምድናን ትሑት ነብሰ ክብርን ምትእማንን ከነማዕብል ንኽእል። ስለዚ ፍሉይነት ተኸስኪሱ መሳርሒ ብቕዓት ክንገብሮ እንተዘይክኢልና ዘይተደለየ ኣድህቦና መንነትን ብምዕባይ ክዕንወና ይኽእል ምዃኑ ምርዳእ ኣገዳሲ እዩ ተጠቒሱ። ኣብ ዓምዲ ሰምራ ጅህድ ኣብ ዞባ ዶብ ንኡ ዞባ ዓዲ ቀይሕ ምምሕዳር ከባቢ ሓይነባ ኣብ ሕሽመለ ከባቢኡ ቀይሩ ንሕርሻ ሙጭ ብምግባር ዝተዓወተ ኣብነታዊ ሓረስታይ መሓመድ ኬር ሞሳ ተላለዩ ይርከብ። ኣብ ዓምዲ ወቕፋ ፍንያ ሓደስቲ ፍጻመታት ዓለም ስነ ጥበብ ተዳሲሶም ይፀንሑና። ኣብ ዓምዲ ሸባብያት ህላወ ናይ ዝተፈላለየ ሃገራት ሓይሊ ባሕሪ ኣብ ቀይሕ ባሕሪ ጽልዋታቱን ተዳሲሱ ንረኽቦ። ስእላዊ መግለጺ ፌስቲቫል ኤርትራ 2026 ቁሸት ዞባ ጋሽባርካ ቀሪቡሎ። ኣብ ዓምዲ ኩርናዕ ተምሃሮ ተመኩረይን ተመኩረኻን እቲ ዶ እቲ ጉዕዞና ከመይ ነበረ ልሙዳት ስሕተታት ኣብ እንግሊዝኛ ግድል በላሕቲ ዲኹም ዝብሉ ዛዕባታት ይጸንሑና። ኣብ ዓምዲ ፍረ ጻዕሪ መሓመድ ኬር ሙሳ ኣብነት ጻዕርን ሞሳን ዝኾነ ኣብነታዊ ሓረስታይ ተላልዩ ይርከብ። እቲ ሕርሻ ክገብረሉ እኽእል እየ ዝበሎ ቦታ ስንጭሮን ጎቦታትን ዝዓብልሎ ብምንባሩ ከቢድ ዕዮ ይፅበዮ ከም ዝነበረ ኣይዘንግዓን። እቲ ስራሕ ኣብ 2005 እኳ እንተጀመሮ ብዙሕ ከይቀጥ

ጸለግን ኣቋርጾ ኣብ 2015 ከምንደገና ከልምዕ ብምሕሳብ ነቲ ስንጭሮን ጉቦታትን ንምድልዳል ከቢድ ስራሕ ጀሚሩ ንገሊኡ እናኳዓተ ክጸርቦን ክነድቆን ንገሊኡ ድማ ሓመድ ክመልኦ ጀመረ ሸቀሎ ወሲኹ ድማ ነቲ ስራሕ ከቀላጥፎ ካልእ ንፅንኩርነት ናይቲ ስራሕ ክገልጽን ከሎ ሓረስታይ መሓመድ ከር እቲ ንሕርሻ ዝሓሰቦ ቦታ ገሊኡ ምስ ጎቦ ዝለገበን ክሳብ ጥሪት ዝሓልፋሉ ዘይክእላን ቦታታት ከም ዝነበረ ይዝክር ክገብረ ንዝበለ ውሽጣዊ ድሌት ዝዓግቶ ከምዘየለ ዝጠቅስ ሓረስታይ መሓመድ ከር 500 ሜትሮ ርሕቀት ካብ ዘለዎ ቦታ ብመኪና ዝመጽእ ባህርያዊ ድኹዒ ብዓረብያ እናመላለሰ ብምድኳዕ ነቲ መሬት ንልምዓት ድሉ ገበረ ይርከቦ ኣብ ዓምዲ ሸባብ ንስ ዓምዲ ሕቶ ሸባብ ኣነ ዘረባ ሰብ ጸሊአ እቲ ጉዳይ ንቡር ፈቲነ ሓደ ወዲ ምስ ወለድኩ ፍትሕ ኣጋጢሙኒ ድሮኳ ካብ ዝፋታሕ 8 ዓመት ኮይኑሎ ሕጂ ጸገም ኮይኑኒ ዘሎ ዝኾነ ሰብ ብፍላይ መሳርሕተይ ዘይት ምርዓዊ እናበሉ ኣሸጊሮምኒ እቲ ዝገርመካ ወላ በዓል ሓዳር ይኹን ሓደ ሃብታም ርኢ ኣቢልክ ዘይትሕዚ ከምኡ ኢልካ ኣይንበርኒዩ እናበሉ ሞራለይ ይትንክፉኒ ሓዳርን ውላድን ክህልዎ ዝጸልእ ሰብ ዘለዎ ኣይመስለንን ግና ሰብ ባዕልኻ ክትሰርሕ ኣይትኽእልኒ ኢኻ ብወገነይ ዘይፍትን ኣይኮንኩን ይኹን እምበር ኣጋጣሚ ኮይኑ ኩሎም ንሓዳር ሓሲበ ዝቐርቦም ሰባት በዝበኽሩ ዓይነይ ዝኾነ ወደዮም ዝመጹኒ ሓዳር ክንገብር እንተኮይኑ ውላድኪ ምሳና ክኸውን የብሉን ይብሉኒ ኣነ ከዓ ብዘይ ውላደይ ሓዳር እንታይ ይኾነኒ ናተይሲ ዕድለዩ ምበልኩ ወደይ ግና ብዘይ በኣይ ገጽ ዝተፈላለየ ሰብ ክርአን ክመሸኸንን ኣየድልየንን እዩ ዝብል ሕቶ ናብ ኣመኻሪ ቀሪቡ ብቑዕዘተ ተኻይድሉ ይጸንሐና ኣብ ዓምዲ ሓሳባት ካልኣይ ክፋል ብግዝኣት ሕጊ መን ኣብ ልዕሊ መን ክወራዘ ይኽእል ቀሪባኣላ መንግስቲ ኤርትራ ነዚ ምስ ኩነታትን ከመድረኽን ሃገርና ዘይካየድ ፍቱን ውዱቕ ማሕበረ ቁጠባውን ፖለቲካውን ሓሳባት ምዕራብ ንጎኒ ገዲፉ ምስ ተመክሮ ሃገርናን ህዝባን መድረኸን ዝኸይድ ማሕበራዊ ቁጠባዊ ፖለቲካዊ እንተላይ ፍትሓዊ ኣገባብ ቀይሱ ብዘገምታ የተግብረሎ እዚ ቅንዑን ኣማራፂ ዘይብሉን ልኡላዊ ሓሳብን ኪደትን ንኤርትራ ግዳይ ፖለቲካውን ቁጠባውን እገዳን መቕጻዕትን ሃገራት ምዕራብ ገይርዎ እዩ ንህዝብን መንግስትን ኤርትራ ግን ኣየንበርክኸምን ሎሚ ምዕረባውያን ንህዝቢ ዘማእከለ ፍትሓዊ ኣገባብ ከተኣታትዉ ምድላዮም ህዝባዊ ግንባርን መንግስቲ ኤርትራን ዝተኸተልዎ ኣገባብ ፍትሒ ቅኑዕ ምንባሩ ምስክር እዩ ይርከቦ ኣብ ዓምዲ ተርሙማ ምንዳይ ሓቂ ራብዓይ ክፋል ፌስቲቫልን ኣብ ስነ ጥበባዊ ምርኢት ዝተሳተፉ ተምሃሮን ሰፊሮም ይርከቡ ኣብ ዓምዲ ደቂ ኣንስትዮ ሓይሊ መርፍእ ኣብ ትሕቲ ዝብል ስነ ጥበበኛ መምህር ቤተልሄም ዘወልዲ ተላልያ ትርከብ ዘለኒ ዝምባለ ኣብ ቅብኣን ኢደ ጥበባትን እዩ ኣብ ዝተፈላለዩ ትካላት ኣብ መንደቕ ዝሰኣሉ ቅባኣታት ትሰርሕ ብተወሳኺ ብኢድ ዝስርሑ ከም ቦርሳ ናይ እዝኒ ናይ ክሳድ መፋትሕ ወዘተ ዝኣመሰሉ ኣብ ከባቢና ብቀረባ ብእንረኽቦም ጥረ ነገራት ዝፈርዩ ስራሓት ኣዳሉ እቲ ሳልሳይ ድማ ናይ መርፍእ ቅባእ እዩ እዚ ነቲ ዘለኒ ናይ ቅብኣ ዝምባለ ካብቲ ብልሙድ ዝግበር ናይ ቅብኣ ቀለማት ወፃኢ ብመርፍእን ፈትልን ዝስራሕ ቅባእ እዩ ኣብዚ ግዜ እዚ ድማ ዳርጋ ብዙሕ ኣቓልቦ ሂበ ዝስርሓሉ ዘለኹ ሞያ እዩ መርፍእ መሓዛያ ምሳይ ዝዓበየት መሳርሒት እውን እያ ኣብ ግዜ ንእስነትና ብብዙሕ ኣቕሓ ንፃወት ኢና ኣነ ግን ከም ቆልዓ ብካልእ ነገራት ኣይተፃወትኩን ካብ ንእስነት እያ ትሒዘ ምስፋይ ኣዝዩ ይምስጠኒ ነይሩ ይዝከረኒ ተምሃሪት ሳልሳይ ክፍልን ከለኹ ንኣደይ ቦርሳ ክትገዝኣለይ ሓቲት እያ ክሳብ ትገዝኣለይ ግን ክፅበ ይከኣልኩን ኣብ ገዛና ዝነበረ ዝተፈላለየ ጨርቂ መርቂ ኣኪበ ባዕለይ ቦርሳ ሰሪሐ ሒዝያ ድማ ናብ ቤት ትምህርቲ ኸይደ ናይ ነገር ቆልዓ ባዕለይ ሰሪሐ ኢለ ንመዛኖይ ከርኢ ኣዝዩ ባህብለኒ ነይሩ ባዕሊ ናይ ምስራሕ ተሃነይ እኳ እንተውፃእኩ ካብ ቤት ትምህርቲ ግን ፍርቂ ንብረተይ እናውደቕ ከየ ገዛ ተመሊሰ ኣደይ ተመሳሳሊ ዝምባለ ስለ ዝነበራ ንተበጎሶ ይርያ ነቲ ቦርሳ ዳግማይ ኣተዓራርያ ኣደላትለይ ናተይ ፍርያት ኮይና ትስምዓን ስለ ዝነበረ ድማ ክሳብ ሻምናይ ክፍሊ ተማሂረላ ይርከቦ ኣብ ዓምዲ ሚንሁናዊ ሁናግ ኣብ ባሓለዋ ዝተቆፅረሉ ዩኒቨርሲቲ ትምህርቲ ብምቕፃል ማስትሬት ዲግሪ ዝዓተረ ቻይናዊ ፖሊስ ጃፓን ኣብ ከባቢኡ ዝርከቡ ናይ ዕድመ ሰብ ፀጋ ኣብ ግምት ከየእተወ ለይትን መዓልትን ጊታር ብዓውታ ብምፅዋት ድቃስ ዝኸልአ ሙዚቀኛ ኣብ ቀይዲ እትዮም ን7ተ ዓመት ከም ዝፈረድዎ ተገሊጹ ኣብ ኣሜሪካ ኣብ መስርሕ መጥባሕቲ ፍሕኛ ሓንቲ ጓል ኣንስተይቲ ድሕሪ ምእላዩ ቤት ፍርዲ ናይ ሚልዮናት ካሕሳ ክኽፈላ ከም ዝወሰነ ተገሊጹ ብቕልውላው ሕርሲ ጥንሲ ከም ዝፀንሓ ዝፈለጠት ኣሜሪካዊት ጓል ኣንስተይቲ ኣብ ጉዕዞ ባሕሪ ብፅቡቕ ከም ዝተገላገለት ተሓቢሩ ኣብ ዓምዲ ዝርዓዊ እቅትሳድ ጂኦሎጂካዊ ትዕድልታት ኤርትራ ምሳ ከባቢ ዝቃዶ ኢንዱስትርያዊ ምዕባለ

ኣብ ምርግጋፅ ዘለዎ ተራ ተዳሲሱ ይፀንሐና ኣብ ዓምዲ ውሓት ሃልጢፍን ኣብ ፌስቲቫል ኤርትራ 226 ተውህቦ ህፃናት ኣብ ፅሕፈት ድርሰትን ትርጉምን መፅሓፍቲ ከም ዝተፀባረቐ ተዳሲሱሎ ሪፖርታጅ ምሪት ዞባ ጋሽባርካ ጋሽባርካ መሶብ ፀጋታት ሃገር ቀሪቡሎ ኣብ ዓምዲ ተቓሪር ዝለለዩ ጥዕና ጥቀስ ሓበሬታታት ርክበታትን ምዞታትን ቀሪቦም ይፀንሑና ስእሎም መግለፂ ፌስቲቫል ኤርትራ 226

ኣብዚ እዋን እተን ምዝዕዳጋ ተጎዝጊዘን ዝሰርሓ ብቴንዳን ዕንፀይትን ዝተሰርሓ እንዳስዋታትን እንዳሻህታትን ንዓማዊል ብዝስሕብ ምድሪ ቤተን ማይረብሪበን ብምኩስታር ትሕዝተን ቀሪበን ብፍሕሽዋ ገባብ ኣጋይሸን ይፅብያ። ዓማዊል ከዓ ከከም ደስ ዝብሎም እንዳ ኩስቶ ንዓናይ እንዳ ኩስቶ ባይ ሓይሽ እናበሉ መሪፆም ናብዚ

0: ናብቲኦም ገዛ ይኸዱ። ኣብዚ ኣጋጣሚ እቶም ኣፎም ከይከፈቱ ኣንጊሆም ናብዚ ዕዳጋ ዝመፁ ብቕፅበት ናብዚ ቴንዳታት ከላግሱን ከለዉ እቶም ቅድም ስራሕና ክንውድእ ዝበሉ ነጋዶ ይኹን ዓዳጎ ግን ምስ ረፈደዮም ዝመፁ።
1: ኣነ እየርታረቀ ባሃል ተቐማጢት ከተማ ማይ ድማ ብጣዕሚ ብዙሕ ህዝቢ ዘለዋ እያ። በቲ ምፃእ ናይ ኩሉ ጠርናፊ ዝኾነት ከተማ እያ። ብየማን ምፃእ፣ ብፀጋም ምፃእ፣ ብደንበላስ መፅእ ዛይደኮሎም ኣብዝርከብ ኮታ የለን ነግረካ። ንሕና ድማ ቦቶም በትን ድመፁ ዓማዊል ሓንጎፋ ኢልና ተቐቢልና ከዓ ድራር ኢለትና ድራርና ሒጅና ንገዛና ንመፅእ ፅቡቕ ኣለና መንግስትና የቑመልና ኣነ ስዋ ፀሙቕ ድሮ ወዲ ሰበራ ውስኻ ስመሩ ዘርህላሰ ዝ እግሩ ዓዱ ኳላ እንዳገርግስ ኩሉ እዚኣ ደይ ትጥርነፍ የለን ፅቡቕ እዩ። ዋላ ሓንቲ ጎደሎብሉን ፅቡቕ እዩ ድሕር ቢልካ ኩሉ ቅረበና እዩ። ኩሉ ቅርብ እዩ ህዝቢ ከተማ ኩሉ ሸቃጣይ ሽጉርቲ ዝቕርብ ሽጉርቲ ቅርብ፣ እኽሊ ዝቕርብ እኽሊ ቅርብ፣ ጤለበጊዕ ዝቕርብ ጤለበጊዕ ቅርብ። ማሲ ብዙሕ እዩ ፅቡቕ እዩ ዝሃልኽ ፅቡቕ ካ እዩ ዝቕርብ ብልጫ ዘለዎ ማለት እታ ሓንቲ ሓሙስ እንዲ ዓዳጋና ነቲ ህዝቢ በቲ ምፃእ ስለ ትእክበልኒ ሓሙስ ካብ ኩሉ ከተማታት ኤርትራ ማይ ድማ መልዕሉ ኣለዋ እየ ክብል ዝኽእል ምክንያቱ ኣብዚ ፅፉ እዩ ዝርከብ።
2: ኣነ ተክላብ እስቴፋኖስ ዝበሃል ዓደይ ከዓ ኣብዚ ፅልማ ዓዲ ሓርቦ ሕጂ ኣነ መምፅአይ ጥሪት ገዚአ መፅአ ነጋዳይ ከ ሕጂ ጥሪት ከቢሮም ኣለዉ ሕጂ ሎሚ ኣብ ዝደለናዮ ሰዓት ከቢሮም ኣለዉ ሕጂ ብዕራይ ናይ መጥረ እቲ ድፀበቐ ስጋብ 14 ንበሎም ኣለና ኣብዚ ስጋብ 14 ማእከላይ 8 ኩን ዝበለ ፅቡቕ እንድሕሪ ኮይኑ ድማ ክሳብ 12 ቀዳማይ ብዕራይ ግን ስጋብ 14 ናይ መጥረ ናይ ስጋ ድማ ከከም ክብደዱ ሕጂ ከቢድ ናይ ስጋ ተኮይኑ ስጋ 16 በፂሖም ኣብዚ ሓሙስ ኩሉ ሻያ ድመፅእ ዋላ ትኾም ብያ እውን ወርድ ሓደ 20 ዓመት ኣብ ገድሊ ኣላግሸ ፀኒሐ እምበር ቀደም ማይ ድማ ዝኸይተሰርሐ ከሎ ኣብዚ ዳዕረ ከሎ እዩ ኣነ ብልነረ ኣብዚ ዳ በዚ በጊዕ ንህለት ንቡር ዶ ይብላ ማይ ድማ ኩሉ እዩ ዝርከቡ በዚ ኣድግነትልካ ንቡር ዶ ይብላ በዚ ኩሉ ማይ ድማ ፅቡቕ እዩ ንስራሕ ፅቡቕ ስዋዊን ብሓሙሽተ ቅርሺ ኢና ንሰትብ እዙ ኣብ ኤርትራ ሙሉእ ሓሙሽተ ቅርሺ የለን ማይ ድማ ከም ትሪኦ ዘለካ ሻይ ኣለዎ ኩሉ ኣለዎ በዚ ደንበላስ ዝኩሉ ክሳብ ኩሉ ስጋብ ታሕቲ ደንበላስ በዚ መፅእ በዚ ዝኩሉ ቆሓይ ንመፅእ በዚ ስጋብ ካብቲኾምብያ ተገዚኡ ጥሪት ኣብዚ ዳኣቱ ካብ ሻምብቆ ካብ ኩሉ ተኣራርዩ ናብዚ ኣቱ እዚ ዓዲ እዚኣ ወደብ ትበሃል ነጊረካ ንሰባትና በዚ ካብቲኾምብያ እዛ ኩሉ ትመፅእ በዚ ደቀ ምሓረ ከይተረፈ ሸቃጣይ ትመፅእ መንደፈራ እዚ ኩሉ ስመራ ኣብዚኣ ደይ መፅእ ሞ የለን ካብ ሙሉእ ኤርትራ ዳርጋ ሰብ ኣብዚ መፅ እዩ።
0: ዕዳጋ ማይ ድማ ኣብታ ንዞባታት ደቡብን ጋሽባርካን መራኸቢት ዝኾነት ከተማ ማይ ድማ ተደኩና ስለ እትርከብ ፍርያት ናይ ክልተ ዞባታት ዘይሰኣኖ ዕዳጋ እዩ።
3: ራህዋ ሃብቶም ይበሃል ኣካየድ ስራሕ ምሕዳር ከባቢ ዓዲጋባ እየ ኣብዚ ናይ 78 ዓመት ክኸውን ኣብዚ ዕዳጋ 78 ዓመት ክኸውን ሰሪሐ እዋ እዚ ዕዳጋና ካብ ርሑቕ ናይ ጋሽባርካ ካብ ዞባ ደቡብ ዝደልዩን ዝህቡን ማለት ዝገዝኡን ዝሸጡን ስለ ዝመፅዎ ዕዳጋና ብልክዕ ዓብዪ ዕዳጋ እዩ ኩሉ ቆፂርካ ወይ ናይትውድእን ማለት ብዛዕባ ብእኽሊ እንተኮይኑ በዛ ብዛኣነ ዘለኹዋ እንተርኢና ኩሎም ዓይነት የእካል ናይ ውሽጢ ሃገር ኩሎም ኣብዚ ኣለዉ ናይ ቅብእ ኣሎ ጥረታት ኣሎ የእካል ኣሎ ናይ ውሽጢ ሃገር ዝበሃል ጥረታት ብምሉእ ኣብዚ ኣሎ ሕጂ ንኣብነት ኣብዚ ከባቢና ዝፈሪ ማሸላ ዳጉሻ ጣፍ ካብ ከበሳ ናብ ዝገፁ እንደገና ክሸጡ ኢሉ ድመፅእ ሰበረ ዓተር ባሎንጓ ይመፅእ ካልእ ኩሉ ኣብዚ ደይ መፅእ ነገር የለን። ስለዚ ክንዲዚ ኢልካ ክቆፅሮ ሰብ ዝበልዖ ድኾነ ኩሉ ብዚ ዕዳግና ኣሎ ብፍርያት ናይ ዝውሽጢ ከባቢና ናይ ንኡስ ዞባና ማሸላ ካብ 8 ክሳብ 9 ብዓይነቶም ዝፈላለዩ ፍኹስ ዝበሉ በብዓይነቶም ካብ 8 ክሳብ 9 ንኪሎ ዳጉሻ 15 በዛ ሕጂ ድገዝእ ዘለኹ ጣፍ 21 ክሳብ 22 በብዓይነቶም ስለ ዝኸዱ እዚኦም ጥረታት ካብ ላዕሊ ስለ ድመፁ ሰበረ 20 ባልደንጓ 21 ዓይኒ ዓተር 17 18 ፅቡቕ ኣጋጣሚ ብርስን እውን ኣለና ብርስን 26 ንኽኢሎ ከምዚ ይሽየጥ ስርናይ 17 16 ፈረቓን እውን ንሸይጥ ኢና ደበር ማለት በዚ ብታሕቲ

0: ጋሽ ባርካ ድሞ ፅና እኽሊ እዮም ደበር 17 16 ፍርኣን ብኪሎ ከምዚ ንሸይ
1: ነጋዶ ወይ ሸቃጦ ካብ ዝተፈላለየ ኣንፈት ናብ ዝዕምር ተባሂሉ ዝፍለጥ ዕዳጋማይ ድማ ይሳግሙ ምስቶም ክዕድጉ ኢሎም ካብ ዝተፈላለየ ቦታታት ናብዚ ዕዳጋ ዝመፁ ዓዳጎ ከዓ ብቐጥታ ይራኸቡ

0: ሓራይ ስመይ ሃይለ ፀሓይ ሃብተ ይበሃል። ኣብዚ ዓዲ ዓበየ ዳርጋ ብህፃነ መፅ ብዘይ ዓበየ ዕዳጋ ከተማ ማይ ድማ ከምቲ ትሪኦ ዘለካ ምዕሩግ እዩ። ሰፊሕ ዝኾነ ዕዳጋ ኣለዎ። ኩሉ ነገር ከም ትሪኦ ብዙሕ ተገልጋላይን ኣገልጋላይን ዘለዎ ከተማ እዩ ከተማ ማይ ድማ። ስለዚ እንታይ ሞ ኣብዘይ እንቋቑሖ ስጋ ብዋላ ዝደለኻዮ ኣይትስእኒካ ኣሎ ብሕሱር ካብቲ ካልእ ከባቢና ወይ ከዓ በዓል ካብዚ ንላዓል ዘሎስ ዝሓሰረ ዕዳጋ ኣለዎ። እንቋቑሖ ኹን ደርሆ ኹን ካብቲ ዝተሓተ ኩሉ ኣብዚ ተደሪሩ ዝሓድር ህዝቢ እዩ። ማለተይሲ እንቋቑሖ ሸጥካ ዲኻ፣ ቆሎ ሸጥካ ዲኻ፣ ጤል ሸጥካ ዲኻ ብቐጥታ ካብ ወፋራይ ወይ ካብ ዘጥረየ ጤል ትረክብ፣ ደርሆ ትረክብ። ከም ማንጎስ ዘይትቡን እንዳኣመሰለ ኣብዚ ከባቢ ኣሎ። ማለት እ ዘይትቡን ፈርዩ ኣሎ፣ ዘይትቡን ፈርዩ ኣሎ። እዚ ማንጎስ ኣይፈረየን እምበር ካልእ እዚ ቁስጣ፣ ሰላጣ፣ ጉዕ በርበረ፣ ኩማዳረ ብሰፊሕ ኣብዚ ብዙሕ ኣይኮነን፣ ግን ካብ ከበሳ እዩ ድመፅእ፣ ካብ በዓል መንደፈራን ከባቢኡ እዩ ድመፅእ። ካልእ ጠለበጊዕ ግን እዚ ብምሉእ ቆላሰረ ጓላ ናይ ኣፈልባ ከይተረፈ ናይ ደንበላስ ዘይደኮሎም ምድሪ ወዲ ሰበራ ብምሉኡ ገለ ብከፊል ናይ በዓል ማይ ምነ ማለት ማይ ኩዖ ንዕበል ደረ ማርያም ምሉኡ ካብ መረብ ወይ ከዓ ፋዱል ንብሎ ክሳብ ካብ በዓል ከባቢ ሓጋዝ ከይተረፈ ነጆ ዕዳጉ እዩ ብዙ። ካብኡ እንዳኣራረዩ ሸቃጦ ናብሮኦም ንክዕብቡ እንዳኣራረዩ መፅኦም ኣብዚ ሰፊሕ ዕዳጋ እዩ ዘለዎ። ተላይ ንኡዞባ መልቂ ዝሰፍሐ ኣብዚ መፅእ ካብ ዝተፈላለየ መፅእ ካብ ፀሮና ዋላ እንኳ ካብ በዓል ፀሮና ሕጂ ካብ ዓዲ ቀይ ሓደ ግዜ ሲ ንመስባሕቲ ዝኾኑ ጥሪት ክገዝኡስ ካብዚ ካብ ዓዲ ቀይሕ ናብዚ መፅኦም በዓል ደቂ ኣምሓረ ይመፅኦም ኣብዚ ዋላ እዱ ክገዝኡ ጥሪት ክገዝኡ ከስብሑ በዓል ደቂ ኣምሓረ በዓል ዓዲ ኳላ መን ሞ ኣስመራ ኣብዚኣ ትውዕል
1: ኣዝዮ ፍቓዱ ይበሃል። ኣብዚ ካብ ዝሰርሕ 2ልተ ዓመተይ ኮይኑ ዕዳጋ ፅቡቕ እዩ ዘሎ። ክመደረ፣ ሽጉርቲ፣ ካውሎ ከምኡ ኩሉ ደቂቕ ኣራንሺ፣ ባናና ኩሉ ሒዝና ኢና ንውዕል ኣብዚ ዋ ንገዝእ ደኣ ካብኡ ኣብ መንደፈራ የምፃልና ዓማዊል ኣለዋና ካብ መንደፈራ የምፃልና ንሕና ካብዚኣተን ካብኣተን ተቐቢልና ካብዚ ንሕና ንሰርሕ ንውዕል እወ ፅቡቕ እዩ። ተሓጉሸን በቃ ተሓጓስ ምሸ ስርሕ ውዒልና ንዓተን ንብን ፅቡቕ ሓደ ቅሩብ ዳዓና ተፋቢልና ፅቡቕ እዩ። ከም እንዳገበርና ደቅና ንዕንግል ኣለና ፅቡቕ እዩ። ሳላትን ኣታው እዩ ፅቡቕ እዩ ፅቡቕ እዩ።
2: ኣነ ዓንዶም ገብሪሂወት ይበሃል። ዓንዶም ገብሪሂወት ገብረስላሴ ይበሃል። ኣብዚ ከተማ እዚ ወይ ኣብዚ ዕዳጋ ዝካየድ ንጥፈታት ናይ ዝተፈላለየ ብእኽሊ ይኹን ብዝተፈላለየ ቐንጠመንጢ ብብዙሕ ነገራት ኣዚ ዕዳጋ ነካይድ ማለት ብጋሽ ዳኣቱ እኽሊ ይካየድ ኣብዚ መሸላ ዳጉሻ ዳጉሻ እኳ ድሓን ኣብዚ ከባቢ እውን ኣሎ ብብዝሒ ካብዚ ከባቢ እውን ይመፅእ። እቲ ካልእ ግን መብዛሕትኡ ብጋሽ ድመፅእ ኮይኑ ኣብዚ ድማ ንሕና ብኡ መጠን ታሽ ዳበልና ንኸይድ ጥረምረ ባልደንጓ ኣሎ ሰበረ ኣሎ ሰበረ ኣሎ ዓይነ ዓተር ኣሎ እዚኢታት ዝመስል ብዙሕ ነካየደ ንጥፈታት።
3: ኣብ ዕዳጋ ማይ ድማ ዘየለ ንብረት ዳርጋ የለን። ብምልኦም ጥረታት ፍረታት፣ ኣሕምልቲ፣ ጠለበጊዕ ከብቲ ካብ ዝተፈላለዩ ኣንፈት መፂኦም ኣብዚ ዕዳጋ ይዓርፉ። ንዓዳጊኦም ብዝዕግብ መዳይ በብዓይነቶም ተቐሪቦም ከዓ ንመሸጣ ድልዋት ይኾኑ።
4: ኣነ ገብሪሂወት ቀሺ ኣስራት ይበሃል። ኣድራሻ ይዓድወሎ ንዞብ ዓረዛ ምሕዳር ምላድ ማንታ ናብዚ ከዓ ጤለበጊዕ ሒዘ መፅ ክሸይጥ ጤለበጊዕ ሒዘ መፅ ኣባጊዕ ሒዘ መፅ ክሸይጥ ጤለበጊዕ ፅቡቕ ኣሎ ከም ኩነታት እዩ። ጤለበጊዕ ትዝለዓለ በጊዕ ፅቡቕ በጊዕ ተ ኮይኑ 220 ማለት እዩ

0: ረኸብኩም ኩነታት ኮይኑ ካሊ ፅቡቕ በጊዕ 8 ሽየጥ ጤል 7 ፅቡቕቲ ጤል ትሽየጥ ክሳብ 2,000 ትሽየጥ ፅቡቕቲ ላም 11 ትሽየጥ ዕዳጋ ማይ ድማ ናይ ብሓቂ ፅቡቕ እዩ ንዝሸይጥን ንዝገዝእን ፅቡቕ ዕዳጋ እዩ ሙች እዩ ዘድለየካ ክትረኽበሉ ትኽእል ዕዳጋ እዩ ነጋዶ ተ ደኣ ኮይኖም ካብ ሻምቆ ካብ ዕበል ሓድሻ ዓዲ ክሳብ ውንጃሓይ ከይተረፈ ናብ ዕዳጋ ማይ ድማ ይቕርብዎ ሙች ዕዳጋ ማይ ድማ ኣብ መስመር ስለ ዘሎ ቲዝለዓለ ዕዳጋ ልና ኢና ንግምቶ ንሕና ኣብ ማይ ድማ መፅኻ ዝደለኻዮ ከም ትረክብ ኣይጠራጠርን ኢኻ ኣብዚ ዕዳጋ ዋላ ሓንቲ ኣብዚ ዕዳጋ መፅኻ ኣብ እንስሳታት ዝኾነ ይኹን ኣይትስእኒ ኢኻ ገመል ኣሎ ብዕራይ ኣሎ ጤል ኣላ ላም ኣላ ኣድግላ ዝኾነ ይኹን ኣብዚ ኣሎ
1: ኣነ ፀጋ ንጉሰ ሓብተ በሃል ኣባል ከዓኒ ንስራሕ ርሻ እየ ኣነ ግን ኣብዚ መምፅኤ ከዓኒ ብዕራይ ክሸይጥ ኢለ መፅ ባቲ ኣብዚ ከዓኒ ናይ ባሓቂ ምስ ዘሎ ዕዳጋ ኣብቲ ዝዋዕለ ዕዳጋ ሸይጥና ድሓን እዩ በዚ ዘሎ ዕዳጋ ድሓን ፅቡቅ ሸይጠ ማለት እየ እወ ፍሉይነት ዳ ብጣዕሚ እቲ ናይ ንግዲ ናይ እንስሳሲ ብጣዕሚ ብዝተፈላለየ ኩርናዓት ስለ ዝመፅእ ኣብዚ እቲ ህዝቢ እዩ ኣብዚ ክሸይጥን ኣብዚ ክገዝእን ናይ ብሓቂ እዛ ዕዳጋ ናይ ማይ ድማስ ብጣዕሚ ፅቡቅቲ ዕዳጋ እወ እዚኦም መምፅኦም ካብ ጋሽባርካ ኮይኑ ካብ በዓል ኣንተሮ ካብ በዓል ተኾምብያ ካብ ሻምቆ ከምኡ ካብ መልቂ ካብ ጋሽባርካ መብዛሕቶም ዝመፁ በዚ ካብ ጋሽባርካ እዩ ናይ ብሓቂ ይመፀ ቅድሚ ሕጂ እውን ኣብዚ ፍትን ነርአ ናይ ጣል ይሽቅጥ ነርአ ሕጂ ግን ምዚ ናይ መንግስታዊ ምዃን ግን ቁርባ ቋርፂዮ መሪ ኣነ ይሽቅጥ ነርአ ዚ ይፋትን ነርአ እቲ ዕዳጋ እውን ፅቡቕ ናይ ብሓቂ ከምዚ ናይ ማይ ድማ ዕዳጋ የለን ብጣዕሚ ዝምዝገን እዩ ኣብዚ ጀካኦቶት መሪ ክሳራ የብሉ ንሓንዚ ዕዳጋ ፅቡቕ ዕዳጋ እዩ ካብ ደንጀን ትበሃል ኣብዚአ ደንጀን ዘዋዕረዛ

ኣሳልዮሞ ጉዕዞ ክዛዝሞ እዩ ደግፎሞ ርእሱ ክኽእል እዩ ዝብል ኣምራት ረቂቕ ሓይልን ሃብታም ባህሊ ምዕባለን ዝፈጥርን ዘሎ ክብርታት እዩ ምድግጋፍ ንርእሰ ምኽኣል ዘብፅሕ መንገዲ ብምዃኑ ኣብ መዳይ ትምህርቲ እውን ዝለዓለ ደረጃ እዩ ዝሕዝ ነቲ ሓሳብ ክውን ንምግባር ብዙሕ ፃዕሪ ይካየድ ደገፍ ዘድልዮምን ዝተፀገሙን ተምሃሮ ትምህርታዊ ሓገዝ ክወሃቦም ይስራሕ ብፍላይ ነቶም ብዝተፈላለዩ ኩነታት እቲ ዝድለ ናይ ፍልጠት ደረጃ ክበፅሑ ዘይከኣሉ ተምሃሮ ብፍሉይ ኣልያ ይግበረሎም ስሩዕ ክረምታዊ ስልጠና ይወሃቡ ዕውታት ኮይኖም ንኽወፁ ብመደብ ይፀዕረሎም

0: ብምሕበር ምትሕጋዝ ቀዳማይ ዙርያ ሃገራዊ ኣገልግሎትን ጨንፈር ሚኒስትሪ ትምህርቲ ዘቦ ማእከልን ተወዲቡ ንተማሃሮ መባእታ ዝውሃብ ትምህርታዊ ደገፍ ሓደ ካብ ዝዓበዩ መደባት እዩ። ኣብ 2022 ካብ ዝበገሳት ሒዙ ን4 ዓመታት ክካየድ ጸኒሑ ዝዕግብ ውፅኢት ክረኣየሉ ስለ ዝኽእለ ኸኣ ብቕርፅና ወዳድቡኡን እናሰፍሐን እናዓበየን መጺኡ።
1: ማሕበር ምትሕጋዝ ቀዳማይ ዙርያ ዝበሃል ካብዚ ምስረት 4 ዓመት እዩ ዘሎ። ኣብ ውሽጢ እዚ 4 ዓመታት ከዓ ብኮሚቴታት ተወዲቡ ዝሰርሐ ቀኒዩ ወይ ከዓ ኣሎ ማለት እዩ። ሕጂ ሓደ ካብኣተን ኮሚቴ ትምህርቲ እያ ማለት እዩ። ኮሚቴ ባንክ ደም ኣሎ፣ ኮሚቴ ማእቶት ኣሎ፣ ኮሚቴ ስነ ጥበብ ኣሎ፣ ዝተፈላለየ ኮሚቴ ማእቶት ኣሎ። ስለዚ ዝተፈላለየ ኮሚቴታት ክሰርሐ ፀኒሐ ማለት እዩ። ሕጂ እቲ ሓሳብ እዚ ናይ ክረምታዊ ትምህርቲ ኣብ ዝኽሪ 20 ሰነ መዓል ሰማታት ኣብ 2022 እዩ መፅኡ። ብክቡር ሓለቃ ጠቕላል ስታፍ ሓይልታት ምክልኻል ኤርትራ ጀነራል ፊልጶስ ወልደ ዮሃንስ እዩ ከም ለቦዋ ቅሪቡ እንታይ ድብለና ኣብዚ ማይ ድምነት ኣብ ተገብረ ናይ 20 ሰነ ኣብቲ ረዚ ዝኽሪ እዚ ዘለናይ ዓለም ናይ ሓሶት ዓለም እዩ። ብማሕበራዊ መራኸቢታት ዝፍኖ ዝንቡእ ሓበሬታ ነዞም ንኣሽቱ ደቅና ብኣሉታ ከይፀልዎም ብመንገድኹም ገለ ነገር ግበሩ፣ ብኮሚኒቲታት ተወዲብኩም ነዞም ቆልዑ ኣስተምህሩ ሃብዎም፣ ካብቲ ብማሕበራዊ መራኸቢታት ዝፍኖ ዝንቡእ ሓበሬታ ተኣልዮም ኣብ ባህሎም መንነቶም ኣተኪሮም ክሰርሑ ወይ ከዓ ኣተኪሮም ኣብ ባህሎም መንነቶም ከተክሩ ግበርዎም እዩ ዝብል መምርሒ ይውና። ሕጂ እቲ ማሕበር ምትሕጋዝ ቀዳማይ ዙርያ ሽዑ ተመስሪቱ እዚ ለባ እዚ ከዓ ምስቲ ናይ ማሕበር ዘውፅኦ ቅዋም ወይ ከዓ ዕላማ ትኸይ ስለ ዝኾነ ከይወዓለ ከይሓደረ እዩ ኣብ ምትግባሩ ኣትዩ ማለት እዩ። ስለዚ ንበገስ ተባሂልና ማለት እዩ ኮሚቴ ቀይምና። ኣብታ ኮሚቴ ድማ ኣብ ቤት ትምህርቲ ደጎሊ ብ405 ተምሃሮ እዩ ጀሚሩ። ስለዚ ውፅኢቱ ስለ ዝተረአየ ከዓኒ ኣብ 2022 ከምዛ ቀዲመ ዝበልኩ ከዓ ብ405 ተምሃሮና ጀሚርና። ኣብ 2023 ከዓኒ ውዳቤታትና ሓሽና ኣማሓሽና 1169 ኣብ 3 ቤት ትምህርቲ ከም ዝመሃሩ ጌርና ማለት እዩ። ኣብ ቤት ትምህርቲ መረብ ኣብ ጎዳይፍ ማለት እዩ ሰንበል ኣብዛ ደጎል ዝብለካ ዘለኹ ኣብዛ ማጮር ዝብለካ ዘለኹ ኣብ 4ን ከዓ 1169 ኣብ ካልይ ዓመት ቀፂሉ ማለት እዩ። ስለዚ ከምዚ ክንገብር ከለና መሻርክቲ ከኣጥሪና ማለት እዩ። ምክንያቱ በይንኻ እውን ስለ ዘይከኣል ከም ማሕበር ጀማሩ እውን ስለዝኾነት ማሕበር መሻርክቲ ይብሉና ስለዝነበሩ በዓል ቶታል ኤርትራ ሸር ካምፓኒ ብዓብኡ ጨንፈር ሚኒስትሪ ትምህርቲ ዞባ ማእከል ናይ ኣንበሳ ኢዲድ ወስድ ኩሉ እቶም ኣምሃራኑ እቶም ንዖም ድምህሩ 11 ክልቶም ዝበለፁ ተምሃሩ እዮም ብኦም ጌርና ንምህሮም። ቶታል ኤርትራ ታክሲ ጨንፈር ሚኒስትሪ ትምህርቲ ዞባ ማእከል ሃማማት እዚኣቶም ብምትሕብባር ከምዚ ንገብር ኣለና እሞ እንተሓጋገዝ ተባሂልና ክንተሓጋገዝ ጀሚርና። ስለዚ ኣብ 2022 ብ405 ጀሚርና ኣብ 2023 ከዓ ናይ 1169 ኣዕቢናያ ማለት እዩ። ኣብ 2024 ከዓ ብዝሓየለ ዋላ ውድባዊ ጉዳያት ትግደፍ ስለ ዝኣተዎ ከምዚያን ከምዚያን ግበሩ ፅቡቅ ምዕባለ የምፃሉ ስለ ዝተባሃለ ኣብ 2024 ከዓ ናብ 2215 ተምሃሮ የዕሪግናዮም ማለት እዩ። ኣብ 2025 እዚ ሕጂ ዳርጋ ኩሉ ፀላውያ ሙሉእ ዞባ

0: ኩሉ ሃገር ፀላ ኮይኑ ዝቐረበ ኣብ ሙሉእ ዞባ ማእከል ኢና ምሄርና። ኣብ ሙሉእ ዞባ ማእከል ኣብ 101 ቤት ትምህርትታት ኣብ 7 ንኡሳን ዞባታት ማለት እዩ ኣብ 101 ቤት ትምህርትታት 20,500 ንኡሳን ተምሃሮ ምሄርና ማለት እዩ። ስለዚ እንታይ እዩ ክልተ ዕላማ እዩ ዘለዎ። ሓደ ነቶም ተፀገሙ ዝደኸሙ ኣብ ትምህርቲ ንሕግዝ ኣለና። ካልእ ነቶም ኣብ ግዜ ክረምቲ ዕረፍቲ ዘለዉ ተምሃሮ ኮሌጃት እዞም ብሉፃት ተምሃሮ ዝበሃሉ ታሻይ 10 11 ምሂሮም ንሳዋ ዝኸዱ እዚኦም 2 ዓመት ምሂሮም ንሳዋ ክሳብ ዝኸዱ ኣብ ግዜ ክረምቲ ከም ድምሩ ጌርና ማለት እዩ። ስለዚ ኣዝዩ ዓብ ገምጋም ስለተገብረካ ውፅኢታዊ ስለዝኾነ ኣብ ሙሉእ ዞባ ማእከል ኣብዚ 2025 20,500 ንኡሳን ተምሃሮ ኣምሂርና።
1: ኣበጋግሳ ናይዚ ናይ ክረምታዊ ትምህርቲ ዝካየድ ዘሎ ብማሕበር ምትሕግጋዝ ቀዳማይ ዙርያ ዝተበገሰ እዩ። ብኡ ተበጊሱ እቲ መደብ ካብ ክረምቲ ናብ ክረምቲ እንዳሰፍሐ ምስ ከደ ኣብዚ መደብ እዚ ሕጂ ብምትሕብባር ማሕበር ምትሕግጋዝ ቀዳማይ ዙርያን ጨንፈር ትምህርቲ ዞባ ማእከልን ብምትሕብባር ዝካየድ ዘሎ መደብ እዩ። ስለዚ ናይ ክልቲኡ ተሓባቢሩ ዝኸይድ ዘሎ መደብ ትካላት ውን ተሓዊሰንኡ ዘለዋ መደብ እዩ። ሃማድኤ ሃማማትኤ ኣብዚ ተሳታፍነቶም ልዑል እዩ ዘሎ። ስለዚ በዚ መደብ እዚ ዝካየድ ዘሎ ኮይኑ ናይ ብዙሓት ኣካላት ምትሕብባር ዝኸይድ ዘሎ እዩ።

0: ኣብ ትምህርቲ ንዝደኸሙ ተምሃሮ ኣለሌኻ ዝውሃብ ትምህርታዊ ሓገዛት ብኣልያዞም ዝተጠቐሱ ማሕበራት ዝካየዱካ እንተኾነ ብቐንዱ ነቲ መደብ ዝትግብሩ ግና ተምሃሮ መምህራን እዮም። እዞም ተምሃሮ መምህራን ካብ ላዕለዎት ደረጃ ትምህርትን ካብ ኮሌጃትን ብዝለዓለ ደረጃን ብወለንታን ዝተዋጽኡ እዮም። እዚ ብተምሃሮ መምህራን ዝካየድ ናይ ደገፍ ትምህርቲ ኣዝዩ ሓጋዚ ስለ ዝኾነ ልዑል ኣገዳስነት ከም ዘለዎ እዩ ዝእመን።
1: ሕጂ እንታይ ና ጀሚርና ብካልኣይ ሳልሳይ ና ጀሚርና ብካልኣይ ክፍልን ሳልሳይ ክፍልና ጀሚርና ምክንያቱ ቆልዓ ብንኡስ እዩ ክትኩስኩሶ ዘለካ ኣዚ ብሂላ ቦታትና ቆልዓ ብንኡስ ቆርበት ንስ ዝበሃል ካብ ንእሽቶ እዮም ካ ክትኩስኩሶም ዘለካ ናይ ሓንቲ ሃገር ወይ መሰረት ሓንቲ ሃገር ካብ ታሕቲ ይጅምር ኣብ ታሕቲ ንድሕር ዳድ ዕርኻ ሃገር ኣላት ምፍላይ ትኽና ስለዚ ነዞም ቆልዑ እዚኣቶም ካብ ታሕቲ ክንጅምር ኣለና ስለተባሃለ ካብ ቀዳማይ ናብ ካልኣይ ክፍሊ ዝሰገሩ ነዚኣቶም ክንዮቲ ዝወሃብ ቁፅርን እንግሊዝን ንባህሎም መንነቶም ታሪኮም ዝፈልጡሉ እውን ሞራላውን ዘይግነታውን ትምህርቲ ይወሃብ ነይሩ ማለት እዩ። ከምቲ ኣቀዲመ ዝበልኩካ ንዖም ዝርድኦም ቋንቋ ካብ ታሕቲ ብዛዕባ ሃገሮም እንዳፈለጡ ክኸዱ ብዛዕባ መንነቶም ብዛዕባ ታሪኮም እንዳፈለጡ ንክበር ተባሂሉ ካብ ታሕቲ ጀሚርና ኢና ንዓቶም ንክስክሶም ማለት እዮም። እጂ መሰረት ናይ ሓደ ህንፃ ንድሕ ዘይደልዲሉ ፈራሲ እዩ። መሰረቱ ፅኑዕ ዝኾነ ህንፃ ግን ዘለኣለም ነባሪ ማለት እዩ። ስለዚ ሓንቲ ሃገር ክታንስ ትኾንካ ከዓኒ ካብ መሰረት ክኸውን ስለ ዘለዎ ነዞም ቆልዑ እዚኣቶም ካብ መሰረቶም ሀይልና ጀሚርና ብባህሎም መንነቶም ታሪኮም ከም ድኩ ንገብር ኣለና ማለት እዩ። ጎኒ ጎኒ ከዓኒ ስነ ጥበባዊ መደባት እንዳዳለና ንኸይድ ነርና ማለት እዩ።
0: ጥበብ ትምህርቲ ሓደ ካብቲ ፍልጠት ብዝቐለለን ብዝሓፀረን መንገዲ እዩ ዘሰጋግር። ናይ ደገፍ ትምህርቲ ደረጃታት ኣብ ምትዕርራይ ልዑል ኣበርክቶ ኣለዎ። ዕላማ ናይዚ ኣብ ክርምቲ ዝውሃብ ናይ ደገፍ ትምህርቲ ደረጃን ብቕዓትን ደገፍ ዘድልዮም ተምሃሮ ንምምሕያሽ እዩ። ውፅኢቱ ኣብ ባይታ ክግምገም ከሎ ከዓ
1: እቲ ውፅኢት ከምዚ ቀዲመ ድብልኩካ ምክታል ንገብርና ፈሎኣብ ንገብር ኢና ኣብ 2022 ክንጅምር ከለና ካልኣይን ሳልሳይ ዝነበሩ ኣብዚ ግዜ ሕጂ ሻውዓይ በፂሖም ኣሎ ሻውዓይ ክፍሊ በፂሖም ኣሎ ማለት እዩ። ስለዚ እዚ እቲ ዓብ ለውጡ ማለት እዩ። ክረምቲ ክመፅእ ከሎ ብማሕበር ምትሕጋዝ ቀዳማይ ዙርያ ዝዳሎ ናይ ክረምታዊ ትምህርቲ ኣሎ ስለ ዝበሃል ኣዝዩ ለውጡ ምፅኡ ሰዓብቲ ኣብዚሕና ማለት እዩ። ተምሃሮና በዚሖም ካብ ዓመት ናብ ዓመት ካብ ዓመት ካብ ናብ ዓመት ለውጢ እንዳገበረ መፅኡ ማለት እዩ። ስለዚ እቲ ኣቀዲሞ ዝበልኩካ ናይ ወለዲ ድሌት ሓደ ውላዱ ክመሃ ስለ ዝደሊ ኩሉ ነገር ገዲፉ ኣብ ትምህርቲ እዩ ፎካስ ትግብር ማለት እዩ። ስለዚ እቲ ለውጢ እንታይ እዩ? ሓደ ኣብቲ ድኻም ዝነበሮም ተምሃሮ ነይሮም ዋላ ኣብ ምንባብ ኣብ መፅሓፍ ዝደኸሙ ነይሮም ካልእውን ፀገማት ዝነበሮም ምናልባት ኣብ ግዜ ክረምቲ እውን ከፍ ኢሎም ክመሃሩ ዘይክእሉ ነሩ ማለት እዩ። ስለዚ ነዚኣቶም ብሓደ ሓቂፍካ ነቶም ተፀገሙ ነቶም ዝደኹሙ ብሓንሳብ ጌርካ ይመሃር ነይሩ። እዚ ተኣልያ ወይ ከዓ እቲ ምምራፅ ብመኒድካ ነይሩ ብጨንፈር ሚኒስትር ትዘዋ ማእከል ብመንገዶም ዝካየድ ነይሩ ማለት እዩ። ሕጂ ከምቲ ኣቀዲመ ዝበልኩካ ኣብ ማሓደርቲ ንእሳን ዞባታት ተወሲኽናና ምክንያቱ እሳተን እየን ወይ እሳቶም እዮም ኣብ ምልላይን ኣብ ምቕራብን ፅጉማት ተምሃሮ እዚ ኢለን ተሓባራ ነረን ማለት ስለዚ እቶም ተፀገሙ ቆልዑ ወይከ ተምሃሮ ኣብ ትምህርቲ ምስ ኣተዉ ካብ ዓመት ናብ ዓመት ካብ ዓመት ናብ ዓመት ለውጢ ገይሮም ማለት እዩ።
0: ጉዳይ ተምሃሮ መምህራን እውን ካብዞም ሓገዝ ዝውሃቡን ተምሃሮ ፈሊኻ ዝረአ ኣይኮነን።

0: እቶም ምክህታልዩ ዝግበረሎም ናይ ላዕለዋይ ደረጃ ትምህርቶም ዛዚሞም ናብ ማእከል ስልጠን ሃገራዊ ኣገልግሎት ኣብ ዘኽድሉ ክሳብ ሰዋ ብምብፃሕ ደረጃ ትምህርቶምን ሓፈሻዊ ኩነታቶምን ክትትል ይግበረሎም። ብዜካዚ ክሎምቶም ኣብዚ መደብ ዝሳተፉ ተምሃሮ መምህራን ናብ ሰዋ ቅድሚ ምኻዶምን ካብ ሰዋ ድሕሪ ምምላሶምን እውን ናይ ምትብባዕን ኣፍልጦን መደብ ይስራዓሎም። ከም መቐፀልታ ናይ ዝሓለፉ ዓመታት ሎሚ ዓመት እውን ነቶም ብወለንቶኦም ንንኣሽ ኣሕዋቶም ዝሕግዙ ተምሃሮ መምህራን ናይ ምትብባዕ መደብ ተኻይዱሎም ነይሩ።
1: ካብ ዓሚና ጀሚርናዮ ማለት እዩ ክልተ ዓመት ምሂሮም እቶም ንሳዋ ዝኸዱ እሳቶም ንዓቶም ናይ መተባብዕን ናይ መለለያ ሽልማታት ተገይርሎም እዩ። ከምቲ ዝበልኩ ከዓ ናይ ክብሪ ኣቦ ወንበር ኣለና ክቡር ሓለቓ ጠቕላል ስታፍ ሓይልታት ምክልኻል ኤርትራ ንሱ ናይ ክብሪ ኣቦ ወንበርና እዩ ሓይሊ ሓሳብ ኣሎ ይህበና እዩ። ሰዋ ከድና ክሳብ ንሪኦም ንገብር ማለት እዩ ኣብ ሰዋውን ከድና ኣብቲ ፍርቀ ዓመት ፎሎዋፕ ንገብሮም ነጥቦም ንሪኦ ከመይ ከም ዶምፁ ኣብ መተባብዕ ንገብር ብድሕሪ እውን ምስ መፅብ እውን ከምዚ ትማዝራኻዮ ናይ መዳልያን ናይ ገንዘብ መተባብዒ እውን ይግበር ማለት እዩ። ስለዚ ምናልባት መተባብዒ ብዙሕ እኳ እንተዘይኮነ እቲ ዕላማ ግን ኣለና እቲ ክውረስ ተደልዩ ዘሎ እቲ ከም ትውፊት ተሓሲቡ ዝኸይድ ዘሎ ምውርራስ ወለዶታት እዩ። ከምቲ ኣቀዲመ ዝበልኩ ከዓ ንሕና ካብ ኣያታትና ንድሃይለ ደቅና ካኻባና ክወርሱ ኣለዎም።

እዚ 22/2/26 ብናፃ ዝረኸብናዮ ብናፃ ንሃቦ ኣብ ትሕቲ ዝብል መሪሕ ጭርሖ ኣብ ባህላዊ ማእከል ዝተኻየደ ስነ ስርዓት ድሙቕን ምዉቕን ድባብ ተጋባእቲ ዝነበረሉ እዩ። ብጉጅለ ባህል ዋልታ ነዝዕለ ዘንፀባርቕ ግጥሚ፣ ድራማ፣ ደርፍታት ካልእ ዝተፈላለየ ስነ ጥበባዊ ምርኢት ቀሪቡ ነይሩ።

0: እቶም ኣብ ትምህርቲ ንዝደኸሙ ተምሃሮ ብወለንቶኦም ክምህሩ ዝጸንሑን ምስ 38 ዙርያ ንሳዋ ዝወረዱ ተምሃሮ ከምኡውን ምስ 39 ዙርያ ዝወርዱ ተምሃሮ መምህራን መዳልያን ገንዘባዊ ሽልማትን ክዕደልን ከሎ ሚኒስትሪ ትምህርቲ እውን ንኣካየድቲ ኣካላት ናይ ኣፍልጦ ምስክር ወረቐትን ሽልማትን ዓዲሉ
1: ኣብ 225 ካብዞም 49 እቶም 47 ልዑል ነጥቢ ሒዞም መፅኦም እቶም ኣሰሮም ዝሰዓቡ ኣብ ዓመተ ትምህርቲ 225-26 ተስዓ ተምሃሮ መምሃራን ንሳዋ ወሪዶም ነጥቦም ሒዞም ስለ ዝመፁ ከዓ ሎሚ ምሳና ኣለዉ። ካብኦም ካብዞም ተስዓ እቶም 84 ዲግሪ ክረኽቡ ከለዉ እቶም ሰለስተ ድማ ዲፕሎም ሒዞም መፅኦም። ካብ ተስዓ ተምሃሮ እተን 87 ነጥቢ ሒዞም መፅኦም ኣለዉ ማለት እዩ። ካብቶም 84 ዲግሪ ካብቶም 84 ዲግሪ ዘምፁ ድማ እቶም 29 ሙሉእ ነጥቢ ማለት ፎር ዘምፅ እዮም። ሎሚ ዓመት ንሳዋ ኣብ መበል 39 ዙርያ ሃገራዊ ኣገልግሎት እነፋንውን ከዓ ኣብ ሸውዓትኡ ንጉሳን ዞባታት ዞባ ማእከል ኣብ መምሃር ዝተሳተፉ 456 ተምሃሮ መምሃራን ልክዕ ከም ሃበሪ ኣሕዋቶም ነጥቢ ብምምፃእ ኣስሮም ክስዕቡ ንፅበ።

0: እዚ ሓሳብ እዚ ዝነቐለሉ ምክንያት ድማ መንእስያት መጻኢ ናይዚ ሃገርን ተረከብቲ ሕድርን ከም ምዃኖም መጠን ጌና ኣብቲ ሙሉእ ፀዓትን ተቐባሊ ኣእምሮን ዘለዎም ዕድሞ ከለዉ ኣብ ኮሚኒቲ እናነጠፉ ዝሓለፈ መሪር ታሪክናን ዝተኸፍለ ከቢድ መስዋእትን ብግቡእ ክርድእዎን ነቲ ነዚ መሪር ታሪክን ከቢድ መስዋእትን ተፃዊሩ ናብ ዓወት ዘብፅሓና ክብርታት ናይ ህዝብናን ሰውራናን ክወርሱ ብምባል እዩ።
1: ንሳዋ ዘይናፍቃ የለን። ንኣነ ኣብ ዝተዓለም ኩሉ ጆን ዝበሃል ነይሩ መዳቕስትና። ሕጂ ሙሉእ መዓልቲ ክትዕለም ምሽ ትውዕል ለይቲ ደቂሱ ኮሎ ኣብ ድቃሲ ዝኽእል ኣና

0: እንታይ ከም ዝብሎ ጠፊኡ የማን ሰላም ዕረፍ ኣብ ሳዋ ኹም እዩ በቃ ኩሉ
1: ስራሕ ትምህርቲ ስራሕ ሚኒስትሪ ትምህርቲ ጥራይ ኣይኮነን ሚኒስትሪ ትምህርቲ ግን ኣብ ትምህርቲ ዝኾነ ንጥፈታት ናይ ትምህርቲ ካብ ዝተሓተ ጀሚሩ ስጋብ ዝለዓለ መሪሕ ተራ ዘሎ ኣልያ ዝገብር ኣካየዲ እዩ ማለት እዩ ዝዝተረፈ ብዓብኡ ትቐንዲ ዋና ዝኾነ ተምሃራይ ወለዲ ኩሎም ሕብረተሰብ መሻርክቲ ንብሎም መሻርክቲ ዘይኮኑስ ንኣብነት ምምሕዳራት እንተወሲድና ኣብ ጉዳይ ናይ ትምህርቲ ዋናታት እዮም ምክንያቱ ኣብ ትሕቲኦም ዝግበር ንጥፈታት ባዕሎም ክኣልይዎን ከማእዝውንዎም ስለ ዘሎ ማለት እዩ ካልእ ማሕበራት እንተርኢና ሂግደፍ እንተወሲድና ካልእ በብወገኑ ንትምህርቲ ዝመላላእ ክፋል ናይ ሕብረተሰብ ኣበርክቶ እንተገይሩ ጥራዩ ትምህርቲ ናይ ብሓቂ ዝዕወት ማለት እዩ ስለዚ እዚ ቃል ደስምዖ ዘለኹ በቲ ሓደ ወገን ኣዝዩ ኣገዳሲ ዝኾነ ተበግሶ ንዝወሰዱ ኣባላት ቀዳማይ ዙርያ ምናልባት ብዙሓት ማሕበራት ኣለና ማሕበራት ገድሊ ኹን ማሕበራት ካልእ ከም ማሕበር ቀዳማይ ዙርያ ነዚ ኣብ ትምህርቲ ዘሎ ድኻማት ናይ ተምሃሮ ንምፍዋስ ኣበርክቶኦም ንምግባር ዝወሰድዎ ስጉምቲ ብኣልያ ናይ ክቡር ጀነራል ምስጋና ኣፍልጦን ንምሃብ እዩ
2: ንቋዕ ድሓን ፅናሕቲ ሳዕቢት ዝኣሰር እምነት እዩ እቲ መንገዲ እምነት ፅንዓት እምነት መትከል ኣብ እምነት እንተኣሚንኪ የልቦን ዘይስገር ኣሚንካ እንተኣሚንካን እዩ ዝስራሕ መስተንክር እንተኣሚንካ ኢኻ ትድቦት እምባ ምቁር መንገዲ የልቦን መከራ ኣሎ ፀበባ ኣብ ርሑቕ ሓሳብ እዩ ዝፍጠር ትሪኦ ቀረባ እምነት እዩ ሞተረት ጉዕዞ እምነት እዩ ትዳንጋ
3: መሃብን ምቕባልን ምዝራእን ምብቋልን ክህሉ ዓብ ስራሕ ይጠልብ እዞም ተምሃሮ በቶም ዝቐደሙ መምህራን ብዝግባእ ተኸስኪሶም እዮም ዓብዮም ሕጂ ድማ ንሶም ብግድኦም ካብቲ ዝቐስሞ ዘለዉ ፈልፋሊ ፍልጠት ቅራሕቲ ኮይኖም ንናእሽ ኣሕዋቶም ማይ ፍልጠት ይቐብሉ ኣለዉ በዚ ድማ ዕግበት ከም ዝስምዖም ይገልፁ
4: እቲ ናተይ ነዞም ኣሕዋተይ ዝቦም ለውበዋ ድማ እንታይ እዩ ቀዳምነት ንነፍስኻ ትከውን ከም ዘለካ ነፍሱ ሰብ ከይኮነ ንካልኦት ክኸውን ስለ ዘይክእል እዚ ኩሉ ድርኺት እዚ ኩሉ ዝግበረልና ዘሎስ ቀዳምነት ነፍስና ክንከውን ነቲ ይኮነ ነቲ ይኮነ ቀዳምነት ነፍስና ምስከኣልና ነፍስኻ ጥራይ ምዃንካ ፅቡቕ ኣይኮነን ምክንያቱ ብናፃና ትምህርቲ ንዋሃብ ደለና ኣብ ኮሌጅ እውን ልክዕ ከምኡ ይኸይድ ኣሎ ለዚ ነዚ ኩሉ ዕድላት ናይ ትምህርቲ ኣብ ደገ ካልእ ነገራት ኣሸሓት እዩ ዝኽፈል ኣና ግን ብናፃ ስለ ዝኾነ ብናፃ ተዋሂብና መጀመርታ ነፍስና ኮይና ንኣሕዋትና ድማ ካብቲ ዘለና ተረፍ ግዜ ነፍስና ከይወፃዕና ንዕኦም ንዕብየሉ ማለት እዩ እዚ ብፃይነት ንሕድር ማለት እዩ ብትምህርቲ
5: እቲ ዕድል ምስ መፀ ከምዚ ወላ ሓንቲ ፅቕና ንኣትናዮ መጀመርታ ብፍላይ ቮለንቲር ገለም ዝተባሃና ቮለንቲር ንኣትናዮ ምስ ኣተናዮ እቲ ሞያ ክሳብ ክንደይ ክብደት ከም ዘለዎ ማረ ተረዲእና መምሃራ ንዓና ኣብ ክላስ ገለ ክምህርና ከለዉ ሓደ ሓደ ዘስ እንታይ እዩ ምሽ ባእታ ከምዚ ገይካ ዝተመኽኒ ብመምህር ግን እሱ ዝሓልፎ መድረኻት ግን ኣይትፈልጦን እያ ኣብኡ ምስ ኣተና ግን ባዕና መምሃራን ኮይና ምስ ረኣናዮ ግን ኩሉ ዘለካ ሕፅረታት ከመይ ጌርካ ተማልእ ኩሉ ነገር በቃ ኩሉ እቲ ዘለካ ጌርካስ ከመይ ጌርካ ንስኻስ እቶም ተምሃሮካ ይምሃሩ ሞሃን ፅጉማት እዮም ትብሎም ኣለካ ማዕረ ስቦም ክሰርዑስ እንታይ ክትገብር ኣለካ ዝሓትት ብምዃኑ መድረክ ምዃኑ ንዓና ሓቂ ዘረባ ዓብ ትምህርቲ እዩ ነይሩ ካብ ንሕና ዝምሃርናዮ ዝተምሃርናዮ በዝሕ እ ኩሉ ክብደት ናይዚ ምፍላጠይን ተመሰ ድማ ንሓላፍነት መምህር ምስካመይን ብጣዕሚ ሚልዮን ማለት እዩ ብጣዕሚ ኩርዕቲ ነቶም ኣብዚ ደረጃ ዘብፅሕኒ መምሃራን ድማ ካሕሰኩም እየ ይብሎም ማለት ከምኹም ኮይኑ
6: ካብ ደም ኮ ተጋሪም ኣይፈልጥን ጋሪምኒ ብለይ ክንዲ ጀሚሩን ትምግራ ከይግረመ ውዕለ ክሳብ ሕጂ ኣይገርመኩምን ንዓኹም ከ ተጋሪማ ኳ እየ ዝብለኩም ዘሎ ዓሚ ብጣዕሚ እንደ ተጋሪመ ነይረ ሎሚ ዓመት ግን ካብ ናይ ዓሚ ዝገለለ ተገሪመ ከምዚ ዶ ትግረም ይኸወደ ናይ ሎሚ ዓመት ኮ ገለ ዓይነት ኣጋራርማ እዩ ኣይገርመኩምን
7: እንታይ ኮይኖም እዮም ዎ ዝግረሙ ገሪምኒ ገሪምኒ ገሪምዎ ገሪምዎ ተገሪመ ተገሪመ ካብ ምሄር ምግረም ብኣኽስ ተገሪሞም ተገሪምኩም

0: ደኺመ ደኺመ እዚ ናትኪ ምግራም ዘይኮነስ ምቁሩምራም ይዝበሃል። እንታይ ጌርናከ ግን ንጎ ምድሪ ንነብስኺ ደኺምክስ ንዓና ኸተድክምና ዲኽመትኢኽ ስራኹ ኳዕሪፎም እዮም ዘለዉ። እንታይ ዝገበረ ሰብ ይኽተድክም እዩ መጋራ ድማኺ እዞም ኣብ ቅድሚ ዘለዉ ዓበይቲ ሰባት እቲ ኮፍ ኢሎሞ ዘለዉ ሴድያ እዚ ደው ኢለሉ ዘለኹ እስቴ ዝዋና ደራሽ ደኺሞም።
1: ድሕሪ ምዝዛም ስነ ስርዓት ምዕዳል ሰርቲፊኬትን ምትብባዕ ተምሃሮ መምህራን ወኪል ተመራቕቲ ኣብ ዘስማዓቶ መደረ ዝሓፍሰዎ ዘለዉ ዓወት ብሰላ ውልቃዊ ጻሮምን ውህደት ህዝቢ መንግስትን ዝተረኸበ ምዃኑ ብምግላጽ ብናጻነ ዘምህሮም ህዝቢ መንግስትን ብምምስጋን ብዝቐሰመዎ ፍልጠት ሃገሮም ካህንፁ ሕድር ከም ዘለዎም ገሊጻም
2: ዝኸበርኩምን ዝኸበርክንን እዝተጀሚሩ ዘሎ ምህሮ ውዳቤታቱ ብዝበለፀ ቀጻልነት ክህልዎን ምትብባዕ ክግበረሉን ለበዋ የመሓላልፍ። ዝኸበርኩምን ዝኸበርክንን እዚ ኩሉ ዕላሙ ንፁር እዩ። ነቲ ብነፃ ዝምሃረካ ሕብረተሰብ ኣብ ታሕቲ ወሊድካ ምምሃር ድሕሪ ትምህርቲ እውን ኣብ ውሽጢ ሕብረተሰብ ኣቲኻ ማለት ኮሚኒቲ ሰርቪስ ምሃብን ዋልታ ህዝብኻን ሃገርካ ምዃን እዩ። ስለዚ ድማ ንሕና ተመረቕቲ ተምሃሮ መምሃራን በቲ ዝተገበረልና ኩሉ ፅቡቅ ነገር እንዳመስገና ድሕሪ ስብዑቅ ትምህርቲ ናይ ኮሌጅ ኣብ ግዜ ክረምታዊ ትምህርቲ ዝጀመርና የመደብ ክረምታዊ ትምህርቲ ክንቅፅሎ ብሽም እዞም ተረኪብና ዘና 9 ተመረቕቲ 38 ዙርያ ሃገራዊ ኣገልግሎት ቃል ናኣቱ
3: ምሂረ ምሂረ ኸብፅሕ ናፍረ ፅዒረ ፅዒረ ክፈጥር ዝሕረ ኮፍ ኣቢለ ንባዕለይ ደው ኢለ ረኣየይ ነፂረ ኣብ ውሽጡ ስኢነ ብኡ ክምካዕ ምስ በፅሐብ ዝብፃሕ ሙሉእ መሊኡ እናሻዕ ክቕዳሕ ዘለኒ ሂበዮ ኣራቢሑ ክፍርዮ ሞያይ ኮይኑ መምህርና መምህር ኮይነ ምሂረዮም ፍረ ፃዕረይ ከልዑኒ ተምሃሮ ከለዉ ምሂሮም

0: ሰላምታና ተቐበሉ ፈንዎና ኣብ ምክትታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ ፍርቂ መዓልትን ፈረቓን ኣኺሉ ንሎሚ ሶኒ 3 ነሓሰ ዝተዳለወ ሃገራውን ኣህግራውን ዜናታት ሒዘልኩም ቀሪበ ዘለኹ ማክዳ ሓጎሴ ንምክትታልኩም ብክብሪ እንዓደምኩ ብቐንዲ ኣርስተ ዜና ፍለም። ልኡኽ ኤርትራ ኣብ መበል 49 ስርዑ ዋዕላ ፈጻሚ ቤት ምክሪ ሚኒስትራት ሕብረት ኣፍሪቃ ተሳቲፉ። ፌስቲቫል ኤርትራ ነበርቲ ሕቡራት መንግስታት ኣሜሪካ ኣብ ከተማ ዳላስ ብውዕ ሃገራዊ መንፈስ ተቓኒዑ። ኤርትራዊ ፕሮፌሽናል ተቐዳዳማይ ናትናኤል ተስፋጽዮን ኣብ እስጳኛ ኣብ ዝተኻየደ ናይ ሓደ መዓልቲ ውድድር ተዓዊቱ። ኣሜሪካ ኪናት ዩክሬን ብሰላምን ምዕራፍ ሓዲሽ ዘተ ሰላም ከም እትበግስ ሓቢራ። ፈረስታን ጃፓንን ትግባር ኣብ ዝሓልፈ ወርሒ ሰነን ዝተኸተመ ውዕል ወፍሪ ከም ዘበግስ ኣፍሊጠን። ቻይናን ሃገራት ማእከላይን ምብራቕን ኤውሮጳን መጠን ንግዳዊ ምልውዋጥ ክም ንምባል ይስርሓ ከም ዘለዋ ገሊፀን። ዝርዝር ዜና ልኡኽ ኤርትራ ኣብ መበል 49 ስርዑ ዋዕላ ፈጻሚ ቤት ምክሪ ሚኒስትራት ሕብረት ኣፍሪቃ ተሳቲፉ። ብዛዕባ እዚ ንዝተዳለወ ፀብጻብ ገርመስቀል ገርዝግሄር ከቅርቦ እዩ።
1: ብፈጻሚ ጉዳያት ኤምባሲ ኤርትራ ኣብ ኢትዮጵያን ቋሚ ልኡኽ ኣብ ሕብረት ኣፍሪቃን ቁጠባዊ ኮሚሽን ኣፍሪቃን ኣቶ ቢንያም በርሀ ዝተመርሐ ልኡኽ ኤርትራ ኣብ መበል 49 ስሩዕ ዋዕላ ፈጻሚ ቤት ምክሪ ሚኒስትራት ሕብረት ኣፍሪቃ ተሳቲፉ። እቲ ዋዕላ ምርግጋፅ ዘላቂ ቀረብ ማይን ውሑስ ስርዓተ ፅሬትን ንትግባር ኣጀንዳ 2063 ኣብ ትሕቲ ዝብል ቴማ እዩ። ብ28 29 ሓምለ ኣብ ኣዲስ ኣበባ ኣብ ዝርከብ ማእከላይ ቤት ፅሕፈት ሕብረት ኣፍሪቃ ተኻይዱ። ልኡኽ ኤርትራ ኣብ መሰረታዊ መዛተይ ዛዕባታት ኣተኪሩ ኣብ ዘቕረቦ ንፖሊስን መርገፅን መንግስቲ ኤርትራ ዘንፀባርቕ መግለፂ ኤርትራ ውሑድ ማያዊ ፀጋ ኣብ ዝርከቦ ቀናት ሳሕል ስለ ትርከብ ምውሓስ እኹል ማይ ካብ ቀንዲ ቀዳምነታት ሃገራዊ መደባት ልምዓታ ከም ዝኾነ ብምጥቃስ ንዘላቂ ምሕደራ ማይ ዘገልግል ንፁር ፖለቲካዊ ድልውነት ከም ዘለዋን ንርሑቕ ዝጠመተ ገዚፍ ወፍሪ ትገብር ከም ዘላን ኣብሪሁ። በዚ መሰረት ኣብ 1991 ካብ 13 ሚታዊት ዘይሓልፍ ዝነበረ ሸፈነ ቀረብ ፅሬቱ ዝሓለወ እኹል ማይ ኣብ ምህናፅ ከዘንቲ ማይን ትሕቲ ቅርፂ ምዝርግሐን ብዝተገብረ ገዚፍ ወፍሪ ኣብዚ እዋን እዚ 85 ሚታዊት በፂሑ ከም ዘሎ ቁፅሪ ድጋታት ከዓ ካብ 138 ናብ 850 ክብ ከም ዝበለ ገሊፁ። ልኡኽ ኤርትራ ስዒቡ ምስ ማይ ዝተኣሰር ሸተታት ዘላቂ ልምዓት 2030 ኣጀንዳ 2063 ንምትግባር መንግስቲ ኤርትራ ብውጥን ይሰርሕ ከም ዘሎ ብምርጋፅ ውፅኢቱ ኣዝዩ ኣተባብዐ ከም ዝኾነ ሓቢሩ። እቲ ዋዕላ ኣብ መወዳእታ ገስጋስ መንፈቃዊ ትግባር መደባት ምውሓስ ቀረብ እኹልን ፅሩይን ማይ ድሕሪ ምስማዕ ኣብዚ መዳይ እዚ ክውሰድ ዘለዎ ስጉምታት ተነፂሩ።
0: ፌስቲቫል ኤርትራውያን ነበርቲ ሕቡራት መንግስታት ኣሜሪካ ብልዑል ተሳትፎን ብውዕ ሃገራዊ መንፈስን ተቓኒዑ። ካብቲ ቦታ ዝበፅሓና ትሕዝቶ ብመልክዕ ፀብጻብ ተወሃሂድሎ ሚካኤል ሓድጉ ከቅርቦ እዩ።
2: መበል 52 ዓመታዊ ፌስቲቫል ኤርትራውያን ነበርቲ ሕቡራት መንግስታት ኣሜሪካ ፅንዓትና ዋሕስ ናብ ትሕቲ ዝብል ቴማ ካብ 31 ሓምለ ክሳብ 2 ነሓሰ ኣብ ከተማ ዳላስ ቴክሳስ ብልዑል ሱታፌን ውዕውዕ ሃገራዊ መንፈስን ተኻይዱ። ሓላፊ ውዱባዊ ጉዳያት ህግደፋቶ ዩሱፍ ሳይቕ ብኣባላት ኤምባሲ ኤርትራ ከምኡ ውን ብባህላዊ ኣልባሳት ብዝወቀቡ ነጋድያን ተሰንዩ ነቲ ሃገራዊ ምትኻብ ብወግዒ ድሕር ምኽፋት ብዝተፈላለያ ኤርትራውያን ኮማት ንዝተዳልዎ ንባህልን መነትን ኤርትራን ሕሉፍ ታሪክ መኸታኣን ዘንፀባርቕ ቁውሸታት ተዓዚቡ። ፈፃሚ ጉዳያት ኤምባሲ ኤርትራ ኣቶ ብርሃነ ገብሪ ሂወት ኣብ ዘስምዖ ቃል እዚ ንባህሊ ታሪክን መነትን ህዝቢ ኤርትራ ብዘጉልሕ ትሕዝቶ ዝሃብተመ ፌስቲቫል ካብ መበቆል ሃገሩ ማሕዲጉ ዝነብር ብፍቕሪ ሃገሩ ዝማምቆ ዜጋ ኣብ ሓደ ቅርዓ ተራኺቡ መነቱን ዓወታቱን ዝፅምብለሉ ዝገጥሞ ብድሆታት ንምስካር ዝዝትየሉን ዓቕምታቱ ዘዋህደሉን ከምኡውን ፍልጠትን ሓበሬታን ዝለዋወጠሉ ኣገዳሲ መኣዲ ከም ዝኾነ ብምግላጽ ንምዕዋቱ ንፃዕሩን ንመላ ተሳታፋይን ምስጋና ኣቕሪቦ። ኣብዚ ብተሳትፎ ዓሰርታት ኣሽሓት ዜጋታት ብቐንዱ ድማ ብዕዙዝ ተራናበርክቶን መንስያ ደሚቑ ዝቕኒ ፌስቲቫል ከንቲባ ከተማ ሪቻርድሰን ቴክሳስ ኣብ ክፍለ ሃገር ቴክሳስ ኣባል ባይቶ ከምኡ ውን ካልኦት ኣሜሪካውያንን ኣፍሪቃውያንን ዝርከብዎም ማሓዙት ኤርትራን ኤርትራውያንን ከም ተሳትፉ እቲ ዝበፅሐና ሓበሬታ ኣፍሊጡ። ናይ ሎሚ ዓመት ፌስቲቫል ኤርትራውያን ንብርቲ ሕቡራት መንግስትታት ኣሜሪካ ብባህላውን ስነ ጥበባውን መሰናዶታት ንጥንታውነት ታሪክ ኤርትራ ዝገልጽ ብምርምራዊ ርክበታትን መርትዖታትን ዝተሰነየ ምርኢትን ትርኻን ሙያዊ ኣስተምህሮታት ምርኢት ብኤርትራውያን ዝውነን ትካላትን ፍርያትን ሰሚናራትን ኩርናዕ መጻሕፍትን ከምኡ ውን ንድርብ ቃልሲ ደቂ ኣንስትዮን ንታሪክ ቤት ትምህርቲ ሰውራን ብዘንፀባረቕ ትሕሶታት ማዕሪጉ ቀን እዩ።
0: ኣብ ኮሌጅ ሕርሻ ሓመልማሎ ንልዕሊ ወርሒ ዝሰልጠና ካብ ዞባታት ዓንሰባን ሰሜናዊ ቀይሕ ባሕርን ዝተዋፅኣ ኣስታት 500 መምሃራን ቅድመ ትምህርቲ ክምረቐ ከልዋ 61 ኣብነታውያን መምሃራን ድማ ተተባቢዐን ወኪሌርና ዞባ ዓንሰባ ኣልማዝ ወልደ ገብርኤል ዘዳልዎ ተፀብጻብ ይስዕብ።
3: ኣብ ዞባ ዓንሰባ ብሓያል ምውሃር ህዝብን መንግስትን ምስዝሓለፈ ዓመት ብምንፅፃር ቁፅሪ ትካላት ትምህርቲ ብዝተዓፃፀፈ ክዓቢ ከሎ ማዕረ ማዕረ እውን ቁፅሪ መምሃራን ብብዝሒ ጥራይ ዘይኮነ ብዓይነትን ብቕዓትን ኣብ ምብዛሕ ይስራሕ ኣሎ። እዚ ኣብ ሓመልማሎ ዝተካየደ ስልጠና ድማ ናቶ ኣብነት እዩ። ንልዕሊ ሓደ ወርሒ ክስልጥና ዝፀንሓ ካብ ዞባታት ዓንሰባን ሰሜናዊ ቀይሕ ባሕርን ዝተዋፅአ 495 መምህራን ቅድመ ትምህርቲ ክምርቃ ከለዋ 61 ኣብነታውያን ደቂ ኣንስትዮ መምህራን ድማ ተተባቢዐን ብሓደን ሓሰ ኣብ ኮሌጅ ሕርሻ ሓመልማሎ ኣብ ዝተካየደ መዛዘሚ መደብ ሰልጠንቲ ብቋንቋ ትግረ፣ ትግርኛ፣ ዓረብን ብሌንን ናይ ቅድመ ትምህርቲ ስልጠና ከም ዝቐሰማ ተሓቢሩ። ኣዋሃደ ናይቲ ስልጠና ካብ ክፍሊ ምርምርን ምምዕባል ዓቅሚ ሰብን ኣቶ ዳዊት ክፍለ የሱስ እቲ ስልጠና መቐፀልታ ናይቲ ካብ ዝሓለፈ ዓመት ጀሚሩ ብሓድሽ ኣወዳድባ ዝካየድ ዘሎ ስልጠናታት ምዃኑ ብምግላፅ ቅድመ ትምህርቲ ባይታን መንገድን መሰረትን ንብቓት ትምህርቲ ስለዝኾነ ብዝሓየለ ይስራሓልኹም ዘሎ ገሊጹ። እዚ ከምዚ ኢሉ እንከሎ ኣብቲ ኣጋጣሚ ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ዘገልግላ 61 ኣብነታውያን መምህራን ተተባቢዐን ተሸለምቲ ካብ መላእ ዞባ ዓንሰባ ዝተመርፃ ምዃነን ዝሓበረ ሓላፊ ጨንፈር ትምህርቲ መምህር ክፍላይ ዓንደ ሚካኤል እቲ ዝተገብረለን መተባብዒ ኣብ ስርሕን ዝያዳ ቅዱሳት ክኾናን ንካልኦት ቅዱስ ቅንኢ ንምሕዳርን ከም ዝኾነ ኣረዲኡ። ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ኣብ ዘስማዓቶ መዛዘመ ቃል ንሰልጠንቲ ኣብነታውያን መምህራን የውሃና ድሕሪ ምባል መንግስቲ ኣገልግሎት ቅድመ ትምህርቲ ንምስፋሕ ዝወስዶ ዘሎ ተበግሶ ክረአ ዝፀንሐ ድኽመታት ንምፍዋስ ዝዓለመ ከም ዝኾነ ብምሕባር ሰልጠንቲ ብዝቐሰምኦ ፍልጠት ተሓጊዘን ብሉፃት ዜጋታት ኣብ ምፍራይ እጃመን ክዕዝዛ ተላብያ። ኩልንትናዊ ምዕባለ ብትምህርቲ ቀፃሊ ነብስኻ ብምዕባይ ዝረጋገፅ ብምዃኑ ናይ ሎሚ ዓመት ሰልጠንቲ ወስነናዎ ዘለዋ ፍልጠት ብቐፃሊ ስራሕን ምንባብን ከማዕብልዎ ትፅቢት ይግበረለን። ምስኣላይ ሃብተ ገርግሽ ተስፋ ማርያም ኣልማዝ ወልደ ገብርኤል ካብ ኮሌጅ ሕርሻ ሓመልማሎ።
0: ኣብ ኖዞባ እምኒ ሓይሊ ተዶኪና እትርከብ መደበር ፈልሲ ሎም ዘመን ክራማትን ዝካየድ መደባት ምግራብ ብኣስታት 200,000 ፈልስታት ከም ዘዳለወት ወኪል በዓል ስልጣን ኣግራብን እንስሳ ዘገዳምን ኣቶ መብራህቶም ፀጋ ይሓቢሮም። እታ መደበር ፈልሲ ፀቒጣ እትሰርሓሉ ፈልስታት ናይ መበቀላዊ ኣግራብ ከም ዝኾነ ብምጥቃስ እቲ ተዳልዩ ዘሎ ፈልስታት ጠለብ ናይ 16 ምምሕዳራት ከባቢ ንምምላእ ከም ዝውዕል ኣፍሊጡ። ንመስርሕ ምግራብ ብዝምልከት ኣብ ዝሃቦ ሓበሬታ ድማ እቲ ፈልስታት ኣብቲ ንጥፈታት ምዕቃብ ሓመድን ማይን ዝካየደሉ ማይ ኩዕታት ጥራይ ከይተሓፅረ ኣብ ኣብያተ ትምህርቲ ትካላት ጥዕና ኣብያተ ፅሕፈት መንግስትን ናይ እምነት ቦታታትን ከም ዝካየዳ ነፂሩ። ኣቶ መብራህቶም ኣብ መወዳእታ ኣብ ዝሓልፈ ዓመታት ዝተተኽለ ኣግራብ ኣብ ፅቡቅ ደረጃ በፂሑ ከም ዘሎ ብምግላፅ ሓለዋን ቁፅፅርን ሃብቲ ገረብ ንሚኒስትሪ ሕርሻን በዓል ስልጣን ኣግራብን እንስሳ ዘገዳምን ዝግደፍ ዕማም ስለዘይኮነ ነብሲ ወከፍ ዜጋን ትካልን ዕቱብ ኣቓልቦ ክገብረሉ ተላብዩ። ሙያዊ ስልጠናታት ዝህባ ግላውያን ትካላት ኪንዮ ዝረኽቦ ኣታዊታት ኣብ ብቕዓት ከተኩራ ኣገልግሎተን ድማ ብስነ ፍልጠት ዝተደገፈ ክኸውን መዘኻኸር ቀሪቡ። ኣብ ጨንፈር ትምህርቲ ዞባ ማእከል ወኪል ኣሃዱ ሙያዊ ስልጠናታት መምህር ዓንደ ገርግስ ዕቁበ ኣብ መዘኻኸሪ ዝሃቦ ብሓደ ንሓሰ ኣብ ዝተኻየደ ስነ ስርዓት መመረቕታ ብምድላው መግብን ቅዲ ክዳንን ዝሰልጠኑ 100 ተምሃሩ እዩ። ሙያዊ ትምህርትን ስልጠናን ካብ 2007 ብምእኩል ደረጃ ክካየድ ስለጀመረ ሳላ ዝተኻየደ ውህድ ፃዕሪ ኣብዚ እዋን ኣብ ዕቤት ናብራ ቴክኒካዊ ሙያዊ ትምህርቲ ኣካደሚያዊ ትምህርትን ሞያን ከምኡውን ትምህርቲ ሙዚቃ ዘጠቓልል ልዕሊ 25 ዓይነታት ኣገልግሎት ዝነጥፋ 65 ትካላት ኣብ መላእ ዞባ ተዘርጊሐን ከም ዝርከባ ገሊፆም። وكيل تمرأتي بوغانا زأسموا مياوي تمرتين أتسالي قعزه هيواتهم زغلقل من أربايتا كمزخو نبريهم نسالسان سلستان عمتات أب ميا مسلطان زنت أفت ممهر روزينا محرطة بقدع أب زحلف عمتات بموياك أدكدان أسرار حمقمن زي سلطانتهم لعلي عصر تشيح زيقاتات مبزحت أمنا أبروم بتصبق يمرح كمزول حبيرام پرزیدنت هاگراوی محبر دیزاینر آر ایرترا آتو ابراهام سلطان دوما سلطان تیز آسامو تمرتی مبگسی موهانو تگنزی بام نموی اوم بسرح که معبلو از ها خیروم زینا سپورت ایرتراوی پروفیشنال تعدادامی اسپانیاوی تکلب موویستار ناتنا التسفاتیون تمالی سنبت اب اسپانیا تعویتم ناتنايل ابزي 172 نتبي 2 كيلومتر شفنن بنا يو سي اي 1 نتب 1 درجه اب زلون ني 1 معلتي وددر تشيركيو دي غوزو كلاسيك توداديري نزي عوت بغيعم ابزو وددر ناتنايل صوتان خزازم 150 متر مستروفو بزفصمو متقعتي ن اسبانياويان تعدادمتي كلبات بحرين فيكتورين فيكدورسن زخونو تشاو ميكلن أليكس أرامبورون أخطيلو أب ساعة 43 كيلومتر إنا رقزان وددرو بسلسة ساعة 58 دقائقن 49 كاليتاتن بمززام 225 نيو سي آي نتبين عقون هاقرون أغطيرون ناتنايل تسفاتين أب زحال فورحي قنبت أب فرنسا أب ستانقادا زور جورس دي دانكوركي أب رابعي مدرخ تعويتو من باروز زكاريم زي تمالي زمزقبو ناي مدرخ عوتو ما لوم عمت كالاي ناي مدرخ عوتو كوينو تسنيدو لوم

ዘስዕብ ዜና ሃገራት ወፃኢ እዩ ንምክተልኩም ደጊምና ንዕድም። ኣብ ዜናታት ወፃኢ ኣሜሪካ ኩናት ዩክሬን ብሰላም ንምዕራፍ ሓድሽ ዘተ ሰላም ከመተበገስ ሓቢራ። እቲ ጉዳይ ብካልእ ብድሆታት ተጎሲዩ ምፅንሑ ዝጠቐሰ ፀሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሩቢዮ ኣብ ዝመፅእ ቀረባ ሳምንታት ከም ጅምር ኣረድዩ። ኣሜሪካ ነቲ ኩናት ብሰላም ንምዕራፍ ዝጀመረቶ ዲፕሎማሳዊ ተበግሶ ብሰንኪ ቅልውላው ዞባ ማእከላይ ምብራቅ ተወንዚፉ ምፅንሑ ፀብፀባት የረድ። ሩስያን ዩክሬንን ዘካየድኦ ምልዋጥ መጥቃዕታት ኣብዚ እዋን እዚ ሰፊሑ ከም ዘሎ ዝፍለጥ እዩ። እዚ ከምዚ ኢሉ እንከሎ ኣሜሪካ ምስ ህዝባዊት ሪፓብሊክ ቻይና ዘለዋ ፍልልያት ንምፅባብ እተካይዶ ፃዕሪ ከም እተስፍሖ ዝገለፀ ፀሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሩቢዮ ቀንዲ ፀጥታውን ስልያውን ስጋት ኣሜሪካ ኩባ ምዃኑ ሓቢሩ። ካብ 1960ታት ኣብ ልዕሊ ኩባ ቁጠባዊ እገዳ ኣፅቢቓ ዘላ ኣሜሪካ ካብ ፈለማ ዋርሕ ናይ 2026 ናብታ ደሴታዊት ሃገር ንዛኣቱ ነዳዲ ዓጊታቶላ። እቲ ስጉምቲ ተወሳኺ ፀቕጢ ንምፍጣር ዝዓለመ ምዃኑ ዝገለፀ ፕረዚደንት ዶናልድ ትራምፕ ኣገዳሲ ምዝኸውን ኣብ ልዕሊኣ ወታደራዊ ስርሒት ክካየድ ከም ዝኽእል ከጠንቀቕ ጸኒሕሎም። ፈረንሳን ጃፓንን ኣብ ዝሓልፈ ወርሒ ሰነ ዝኸተምኦ ኣብ ምምዕባል ወፍሪ ዘተኮረ ናይ ኣስታት 110 ቢልዮን ዶላር ውዕል ካብ 2031 ክትግበር ከም ጅምር ኣፍሊጠን። እቲ ወፍሪ ኣብ ምምዕባል ሰብ ሰርሑ ብልሒ ኤሌክትሪክ፣ ኣሉሚኒየምን ፅላት ጥዕናን ዘተኮረ ኮይኑ ዝዓበየ ክፋሉ ግን ትሕቲ ቅርፂ ሰብ ሰርሑ ብልሒ ንምውዳድ ዝዓለመ ከም ዝኾነ ሰመዚ ክልቲኤን ሃገራት ገሊፆም። ልዕሊ 50 ቢልዮን ዶላር ካብ ባጀት ኣብ ምድንፋዕ ሰብ ሰርሑ ብልሒ ከም ዝውዕል ዝሕብር ዘሎ እቲ ግዙፍ ወፍሪ ብዓይነቱ ኣቐዲሞ ኣብ ኤሮጳዊ ካብ ዝተገብረ ዝዓበየ ምዃኑ እዮም ፀብፀባ ዝጠቕሱም። ብደረጃ ዓለም ኣብ ምምዕባል ሰብ ሰርሖ ብልሒ ዝግብር ወፍሪ ንዓብየ ይመፅእ ከም ዘሎ ዝፍለጥ እዩ። ቻይናን ሃገራት ማእከላይን ምብራቕን ኤሮጳን ኣብ 2026 ንመጠን ዘካየድኦ ንግዳዊ ምልውዋጥ ናብ ኣስታት 200 ቢልዮን ዶላር ክብከብልኦ ይሰርሓ ምህላወን ገሊፀን። እቲ ኣሃዝ ኣብ ቀድማይ መንፈቕ ናይዚ ዓመት እዚ እወታዊ ዕቤት ከም ዘርኣየ ብምጥቃሴን ነቲ ተበግሶ ዓሚተን ዘለዎም። ኣብ 2025 መጠን ንግዳዊ ምልዋጥ ክልቲኡ ወገን ን10 ተኸታታሊ ዓመት ዕቤት ከም ዘመዝገበ ፀብፀባት ይሕብሩ። ቻይናን ሃገራት ማእከላይን ምብራቕን ኤሮጳ ኣብ ዝሓልፈ ዓመት ልዕሊ 150 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዘካየደ ዝተቐስቶም ፀብፀባት ካብቲ ናይ 2024 ዝነበረ ብኣስታት 10 ቢልዮን ዶላር ከም ዝዓበየ የረድዮም። ሕርሻውን ኢንዱስትሪያውን ፍርያት ካብቶም ቀንዲ ምልውዋጥ ዝተኻየደሎም ምንባሮም ተፈሊጡሎም። ኤምባሲታት ኣሜሪካ ኣብ ሃገራት ማእከላይ ምብራቕ ኣብቲ ዞባ ዝንቀሳቀሱ ኣሜሪካውያን ክኽሰት ካብ ዝኽእል ፀጥታዊ ሓደጋ ክጥንቀቁ ኣተሓሳሲበን። በዚ መሰረት እስራኤል፣ ስዑድ ዓረብ፣ ግብፅን ሕቡራት ኢማራት ዓረብን ኣብ ዝርከበን 10 ሃገራት ዝነብሩ ዜጋታት ኣሜሪካ ኣገዳሲ ምዝኸውን ክወፁ መጠንቀቕታ ተመሓላሊፉሎም። ብዘይካዚ ኣብ ካልኦት ሃገራት ዝነብሩ ዜጋታት ኣሜሪካ ናብ ዞባ ማእከላይ ምብራቕ ከካይድዎ ንፀንሑ መገሻታት ክንኪዎ ፀውዒት ቀሪብሎም። እዚ ዝግለጽ ዘሎ ኣሜሪካን እስራኤልን ንትካላት ፀዓት ኢራን ዕላማ ዝገበረ ከቢድ መጥቃዕቲ ከካይዳ ወጢነን ከም ዘለዎ ኣብ ዝቃልሐሉ ዘሎ እዋን እዮም። ይኹን እምበር ፕረዚደንት ዶናልድ ትራምፕ ዘተ ንምጅማር ኣብ ልዕሊ ኢራን ከካይዶ ወጢንዎ ዝፀንሐ መጥቃዕቲ ከመ ዘቋረፆ ገሊጸሎም። ኣብ ኣሜሪካ እምነት ዘይብሉ እትገልጽ ኢራን ግን ክመፃ ንዝኽእል ወታደራዊ ስግምቲ ምላሽ ንምሃብ ወትሩ ኣብ ተጠንቀቕ ከም ዘላ ኣፍሊጦም። ንዘተ ባይታ ንምኽፋት ኣቋሪፁ ዝፀንሐ ምልዋጥ መጥቃዕትታት ኣሜሪካን ኢራንን ኣብ መፋርቕ ዝሓልፈ ወርሒ ሓምለ ከም ጀመረን መጥቃዕትታት ክለዋወጣ ከም ዘቐነያን ይፍለጥ። ኣብ ጠለባት ኣሜሪካን ኢራንን ብዘሎ ገፊሕ ፍልልያት ክልቲኤን ብቐሊሉ ኣብ ስምምዕ ክበፅሓ ዘሎ ተኽእሎ ፀቢብ ምዃኑ ክኢላታት እየምቱ። ቱርክን ዒራቅን ኣብ ፅላት ፀዓት ክተሓጋገዛ ዘኽእለን ስምምዕ ከም እተፈራረማ ሓቢረን። እቲ ትማሊ ሓደ ናሓሰ ኣብ መንጎ ሚኒስትራት ፀዓት ክልቲኤን ዝተኸተመ ስምምዕ ዒራቅ በቲ ምስ ቱርኪ ዘረኸባ መስመር ኣቢላ ናብ ካልኦት ሃገራት ነዳዲ ከተመሓላልፍ ከም ዘጠቓልል ተገሊጽሎም። በቲ ስምምዕ መሰረት ዒራቅ በቲ ልዕሊ 970 ኪሎ ሜትር ዝንውሓቱ መስመር መዓልታዊ 750,000 በርሜል ክትልእኽ እዮም። ቱርክን ዒራቅን እዚ ተበፂሑ ዘሎ ስምምዕ ኣብ ምድንፋዕ ቁጠባውን እወታውን ተራ ከም ዝህልዎ ብምጥቃስ ንትግባሩኡ ብዕቱብ ከም ዝነጥፋ ሓቢረን ኣለዋ።
እቲ ስትራቴጂካዊ መስመር ነዳዲ ብሰንኪ ክልተኣዊ ዘይምቅዳው ካብ 223 ስርሑ ኣቋሪፁ ምፅንሑ ፀብፀባት የረዱ። እዚ ከምዚ ንከሎ ቱርክን ዒራቅን ኣብ ንግዲ ወፍሪ ትሕቲ ቅርፅን ፀጥታን ክተሓጋገዛ ምዃነን ኣፍሊጠን። ናይ መወዳእታ ዜና፣ ኣብ ፔሩ በፃሕቲ ኣሳፊራ ዝነበረት ንእሽቶ ነፋሪት ብምውድቃ 13 ተሳፈርታ ብምሉኦም ሞይቶም። እታ ነፋሪት ብሓደ ናሓሰ ኣብ ውሽጣዊ በረራ ንከላ ዛጊት ጠንቁ ብዘይተነፀረ ምክንያት ከም ዝወደቐት ሰመዚ መጓዓዝያ ፔሩ ሓቢሮም። ዝበዝሑ ግዳያት ዜጋታት ኢጣልያ፣ እስጳኛን ጀርመንን ምዃኖም ክፍለጥ ተኻኢሉሎም። ኣብ ፔሩ ኣብ 222 210 በፃሕቲ ኣብ ልዕሊ ዘሳፈራ ክልተ ነፈርቲ ተመሳሳሊ ሓደጋታት ኣጋጢሙ ምንባሩን ሰብኣዊ ክሳራ ከም ዝወረደን ፀብፀባት ይረዱ። ዜና ንምዝዛም ክቡራት ተኸታተልቲ ኣርእስቲ ዜና ክንደግም። ልኡኽ ኤርትራ ኣብ መበል 49 ስርዑ ዋዕላ ፈፃሚ ቤት ምክሪ ሚኒስትራት ሕብረት ኣፍሪቃ ተሳቲፎም። ፈስቲቫል ኤርትራ ነበርቲ ሕቡራት መንግስታት ኣሜሪካ ኣብ ከተማ ዳላስ ብውዕዋዕ ሃገራዊ መንፈስ ተቓኒዖም። ኤርትራዊ ፕሮፌሽናል ተቐዳዳማይ ናትናኤል ተስፋፅን ኣብ እስጳኛ ኣብ ዝተኻየደ ናይ ሓደ መዓልቲ ውድድር ተዓዊቱ። ኣሜሪካ ኣብ ኩናት ዩክሬን ብሰላም ንምዕራፍ ሓድሽ ዘተ ሰላም ከም እትበግስ ሓቢሮም። ፈረንሳን ጃፓንን ትግባረ ኣብ ዝሓልፈ ወርሒ ሰነን ዝተኸተመ ውዕል ወፍሪ ከም ዘበግስ ኣፍሊጠን። ቻይናን ሃገራት ማእከላይን ምብራቕን ኤሮጳን መጠን ንግዳዊ ምልውዋጥ ክም ንምባል ይሰርሓ ከም ዘለዋ ገሊፀን። ሓፈሻዊ ዜና ተዛዚሙሎ ክቡራት ተኸታተልትና ምስ ተርፊ መደባትና ንሓድገኩም ብወገነይ ብሩህ መዓልቲ።

0: ሰላም ዝኸበርኩም ተዓዘብቲ፣ ዕለታዊ ዜና ስፖርት ሒዘልኩም ቀሪበ ኣለኹ። ንምክትታልኩም ብክብሪ ዝዕድም ኣሚር ዓሊ። ኣባል ስጳኛዊት ክለብ ሞቪስታር ኤርትራዊ ተቃረመ ብሽክለታ ናትናኤል ተስፋጽዮን ትማል ሰንበት ኣብ ስጳኛ ዝተኸየደ ናይ ሓደ መዓልቲ ውድድር ቀዳማይ ኮይኑ ተዓዊቱ። ተሸላሚ ናሓስ መዳልያ ሻምፒዮን ቅድም ብሽክለታ ኤርትራ ኣባል ሞቪስታር ኤርትራዊ ናትናኤል ተስፋጽዮን ትማል ሰንበት ንበሰማንያን ሓደን ግዜኡ ኣብ ስጳኛ ዝተኸየደ ናይ ሓደ መዓልቲ ውድድር ሰርኪቶ ደ ጌቶ ቀዳማይ ኮይኑ ተዓዊቱ። ኣብዚ ንዝኽሪ ሄርማኖስ ኦታዋ ዝተኸየደ ብማሕበር ቅድም ብሽክለታ ዓለም ዩሲኣይ ናይ ሓደ ነጥቢ ሓደ መለክዕ ዘለዎ ውድድር ተቃያደ ቅድምቲ ካብ ከተማ ቢልባኦ ተበጊሶም ኣብ ከተማ ጌቶ ኣተዛዘ 172.2 ኪሎ ሜትር ዝርሕቐታ ውድድር ኣካይዶም። ኣብዛ መድረኽ ዝተፈላለያ ጉጅለታት ኣብ ብሬክ ኣወይ ድሕሪ ምውዓልን ድማ ናትናኤል ተስፋጽዮን ን8 ተቃዳምቲ ጠርኒፋ ካብ ዝመፀት ጉጅለ ንውድድሩ ብ3:58.49 ብምዝዛም ቀዳማይ ኮይኑ ሕንፃፅ ብምርጋፅ 125 ናይ ዩሲኣይ ነጥቢ ወሲዱ። እስጳኛውያን ኣባል ባሕሬን ቪክቶሬስ ፓው ሚጌልን ኣብ ቱር ደ ፍራንስ ተሳቲፉ ዝመፀ ኣባል ኮፊድስ ስጳኛዊ ኣሌክስ ኣራምቡሩን ድማ ካልኣይን ሳልሳይን ተርታ ብምሓዝ ምስናቱ ኣብ ፖዲየም ደይቦም። ናትናኤል ተስፋጽዮን ብዘመዝገቦ ዓወት ተሓጊዙ ሻምናይ ናይ ፕሮፌሽናል ዓወቱ ኣመዝጊቦም። ናትናኤል ተስፋጽዮን ኣመዝጊብዎም ካብ ዘሎ 8 ዓወታት እተን 3 ኣብ ሩዋንዳ፣ እተን ዝተረፈ 5 ድማ ኣብ ኤርትራ፣ ጥልያን፣ ጋቦን፣ ፈረንሳን ስጳኛን ኣመዝጊቦን። ኣብዚ ናይ ውድድር ዓመት ኣብ 43 ናይ ውድድር መዓልትታት ብምስታፍ 7193 ኪሎ ሜትር ዝወረ ናትናኤል ተስፋጽዮን 1018 ናይ ዩሲኣይ ነጥቢ ኣኪብሎም።
1: ኣብ ከተማ ከረን ሻምፒዮን ውድድር ኩዕሶ መርበብ ተዛዚሙ።
0: ኣብ ከተማ ከረን ፌደሬሽን ኩዕሶ መርበብ ከተማ ከረን ተወዲቡ ንልዕሊ 4 ኣዋርሒ ክካየድ ፅንሐ ውድድራት ብ29 ሓምለ መጋረጁ ዓፅዩ። ኣብ 6 ክለባ ደቂ ኣንስትዮን 6 ክለባ ደቂ ተባዕትዮን ዝተኸፈሉ ውድድራት ካብ ግዜ ናብ ግዜ ተስፋ ዝህብ ምዕባለታት ይምዝገብ ምህላው ኣብቲ ኣጋጣሚ ተሓቢሩ። ኣብቲ ናይ መዛዘሚ ውድድር ንዋንጫ ዝገጠማ ክለባ ደቂ ኣንስትዮ ኣልጌን ምስ ኣሕዋት ክኾናን ከለዋ ኣልጌን ብየማን ፀወታ 36-16 ብምዕዋት ተዓዋቲት ዋንጫ ክትከውን ከላ ኣብ ናይ ደቂ ተባዕትዮ ኣብ ዝተካየደ ተመጣጣንን ሰሓብን ፀወታ ኣብ ዝተንፀባረቕሉ ግጥም ድማ ኣልጌን 44-41 ብምዕዋት ሻምፒዮን ብምዃን ዋንጫ ዓቲራ። ኣብቲ ኣጋጣሚ ሄኖክ ሃብተ ስላሴ ብሉፅ ዳኛ ክሽለምን ከሎ ነቢል ሓሰንን ዲማይ ተስፋ ብርሃንን ብሉፃት ኣሰልጠንቲ ተባሂሎም ንሽልማት በቂዖም።
1: ኣብ ንኡዞባ ተሰናይ ፈደ

0: ሽንኩ ዑሰሰ ክዕት ናይ ኣሰልጥንቲ ስልጠና ተዋሂቦም
1: ፈደረሽን ኩዕሰሰ ክዕት ንዞባተ ሰነይ ብኢንስትራክተር ዞባጋሽ ባርካ ኣቶ ሕሩይ ናይዝገን ብምውሃር ፈደረሽን ኩዕሰሰ ክዕት ንዞባተ ሰነይ ካብ 20 ሓምለ ክሳብ 30 ሓምለ ን10 መዓልታት ናይ ኣሰልጠንቲ ስልጠና ለበል 1 ኩዕሰሰ ክዕት ከም ዝተዋህበ ፕሬዚደንት ኩዕሰሰ ክዕት ንዞባተ ሰነይ መምህር ኣማኑኤል ዓንደ ሚካኤል ሓቢሮም። መምህር ኣማኑኤል ኣብቲ ን10 መዓልታት ዝተዋህበ ብግብርን ክልሰ ሓሳብን ስልጠና ብማዕረ ፀወታ 5 ደቂ ተባዕትዮን 5 ደቂ ኣንስትዮን ብድምር ን10 ሰልጠንቲ ዘሳተፈ ስልጠና ከም ዝተዋሃበን ሰልጠንቲ ድማ ነቲ ትምህርቲ ብጉቡእ ከም ዝዛዘምዎን ኣብ ግብሪ ክሰርሕሉን ነዚ ተረኺቡ ዘሎ ዕድል ድማ ንመጻኢ ደረጃኦም ክዕብዩ ከም ዘለዎም ገሊጹ። ኣብ ፌደሬሽን ኩዕሶ ሰኪዕት ሓላፊት ምክትል ደቂ ኣንስትዮ መምህር ሰላም ሰመረ ብወገና እዚ ዝተዋሃበ ብግብርን ክልሰ ሓሳብን ስልጠና ንንዞባ ንዓብ ስራሕ ከም ዝኾነ ብምብራህ ሰልጠንቲ ነቲ ዝተዋሃቦም ትምህርቲ ነቲ ዝነበረ ክሊማ ተፃዊሮም ምዝዛሞም ብምምስጋን ድማ ኣሰልጠንቲ ኣብ ግብሪ ክሰርሕሉ ተላብያ። ኣማሓዳሪ ንዞባ ተሰነይ ኣቶ ስዩም ገብረ የሱስ ብወገኑ እዚ ዘለኩም ዓቕሚ ነቲ ዘለኩም ክእለት ዝያዳ ዝድሊ ብምዃኑ እዚ ስልጠና ዝምድላው ፅቡቕ ነገር ኮይኑ ሰልጠንቲ ድማ ግዜኦም ሰዊኦም ነዚ ስልጠና ክቐስሙ ንፀንሑ ነቲ ብደረጃ ንዞባ ይኹን ብደረጃ ዞባ ዝወረደርዎ ዓቕሚ ዘዕብን ፀብለልታ ዘርእን ስለ ዝኾነ እንኳ ሓጎሶኩም ድሕረ ምባል ነቲ ዝወሰድዎ ስልጠና ብተግባር ኣብ ውሽጦምን ምስ ኣብ ከባቢኦም ዘለዉ ስልጠናታት ፀብለልታ ከርእዩን ኣብ ባይታ ክሰርሕሉን ኣዘኻኺሮም። ኣብ መወዳእታ ሰልጠንቲ ስለለወሎም ሰርቲፊኬት ካቢድ ኣመሓዳሪ ንዞባ ተሰነይን ካልኦት ሓለፍትን ተዓዲሎም።
0: ኮሚቴ ስፖርት ንዞባ ጋላ ንፍሒ ገምጋም ስራሕ 2025 ኣካይዱ።
1: ኮሚቴ ንዞባ ጋላ ንፍሒ ገምጋም ስራሕ 2025 ኣካይዱ። እቲ ብሓሙስ 30 ሓምለ ዝተኸየደ ገምጋም ኣብ ቦምበር ስፖርት ንዞባ ጋላ ንፍሒ ኣቶ ሳምሶም ግርማይ ኣብ ዝቐረበ ፀብጻብ ናይ ዓመት 2025 ንዞባ ጋላ ንፍሒ ኣብ ዞባ ማእከል ካብ ዘለዋ 5 ክለባት ቅድም ብሽክለታ ደቂ ኣንስትዮ ሓንቲ ኮይና ብዙሓት ንሃገር ወኪለን ዝወዳደራ ደቂ ኣንስትዮ ኣፍርያን ኣብ ምፍራይ ትርከብ ኣላ። ነዚ ገጅፍ ባጀት ዝሓተት ዓውደ ስፖርት ቅድም ብሽክለታ ብዳኮርሶን ተካእቲ ተቃደምቲ ማውንተይን ባይክን ቀዳምነት ብምስራዕ ነዊሕ ዓመታት ብዘይምቁራፅ ኣብ ምክያ ትርከብ። ብተወሳኺ ግራስሩት ደረጃ ኣብ ዓውዲ ኣትለቲክስን ኩዕሶ እግርን ብስሩዕ ስልጠናታት ትህብ። ብፍላይ ዓውዲ ኣትለቲክስ ኣብቲ ንዞባ ዕቁር ፀጋታ ስለ ዘሎ ፌደሬሽን ኣትለቲክስ ዞባ ማእከል ጨንፈር ስፖርት ዞባ ማእከል ቆላሕታ ንክገብሩ ተላብዩ። ገለ ካብቲ ብተገባእቲ ናይቲ መደብ ካብ ዝቀረበ ርእቶ ድማ ጋንታ ቅድም ብሽክለታ ንዞባ ጋላ ንፍሒ ዓጢቃተን ዘላ ብሽክለታ ነዊሕ ዓመት ዘገልግላ ስለ ዝኾነ ሓድሽቲ ኣብ ምትከን ዝምልከቶ ኣካልን ስድራ ቤት ስፖርትን ሓገዝ ክገብሩ ከምኡውን ብደረጃ ንዞባ ኩሉ ዓይነት ስፖርት ስልጠና ዝወሃበሉ ብቑዕ ሜዳ ክህሉ ተላብዮም። ኣብ መወዳእታ ኣማሓዳሪ ንዞባ ጋላ ንፍሒ መሓሪ ዮሃንስ ኣብ ዘስምዖ ናይ መዛዘሚ ቃል ስፖርት ንዝያዳ ውፅኢት ብሓበራዊ ስራሕ ናይ ኩሉ ኣካል ሕብረተሰብ ዝዓቢ ስለ ዝኾነ ኣማሓደርቲ ከባብን ኣካየቲ ስራሕን ኣነባብርቲ ዓድን ንዞባ ጋላ ንፍሒ ኣብ ዕቤት ስፖርት ዝገብርዎ ዘለዉ ኣበርክቶ ድሕሪ ምምስጋን ብዝሓየለ ኣበርቲዖም ክፅዕሩ ተላብዩ። ኣቀዲሞም ንጋንታ ቅድም ብሽክለታ ጋላ ንፍሒ ብዕድቅ ንዋትን ኣበርክቶ ንዝገበሩ ድሕሪ ምምስጋን ንዕቤት ስፖርት ኣብቲ ንዞባ ሓገዝ መሻርክቲ ኣካላትን ጉዱሳት ዜጋታትን ከይፍለዮም ተላብዩ።
0: ባርከ ዝኸበርኩም ተዓዘብቲ ናይ ሎም ትሕዝቶይ ኣብዚ ዛዚመለኹ ብምክትታልኩም ኣዝየ መስግን ሰላም።

0: እዋኑ ኣብ ዝተፈላለየ ዞባታት ተደኪንን ዝርከባ ናይ ቴክኒክ ኣብያተ ትምህርትን ኮሌጃትን ነቶም ንዓመታት ከምህሮኦም ዝፀንሓ ተምሃሮ ፍልጠት ይዕጢቐን ንመምረቕታ ዘብቃዓሉ ዘለዋ ግዜ እዩ። ከም ምርኣያ ናይዚ ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ ንክልተ ዓመታት ብግብርን ክልሲ ሓሳብን ከተምህሮም ዝፀንሐት 45 ደቂ ኣንስትዮ ዝርከብኦም 126 ተምሃሮ ብ6 ሰነ ብደረጃ ሰርቲፊኬት ተመሪቓ ንመመረቕታ ዝበቕዑ ተምሃሮ 34 ብስነ እንስሳ፣ 34 ብስነ ኣትክልቲ፣ 23 ብኣግሮ መካኒክ፣ 35 ብስነ ምዕቃብ ሓመድን ማይን ልምዓት መስኖን ትምህርቶም ዝተኸታተሉ እዮም። ዝኸበርኩም ተኸታተልትና ንሎሚ ኣብ ንኡስ መደብ መቓልሕ መንእሰያት ንሓፈሻዊ ድሕረ ባይታ ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ ዘላሊ ትሕዝቶ ኢና ከነቕርበልኩም። ሰናይ ምክትታል ሃየበል ፀዳል ፀዳል በግብሪ ሞያውነት እዩ ዘፍ ኣብ ዞባ ዓንሰባ ንእዞባ ሓጋዝ ተደኪና ትርከብ ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ ኣብ 1997 እያ ተመስሪታ። ድሕሪ 2 ዓመት ወግዓዊ ስራሕ ፈሊማ ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ 4 ዓውደሞያ ሓቒፋ ትርከብ፣ ስነ እንስሳ፣ ስነ ኣትክልቲ፣ ስነ ምዕቃብ ሓመድን ማይን፣ ከምኡውን ኣግሮ መካኒክ ማሽነሪ። እዛ ቤት ትምህርቲ ካብ ዝተመስረተትሉ ግዜ ኣትሒዛ ኣብዘን ዓውደ ትምህርቲ ተጸንቢሮም ፍልጠትን ሞያን ቀሲሞም ንመመረቕታ ዝበቕዑ ተምሃሮ ኣብ 25 ዙርያታት 1141 ደቂ ኣንስትዮ ዝርከብኦም ኣስታት 4,000 ተምሃሮ ይበጽሑ።
1: ኣብቲ መጀመርታ ናይ 3 ዓመት ኮርስ ፕሮግራም ተጀሚሩ ጸኒሑ ኣብ ኣድቫንስ ዲፕሎማ ለበል ተሰጋጊሩ እዚ እውን ሓደ 3 ዓመት ተማሂሮም ብኣድቫንስ ዲፕሎማ እምረቑ ነይሮም። ብዙሓት ካብዚኦም ብዲግሪን ብማስትሬትን ተመሪቖም ሓደ ክልተ እውን ኣባና ኣብታ ቤት ትምህርቲ ተመሊሶም ኣብ ንጡፍ ስራሕ ዝርከቡ ኣለውና። ናይ 3 ዓመት ንብሎ ዘለና ምስቲ ምጅማር ትምህርቲ ናይ 1999 ኮይኑ ስጋብ 2005 ከይዱ ካብኡ ስጋብ 2000 ዘሎ ከዓ እቲ ናይ ኣድቫንስድ ለበል ካብኡ ንዳሓር ካብ 2014 እዚ ናይ ዲፕሎማ ለበል ወይ ድማ ናይ 2 ዓመት ትምህርቲ ኣብኡ ካብኡ ንነጀው ብኢና ንኸይድ ዘለና ማለት እዩ። ድሒሩ ከዓ ኣብ ናይ 2 ዓመት ኢንተርሚድት ወይ ድማ ናይ 2 ዓመት ናይ ትምህርቲ ፕሮግራም እያ ሕጂ ትነጥፍ ዘላ።
0: ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ ካብ ዝተፈላለያ ዞባታት ዝመፁን ንኹሉ ሕብረ ብሄራት ዝወከሉን ተምሃሮ ተቐቢላ ዓመታዊ ካብ 130 ክሳብ 150 ዝበፅሑ ተምሃሮ ኣብ ማኣዲ ፍልጠት ትፅምብር። ካብ 2 ዓመት ክሳብ 28 ዓመታት ናይ ስራሕ ተመክሮ ዘለዎም መምህራን ድማ ሓቒፋ ትርከብ።
1: እቲ ስነ መምህርና ካብ ኣመዳድብኡ ጀሚርካ ሰብ ሞያ መምህራን ብስነ እንስሳ፣ ብስነ ኣትክልቲ፣ ብስነ ምዕቃብ ሓመድን ማይን ከምኡ ውን ማሽነሪ ዝሰልጠኑን ዝተምሃሩን ሰብ ሞያ መምህራን እዮም ዘለውና። እዚኦም መምህራን እዚኦም ካብ ማስትሬት ስጋብ ዲፕሎማ ለበል ደረጃ ዝሓዚኦም እየ። ኣብዚ ብዙሕ ዝጎድለና ወይ ሕፅረታት ናይ የብልናን ብኡ መጠን ከዓ እቲ ዝመሃር ተምሃራይ ብዓቕምና ዓጊቡ ተማሂሩ ኣብ ባይታ ዝሰርሓሉ ሞያ ሒዙ እዩ ዝወፅእ። ስለዚ ኣብዛ ቤት ትምህርቲ ተማሂሮም ኣብ ትካላት ዝተመደቡ ብኣካል ባዕሎም ዝምስክርዎ ሓቂ እዩ። ንሕና እውን ኣብ ዝተንቀሳቐስ

0: ኣሉ ረኺብና ክነዘራርቦምን ሓቶምን ከለና ዝህቡና መልሲ ዕጉባት ምዃኖም። ስለዚ እቲ ኣካይዳ እቲ ናይዛ ቤት ትምህርቲ ነዚ ይመስል።
1: ስመይ ፍናን ሃይለ ይበሃል። ዝመፃ ከሉ ከዓ ንትምህርቲ ሓበን ከተማ መንደፈር ዘወደቡ እዚ ኣነ ዘለኹ ዲፓርትመንት ኣግሮ መካኒክ ይበሃል። ኣግሮ መካኒክ ከዓ ብዛዕባ ናይ መካይን ዘፅናዐ ኮይኑ እቲ ዓውድናቱ ከዓኒ ከመይ ገርካ መካይን ትዕርም ማኪና ተባላሻስ ኣብ በረኻ ክትሓድር ከም ደየብላን ካብ ስራሓ ጠጠው ክትብል ከም ደየብላን ይገፅ ምስተን ካልኦት ዲፓርትመንት እዚ መተኣሳሰር ብምላው ብሓፈሻ ሓደ ቴክኒካል ስኩል ናይ ሕርሻ ኮይኑ ኩሉ ናይ ሕርሻ እዩ ትዕላማ ንሕና በዚአን ንመሃር ኣለን ከ እዚአን ትራክተራት ንሕረሰ ክጠቅሞም ተባሂለ እዩ። ካልእ ከዓኒ እቶም ካልኦት ዲፓርትመንት ከዓ ሰይል ዘፅንዖ ከዓ ብማሽነሪ ስለ ክሓርሱ ማሽነሪ ዝኾነ ክፍሕሩ ክኩዕቱ ስለ ዘለዎም። ካልእ ዲፓርትመንት ከዓ ኣኒማል ሳይንስ ኣለዉ ብዘይ ኣግሮ መካኒክ ስለ ዘይኮነ ዝኾነ ካባና ዝደልይዎ ነገራት ኣሎ ዝኾነ ሓፀዊ ንሱ ከዓ ኣኒማል ሳይንስ ከዓ ይሕዘ ኣለና ፕላን ሳይንስ ከዓ ከምኡ ምሕረስን መኮስኮስ ዝኾነ ኣነ ሓፂን ካባና ይደልዩ።
2: ብመጀመርቲ ኣነ ድመረፅኮ ብዛዕባ ኣግሪካልቸር ብዙሕ ኣፍለጦ ኣይነበረነ ክፈልጥ ስለ ዝደሊ ነበርኩ። ኣግሪካልቸር ሓጋዝ ኣግሮ ቴክኒካል ትበሃል ኣላ ስለ ዝተባሃልኩ ብዛዕባ ናይ ቤት ትምህርቲ ሕርሻ ክፈልጥ ስለ ዝደለኹስ ቤት ትምህርቲ ሕርሻ ኣብ ሓጋዝ ኣላ ስለ ዝተባሃልኩ መፀ ኣብዚ ምስ መፀኩ ከዓ ብዙሕ ዘይፈልጦ ነገር ፈሊጠ ካብቲ ድፈለጥኮ ንኣብነት ብዛዕባ እዘን ትራክተርስ ኣይፈልጥኒ ነይራ ብዛዕባ እዘን ናይ ሕርሻ ኣተሓራርሳ ኩሉ ነገርስ ኣይፈልጥኒ ነይራ። ኣብዚ ምስ መፀኩ ግን ኣመሃህራ ምስ ተምሃርኩ ክፈልጦ ኸኢላ ማለት እዩ። ኣብቲ መጀመርታ ክትሪኦ ከለ ሃማራ ይድከብደካ ምስ ኣተኸያ ግን ብጣዕሚ ይጥሩ ምክንያቱ በቲ ሓገዝ ናይ ምስቶም መምህርተይን ደቂ ክላሰይን ምስቶም መምሃራነይን በቲ ሓገዝ ማርኣይካ ትኽእሉ።
3: መጀመርታ ስመይ ሚካኤል ማጆር ይበሃል። ዝመፃ ክሉ ቤት ትምህርቲ ከዓኒ ብናሓርነት ካብ ደቂ ኣምሃሮ ማለት እዩ። ሕጂ ኣብዚ ከዓኒ ኣግሪካልቸራል ናይ ሕርሻ ማለት እዩ መሪፀ መፅ ኣለኹ። ኣብዚ ከዓኒ ተማሃሪት ካልይ ዓመት ኮይነ ኣብ ስነ እንስሳ ማለት እዩ ኣኒማል ፕሮዳክሽን ከዓ ይምሃር ኣለኹ። ኣብዚ ናይ እንስሳታት ማለት እዩ ኣብ ናይ እንስሳታት ብጣዕሚ እየ ዝፈቱ ነይረ። ኣብዚ ኣብ ናይ ኣግሪካልቸራል ኣሎ ምስ ተባሃል ከዓኒ ኣብ ናይ ኣግሪካልቸር መሪፀ ኸ ናብ ዝመፀ ኣብ ናይ ሕርሻ መሪፀ ኸ ናብ ዝመፀ
0: ኣቐድም ኣቢሉ ነተን ቁሩብ ሪሞት ኤርያ ዘለዋ ዓድታት ዕድላት ይወሃብ ነይሩ እዩ ነተን ርሑቕ ዓድታት ማለት እዩ። ከምኡ ውን ብዙሕ ዕድል ናይ ትምህርቲ ዘይረኽባ ተባሂሉ ብዙሕ ዕድል ተዋሂቡ እዩ ንነዊሕ ዓመታት እውን ሰሪሑ እዩ። ሕጂ ግን ብነጥቢ እዩ ዘሎ ብነጥቢ እዩ እቲ ማእተዊ ነጥቢ ዝረኸበ እሞ ከዓ ብድልየቱ ኣብዚ ቴክኒክ ክመሃር እየ ኣብ ሕርሻ ክመሃር እየ ኢሉ ዝሓተተ ነጥቡ ዘፍቅደሉ እንተኮይኑ ብከምዚ መልክዕ ኢና ሕጂ ንቕበል ማለት እዩ። ስለዚ ብነጥቢ ተወዳዲሩ ክዕወት ኣለዎ ኣብቲ ዘለዎ ካልኣይ ደረጃ ቤት ትምህርቲ ኣብኡ ነጥቡ እንድሕሪ ዘፍቅደሉ ኮይኑ ነጥቡ እንድሕሪ ዝዕውቶ ኮይኑ ካብኡ ተመዝጊቡ እቲ መስርሕ ናይ ምምራፅን መስርሕ ናይ ምቕባልን ኣባናኹም ማለት እዩ።

0: ዕላማን ራእይን ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ ኣብ ርእሰ ምርኮሳ ምርኩስ ብምግባር ተምሃሮ ብፍልጠትን ሞያን ከም ዝዓብዩ ንምግባር እዩ። ሕርሻን ውፅኢት ሕርሻን ምስፋሕ፣ ምድረ በዳነት ምክልኻል፣ ብውሽጣዊ ዓቕሚ ውሕስነት መግቢ ምርግጋፅን ዝብል መትከላት ዕዮ ይርከቦ። ነዚ ዕላማ ክውን ንምግባር ድማ ኣብ ቀጻሊ ትምህርታዊ ፃዕርን ተግባራዊ ስራሕን ተጸሚራ ትርከብ።
1: እዚ ቤት ትምህርቲ እዚ ዝተፈላለየ ዲፓርትመንት ኣለዉ። ካብኡ ሓንቲ ከዓኒ ከም ዝበልካዮ ስነ ዘራእቲ እያ። ስነ ዘራእቲ ብሃገር ደረጃ ኣዝዩ ኣገዳሲ እዩ። ስለምንታይ ኤርትራ ኣበይ ናይ ኩነታት ላ ብሰዓት እዚ ነብስኻም ከኣል ዩ ትቓልሲ ዘሎ ማለት ቀዳማይ ፖሊሲ ናይ ሚኒስትር ሕርሻ ወይ ከዓ ናይ ብሃገር ደረጃ እንድሕርኢናዮ ስኒ ሰብ ሳፊሸንሲ ወይ ከዓኒ ነብስኻ ምኽኣል እዩ። ስለዚ እቲ ቀዳመይ እቲ ነብስኻ ምኽኣል ብምግቢ ክትኮነ ኣለዋ። ሓንቲ ሃገር ነብሳ ንድሕር ብምግቢ ክኢላ ኮይና ብድሕሪኡ ካልእ ካልእ ንክትገብር ብዙሕ ኣይፀግማን እዩ። ካብቲ ፀጋዕነት ካብ ምልማን ንድሕር ወፂና ብክልተ እግርና ንድሕር ረጊፅና ኩሉ ነገር ኣይከፀግመናን እዩ ማለት። ስለዚ እቲ ብፍላይ ኣብ ኤርትራ ወይ ከዓ ንልክዕ ከምቶም

0: ካልኦት ኣፍሪቃ ሃገራት እቲ ካብ ሄክታ ንረኽቦ ምህርቲ ኣዝዩ ድሩት እዩ። እቲ ንገብሮ ንጥፈታት ከዓኒ ባህላዊ እዩ። ስለዚ ካብዚ ነጢርና ናብ ዘመናዊ ንምስግጋር እዚ ቤት ትምህርቲ እዚ ዓብዪ ተራእዩ ዘሎ ሳይንሳዊ ዝኾነ ስነ ፍልጠት ኣብ ሕርሻ ክተኣታቶ ክእል ኣሎ። እቲ ዘለና ሓረስታይ ብልምዲ ተጓዒዙ ዝተወሰነ ምህርቲ ከፍሪ ክእል እዩ። ንሕና ካብዚ ዝተምሃሩ ተምሃሮ ግን ብሳይንስ ተሓጊዞም እቲ ምህርትናቶም ከዓኒ ተዓፃፃፊ ገይሮም ኣብ ዓመት 2-3 ግዜ እንዳፍረዩ እሞ ከዓ ምፍራይ ጥራይ ዘይኮነ ብዓይነቱ ከዓኒ ዝበለፀ ፍርያት ኣፍርዮም ነታ ሃገር ኣብቲ ኾነ ቦታ ከብፅሕዋ ዓብዪ ተራ ክፃወቱ ይኽእሉ እዮም ወይ ከዓ ይኽእሉ ኣለዉ ክንብል ንኽእል ማለት እዩ።
1: ብሕልፊ ኣብዚ ግዜ እዚ ንሕና ኤርትራውያን ወይ ሃገርና ኤርትራ እትጠልቦ ሞያ ወይ ድማ ስራሕ እንተልዩ እዚ ናይ ሕርሻ እዩ። ንዝኾነት ሃገር ከዓ እቲ ቅድም ቀዳድም ዘገድሳ ሕርሻ እዩ። ምክንያቱ ብመግቢ ነፍስኻ ከይከኣልካ ኣብ ካልእ መስርሕ ናይ ምዕባለ ክሰግር ስለ ዘይትኽእል እዚኣ ቤት ትምህርቲ እዚኣ ኣብዚ መዳይ እዚ ዘለዋ ኣበርክቶ ዕዙዝ ምዃኑ ኢና ንገልፅ። ዕዙዝ ከዓ ናይ ብሓቂ ምክንያቱ ሕርሻን ውፅኢት ሕርሻን እንድሕር ዓብዩ እሞ ህዝብኻ በቲ ዘለዎ ዓቕሚ ውሕስነት መግቢ እንድሕር ኣረጋጊፁ እቲ ዝዓበየ ፀጋሱ ስለ ዝኾነ ናይ ብሓቂ ኣነ ዓብዪ ተራ ኣለዎ እዩ ዝብል።

0: ቤት ትምህርቲ ሕርሻን ቴክኒክን ሓገዝ ኣካዳምያዊ ክልሳ ሓሳባውን ግብራውን ዘጠቓለለ ትምህርቲ ኣብ ሰዓታት ቅድሚ ቐትርን ድሕሪ ቐትርን ትህብ ጠርኒፋቶ ዘላ ዓውደ ትምህርቲ ዝሰፍሐ እዩ ንምምሃርን ምስትምሃርን ዝሕግዝ እዩ ኪኑ ኣብ ክፍሊ ዝውሃብ ትምህርቲ እውን ኢንዱስትርያላዊ ትካል ሓቒፋ ምስ ምህላዋ ተምሃሮ ኣብ ግብራዊ ተሳታፍነት ዕምቀት ዘለዎ ኣገባብ ኣመሃህራ ትኽተል እዚ ኣገባብ ኣመሃህራ ተምሃሮ ካብ ልምዳዊ ሕርሻ ናብ ዘመናውን ቴክኖሎጂያውን ዓይነት ብምልዋጥ ምዕባለ ሕርሻ ከውሕሱ ኣዝዩ ሓጋዚ እዩ
1: ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ ናይ ክልቲኡ ዓውደ ትምህርቲ እዮም ዝምሃሩ ናይ ቮኬሽናል ናይ ኣካዳሚክ እዮም ዝምሃሩ ኣብ ኣካዳሚክ 6 ሳብጀክት ይወስቱ ማትስ እንግሊሽ ፊዚክስ ባዮሎጂ ኬሚስትሪ ኣግሪካልቸር ትበሃል ከኣላትና ነዚ ቤት ትምህርቲ ትውክል ማለት እዩ እታ ፊዚክስ ኣግሮሜካኒክስ ዲፓርትመንት ጥራይ ይወስድዋ እቲዮም ካልኦት ግን ኩለን ኮመን ኮይነን ይወስድዎን ማለት እዩ
2: ሕጂ ተምሃሮና ኣብዚ ቤት ትምህርቲ እዚ ሓንቲ ብልጫ ክህልዎም ዝኽእል ዳርጋ ኩሉ ነገር ተመላላ እዩ ዳሕራይ ከዓ ንውዱእ ነገር ክበሃል ክእል እዩ ሓንቲ ተኽሊ ካብ መጀመርያ ጀሚሮም ካብ ሓመድ ካብ ድኩዒ ጀሚሮም ትበቁል ክሳብ ፍረ ትበፅሕ ፍረ ምስ በፅሐ ከዓኒ ኣብዚ ፋብሪካ ኣለና ናይ ወይኒ ወይኒ ብዚ ይፈልሲ ዘለና ኣብዝተተኺሉ ፈርዩ ዳሕራይ ከዓ ፋብሪካ ኣትዩ ይዕሸግ ማለት እዩ ሕጂ ሻሉክ ዋይን ዝበሃል ይፈሪ እዩ ግራፓ ዝበሃል ከዓኒ ዝኣቸቶ ዝተፈላለየ ነገር ይስራሕ እቶም ኣኒማል ሳይንስ ከዓኒ በዓል ቺ ዝፈሪ እዩ ከምኡ ከዓ ንርግኦ ንፍሪ ኢና ይኸሞ ክኸውን ትኽእሉ ጠስሚ እውን ፈሪ እዩ ማለት ብሮ ዝተፈላለየ ነገር ማልማላታ ከዓኒ ኣለና ናይ በለስ ከምሳት ስለ ዝኾነ ሲ ኣግሮ ኢንዳስትሪ እቶም ተምሃሮስ ኣብ ውሽጢ ኣግሮ ኢንዳስትሪ ኮይኑ እዮም ዝምሃሩ ዘለዉ ካዝሓሸት ነገር ከዓ እንታይ እያ ሓደ ካብ ሕርሻ ዝፈረየ ፍረ ብረ ወይ ከዓ ኡ ከሎ ዕዳጋ ክተቕርቦን ተመስርሒ ክቐርብ ከሎን በበይኒ እዩ ስለዚ እዚኦም ኣብ ፍረ ኣለዉ ዳሕራይ ከዓኒ ክምስራሕ ከሎ ከዓ ብዓይኖም ስለ ዝርእዎ ብኢዶም ከዓኒ ስለ ዝድህስስዎ ዝሓሸ ፍልጠት ሒዞም ይወፁ ዝብል ግምት ኣለኒ
3: ናይ ሕርሻ ከብቲብ ኣለና ኣብዚ ናይ እንዳ ፀባ እውን ኣለና ሕጂ እቲ ክልሳ ሓሳብ እዚ ክላሳት ዝብዚ ንምሃረሉ ክቲ ክልሳ ሓሳብ ኢና ብስእሊ ብፅሕፈት ናገብና ኢና ንምሮ ሕጂ እዚ ምሂርካ ግን ናብ ካልእ ብዙሕ መካርያ ኣለናኒ ንኣብነትን ከብቲተን ጋሙስ ድበሃላተን ሆሊስቲን ፍሬሽን ድብሎን ብናይ ሆላንድ እሰን ኣለዋና ሕጂ ዝቦታ ሕጂ ልዓና እዚ ሓገዝ ኣለና ካብ ደገ ወፂእና ድኾነ ኣኒማል ምዛእ ተምሃሮ ሒዝና ብዙሕ ምጓዓዝ ኣየለናኒ ተን ቀንዲተን ናይ ፍርያት ፀባ ድበሃላተን ጋሙስ ድበሃላት ምሳን ኣለዋ ኣብዚ እሱ ሕጂ ቀረብ ኣለና ኣብዚ ቀረብ ኣለና ክላሳት ኣለዎ መምሃሪ ንግብራዊ ዶክ ድማ ብታሕቲ ኩሉ ሕርሻ ምስ ናይ መብልዕ ፅቡቅ ነገሩ ናይ እዚ ዋላ ኣኒማስ ራይ ድኮ ዋላ ሕርሻ ኣለና ከም በዓል ኣልፋ ኣልፋ ዝበሃሉ ኤለፋንት ግራስ ዝበሃሉ ዓይነት ምግቢ ኣብዚ ኣለውና ሕጂ ንሕና እዚ ሓገዛ ኣለና ነቲ ኣብ ክላስ ጥራይ እዚ ኢልና ንነብሮም ሲ ሓሳብ ጥራይ ደይኮነ ወላ ኣብ ግብሪ ኣሎ ኢልና ክንምሮም ከለና ንዕና ሓገዝ ኣለና ወላ ትምህርቲ ከዓ ተኣማንነት ኣለዎ ማለት እዩ ሕጂ እዚ እቲ ቤት ትምህርቲ ቀሪብና ኣሎ

0: ኣብ ነፍሲ ወከፍ ዓመት ምስ ዝተፈላለየ ዓውደ ሞያታት ዝተሓሓዝ ብዝሰፍሐ መልክዑ ምርምራትን ርኽበታትን ተካይድ። ኣብነት ናይ ዝቐሰሞ ፍልጠት ዝረጋግጽ ድማ ኣብ ዓመተ 2026 ሓመድ ኣልቦ ሕርሻ ንምስፋሕ ክትሰርሕ በቕዐኣ። ብመሰረት ብተምሃሮ ዝተኻየደ ግብራዊ ምርምራት ሓመድ ኣልቦ ሕርሻ ተጠቒምካ ብትሑት ወፃኢታት ዝተማልአ ምግቢ እንስሳ ብምድላው ርቡሕ ምህርቲ ክርከብ ከም ዝከኣል ብግብራዊ ዕዮ ክረጋገጽ ክኢል እዩ።
1: እዚ ቅሪብናዮ ዘለና ብዛዕባ ሃይድሮፖኒክስ ይበሃል። ሃይድሮፖኒክስ ክንብል ከለና ሕጂ ሶይል ኮይኑ ብዘይ ሓመድ ዝስራሕ ማለት እዩ፣ ዝትከል ማለት እዩ። ሕጂ እዚ ክንብል ከለና ቴምፕሬቸርናቱ ዝሑል ወይ ውዒይ ክኸውን የብሉን። እዚ ሕጂ እዚ ገይርናዩ ዘለና ገዛ ንክስተይ ከይኣትዎ ማለት እዩ፣ ፀሓይን ከይኣትዎ ኢልና ዝሰራሕናሉ ገዛ ማለት እዩ።
2: እቲ መጀመርያ ክንጅምር ከለና ኣርባዕተ ዘርኢና ንፅና ዘርኢ ከዓኒ ማሸላ፣ በልቶ፣ ስገም ከምኡ ከዓኒ ዕፉን ጌርና ማለት እዩ። ካብኦም ክነወዳድሮም ከለና ካብ ኣርባዕቲኦም ከክልተ ኪሎ ኢና ጌርና ተዝሓሸ ፍርያት ዝረኸብናሉ ኣብ ብልቱክ 14 ኪሎ ካብ 2 ኪሎ ረኺብና፣ ኣብ ዕፉን ከዓኒ 11 ኪሎ ካብ 2 ኪሎ ረኺብና። ማሸላን ስገምን ቁሩብ ስለ ዝጎደላ ኣብዚ ውፅኢናየን ኣለና ማለት እዩ። ስለዚ ማሸላ ተሪፋ ስገም እውን ነትሪፍና ኣለና ማለት እዩ። እዚኦም ተኽሊ ንምንታይ መሪፅናዮም? ንሕና ሓደ ፀሓይ ዝፃውሩ እዮም፣ ናይ ፀሓይ ቦታ እዮም። እቲ ባዮማስ ወይት ወይ ከዓ ሲፎር ፕላን ተባሂሎም እዮም ዝፅውዑ። እቲ ናይ ማይ ናብ ምግቢ ናይ ምቕያር ክእለቶም ዝለዓለ እዩ። ስለዚ እዚ ዓይነት ኣብ ዓድና ምናልባሽ እንታይ ኢና ንብል መሬት ስለ ዘይብለይ ከምዚ ማይ ስለ ዘይብለይ ገለ ኢና ንብል። ኣብዚ ግን ዝሓሰረ ነገር ሰበይቲ ክትገብሮ ትኽእል ስራሓ እንዳገበረት ቆልዑ እውን ማነጅ ዝገብርዎ ዝኽእሉ ቴክኖሎጂ እዩ ማለት እዩ። ኣብዚኣ ሓንቲ ነገር ተድልየና ማይን ዘርእን ጥራይ ማይን ዘርእን እንድሕር ረኺብና ዝኾነ ዚንጎ ጌርና ከምቲ ዞም ደቀ ክገልፅዎ ዝፀንሑ ኣብ መዓልቲ ሰለስተ ግዜ እንዳስተና ኣብ ውሽጢ ተነውሐ 8 መዓልቲ ኣብ ፍርያት ይውዕል ሞኒ ንኸብትና ድዩ ንደርሆ ድዩ ንጤል ድዩ ገለ ክንምግብ ንኽእል ኢና ማለት እዩ።

0: ተምሃሮ ዝተጠቐምሉ ጥረ ነገራት ማይን ዘርእን እዩ። ኣገባብ ኣዘራርኣን ኣጠቃቅማን ከምኡውን ንእንስሳታት ዘለዎ ጥቕሚ ብሰፊሑ ብምብራህ ሓረስቶት ተረባሕቲ ናይቲ በብእዋኑ ዝግበር ፈተነታትን ምርምራትን ንክኾኑ ይሰርሑ። ኣብ ኣገባብ ሕርሻ ክርአ እንከሎ ንእሽቶ ቦታ ዝሕዝን ብውሑድ ወፃኢታት ዝሳለጥን ከም ዝኾነ ኣብ ከተማን ገጠርን ብቐሊሉ ክካየድ ከም ዝኽእልን ከምኡውን ንወፃኢታት ሓረስቶት ብልዕሊ 50 ሚኢታዊት ስለ ዘጉድሎ 40 ምዃኑ ይእመን። እዚ በብዓመቱ ዝካየድ ሓደስቲ ምርምራትን ፈተነታትን ውሕስነት መግቢ ጥሪት ብምርግጋጽ ምህርቲ ሓረስቶት ብዓይነትን ብዝሕን ንምልዋጥ ኣዝዩ ሓጋዚ ከም ዝኾነ ይግለጽ።
1: እቲ ፈለማ ኣብ ክንዘርኦ ከለና ሕጂ ንኣብነት ዘንዕፉን ኣብ ፈለማ ስቴጅ ክንዘርአን ከለና ምስ መዘነየን 5 ኪሎ ነይረን። ሕጂ ግን ድሕሪ 8 መዓልቲ ኣብ ዝገበርናዮ ናይ ምክንኻንን ናይ ምዕባይን ደረጃ ካብ 5 ኪሎ ናብ 27 ኪሎ ዛይዱ ኣሎ ማለት እዩ። እዚ ድማ በቲ ናቱ ኣብ ዝገብሮ ሜታቦሊዝም ናቱ ናይ ዕቤት መስርሕ ከካየድ ከሎ እንዳዓብየ ካብቲ ዝነበሮ ናይ እሽተይ ዘርኢ ዓብያ ማስ ናታ ወይ ከዓ እቲ ሚዛን ናታ እንዳወሰኺ ከይዳ ኣሎ ማለት እዩ። ስለዚ ሓረስቶት ድማ ኣብቲ ካብ ዝገብሮ ሕጂ ንኣብነት ካብ 5 ኪሎ ዘርኢ ሂቦም ንሓንቲ እንስሳ ዘብልዋ እዚኣ ን8 መዓልቲ ፅኒሖም 27 ኪሎ ወይ እውን ልዕሊኡ እውን ክዛይድ ይኽእል እዩ። ፅቡቅ ክንክን ተጌርካሉ ድማ ክዛይድ ይኽእል
2: እዩ። ናይ መጀመርታ ናሰ ዝኾነካ ካብዚ ንላዕልካ ቀስ ጌርና ክንዕብዮ። እዚ ናይ እንስሳታት ጥራይ መግቢ ኢና ጌርናዮ ዘለና። ብእንስሳታት ጀሚርና ኣለና። ቀሲ ኢልና እውን በብቅሩብ ናፍቲ ፍሩት ናፍቲ ቨጀቴብልስ ክንምዕብል ንኽእል ኢና። በዓል ሰላጣ ገለ ድማ ንፍትኖ ኣለና ማለት እዩ።
3: ብመጀመርታ ፃዕሪ ናይ ዞም ተምሃሮ ድረአካ ካብቲ እዚ ኣሕዳር ቤት ትምህርቲ ስለ ዝኾነ ጠቕላላ ካብ ገዝኦም ተፈልዮም ኩሉ ሙሉእ ዓቕሞም ሙሉእ ሓይሎም ኩሉ ሓሳቦም ነዚ ትምህርቲ ኢሎም ስለ ድመፁ እዙ ካልእ ዋኒን እውን ስለ ደይብሎም ብዝያዳ እዚ ተቐንዲ ሓገዝ ዝሕግዘና ማለት እዩ። ተምሃራይ ኣብ ገዝኡ ኮይኑ ትምህርቲ ክምሃርን ጠቕላላ ካብ ገዝኡ ወፅኡ ሙሉእ ሓሳቡ ኮይኑ ምሃር ፍለለዩ ኣለዋ ዝቐዳማይ ሽዑ ከ ነዚ ትምህርቲ መጀመርታ ከይፈለጥዎ ዩ።

0: ሕጂ ፍልልይሲ ይረአየና ፍታ መጀመርታ ክመፁ ከለዉ ኣዳማ ዓመት ካልኣይ ዓመት ተመሪቐን ክወፁ ከለዉ ዘሎ ፍልልይ ኣብቲ ዝሰርሕዎ ድማ ከምኡ ብፅቡቅ ከም ዝሰርሖ ተኣማሚና ኢና ንሰዶ ማለት እዩ።
1: ምዕቃብ ማይን ሓመድን ከም ንፈልጦ ማይን ሓመድን እቶም ኣዝዮም ኣገደስቲ ነገራት ወይ መሰረታውያን ነገራት ክንብሎም ንኽእል። ምክንያቱ መግቢ ንደሊ ማይ ከዓ ንደሊ። ስለዚ ማይ ከም ዘለዎ እቲ ናቶ ኣገዳስነት ትፈልጡ ኮይኑ ማይ ከዓ ንምንታይ የድልየና ንመግቢ ፕሮዲስ ንክንገብር የድልየና ማለት እዩ። ስለዚ ሓመድ እውን ከምኡ እቶም ኣገደስቲ ፀጋታት ስለ ዝኾኑ ነዚኦም እንተዓቂብናሲ መግቢ ንዕቅብ ኣለና ማለት እዩ። ብኡ ከዓ ሂወት ንዕቅብ ኣለና ማለት እዩ። ስለዚ ኣብ ሃገርና ምስቲ መሬት ሃገርና ከዓ ሓባጥ ጎባጥ እቲ ጎቦታት ዘለዎ ምስ ምዃኑ እዚ ማይን መሬትን ምዕቃብ ኣዝዩ ኣገዳሲ እዩ ኢለ የዛኑ።
2: ተምሃሮ ነፍሲ ወከፍ ዝምሃሩሉ መሳርሒ ክመልኩ ብቋንቋ ናይ ዝምሃሮ ዓውዶ ፍልጠት ክረዳድኡን ኣይሽገሩን። ንኹሉ ብዝተወደበ ግዜ ይዓዩ፣ ኣብ ሓድ ሕዶም ይተሓጋገዙ፣ ፍልጠቶም ክዕብዩ ድማ ይፅዕሩ።
3: ሕጂ ኣብቲ ምልውዋጥ ሓሳባት ክንብል ከለናስ ካብ ሰለስተኢናስ ዝተፈላለየ ዓይነት ሞያ ኢና ንምሃር ዘለና። ሰለስተኤን ወይ ከዓ እቲኤን ኣርባዕተ ሞያስ ዝተተሓሓዛ እዩ። ንኣብነት ሕጂስ ብዛዕባ ስነ ሓመድ ክትብልን ከለኻስ ስነ ሓመድ ምስ በልካ ስነ ተኽሊ ክትብል ኢኻ ወላ እውን እቲኤን ስነ እንስሳ ንድሕር ኢልካ ካብተን ናይ እንስሳታት ካብቲ ናይ ስነ ሓመድ ዝምንጩ እዩ መግበን። እቲ መግቢ ክምንጩ እንድሕር ዳ ኮይኑ ከዓ ብትራክተርስ ዝተሓበሰ ክኾን ኣሎ። እቲ ሞያስ ነንሕድሕዱ ዝተተሓሓዘ እዩ። ካብቲ ሓደስ ነንሕድሕዱስ ኣይነኣኣስኒ ወይ ከዓ ኣይጓዳደኒ።
4: ኣብዚ ዝኸሰብኮ ነገር ኩሉ ዓይነት ፓርቲ ናይ ማኪና ፈይጠለኹ ድኾነ ከዓኒ ተተባላሻስ ከምፈናጣጥሓ ማኪና ኩሉ ፈይጠለኹ ተተባላሻስ ኣብ ደገ ከምደይ ተሓድር ማለት እዩ ብዝኾነ ተዓርስ ክትኣቱ ከገዛእ ከም ዘለዋ
5: ዝመረፅ ኩሉ ማለት እዩ። ስሞን ሮሚናንት ክንብል ከልናስ ኣብቶም ንኣሽቱ ናይ ሮሚናንት ዝኾኑ ማለት እዩ ከምዚ መጓስዕ ዝመልሱ እንስሳታት ማለት እዩ። እሶም ከዓኒ ብዛዕባ ጤል በጊዕ እዚ ላም ገለ ማለት እዩ ኣብ ናቶም ከዓኒ ብዛዕባ ናቶም ከዓ ብዛዕባ ናይ ዴር ማለት እዩ ናይ ፀባ ኣለዎም ናቶም ናይ ስጋ ከ ኣለዎም ብዛዕባኦም ንዕኦም ስከመይ ጌርካ እቲ ፕሮዳክሽን ናቶም እቲ ውፅኢት ናቶም ክተልዕሎ ከመይ ጌርካስ ብዙሕ ኣበርክቶ ኣብዛ ሃገር ከም ትገብር ብዛዕባኡ ስልጠና ንወስድ ማለት እዩ።
1: ኣብ ባይታ ክንሪኦን ከለና በቲ ናይ ሚኒስትሪ ሕርሻን ካልእ እንዲሰርሕዎ ንጥፈት እንዲካ ትሪዮ ኣባይታ ይሰርሕ ኣሎ ኢልና ንሰብር። ኣብዚ ግን ብግብሪ ክምሃሩ ከለዉ ዋላ ድሓን እዮም ማለት ሲ ሃሪፎም እዮም ድምሃሩ ሃሪፎም ነቲ ሞያ ኣብ ፕራክቲካል ብፍላይ ኣብ ፕራክቲካል ክኸውኑ ከሎ ብጣዕሚ ደስ ኢልዎም ስራሕ እንተሂብካዮም ብሕጉስ መንፈስ ተቐቢሎሞ እዮም ዝሰርሕዎ ዕጢ ንጥያ ይብሉ እዮም ብፍላይ ኣብቲ ናይ ግብሪ ክኸውን ከሎ ማለት እዩ።

0: ዝተዳለ ሰማይ ኮይና ተሳተፍኒ ደቂ ኣንስትዮ ዋላ እኳ ኣብ ትምህርቲ ፀብለል ዝብላ እንተኾነ ብመንፅር ብዝሐ ክረአ እንከሎ ግን ዋሕዲ ተሳታፍነት ደቂ ኣንስትዮ ኣብ ማኣዲ ትምህርቲ ከም ዘሎ ይግለጽ። እዚ ኣብ ቀጻሊ መፍትሒ ክርከቦ ከም ዘለዎ እዩ ርእሰ መምህር ታቤት ትምህርቲ መምህር መላእከ ዝገልጽ።
1: ንዑና ከዓ ንፅዕር ምስቶም ዝምልከቶም ኣካላት ቀጻሊ ንዘራረበሉ እዚ ጉዳይ እዙ እዩ። እኩል ዝኾነ መደቀሲ፣ እኩል ዝኾነ መመገቢ፣ እኩል ዝኾነ መምሃሪ ቦታታት ተሰሪሑ ተምሃራይ ከም ምርጭኡን ከም ሞይኡን ክመሃርን ኣብቲ ዝደለዮ ኮሌጅ ኣትዩ ኣድማዒ ስራሕ ኣድማዒ ትምህርቲ ክረክብን ስራሕ የድልዮ ክሰፊሕ ከ ኣለዎ ባህለ ኢና።
2: ናብዚ ክመፅእ ንድሕር ክዳለዋ ንድሕር ኮይነስ ብዛዕባ እዚ ናይ ኣግሪካልቸር ናይ ሕርሻ ዝበሃል ቦታስ ከምዚ መብዛሕትኡ ሰብሲ ኣይድግፎን እዩ። ብፍላይ ጓልን ሰይቲ ኮንካ ከምዚ ኣብ ውክትውዕል ወይ ከዓ ዝበዝሐ ሰብ ካስ ናይ ማሕረስ ገለ ኮይኑ እዩ ድስማ ናይ ማሕረስ ኮይኑ ስለስማስ እንደ ከምዚ ብናይ ካልእ ሰባት ገለ ዘይኮነስ በቲ ንሰን ዝደልዮ ኣብ ናይ ኣኒማል ድን ኣብ ናይ ስነ እንስሳ ስነ ፕላን ስነ ኣትክልቲ ድን ኣብ ናይ ሶይል ድዩ ወይ ኣብ ናይ ኣግሮ ሜካኒክ ኣሎ ኣብኡ ዝተፈላለየስ ኣብርትዕን ክፀራ ስደሊ
3: ብሓፈሻ ከቢድ ኢለን መታን ከይዛ ዝምኦስ መፅን ክፍትኖ ሰብ ብዝበለ ንደይኮነስ ብናተን ኣተሓሳስባ ክኸዳ ብናተን መደብ ክኸዳ እየ ብብለን ማለት እዩ ዝኾነ ነገር ምስ ፈተንካዮ ኢኻ ትፈልጦ ከይፈተንካዮ ከቢድ ኮይኑ ክስማዕ

0: ዓንካ ክእል ፈቲነን ግን እቲ ውድሆቡ ባዕለን ዝክፈልጦ ኣለዋን
1: ተምሃሮ ተመክሮን ፍልጠትን ንምድላብ ብመልክዕ ዑደት ናብ ኮሌጅ ሕርሻ ሓመልማለ ይበጽሑ። ተመሳሳልነት ዓውደ ትምህርቲ ምስ ምህላዉ ካብ መምህራንን ተምሃሮን ዝረኸብዎ ሙያዊ ፍልጠት ኣብ ትምህርቶም ልዑል ጽልዋን ሓገዝን ከም ዘለዎ ይእመን። እዚ ኣብነታዊ ተበግሶ ንተምሃሮ ቀዳማይን ካልኣይን ዓመት ኣብ ግብራዊ ዕዮ ልዑል ጽልዋ ከም ዘለዎ ብግብራዊ ተሳታፍነቶም እውን ከረጋግጽ ክኢል እዩ።
2: ሓደ እዛ ቤት ትምህርቲ ናታ ጸጋታት ኣለዋ። እንስሳ ጤለ በጊዕ ኣለዋ፣ ከብቲ እውን ኣለዋ። እቶም ስነ እንስሳ ዝመሃሩ ብዙሕ ዝፅገሙ ኣይንብልን ኢና። እቶም ስነ ኣትክልቲ ዝመሃሩ እውን ከምኡ እኹል ዝኾነ ኣትክልቲ ዝተፈላለየ ዓይነት ፍሩታታት ኣሎ ኣብዚ ውሽጢ ማለት እዩ። እዚ እውን ካብ መበገሲኡ ንመምሃሪ ተባሂሉ ዝጠረየ እዩ። ካብዚ ሓሊፎም ክመሃሩ ኣገዳሳብ ዝኾነሉ ግን ከምዚ ክበሃል ዝፀንሐ ዑደት ንሰርዕ ኢና። ዓመት መፀ ዑደት ንሰርዕ ኢና። ብገለገለ ሕፅረታት ኩሉ እውን ክንበፅሑ እንተዘይክኢልና ኣብ ገለገለ ግን ንበፅሕ ይመሃር እዮም ይርእዮም ተመክሮታት እውን እለዋወጡ እዮም። ከም ኣብነት ኣብዚ ጋሽ በርካ እዚ ኣብ ኡርደት ሰፋሕቲ ጀራዲ ናይ በናና ኣሎ። ኣብዚ ምብፃሕ ንገብር ኢና። ተምሃሮና ይበፅሖም ተመክሮታት እውን እለዋወጡ እዮም። ከምኡ ውን ሕርሻ ኢላ በርዕድ ኣብ ገለገለ ከምዚ ናይ ካባና ኣባና ዘይርከባ እንስሳታት ከም በዓል ሓሰማ ዝኣመሰላ ንምርኣይ ዑደት ንገብር ኢና። ንቴክኒካል ዝኾነ ስራሓት ድማ ኣብ ሓልሓለ ከምኡ ውን ኣብ ውሽጢ ኣስመራ ከም በዓል ዓንበርበብ ሼር ካምፓኒ ኣብዝታት እውን ነቲ ቴክኒካዊ መዳይ ዝምልከት ምብፃሕ ንገብር ኢና።
3: እዚኣ ናይ ሕርሻን ቴክኒክን ሓጋዝ ብፍላይ ከዓ እንተበልና ዝሕርሽ ከዓ ኣብ ሓደ ፅቡቅ ቦታ እያ ተደኩና ዘላ። ንሕርሻ ውን ምስ ጋሽ ባርካ ስለትዛመድ እውን ንሕርሻ እውን ብዙሕ ሳይትስ ከይዶም ቪዚት ክገብሩ ከዓ ዕደት ክገብሩ ከዓ ዕድላት ዘለዋ ቤት ትምህርቲ እያ።

0: ተመረቕቲ ተምሃሮ ዓመተ 2026 ቤት ትምህርቲ ሕርሻን ቴክኒክን ሓጋዝ ሞያዊ ዓቕምታቶም ብቐጻሊ ስራሕን ምርምርን ከማዕበልዎ ኣብ ልምዓት ሃገሮም ብዘይተጉላባነት እጃሞም ከበርክቱን ጸጋታት ሕርሻ ብምምዝማዝ እተታውነት ከኸዓቡትን ኣብነታውያን ኣውሓስቲ ክኾኑን ትፅቢት ይግበረሎም።
1: ኣብቲ ዝተመደብ ኩሉ ስራሕ ሲ ብጣዕሚ ከምዝምሽ ኣበርቲዐ ክፃዕር ወይ ከዓኒ ኣበርቲዐ ነቲ ናይ ዚ ሃገርና ዘሎ ኣበርቲዐ ንክሰርሓሉስ ይምነ ማለት እዩ።
2: ንሕና ኣብ ሃገርና ተማሂርና ንሃገርና ከዓ ኣብ ሓደ ትካል ኮፍልና ከም መካኒክ መጠን ንህዝብና ክነገልግል ብመካኒክ ማለት እዩ።
3: እዛ ናይ ሎሚ ተማሃሪ ደለ ኣርቴማስ ኣብ መፃእ ማለት እዩ መጀመርታ ንነፍሰይ ክኾን ንነፍሰይ ከይኒ ከዓኒ ንሃገረይን ንህዝበይን ከገልግለ ዝደሊ ኣብ ደላዓለ ደረጃ በፂሓስ ከምዚ ብሓፈሻ ንኤርትራስ ከምዚ ሓምላዊት ምድሪ ከነምስላ ወይ ከዓኒ ንገብራ እዩ መደለኒ ማለት እዩ።
4: ናይ ብሓቂ ክንዛረብቲ ኮይና ኣብ ገለገለ ዓውደ ክትሪኦ ከለካ ብጣዕሚ ሕጉሳት ኢና። ንኣብነት ኣብ ሓመልማሎ ዘለዉ ክሳብ ፒኤችዲ ዝበፅሑ መምሃራን ኮይኖም ክሪኦም ከለኹ እቶም ደቀይ ወይቶም ተምሃሪ ብጣዕሚ እየ ዘሕጓስ። ኣብ ሓልሓለ ሪሰርች ሰንተር ሰርሑ ዘለዉ ብጣዕሚ ወ ከምኡ ከዓ ሕጂ ተምሃሮና ሒዝና ናብዚና እንዳ ምርምር ንኸይድ ኢና ኣቁርደት ንኸይድ ኣብኡቶም ተምሃሮና ፀንሐና ኣብ ሂምቦል ንኸይድ ተምሃሮና እዮም ዝቕበሉና ደርሰት ንኸይድ ተምሃሮና እዮም ዝቕበሉና። ስለዚ ሲ ኣብቲ ኣድማዓ ኣድማዓ ዝኾነ ቦታ ይፀንሕና ማለት ከምኡ እውን ዋላ ሓልሓለ ብተን ናይ ከብቲ ንኣኒማል ሳይንስ ተምሃሮና ኣብኡ ፀንሑና ናትና እውን ኣብኡ ፀንሑና። ስለዚ ሲ እቶም ተምሃሮና ዝተማሂሮም ጠጠው ኣይክኑ ኢሎም ዘለዎ ኣብ ምፍራይ ደረጃ የድምዑ እዮም ዘለዉ ማለት እዩ። እዚ ክንርኢ ከለና ከዓ ብጣዕሚ ንሕኮስ ከይተሰከፍና ከይበልና ንሶም ይቕበሉና እቲ ዘሎ ከዓ የርኢና እቲኦም ኣሕዋቶም ማለት እዩ ንኣሽትዩ የርእዎም እቲኦም ከዓ ካብኦም ይረአዩ እዚኦም ኣሕዋትኩም እዮም ከምዝነበሩ ሕጂ ብዝበፂሖም ስኹም ከዓ ከምዝትኮኑ ኢኹም እንዳበልና ብፅቡቅ መንገዲ

0: ሕራይ እምበር ዝሃበርኩም ተዓዘብትና ከምቲ ዝበለየ ማክፈቲት መደብና ናይ ድምፃዊት ሄለን ጳውሎስ ደርፊ ፀኒሓ ማለት እዩ። ካብኡ ድማ ቀዳመይቲ ቴሌፎን ንሎም ማዓንታ ክንቅበል ኢና። ሄሎ
1: ሄሎ ሰዓደ
0: ሄሎ ደባይዋ መርሓባ

Reine Mendeleche. ሰሊሆም ጎይትኦም እንሻላ ናይ ሳሌም ጎይትኦም ኣብ ድመፅእ ዘሎ እንሻላ ትርሓሰይ ይቐኒየለይ ሎም ማዓንቲ የብልና ኣጋጣሚ እንሻላ ኣብ ድመፅእ ዘሎ ክነቕርቦ ኢና ናይ ኩሎ ተኸታተሊ ኢና ምርጫ ማለት እዩ። ሕጂ ቀፂልና ናብዛ ተቕፅል ዘላ ደርፊ ኢና ክነብለኩም ዝኸበርኩም ተኸታተልትና ተቕፅል ደርፊ ናይ ድምፃዊ ሓጎስ ብርሃነ ፍሩታት ትብል ደርፊ ኣክትከውን ማለት እዩ። ንዓ ተኸታቲልና ከምወትሩ ክንምለሰኩም ኢና። ምሳና ፅንሑ ፋሲል ገና እስታደር ሙሻሂዲን እቕንያ ሌል ፈናን ልሙኸድራም ሓጎስ ብርሃነ ንስማዕ ሃማ ባዓድ

0: ካብ ድምፃዊ ሓጎስ ብርሃነ ዝሃበርኩም ተዓዘብትና ናብ ቴሌፎናትኩም ክንምለስ ቴሌፎን መፅያትና ኣላ። ሄሎ
1: ሰላም ዓለይኩም።
0: መርሓባ። ዋዓለይኩም ሰላም ወረሕመትላ ወበረካቱ።
1: በኺታ ዑስማን
0: ሚን?
1: በኺታ ዑስማን
0: በኺታ ከመይ ውዒልኪ?
1: ኣልሓምዱላ
0: ኣልሓምዱላ ሓቢብቲ ኣነ። ትፈደለ ቐፅሊ።
1: መጀመርታ ንክቡር ወላደይ ዑስማን ሳልሕ
0: ኣራይ
1: ሃብረንጋ ዝርከብ ከምኡን መሳርሕቲ ብምሎም ኣመሓረፍቲ ንዞባ ተቀሊዛን
0: ተማም
1: ቀፂለ ንወላዲተይ ሸከይት ኣልመዶም
0: ኣራይ
1: ቀፂለ ንብምሉእ ኣሕዋተይ ኣብ ውሽጡን ወፃእን ዘለዉ
0: ኣራይ
1: ከምኡውን ንንስቲ ኣሕዋተይ
0: ተማም
1: ምስ ደቀን
0: ኣራይ
1: ቀፂለ ንደቃኻት ናያከረን ዝርከቡ ሓሚ ሳልሕ ሽከር ምስ ደቁን በዓልቲ ቤቱን
0: ኣራይ
1: ቀፂለ ንንዕማ ሳልሕ ሽከር ምስ ጓላ ኣብ ግብፂ ደላ ሶፍያ መሓመድ ሸክ ምስ ደቃ
0: ተማም
1: ቀፂለ ንመንሱር ሳልሕ ሽከር ምስ በዓልቲ ቤቱ ሰሚራ ኢብራሂም ምስ ምጭዋት ደቁ
0: ኣራይ
1: ቀፂለ ንጓልሓስነይ ጅምዕያ ህያቡ ምስ ደቃ
0: ተማም
1: ቀፂለ ነስራሓሙኑር
0: ተማም
1: ይትወዳ ኣብ ከረን ትርከብ
0: ኣራይ
1: ቀፂለ ንብምልዕን ኣሞታተይ
0: ተማም
1: ከምኡውን ሓትኖታተይ
0: ኣራይ
1: ቀፂለ ንብምሉእ ህዝቢ ሃብረንጋኣ
0: ተማም
1: ከምኡውን ወታደራዊ ፖሊስ ኣብ ከረን ዝርከቡ
0: ኣራይ
1: ቀፂለ ንመሓዱተይ
0: ተማም
1: ሂወት ኣሸናፈ ምስ ደቃ ከምኡውን መርከብ ቦክረፅን ምስ በዓል ቤታ
0: ኣራይ
1: ንዓኸን ነዛናባ ክተሕለፈትኒ
0: ኩሎም ሰምዑ ከለዉ ይቐኒልና በኺታ። ሽኩረን መርሓባ ሓቢብታና ሽኩረን ለኪ። ከማን ቴሌፎን ኣላትና? ሄሎ ሄሎ ደባይዋ መርሓባ።
2: ከመይ ውዒልኪ ተክልኣብ? ተመልሶ ካብ ደቀ ምሓረ።
0: መርሓባ ተክልኣብ፣ ከመይ ቀኒኻ? ከመይ ውዒልካ?
2: እግዚኣብሄር ይመስገን ድሓ እንዶ ኩሉ
0: ኣልሓምዱላ። ብጣዕሚ ፅቡቅ። ክራማት ከመይ ኣሎ?
2: ዋይ ፅቡቅ ማየ ሃርመና ኣሎ። ከማን ሕጂ ትማ ፅቡቅ ሃሪሙ ሎም እውን ይሃርም ኣሎ።
0: ንሕና እውን ከማኹም ማሻ ላ ይመልና ኣለና። ሕራይ
2: ኣሚን ኣሚን ኣሚን።
0: እንሻላ ትፈደል ተክልኣብ።
2: ይበሊ መርሓባ። ሓወይ መምህራይ ነተመልሶም ንስድሩ
0: ሕራይ
2: ንበዓልቲ ቤተይ ወይዘሮ ተርሓስ በርሀ
0: ኣራይ
2: ንደቀይ መምስ ደቆም
0: ተማም ማሻ ላ ሕራይ
2: ንዓኺ ምስ መሳርሕትኽን ምስ ለምለም
0: ይቐኒልና ሕራይ። ሰምዑካ ኣለዎ ሰምዓካ ላ ለምለም ዕቑበ ተክኒሻልና
2: ትሰምዓኒላ
0: ስለ ተድሕነካ ኮይኻ ኩሉ ግዜ ለምለም ትብላ ቅድሚ ሕጂ
2: በዓልቲ ቤተይ ተድሕነኒ
0: እዋ ተድሕነካ ናይ ብሓቂ እስታዝ ተክልኣብ ሕራይ ሰምዓካ ላ ይቐኒልና ሕራይ።
2: እሺ በቃ ከይብዝሓልኪ ኣክለኒ እታ ካምቻ ግን ተዝክርያ ክንደይ ፅቡቅ ነይሩ ንፍዓደይ
0: እንሻላ እስታዝ ተክልኣብ ሕራይ ተዘይዘከርክዋ ከ ድሓ ንዝክራ እንታይ ፅግም ኣለዎ እንሻላ
2: ዘክርያ ዘክርያ ይትረስአኒ
0: ተማም ጠዋሊ ሕራይ እስታዝ ተክልኣብ ሽኩራን ይቐኒልና
2: ማዓልቲ ምርጀ ድሪስ ካብ ዓዲ ቀይሕ ምርጀ
0: ሕራይ
2: ራይ ሰላም ዓሊ ሰላም ዓሊ
0: መርሓባ ሰላም መዓልቲ ንክሉና ሽኩራን ሽኩራን ስተስተክላብ መርሓባ ሓራይ እምበር ዝኸበርኩም ተዓዘብትና ናብ ዝቐፂላ ትስዕብ ዘላ ደርፊ ይኸብለኩም ደርፊ ብቋንቋ ኩናማ ናይ ድምፃዊ ማርቲን ሙላት ተኸታቲልና ክንምለሰኩም ኢና ምሳና ፅንሑ ፋስል ቂና እሳድ ልሙሻሂዲን እውቕንያ ብልቀትል ኩናማ ልልፈናነ ሻብ ማርቲን ሙላት ንስማሓ ማዕባድ ዘ

0: ምስ ድምፃዊ መንግስቲ ኣብ ገበ ገርግሽነ ፅንሕና ዝኸበርኩም ተዓዘብትና ናብ ቴሌፎናትኩም ክንምለስ ቴሌፎን ኣላትና። ሃሎ
1: ሎ
0: ሄሎ ደባይዋ መርሓባ። ሃሎ
1: ኣሎ መርሓ
0: መርሓባ። መን ክብል?
1: ሎ ሰዓት ሰሚራ ኣበሃል።
0: ሰሚራ ከመይ ውዒልክ ሰሚራ? ኣልሓምዱላ ትፈደል ሓቢብቲ።
1: ራይ ብቀዳምነት ንክቡር ውረቤን ተሻሲ ፈወርቲ
0: ሕራይ
1: ካብኡ ንመቀፃል ሃይልታት ምክልኻል ኤርትራ ብኮነ በረታት ዝርከቡ
0: ተማም
1: ካብኡ ቀፂለ መዓል ወደይ ኣብ ኣሽንደ ዝርከብ
0: ሕራይ
1: ንያስሚን ንኣብያም ኣብ ኣሽንደ ዝርከቡ ኩሎም
0: ተማም
1: ካብኡ ቀፂለ ናሕናሕ ጓለይ ፈረም ትርከብ
0: ሕራይ
1: ሰብኣያ ጀማል ረጠ ኣብ ኣሜሪካ ዝርከብ
0: ሕራይ
1: ልዕልታ ሰለመት ረ ኣብ ከረን ትርከብ
0: ሕራይ
1: ንሰገን ጓለሰይ ኣብ ከረን ትርከብ
0: ተማም
1: ንእንትሳ መሃዛ ጓለይ ኣብ ከረን ትርከብ
0: ሕራይ
1: ካብኡ ንምቅፃል ኣሮን ሕወይ ኣብ ሓመደይ ትርከብ ምስ ኩሎም ስድራ ቤቱ ምስደቁ
0: ሕራይ
1: ካብኡ ቀፂለ ንደራ ሕወይ ኣብ ኣሜሪካ ዝርከብ ምስደቁ ምስተቤቱ
0: ሕራይ
1: ካብኡ ቀፂለ ንመልእቲ ሓወይ ምፅባሕ ጥንቀት ዘለዎ ኣብ ከረን
0: ሕራይ
1: ዝተረፈ ንኩሉኩም መደደባያ ንኣኹም ከዓ
0: ይቀኒልና። ሽክራ ሰሙር ሓቢብቲ ይቀኒልና ብጣዕሚ ኢና ነመስግን።
1: ደርፊ ምራፅ ከይከኣል ድዩ?
0: ደርፊ እንተለያትና ናይ መንደሊኺ
1: ናይ ሃብታ ደርፊ
0: ሎም ዓንቲ ማዕለሽ ሎም ዓንቲ የብልናን ኣብ ዝመፅእ ዘሎ እንሻ ላ እንሻ ላ ሕራይ ይቀኒልና ሰሚራ ሽኩራን ከማን ቴሌፎን ኣላትና። ሃሎ
2: ሄሎ ድባይዋ።
0: ሄሎ ድባይዋ መርሓባ።
2: መርሓባ ሰዓድ። ሰላም ዓለይኩም።
0: ዋዓለይኩም ሰላም። መን ክብል?
2: የፍርሓር ኣነስኝ ጀማል መንድፈራ።
0: ኣህለን ከመይ ውዒልካ?
2: ሰላም ዲ ማሻ ላ
0: ኣልሓምዱላ ትፈደል።
2: መርሓባ ወላዲተይ ከምኡ ነጃ ኣዶ ወደርኩ ትርከብ
0: ሕራይ
2: ንበዓልቲ ቤተይ መርም ዑስማን ምስ ወደ
0: ተማም
2: ንሓፍነይ ምስ ደቃ ኩለን ሰላም ዝንፈቱ
0: ተማም
2: ንመርም ምስ ደቃ ሰላም ዝንፈቱ
0: ሕራይ
2: ንዘምዘም ነጃ ምስ ደቃ ሰላም ዝንፈቱ
0: ተማም
2: ንሓይሊ ምክልኻል ኤረትራ
0: ሕራይ
2: ሰላም ዝንፈቱ
0: ሕራይ
2: ንዓኹም ከ እንዳ ዜና
0: ሽኩራን ይቀኒልና ብጣዕሚ ኢና ነመስግነካ። ሽኩራን
3: ለሰለስተዋ ሰላም ዘልና
0: ሕራይ ጠዋሊ እንሻ ላ ኩሎም ሰሚዖም ክኸኑ ተስፋ ገብር ይቀኒለይ።
2: መርሓባ ሳዕዲ
0: መርሓባ ሽኩራን ሓራይ ባዕሉ ዝኸበርኩም ተዓዘብትና ናብዛ ቀፂላ ትስዕብ ብዘላ ደርፊ ኣኸብለኩም። ደርፊ ብቋንቋ ዓፋር ናይ ድምፃዊ መንእሰይ ረሺድ ሑሴን ሓቢርና ክንሰማዓ ኢና ክንምለሰኩም ኢና። ምሳና ፅንሑ ብርናምጅ ነብርናምጅ ኣሉ ደባይዋ ኣብ ሓልቀት ልዮም ተዋሲላ ሙሻሂዲን ልኪራም ከሉና ንስማዕ እቕንያ ብሎቀል ዓፋርያ እቕንያ ልልፈናን ሻብ ረሺድ ሑሴን ዋሓንርጃዕ ከለኩም መዓና

ሓራይ እምበር ዝኸብርኩም ተዓዘብትና ሰዓትና ኣኺሉ በዛ ክንሰምዓ ዝፀንሕና ደርፊ መደብና ናይሎም መዓንቲ ክንዛዝሚና ማለት እዩ። ኣብ መወዳእታ መደብና ነዛ ናይሎም መዓንቲ መደብና ሰሪዑ ንዘዳለወልና ኤዲተር መድሃኔ ዘካርያስ ኣዝና ከነመስግኖ ንፈቱ፣ ከምኡውን ኣወሃቲ መደባትና ኣለም ዮሃንስ ወዲ ገነጦ፣ ከምኡውን ተኪኤ መኮነን ፃዕዲ ኣዝና ነመስግኖም። ኣብዚኣ ነዛ መደብ ብቐጥታ ናባኸም ክፍንዋ ዝውዕሉ ኣባላት ስቱድዮ ንኩሎም ክነመስግኖም ንፈቱ። ኤዲተር ሽዋ መልኣከ፣ ሰኣላይና ማቶሳላ መኮነን፣ ኣብ ግራፊክስ ርስትና የማነ፣ ከምኡውን ቴክኒሽናትና ለምለም ፍትሒ ሃይለ፣ ሚካኤል ዘካርያስ፣ ቴክኒሽናት ድምፂ ድማ ኢለን ተስፋይ ምስ ሰባ ገንዘቡ፣ ኣብ ሜክኣፕ ኣሚረ መሓመድ ኢብራሂም፣ ኣብ ኣልባሳት ድማ ሳሊና ፀሃየ ብምዃኑዮም ኣብዚ ኣምሳና ውዒሎም ዘለዎ። ንኩሎም ክነመስግኖም ንፈቱ። ኣብዚ መፅእ ዘሎ ክሳብ ንረኸብ ሰናይ ቅነ ሰናይ ክረማት ክኾነልና ተስፋ ንገብር። ይቐኒልና ንብል እሳደ ሙሻሂዲን ወሰልና ኢላ ክታም ሓልቀትና ንልዮም ምን በርናምጅ ኣሉ ደባይዋ ኢላ ጀዲድ ልቀቢኩም እንሻ ላ ነትመና ለኩም ኩለ ኣፍራሕ ወሰዓዳ ኢላ ልቃእ

ፀሓይ ጭራታታ ናብ መሬት ክትልእኽ ምጀመረት ካብ ዝተፈላለየ ኣንፈዛ ከተማን ካብዛ ከተማ ወፃእን ዝመፁ ነጋዶን ዓዳጎን ናብ ዕዳጋ እዛ ከተማ ይውሕዙ። እቶም ዝተፈላለየ ንብረት ሒዞም ብ4 መኣዝን ዝመፁ ሸቃጦን ዘድልዮም ንብረት ክገዝኡ ዝደልዩ ዓዳጎን ኣብዚ ዕዳጋ ይረኸቡ። ነጋዶ ንብረቶም ሸይጦም ዓዳጎ ከዓ ዘድልዮም ንብረት ገዚኦም ነናብቲ ዝመፁ ለኣንፈት ክኸዱ ይረኣዩ። እዚ ዕዳጋ ብዕዳጋ ማይ ድማ ይፍለጥ። ሓደ ካብቶም ሰፋሕቲ ዕዳጋታት ሃገርና ምዃኑ ድማ ይእመነሉ።

0: ኣብዚ እዋን እተን ምዝዕዳጋ ተጎዝጊዘን ዝሰርሓ ብቴንዳን ዕንፀይትን ዝተሰርሓ እንዳስዋታትን እንዳሻህታትን ንዓማዊል ብዝስሕብ ምድሪ ቤተን ማይ ረብሪበን ብምኩስታር ትሕዝተን ቀሪበን ብፍሕሽዋ ግባብ ኣጋይሸን ይፅብያ። ዓማዊል ከዓ ከከም ደስ ዝብሎም እንዳኽስቶ ንዓናይ እንዳኽስቶ ባይ ሓይሽ እናበሉ መሪፆም ናብ ዝምችኦም ገዛ ይኸዱ። ኣብዚ ኣጋጣሚ እቶም ኣፎም ከይከፈቱ ኣንጊሆም ናብዚ ዕዳጋ ዝመፁ ብቕፅበት ናብዚ ቴንዳታት ከላግሱን ከለዉ እቶም ቅድም ስራሕና ክንውድእ ዝበሉ ነጋዶ ይኹን ዓዳጎ ግን ምስ ረፈደዮም ዝመፁ።
1: ኣነ እየርታ ረቄ ባሃል ተቐማጢት ከተማ ማይ ድማ ብጣዕሚ ብዙሕ ህዝቢ ዘለዋ እያ። በቲምፃእ ናይ ኩሉ ጠርናፊ ዝኾነት ከተማ እያ። ብየማን ምፃእ ብፀጋም ምፃእ ብደንበላ ስመፅእ ዛይደኮሎም ኣብዝደይርከብ ኮታ የለን ነግረካ። ንሕና ድማ ቦቶም በትን ድመፁ ዓማዊል ሓንጎፋ ኢልና ተቐቢልና ከዓ

ኢለትና ኣድራርና ሕጅና ንገዛና ንመፅእ ፅቡቅ ኣለና መንግስትና የቁመልና ኣነ ስዋ ፀሙቕ ድሪ ወዲ ሰበራ ውስኻ ስመሩ ዘርህላሰ ዚ እግሩ ዓዱ ኳላ እንዳገርግስ ኩሉ እዚኣ ደይ ትጥርነፍ የለን ፅቡቕ እዩ ዋላ ሓንቲ ጎደሎብሉን ፅቡቕ እዩ ድሕር ቢልካ ኩሉ ቅረበና እዩ ኩሉ ቅርብ እዩ ህዝቢ ከተማ ኩሉ ሸቃጣይ ሽጉርቲ ዝቕርብ ሽጉርቲ ቅርብ እኽሊ ዝቕርብ እኽሊ ቅርብ ጤለ በጊዕ ዝቕርብ ጤለ በጊዕ ቅርብ ማሲ ብዙሕ እዩ ፅቡቕ እዩ።

0: 4 ማእከላይ 8 ኩን ድበለ ፅቡቕ እንድሕሪ ኮይኑ ድማ ክሳብ 12 ቀዳማይ ብዕራይ ግን ስጋ 14 ናይ መጥረ ናይ ስጋ ድማ ከከም ክብደዱ ሕጂ ከቢድ ናይ ስጋ ተኮይኑ ስጋ 16 በፂሖም ኣብዚ ሓሙስ ኩል ሻያ ድመፅእ ዋላትኹም ብያ ውን ወርድ ሓደ 20 ዓመት ኣብ ገድሊ ኣላግሸ ፀኒሐ እምበር ቀደም ማይ ድማ ዝኸይተሰርሐ ከሎ ኣብዚ ዳዕረ ከሎ ኣነ ብል ነረ ኣብዚ ዳ በዚ በጊዕ ንህለት ንቡርዶ ይብላ ማይ ድማ ኩሉ ይድርከቡ በዚ ኣድግነትልካ ንቡርዶ ይብላ በዚ ኩሉ ማይ ድማ ፅቡቕ እዩ ንስራሕ ፅቡቕ ስዋዊን ብሓሙሽተ ቅርሺ ኢና ንሰትብዙ ኣብ ኤርትራ ሙሉእ ሓሙሽተ ቅርሺ የለን ማይ ድማ ከም ትሪኦ ዘለካ ሻይ ኣለዎ ኩሉ ኣለዎ በዚ ደንበላስ ዝኩሉ ደንበላስ ዝኩሉ ክሳብ ኩሉ ስጋብ ታሓቲ ደንበላስ በዚ መፅእ በዚ ዝኩሉ ቋሓይ ንመፅእ በዚ ስጋብ ተኾምብያ ካብቲ ኾምብያ ተገዚኡ ጥሪት ኣብዚ ዳኣቱ ካብ ሻምብቆ ካብ ኩሉ ተኣራርዩ ናብዚ ኣቱ እዚ ዓዲ እዚኣ ወደብ ትበሃል ነጊረካ ንሰባትና በዚ ካብቲ ኾምብያ ዘኩሉ ትመፅእ በዚ ደቀ ምሓረ ከይተረፈ ሸቃጣይ ትመፅእ መንደፈራ እዚ ኩሉ ስመራ ኣብዚኣ ደይ መፅሞ የለን ካብ ሙሉእ ኤርትራ ዳርጋ ሰብ ኣብዚ መፅ እዩ
1: ዕዳጋ ማይ ድማ ኣብታ ንዞባታት ደቡብን ጋሽባርካን መራኸቢት ዝኾነት ከተማ ማይ ድማ ተደኩና ስለ እትርከብ ፍርያት ናይ ክልተ ዞባታት ዘይሰኣኖ ዕዳጋ እዩ
2: ፍራዋ ሃብቶም ይበሃል ኣካየድ ስራሕ ምሕዳር ከባብ ዓዲጋ ባየ ኣብዚ ናይ 78 ዓመት ክኸውን ኣብዚ ዕዳጋ 78 ዓመት ክኸውን ሰሪሐ እዎ እዚ ዕዳጋና ካብ ርሑቕ ናይ ጋሽባርካ ካብ ዞባ ደቡብ ዝደልዩን ዝህቡን ማለት ዝገዝኡን ዝሸጡን ስለ ዝመፅዎ ዕዳጋና ብልክዕ ዓብ ዕዳጋ እዩ ኩሉ ቆፂርካ ወይ ናይትውድእን ማለት ሲ ብዛዕባ ብእኽሊ እንተኮይኑ በዛ ብዛኣነ ዘለኹዋ እንተርኢና ኩሎም ዓይነት ይእካል ናይ ውሽጢ ሃገር ኩሎም ኣብዚ ኣለዉ ናይ ቅብእ ኣሎ ጥረታት ኣሎ ይእካል ኣሎ ናይ ውሽጢ ሃገር ዝበሃል ጥረታት ብምሉእ ኣብዚ ኣሎ ሕጂ ንኣብነት ኣብዚ ከባቢና ዝፈሪ ማሸላ ዳጉሻ ጣፍ ካብ ከበሳ ናብ ዝገፁ እንደገና ክሸጡ ኢሉ ድመፅእ ሰበረ ዓተር ባሎንጓ ይመፅእ ካልእ ኩሉ ኣብዚ ዘይመፅእ ነገር የለን ስለዚ ክንዲዚ ኢልካ ክቆፅሮ ሰብ ዝበልዖ ዝኾነ ኩሉ ብዚ ዕዳጋና ኣሎ ብፍርያት ናይ ዝውሽጢ ከባቢና ናይ ንኡስ ዘባና ማሸላ ካብ 8 ክሳብ 9 ብዓይነቶም ዝፈላለዩ ፍኩስ ዝበሉ በብዓይነቶም ካብ 8 ክሳብ 9 ንኺሎ ዳጉሻ 15 በዛ ሕጂ ድገዝኣ ዘለኹ ጣፍ 21 ክሳብ 22 በብዓይነቶም ስለ ዝኸዱ እዚኦም ጥረታት ካብ ላዕሊ ስለ ድመፁ ሰበረ 20 ባልደንጓ 21 ዓይኒ ዓተር 17 18 ፅቡቕ ኣጋጣሚ ብርስን እውን ኣለና ብርስን 26 ንኽኢሎ ከምዚ ይሽየጥ ስርናይ 17 16 ፈረቓን እውን ንሸይጥ ኢና ደበር ማለት በዚ ብታሕቲ ጋሽባርካ ድመፁና እኽሊ እዮም ደበር 17 16 ፈረቓን ብኺኢሎ ከምዚ ንሸይጥ
1: ነጋዶ ወይ ሸቃጦ ካብ ዝተፈላለየ ኣንፈት ናብ ዝዕምር ተባሂሉ ዝፍለጥ ዕዳጋ ማይ ድማ ይሳግሙ ምስቶም ክዕድጉ ኢሎም ካብ ዝተፈላለየ ቦታታት ናብዚ ዕዳጋ ዝመፁ ዓዳጎ ከዓ ብቐጥታ ይራኸቡ

ሓራይ ስመይ ሃይለ ፀሓይ ሃብተ ይበሃል። ኣብዚ ዓዲ ዓበየ ዳርጋ ብህፃነ መፅ ብዘይ ዓበየ ዕዳጋ ከተማ ማይ ድማ ከምቲ ትሪኦ ዘለካ ምዕሩግ እዩ። ሰፊሕ ዝኾነ ዕዳጋ ኣለዎ። ኩሉ ነገር ከምቲ ትሪኦ ብዙሕ ተገልጋላይን ኣገልጋላይን ዘለዎ ከተማ እዩ ከተማ ማይ ድማ። ስለዚ እንታይ ሞ ኣብዚ እንቋቑሖ ስጋ ብዋላ ዝደለኻዮ ኣይትስእኒ ካኣሎ ብሕሱር ካብቲ ካልእ ከባቢና ወይ ከዓ በዓል ካብዚ ንላዓል ዘሎስ ዝሓሰረ ዕዳጋ ኣለዎ። እንቋቑሖ ኹን ደርሆ ኹን ካብቲ ዝተሓተ ኩሉ ኣብዚ ተደሪሩ ዝሓድር ህዝቢ እዩ። ማለተይሲ እንቋቑሖ ሸጥካ ዲኻ፣ ቆሎ ሸጥካ ዲኻ፣ ጤል ሸጥካ ዲኻ ብቐጥታ ካብ ወፋራይ ወይ ካብ ዘጥረየ ጤል ትረክብ፣ ደርሆ ትረክብ። ከም ማንጎስ ዘይትቡን እንዳኣመሰለ ኣብዚ ከባቢ ኣሎ ማለት ዘይትቡን ፈርዩ

0: ዘይቲ ቡን ፈርዩ ኣሎ እዚ ማንጉስ ኣይፈረየን እምበር ካልእ እዚ ቁስጣ ሰላጣ ጉዕ በርበረ ኩማዳረ ብሰፊሕ ኣብዚ ብዙሕ ኣይኮነን ግን ካብ ከበሳ እዩ ድመፅእ ካብ በዓል መንደፈራን ከባቢኡን እዩ ድመፅእ ካልእ ጠለበጊዕ ግን እዚ ብምሉእ ቆላሰረ ጓላ ናይ ኣፈልባ ከይተረፈ ናይ ደንበላስ ዘይደኮሎም ምድሪ ወዲ ሰበራ ብምሉኡ ገለ ብከፊል ናይ በዓል ማይ ምነ ማለት ማይ ኩዖ ንዕበል ደረ ማርያም ምሉኡ ካብ መረብ ወይ ከዓ ፋዱል ንብሎ ክሳብ ካብ በዓል ከባቢ ሓጋዝ ከይተረፈ ነጆ ዕዳጉ እዩ ብዙ ካብኡ እንዳኣራረዩ ሸቃጦ ናብሮኦም ንክዕብዩ እንዳኣራረዩ መፅኦም ኣብዚ ሰፊሕ ዕዳጋ እዩ ዘለዎ ተላይ ንኡዞባ መልቂ ዝሰፍሐ ኣብዚ መፅእ ካብ ዝተፈላለየ ድመፅእ ካብ ፀሮና ዋላ እንኳ ካብ በዓል ፀሮና ሕጂ ካብ ዓዲ ቀይሕ ሓደሓደ ግዜ ሲ ንመስባሕቲ ዝኾኑ ጥሪት ክገዝኡስ ካብዚ ካብ ዓዲ ቀይሕ ናብዚ መፅኦም በዓል ደቀ ምሓረ ይመፅኦም ኣብዚ ዋላ እዱ ክገዝኡ ጥሪት ክገዝኡ ከስብሑ በዓል ደቀ ምሓረ በዓል ዓዲ ኋላ መን ሞ ኣስመራ ኣብዚኣ ትውዕል
1: ኣዝዮ ፍቃዱ ይበሃል ኣብዚ ካብ ዝሰርሕ 2ልተ ዓመተይ ኮይኑ ዕዳጋ ፅቡቕ እዩ ዘሎ ክመደረ ሽጉርቲ ኣካውሎ ከምኡ ኩሉ ደቂቕ ኣራንሺ ባናና ኩሉ ሒዝና ኢና ንውዕል ኣብዚ ዋ ንገዝኡ ደኣ ካብኡ ኣብ መንደፈራ የምፃልና ዓማዊል ኣለዋና ካብ መንደፈራ የምፃልና ንሕና ካብዚኣተን ካብኣተን ተቐቢልና ካብዚ ንሕና ንሰርሕ ንውዕል እወ ፅቡቕ እዩ ተሓጉሸን በቃ ተሓጓስና ምሸ ስራሕ ውዒልና ንዓተን ንብን ፅቡቕ ሓደ ቅሩብ ዳዓና ትርፍ ኣቢልና ፅቡቕ እዩ ከም እንዳገብርና ደቅና ንዕንግል ኣለና ፅቡቕ እዩ ሳላተን ኣታው እዩ ፅቡቕ እዩ ፅቡቕ እዩ
2: ኣነ ዓንዶም ግብሪ ሂወት ይበሃል ዓንዶም ግብሪ ሂወት ገብረስላሰ ይበሃል ኣብዚ ከተማ እዚ ወይ ኣብዚ ዕዳጋ እዚ ድካየድ ንጥፈታት ናይ ዝተፈላለየ ብእኽሊ ይኹን ብዝተፈላለየ ቐንጠመንጢ ብብዙሕ ነገራት እዚ ዕዳጋ ነካይድ ማለት እዩ ብጋሽ ዳኣቱ እኽሊ ድካየድ ኣብዚ መሸላ ዳጉሻ ዳጉሻ እኳ ድሓን ኣብዚ ከባቢ እውን ኣሎ ብብዝሒ ባ ካብዚ ከባቢ እውን ይመፅእ እቲ ካልእ ግን መብዛሕትኡ ብጋሽ ድመፅእ ኮይኑ ኣብዚ ድማ ንሕና ብኡ መጠን ታዕሽምዳ ኣበልና ንኸይድ ጥረምሬ ባልደንጓ ኣሎ ሰበረ ኣሎ ዓይነዓተር ኣሎ እዚኢታት ዝመስል ብዙሕ ነካየደ ንጥፈታት
3: ኣብ ዕዳጋ ማይ ድማ ዘየለ ንብረት ዳርጋ የለን ብምልኦም ጥረታት ፍረታት ኣሕምልቲ ጠለበጊዕ ከብቲ ካብ ዝተፈላለዩ ኣንፈት መፂኦም ኣብዚ ዕዳጋ ይዓርፉ ንዓዳጊኦም ብዝዕግብ መዳይ በብዓይነቶም ተቐሪቦም ከዓ ንመሸጣ ድልዋት ይኾኑ
4: ኣነ ገብሪወት ቀሺ ኣስራ ትበሃል ኣድራሻ ይዓድወሎ ንዞብ ዓረዛ ምሕዳር ምላድ ማንታ ናብዚ ከዓ ጤለበጊዕ ሒዘ መፅ ክሸይጥ ጤለበጊዕ ሒዘ መፅ ኣባጊዕ ሒዘ መፅ ክሸይጥ ጤለበጊዕ ፅቡቕ ኣሎ ከም ኩነታት እዩ ጤለበጊዕ እቲ ዝለዓለ በጊዕ ፅቡቕ በጊዕ እተ ኮይኑ 220 ተሚኢትን ማለት እዩ እንተ ደኣ ከከም ኩነታት ኮይኑ ካ ፅቡቕ በጊዕ 68 77 ሽየጥ ጤል 77 ፅቡቕቲ ጤል ትሽየጥ ክሳብ 2,000 ትሽየጥ ፅቡቕቲ ላም 11 ትሽየጥ ዕዳጋ ማይ ድማ ናይ ብሓቂ ፅቡቕ እዩ ንዝሸይጥን ንዝገዝእን ፅቡቕ ዕዳጋ እዩ ሙች እዩ ዘድለየካ ክትረኽበሉ ትኽእል ዕዳጋ እዩ ነጋዶ እተ ደኣ ኮይኖም ካብ ሻምቆ ካብ ዕበል ዓዲ ዓዲ ክሳብ ውንጃሓይ ከይተረፈ ናብ ዕዳጋ ማይ ድማ ይቕርብዎ ሙችይ ዕዳጋ ማይ ድማ ኣብ መስመር ስለ ዘሎ እቲ ዝለዓለ ዕዳጋልና ኢና ንግምቶ ንሕና ኣብ ማይ ድማ መፅኻ ዝደለካዮ ከም ትረክብ ኣይጠራጠርን ኢኻ ኣብዚ ዕዳጋ ወላ ሓንቲ ኣብዚ ዕዳጋ መፅኻ ኣብ እንስሳታት ዝኾነ ይኹን ኣይትስእኒ ኢኻ ገመል ኣሎ ብዕራይ ኣሎ ጤል ኣላ ላም ኣላ ኣድግላ ዝኾነ ይኹን ኣብዚ ኣሎ
5: ኣነ ፀጋ ንግሰ ሓብተ በሃል ኣባል ከዓኒ ምስ ሕርሸ እየ ኣነ ግን ኣብዚ መምፅኤ ከዓኒ ብዕራይ ክሸይጥ ኢለ መፅእ ማለት እዩ ኣብዚ ከዓኒ ናይ ባዓቂ ምስ ዘሎ ዕዳጋ ኣብቲ ዝዋዕለ ዕዳጋ ሸይጥና ድሓን እዩ በዚ ዘሎ ዕዳጋ ድሓን ፅቡቅ ሸይጠ ማለት እየ እወ ፍሉይነት ዳ ብጣዕሚ እቲ ናይ ንግዲ ናይ እንስሳ ዚ ብጣዕሚ ብዝተፈላለየ ቁርናዓት ስለ ዝመፅእ ኣብዚ እቲ ህዝቢ እዩ ኣብዚ ክሸይጥን ኣብዚ ክገዝእን ናይ ብሓቂ እዛ ዕዳጋ ናይ ማይ ድማስ ብጣዕሚ ፅቡቕቲ ዕዳጋ እወ እዚኦም መምፅኦም ካብ ጋሽባርካ ኮይኑ ካብ በዓል ኣንተሮ ካብ በዓል ተኾምብያ ካብ ሻምቆ ከምኡ ካብ መልቂ ካብ ጋሽባርካ መብዛሕቶም ዝመፁ በዚ ካብ ጋሽባርካ እዩ ናይ ብሓቂ ይመፅእ ቅድሚ ሕጂ እውን ኣብዚ ፍትም ንርአ ናይ ጣል ይሽቅጥ ንርአ ሕጂ ግን ምዚ ናይ መንግስታዊ ምዃን ግን ቁረባ ቋርፂ እየ መሪ ኣነ ይሽቅጥ ንርአ ዚ ፋትም ንርአ ዕዳጋ እውን ፅቡቅ ናይ ብሓቂ ከምዚ ናይ ማይ ድማ ዕዳጋ የለን ብጣዕሚ ዝምዝገን እዩ ኣብዚ ጀካኦቶት መሪ ሳራ የብሉ ንዚ ዕዳጋ ፅቡቅ ዕዳጋ እዩ ካብ ደንጀን ደንጀን ትበሃል ኣብዚአ ደንጀን ዘዋዕረዛ

0: ዕዳጋ ማይ ድማ ካብቲ ብብዝሒ ኣብ መዓልቲ ቀዳም ዝካየድ ዕዳጋ ወፂኡ ኣብ መዓልቲ ሓሙስ ዝካየድ ብምዃኑ ካልእ ብልጫ ናይዚ ዕዳጋ እዩ።
1: እዚ ሕጂ ቀደም እንታይ ብሉ ዓበይቲ ይብዙ ዓበይቲ ክብልዎ ንሰምዕ ማለት እዩ። ሓሙስ ኣይተዘረበትን ዕዳጋ ሓሙስ ኣብ ከባቢና የለን። ቀዳም ረቡዕ እውን የለን። ሕጂ ድርብ ኣይኮነትን። ሓሙስ ዝበሃል ዕዳጋስ ኣብ ማሽግ ዝበሃል ቦታ ኣብ ንእስ ዝበሃል ዓላይ ጋሽ ኣብ ጓሮ ሓሙስ ኣላ። ስለዚ ኣብዚ ከም ንግደት እዩ ዝኸባብ ድፍለጥ ሓሙስ ከም ንግደት ሓሙስ ክትከብር ከም ደበለዋ ቀሽ ድሜጥሮስ ነብሪኢድ ቀሽ ድሜጥሮስ ገብረ ማርያም ሓሙስ ልክዕ ከም ንግደት ክትረአ ከም ደለዋ ተዛሪቡ ገለብሉና በዕሊ ቢባሽ ሃፍተ ሃፍተ ደሱ ዓደይ በዕላ ብላ በዕላ ይብላ እስቅያስ ከብተ ናውተ ዝበሃል ዓበይቲ ወለድና ብሓጎታትና ኣበይ እስቅያስ እዚ ዓዲ ሃብታም ዓዲ ምዃኑ ብትንቢት እውን ብቐደም ብዓበይቲ ሃብታም ምዃኑ ይግለጽ እዩ። ስለዚ ሲ ሓሙስ ብምዃና ሓሙስ ጠቕላላ ኣይውኩርኒ ተኸባቢት ህዝቢ ልሙድ ቀዳም ወይ ሰንበት ተትኸውን ነራ ምመፀ ዶ ኣይምመፀን ንሓሙስ እዩ ሎሚ ድዋ ቀደም ብሓሙስ እዩ ኣብ ብሓጎታትና ምሪኦም ማፀኒሖም ብኡ ከዓ ንቕፅል ኣለና።
2: ብልጩ መዓልቲ ዕዳጋና ሓሙስ ምዃኑ ሰሉስ ኣብ ዕዳጋ ዕበል ድዋዓለ ኣብ መልቁ ድዋዓለ ቀዳም ኣብ ሻምቆ ድዋዓለ ባሮንቱ ድዋዓለ ክድ ክሳብ ንኔው ታሕቲ ክሳብ ኣንተረ ዝዋዓለ ቀዳም ናብውዒሉ ሓሙስ ናብዚ ዕዳጋና የርክብ እዩ። እስቲል ካብዚ ተገዚኡ ከዓ ዕዳጋ ቀዳም ንመንደፈራ ንእስመራ ንድባርዋ ተርኢሎም ከዓ ንቀዳም ክርክቡ ካብዚ ዝተገዝኡ ንቀዳም ክርክቡ ዕድል ይረኽቡ እዮም። ስለዚ ንሕና ዕዳጋና ሓሙስ ምዃኑ ብጣዕሚ ፅቡቕ ብልጫ ኣለዎ ይብል ኣለ።
0: ዕዳጋ ማይ ድማ ነቲ ከተማ እውን ከም ዝንቀሳቐስ ስለ ዝገብሮ ኩለን ውሃብቲ ኣገልግሎት እታ ከተማ ኣብ ንጡፍ ስራሕን ዝፅመዳ
2: ናይ ስራሕ ዕድል ንኩሉ ሰብ ክኸፍተሉ ይኽእል እዩ። ዕዳጋ እንተልዩ ውሃብቲ ኣገልግሎት ቤት ቁርሲ ቤት መግቢ ሕክምና ናይ ውልቀ ሰባት ናይ ፋርማሲ ይኹን ናይ መንግስቲ ዕዳጋ እንተልዩ ንዓዲ ዓብ ለውጢ ደምፃ ኣላ። ምክንያቱ ኩሉ እቲ ናብቲ ዕዳጋ ዝመፅእ ብውሃብቲ ኣገልግሎት ብቁርሲ ብቤት መግቢ ብመደቀሲ ሆቴላት ኩሉ ዝተገልጋሉ ስለ ዝኸውን ነዞም ከምዚኣቶም ዳኣመሰሉ ትካላት እውን ዕድል ይፈጥር እዩ። ምክንያቱ እቲ ዝገዝእ ንሎም መዓልቲ ዕዳጋ ትማሊ መፅኡ ሓዲሩ ኣሎ ሎሚ መሰ ስለጠ ደይከደ እውን ንፅባሕ ክኸይድ ኢሉ ክሓድር እዩ። ስለዚ ውሃብቲ ኣገልግሎት ኩለን ትካላት ክንቀሳቐሳ ክሰርሓ ይኽእላ እዩ እዚ ዕዳጋ እዚ ብምህላው። ስለዚ እዚ ይብል
1: እዚ ምዕባለ ናይ እዚ ምናልባት ሕጂ ከምቲ ቅድሚ ሕጂ ዝነበሮ ኣይኮነን ዘሎ ፆም ስለ ዝኾነ ፆም ረመዳን እዩ ፆም ረብዓ እዩ ከምኡ ስለ ዝኾነ ምእኹት ኮይኑ እዩ ኣይተረኣየንን ኣነ ዝዕዳጋ ምክንያቱ ዝርአ ዘለና ዓለቕልቕሲ ፍርቂ እዩ ንዓይ እጂ እቲ ዕዳጋ ምዕሩግ ምዃኑ ካልእ ዕዳጋ ከብቲ እዚ ትሪኦ ዘለካ ዕዳጋ ናይ ዕዳጋ እኽልን ኩዳርን ፅቡቕ እዩ ዘለዎ ማለት እየ። ዕዳጋ ከብቲ ኣብ ማእኸል ናይ ህዝቢ እዩ ዘሎ ዕዱል ይቲ መሬት ዝተራገፈ እምኒ ኣለዎ እቲ ዕዳጋ ሲ ዋላ እቲ ኣታዊታት መንግስቲ ክረክብ ተ ኮይኑ ሓደ ምዕሩግ ዕዳጋ ናይ ከብቲ ንድሕርዳ ገርና ኣታዊታትና መንግስትና ይኹን ኩሉ ምዕሩግን እኩብን ይኮነልና።
2: እዚ ተረኪቡ ዘሎ ፀጋ ኣብ ውሽጢ ዓድኻ ካብን ናብን ሰሪሕካ ትነብረሉ ፀጋ ቀሊል ፀጋ ክሳብ ዘይኮነ ተገልጋሊ ኣስተውዒሉ ኣየነይተ ንዕኡ ተገድሶ ክገዝእ ይላቦ እቲ ኣገልጋሊ ወይ ትሸቃጢ ንብሎ ከዓ ብልክዕ ነቲ ህዝቢ መጠነኛ ዝኾነ መክሰብ እንዳረኸበ ነፍሱን ከይጎድአ ስርሑን ከይጎድአ ንህዝቢ እዚ ኣገልግሎት ህዝቢ ዝህብ ትካል ክሳብ ዝኾነ ኣገልግሎት ህዝቢ ክንህብ ካብ ነፍሰይ ጀሚርና በዚ መዓልቲ እዚ ፅቡቕ ኣጋጣሚ እዩ ደጊምና መፅባዕ ክንኣቱ ንደሊ።

0: ካ ከንታ ኣቦ
1: ግርም ግርም ዝወደ ዝጋር ምስሊ
0: እንታ ኣቦ ብቐዳማይ ዳብሮ ብዓድና ዳ ኣይ ከመይ ዝበለ ሕንቆጥ ምጥም እንዲዋ ኢሉ
1: እስከበል ንገረኒ ኣውዲእካ ዶ ወዲእካ
0: ዋ ፃትኳ የፅላሕክዎም ኣብዛ ኣፍ ልበይ ስፍስፍ ኣቢለ ናብዛ ሕፅኦም
1: ኣገናዕ ዝወደይ ናይ መላእ ክትወስድ ነብሓጎኻ ትጠውዮ ሰብኣይ ኣይነበረትን
0: ከመይ ድ ነይሩ ቀደም ኣብሓጎ ገለ ስከ ቕምሰኒናቱ
1: ኣይገስ ቆደይ ናይ ኣብሓጎኻ ፍልይ ዝበለ ዩ ነይሩ ነዛን ዓይንኻ ክትሪዮ ምሰናይ ጎተንኡ ዓርሞ እዩ ዝመስል ሓንሳብ ኣብዛ ሓፃ ወረዱ ምስተሸኽ ለምን ክንቕንቆ ነኒ ዝመፀ ሓመድ ኣድሕሲ ይሰደን ነይሩ

0: እዛ ኩላ ጎረዝ ዓዲ ብጉም ዝንኡ ተሃኒና ዕትሮኣ ተሰኪማ ቆ ኢላ ክትጥምቶ ትውዕል ነራ
1: እሞ ገለናት ይወሰድኩን
0: ደሓን ደሓን ክትከውን ኢኻ ኣብቲ ስፍሓት እንግዳዕኻ ኮ ናብኡ ኢኻ ትመስል ኣየወይ ጮማ ኸዓ ነይሩ ነዛ ጻልጣ ጓጉድ ብሓንሳእ ግብም ዘብልዋ ነይሮም ዝወደይ ዋዛ ከይመስለካ
1: እዛ ናይ ኣባሓጎዳ ክፍትነላ የ ፀባ ሓምራላመይ ጓጉድ ምሉእ ብጻልትኡ ግብ ኣቢለ እዛ ናት ዩ ድወስድ
0: ገስጥ ወደይ ንዓመት ኣርሓ ዝኸውን ሲ ብምራኽ እዩ ዝፍለጥ ብል ነይሩ ብሓጎኻ ዳሓና ይተሃብኦ ከሉ
1: ኣቦ ረሺ በልኪት ፀሓይ ከይኮነካ ማዕነ ከዓ ዕምም ከብላ
0: ከምኡ ዳሓይሽ
1: ወ
0: በልስከ ወዳዲኢ ካርክበኒ ዝወደይ
1: ሕራይ ኣቦ ብሩኽ መዓልቲ
0: ሕራይ ዝወደይ ብሩኽ

0: ኣደ ወደ
1: ኣድሄኻ ዶ ገስፅ ወዳይ
0: እወወ ብቐዳማይ ዳ ምሰቦና ኣይ ከመይ ደለ ወግዕ እንዲና ውጊዕና
1: ወግዒ
0: ወ
1: እንታይ ወግዑ
0: ምሰቦይ ስብለኪ ከመይ ደለ ወግዕ ውጊዕና
1: ኣይ ሰይ ዝወደይ ጎልመዳኣ ክኸውን ኮይና እያ
0: ኣንት ደ ከምኡ ደየልኩ እንታይ ዶ ወሲኸልክ ኣውጊዕና ጥራይ ኮ የለኪ
1: እንታይ ኢኻ ዝብል
0: ኣውጊዕና ጥራይ የለክ ደ እንታይ ዶ ወሲኸ እየ
1: ኣይ ኣነ ዳ ከምኡ ደልካ እንዳኣሉ ተሰሚዕኒ በልስካሃ የፅውየኒ
0: ኣባሓጎይ ኢዱ ጠውየ ሰብኣይ ኣይነበረኒ ኢሎሞ
1: ኣባሓጎ ካዶ
0: ወ ኣነ ከዓ ፀባ ሓምራ ላመይ ክብ ኣቢለ ብፃልቱ ናቱ የ ክወስድ
1: ኦይ ወይ ጉዳም ነዚ ክትግዕታ ዶ ትርህፃ እትብል ነበረት ሓማተይ ቅጭን ኣንታ ኣነስ ጓልኩ ዝተፈት የ ክትብለኒ እናተፀበኹሲ ጥሪ ኢልካ ናብ ዳ ኣባሓጎካ ኦ ተኽኢልካ የስ ሕራይ ግርብ ግርብ ዝወደይ
0: ኣንቲ ደይ እሱ ዳ እርክበሉ እንዴ ኣበይ ከይከደኒ ኢሉ
1: እርክበሉ
0: እርክበሉ እየ እሱ ዳ ኣበይ ከይከደኒ እንት ደ
1: ኣንታ ገርሲ ትወደይ ንሕና ከዓ ብኣበባካ ክንርኢ ወይለ
0: ኣደይ ጣዕሞተይ ቋፅርለይ በረኻ ነቂለ የ
1: ምስ መዛኑኻ ኣይትበኣስ ወደይ ብርኹ ሰምዓ እንደለኻ
0: ስመዛኑኻ
1: ሲ ኣይትበኣስ
0: ሕራይ ኣደ ሰምዓትኣካ
1: ኣይበሃልኒ ዝወደይ ብርኹ ኣይሕምቐኩም ኒኢኻ ትብል ሕራይ ዶ
0: ሰሚዐክ ደ ጥራይ ቋፅርለይ
1: ሕራይ ዝወደይ ሕራይ ክቋፅርልካ እ ፅንሓ ንበል
0: ሕራይ
1: ቋፅርልካ

0: እንታይ ደኣ ሓፁር ትብል ደንቦ ክሰርሑ ዝደልዩ ካ ናኣትግኻ
1: እንታ ከርመድ ወዳኛው እዛ ኣድጋይ ብዕራይ ዳድማስ ኮይኑ ዝረአየካ ዘሎ ሓፁር ዲኹም ክሰርሐሉ ንደንበ የ ትብል እንታ ከመይ ከልብሽነሉ ተኣፍካ
0: ሓምቢ ደረ ተሓልፍ ኣለኻ ዓብለ እንተኸበርኩካሲ ኣፍካ ዝሃበ
1: ከይዛረብ ዝወደይ ስራሕ ኣለካ ድ ዋላሱ ይምፅኢካ
0: በቕርናኻ ተቐቢልካና ከመይ ናይና ከሊ ክንዛረብ
1: እምበልከ ዘረባ ኣለካ ስካሕራይ ተዛረብ በልክ ሰምዕካ
0: ግር እቲ ቀደም ከመይ ኢኹም ሕልኮ ትቃለሱ ነርኩ
1: እዋዕ እንታ እዚኣና ድንቂ ዝኾነ ትሕቶ እንዲኻ ሓቲትካ ጉድ እዩ ጉዳም ትርኢቲ ይብለካ ኣለኹ ነዛ ክንደይ ክንደይ ጎበዝ ነዛ መዛኑና ክንደይ ሓመድ ኣልሒስና ኢና ሰዲድና ይመስለካ
0: ኣነስ ከም ናትኩም ወሰድኩ ዶ
1: ሰግድ ከምዚ እዋንኩም ከይመስለካ ድቁስ ተመሲሕኩም ማይንጨው ንትድረሩ ጮማ ነይሩ ዝወደይ ጮማ ኣይወ በዓል ኣባኻ ጨልግድ መንግስተ ሰማይ የዋርሶም ነዞም መዛንኦም ስፍስፍ ፋቢሎም ኣብዝኣፍልቦም ሰቂኢሎም ናብዚ ሑፃ ቅብር ከብልዎም ከለዉ ርኢኻ እዛ ኩላ ጥሪታ ከተስትድ መፀት ጓሳ ሂላ ትዕዘቦም ነራ
0: እዋይ ሽዑ ኩሉ ነይርኒ ምስ ሰጎትኩኹም ነይረ
1: እንታይ ኢኻ ትብላ እንታ ንመን ክስግዶ ኣታ ቆላ እንታይ ዲኻ ተመሲሕካ መፅኢኻ ምዃኑ ሓቂኻ ኢኻ እንታይ ትፈልጠና ሕጂ እንዲኻ ትፈልጠና ዘለኻ ንሓንበል ክኸይድ ክሓድገካ መርገለ ሰይጣን ሰሪርካ ንስኻ ርእካ ኣለኹ እዋ ዘይመስሉ ቆልዓይታ
0: ወይ ዓረቕ ዓሮቕ ክትብዛ ሰባ ድፍን ካብ በለትኒ ድህልቲ ድህልተዎ ድህልቲ
1: እንታይ ዝበሎ ጩኾም በሳይ እንታ እዙ ምስ ዓበይቲ ክንዲ ዝዳፈር ወይ ለኣና ዝወለደትካ እምበሪ ንዝተመርዓወትካ ዝፈትሓካ ስኑፍ
0: ስኑፍ ስኑፍ ዋዕ

0: ኣታ ክሳብ መዓሲት ክነጠቃልዓላ ክብለልና ክነብር እዝማና ኣብረና ስካን ልውጥ ከየለ ክነብር እንታ
1: ትርፈ ናይ ዝሓረስካን ናይ ፀሕኻን ኣይኮነን ኣምላኽ ባዕሉ ጥፍ ክብለልካ ኣለዉ
0: እሞ ሓንቲ መዓልቲ ሓንቲ መዓልቲ ጥፍ ምባል ክሰ ምዃን ጥፍ ንክበሃለልካ እውን እኮ ክትሰርሕ ዘለካ ትሕግዞ እስካ ትርእዎም ዞም ዳያ ደማስ መሬት ፃሕቲሮም ኳ ኣማጥርዮሞን እምባሕ ክብላ ነዚ ደንበ ምልእ ብሰበሎሲ ኣወይ ብቕነስ ውሕድ ትብላ እንታ
1: ትርፈ ነውሪ እዩ እዚ ሓብትኻ ኩሓልካ ኣይጥመትን እዩ ኣምላኽ ባዕሉ ዝፈጠራ ንብስ ድማ ባዕሉ እዩ ዋሓሳ ሎሚ ድማ ምስ ኣምላኽና ኣብ መጎቶ ከተትውና ኣጥ ኣብያ ክተትወ ክተዋሒኺ

0: ኣዲነ እዚ ወዲያ ድማ ሲ ከመድ በለ ፀጉሪ ዓዲልዎ ጎተና ድሞ
1: ወይ ኣዳኒ ከም ጌር ክንባሞይ ተስተማስላ ዘይዝናትክ ሲ ጭራ ፍረስ እንዳኣሉ ዝመስል
0: ኣይ ተዛሪበልክ ንዲኸ ናተይ ደኣ ሊፍ እኳ እዚኣኸላ ጭራ ፍረስካ ኢልክናኒ ሒዝናትክ እንዳኣላ
1: ኣይትኸሪ ኣባሙ ዘይክፃወተክን ኢለየ ዝኸሪየክ ንድሕር ኮይኑ ዶይ ገድፎ
0: ናተይ ሲ ከምዚ ሕማቅ ግራት ቃድራ ኮይኑ እዩ ግዳ ክሓተክን እዚ ወዲያ ድማ ሲ ዓይንክ ንደመላልክን
1: ዋ እንታይ ሕቶ ዳ ክና ንፅኽና ለ
0: ኣጆኹን እዚኣ ተመሊስክና ዕትሮ ይባዕለ ይጠዋክሲ ከማ
1: ዎ ብጃኽና ድነይ ንድዒ ገሰጥ ሞ ምስ ሰናይ ትዕጉስቲ እንታይ ክወፀ እዩ
0: ንእሽቶ ስላትክ ቅብ ንድየ ዘብለክን
1: ጓልያ ዳኞ እዚ ዋዛ ጌርካ ጉጢያ ሕደጎ
0: በላይ ትኸሪ እያ
2: ኣነስ ኮንዶኾኒ ኢለ
3: ጣልባይ ወለሎ ፀዓየለይተሎ ፀዓየለይተሎ ፀባሓን ራኢኻ ትሕቆን ዘለኻ ብምራን ማሕላኻ ትውቃዕ ዘለኻ ፀዓየለይተሎ ፀዓየለይተሎ
4: ቀሪብክዶ
5: እሞ ቀሪብ እዩ
4: በምስከ ከይስምበኣኪ መርኣይ ጌ ክርአ ብል እዩ ክሰሎኒ ዘመደይ ንዕሞ ዝማሕቆና ውርዳ ብልዮ ካብቲ ብራሕ እንዳቦ ክዳኛው ክተብፅሑ ኣሎ ሰምዕ እንደለኺ ካብዚ ብራሕ ሲ እንዳቦ ክዳኛው ክተብፅሑ ኣሎ ገለ መውሓጥ እንተኾኖ
5: ሓራይ
4: ሰሚዒኽኒዶ
5: እወ
4: ሓራይ ዘጓል ይዕብየለይ ይዕብየለይ ዘጓለይ

0: እንትን ኣዲነይ ካንዲ ክንዝዓንተዎ ዝበልኩ ኮን ምንጋር ኣብኽናኒ
1: ዋይ ኣዲነይ መቸም ነዛ ዘረበ ማዓንጣኣ ክንከተውፅእ ኣደለ
0: እሞ ብሓቂ ካብዛ ብማጓዝ ዓድስ ባህ ዝብለክን የልቦን ማለት ድዩ
1: ንዓኸም ባህ ዝብለክ ንድሕርሃሉ ሃየ ንዶ ነገራኒ
0: ኣንትን ኣነ ድኣታይ ምዃነይ ገስጥ ክረኽቦ ከለኹ ሕጉስ ሰ ዝብል
1: ዎ ሳንዳይ ፈራሓይ ሞተይ ተባዓይ ሞተይ ላንጋ ላንጋ ሞተ ድዩ ዝተባሃለ ሓዲግከይ ተርፋ ንሓደ ፍተዋ ንዓና ይግዳ
0: ኣንቱም ዳዳኛው ዳዳኛው
2: መሪክት
0: ኣነ ዘመደየ
3: ዋይ ኣቲ ሰብሪኦ ተው ይፀኒሕኺ
0: ኣነወ ኣይዝረኩም ከልቦኹም እንዲ ድፍዕ ኣቢለይ ዘንፀባይ
3: ወይ ሓውተይ እሞ ደሓን ዲኺ
0: ደሓኒ ናብ ክዳኒ ድኣ ዘብሰሰለ ይገድብ እንታይ በለ እዚ ኣደይ ሂባትክን በለለይ ነደይ ትርፈ
3: ኣራ

0: ተኸዊኑ ኢልካስ ብንወዲእና ዘለና
1: ሕራይ ተዘኪርየስ ክማልእ ድሓን ዛጓሊ እቶም ጥራይ ገዛኺ ነቲ ብዕራይ ካ ሳዕሪ ጥሙ ኸ ሕራይ ዛጓሊ
2: ኣቦ ሕጂ ኸግንቦ ተሰናእቲና መን ኣብ ዕሪና ክልምን በቂ ዓመት መፀ ልመና
3: ሰግድ ወደይ ከምኡ ጌርካ ንውሽጢ ኸይትንካዮ እንታይ ስኢና ዋላ ናህና ንብሎም ኣብ ደንበና ዕቦም ዘውደቑ ይሃልውና እምበር ሳላ ሓያወት ዓድና ጾምና ይሓደርና ሕጂ ኸዓ እናሃለካ ደማስ እቶም ክልተ ፅምዲ ውሰድዎም ኢና ኣሎ ኣመራርሕና ክንደፍነሎም ኢና
4: እዋይ ንድኽነት ኣሜን ኢልካ ምቕባል ኣንታ ሓጋይ ምሉእ ማእሰ ካብተማ ምቕግዳ ውፅእ ኢልኩም ሸቓቐኢልኩም ሓደ ፅምዲ ብዕራይ ዘይተጥርዩ
3: ኣቲ እንታይ ዘርብ እዩ ክዛርብ ዘሎ ካንልባኻ ዘንፍር ጥራሕ ዘርባቂ ወይ ስዕጂ ኣብዕሩ ክንኮነልግ ንስኻ ከዓ ዝበልኩካ ጥራሕ ግበር መዛሪ ዓዳልዎ ኣሎ ኣነ ካብ ሓንቢር ጥቕላላ ኣጥመኒ ክብሎ ከይ

0: ሰግ ሰምዓኒ ደለኻ ኣነ ዋላ ድኣ ካብ ማህፀና ኣይትውፅኡ እምበር ከመይ ዲኹም ኣረ ልዕሊ ዲኹም ኮይነ የዕብየኩም ግና ካዕመየካ ከለኹ ከም ኣቦካ ተመፅኢትካ ክትነብር ወይ እውን እንዳለመንካ ክትከይድ ኣይኮነ
1: ከይድካ ናይ ኣሰቡት ስራሕ
0: ሰብኣይ ትገብሮ ግበር ብለካ ምስ ድኽነት ምንባር ኣክል ሃይ ሕጂ ሃይ ኪድ ገደ ግበር
1: ኢለካ ትርፈ ኣንቲ መንዕብይዎም ክብል እዮም

0: አታቦየ ብዕላይ ዳግም መሰስ 500 ተሸጡ ደርሆና ኸ ክንደይ ሸይጡኹ
1: እንታ ሳየ ወደይ እዚ ደርሆና ዶ ክንዲ ብዕላይ ዳድም ኣስኸውን
0: ርዮ በኺ ፅብኮ መዕት ይቦይ ርዮ ኩንኩ ኾነ ዝሰምዑ መሬት ከፍንክር እዩ ዘብላ
1: እሞ ክንደይ ከውፅ እዩ
0: እዚ ዋ ረየ ረየ ረየ ፍታ

0: ኣንቲ ፍታው እቶም ክልተ ፅምዲ ንዳኛው ሰዶም ኢለ ኣለኹ ቆልዓ እንተልኢኹ ዝፈለየ ከሃቦኦም በልየቱ ቆልዓ
1: ኣድሂኹም ዶ
0: ወወ እቶም ክልተ ፅምዲ ንዳኛው ሰዶም ኢለ ኣለኹ ቆልዓ እንተልኢኹ ዝፈለየ ከሃቦም በልየቱ ቆልዓ ችላ
1: ሓራይ ግሩም ጌርኩም እምበር መስኪና ይዞም ዳኛው ሲ ብኣመሆፍቲ መገዲ ጠጠው ጠጠው ክብሉ ምስ ርኢኹዎም ሲ ይ እዚ ሃብደይንካ ግልብጥ በለኒ
0: ኣንቲ እታ ሰበይቲ እያ ኳኩቶ ኮይናቶ ዘላ ኢሎማ
1: እንታይ ኢልኩ
0: ሰበይቲ እያ ኳኩቶ ኮይናቶ ዘላ ኢሎማ
1: እንተ ኮይነ ኢላ ዳ ኳኩቶ ኮይናቶ
2: እንታይ እሞ ፈሊጠ
0: ከም ግምተይ እኳ ከም ሰብካ ዘይፀመድካ ይመስለኒ
1: ይ ዋይ ዘን ርግምቲ ትርፈ ወይ ዘን ሕስምቲ ኣንቱ ሲኖም እምበር ፈትዮም ዶ መሲልዎን እዩ ወይ ዘን ሸኦል ንዕ እንግዳ ሰብ ቀቢለን ምስኦም ፅብድ ደ የብልዎ
2: ክልበል ንደቀስ ችላዋ ብሩክለይ ትግበረዝና እንታ ሎ ምስ ደገያ ክትሕድረኒ ኣንተ ቅረብ ኖቲ ቀረብ ለ ይብለክዋ ችላ ክደኒ ንበሊ ካሊ ወይ

0: ትርፈ ፅባዕ ጌና ክንወፍርና እሞ እቲ ዘረቆፂርከ ይሕደሪ
1: ወይነክ ኣንቱ እንታይ ዘረብኢኹም ትዛረብ ዘለኹም እተን ዝነበራ ብኣምሆ ነጋጊ ፈጢሒነየ ኣብ ከብድኹመት ይኹመን ካበይ ምፅ ድኣ ዘርእወ ዘርኢ ዝቆፃፀርኩ
0: እንታይ ኢና ንገብሩ ኣብ ውዑር ረኺብና እዚ ሕጂ ከዓ ዘርኢ በሊ ድሓን ዋላ ሓንሸሎ ይኹን ኣቆፅርልና እሞ እዝግሄር ይፈልጥ
1: ሕውሳዊ እዝግሄር ኣንሕመቕካ ብተረፈካሲ እዝግሄር ዋ ኣይግዳ ተኽኢልኩም ክስኩዕለይ

0: ዘመደይ ጓለ ዘመደይ ንእስካ ሓንሳ
1: ሓንጌ ኸይወፁእ እሞ ነዲኺ ንንዳዳኞ ካብቲ ሕፁብ ዘርኢ ሃብዮዎም በልያ በዕልኹ ጉያልካ ካብፅሕሎም ዛጓል ምረኽቲ
2: ሽበየ ቅድመማይ ምራደይ ካብፅሓሎም
1: እየ ራይ ዛጓል ተባረኺ ከምኡ ግበረ ይኸ

0: አትም ዳኛ ወይ በሉ እስከ እንቋ አቁለሎ እምበር ከብድኻ ማሕረሻኣት ይካ ደኣ ዋይ ወይ ሕሱም ምርኣይ ወይ ሕሱም ምርኣይ በሉ እስከ ቁስልኹም ቁስሊ ከልቢ ግበሮ ፈጣሪ ከኣታ ድኽነትኩም ርኣየልኩም እምበር ፈጣሪ ንበሎ ደኣ እንታይ ይግበር ኮይኑ ሓሲብዎ
1: ኣክኸ ዝሓፍተ ፍቓድ ኣምላኽ ሰብ ኩሉ ምኽኣል ጥራሕ እዩ
0: ወይ
1: ንዓኻትኩም ጥራሕ ካብ ስራሕ ኣባኺሮኩም እምበር
0: እንታይኹም ዳልኩም
1: ንዓኹም ካብ ስራሕ ኣባኺሮኩም ዳኣ እምበር
0: ኣንቱም ዳኞ ተዛሪበልኩም ዲኹ እቲ ሓጎስኩም ሓጎስና እቲ ሓዘንኩም ከዓ ሓዘንና ደይኮነን ኣብ ዑር በኺሮም ኢልኩም ሲ ክንዲዚ ክትዛረቡ ተስተማስሉ ዋይ ነውሪ ነውሪ ኣነ ሰሚዐልኩም ካልእ ሰብ እኳ ከይሰምዓኩም
1: ደይስ ክፍታ እዩ ዘዛርበን ደሎ
0: ዳሓን ዳኛ ወይ ደሰክፍ የብልኩም ደሰክፍ የብልኩምን ሰበድ ኣለዋተን ትርፈ ኸ ትርፈ ኣንትን ትርፈ በላስከ ከይደ ከይደ ትርፈ እንቋዕ ፈጣሪ ይቕለለልና ከይደ ካብቲ ሽንትላም ግርሚ ሞ ንጎ ንጎ ሕፅብ ኣብሎኦም ይኽን ውስሊ ከዓ ሓዋያ እዩ እንከይድ ዳኛ ወይ ክንመፅ ኢና ፈጣሪ ምሳኹም ኹን ኣየየ

0: እስከበሉ ጽምም በሉ። አይ አይ ሕመቅ ስንኹም ንኽስ ስንኹም ኣንዘው ግርማ ማክነታ
1: መልዕጓሊ ኣነ ቦኺ ሰሲዐ ካብ መዛኑ ክትሪፈ ክፅኒሐ እየ ሕጂ ግን ከም ስለክደል እየ መልዕጓሊ እዚ ገዛና ከዓ ትርእዮ ኣለኽ ንጓልካ ደሊና እናበሉ ወራግፅ መኪና ኣለና
2: እንታ ቦ እንታይ ኢኻ ትዛረብ ዘለኻ ንዓኻ እኳ ኣካቢ ዘየምፃኻስ ብዛዕባ ይሕስበካ
1: ድሓን መልዕጓሊ ከምኡ ትበሊ እዛ ጓሊ ኣነ ዕድለይ ኮይኑ ኣሚነይ ኣምላኽ ሕድግኒ እዩ ንስኺ ግን ዕድልክ ከይስበር እዛ ጓለይ ሕጂ ዕድሚ ጓል ከዓ ኣሎ እናበልካ እየ ዝዕዘር
2: ዎ እንታ ቦ በጃ ከይተሃውኸኒ መርዓ ድኣ ናበይ ከብለኒ ኢሉ
3: ሓንቲ ቆልዓ

0: አንታ ደማስ ከዛረበ ካብል ሞ ይርስዖ
1: ሓምቢር ታይ ነይሩ
0: አንታ ሳየ ወደየ እዞም በዓል ገስጥ ንህልካ ንሓብትኻ ሃበና ንምሉዕ ሓብትኻ ሃበና ከነፃወታ እንዳበሉ ጨርቁን ኣለዉ ሕጂ ከዓ ንስኻ ንህልካ ብጥሪኣ ከምታ ዘላ ኣታምፂለይ ሕጂ ዘረባ ዓድና ካብ መን ብዘየገድስ መልኩዕ እናቀየረ ስለ ዝንዛሕሲ ነውሪ እዩ ከምኡ ትበሉ ክትብሎም ኢለካ እየ
1: ሓ ሓቢርና ክንጎንሖም ኢና ወይ ኦዳ ንዘረባ ዘረባ ኣምፅኦ ንሓመድ ግሩፆ እንዲ ተባሃለ ሓምቢር ሓወይ ጓልካ ብሓቂ ለባ ምንምክዕት ድያ እንትርፎ ድሓን እተዊ ዓይኒ ክትደፈን ዝብላ ይብላ እጂ ከዓ ሓምቢር ሓወይ ልዝቢል ናብ ገዛ ዘይኮነልና ድኣ እምበሪ ጓልካ ንወደይ ካብ ንጉሆ የተመኒ እያ
0: እንቶ ኣንታ ድማ ስሓወይ እዚ ድኣ ጥዑም ዘረባ ቅዱስ ዘረባ እንድዩ የግዳስ ከምቲ ዝበልካየ ሲ እዋ ሓሲብካ ኣውሪድካ ኣደይብካ ይፅቡቕ እሞ ድሓን ሓን ፅቡቕካ ጥራይ ስኻ ምስድራኻ ተማኸርሞ ንሕና ከዓ ክንመክር
1: ሓን ደፋ ኢልና ክንሪኦ ሓይሽ
0: ወኹም ሓይሽ ሕራይ እሞ ገዛ ዳደይታ
1: ድሓን ክዳ ዓርፍ ካሊኻ ውዒልካ

0: አንተና ዲኔ ለንቅነስ ምስምዖ ተረኸብኩለ ትፈልጣ?
1: አይ ለንቅነሲ ዋላኳ ገጢመናን ይፈልጣን።
0: አነስ በል አቅሪበ ካብቶም ኣጓዝ ዓዲባህ ዝብለክ እንተሎን ተወልኳስ ሓሲባክ ነግረክን እኳ ያላትኒ
1: ወይ ለክ ክስቶ ንምባል ደኣ እንታይ ምዕሳብ ኣድልዩ ወይ
0: እዚ እንስ ልበናይ ትርከብንያ ንስኽን እኳ ትሕሻን እምበር ሰንሱ ጉብጥሽ ዮን ጉብጥሽ
1: እንታይ ደኣኸ ክትምርዓዋት ሓስባ ኣለኽን ዲኽን ኣጓዛ ማዕዲኽን
0: ኣንትን ቃሕ ደኣ በይ ክሳኣኒ ኢሉ ላዕ ክንከብልኹንዶ
1: ኣይ ኣነሲ ሓሲበሉ ግዲ ዘይፈልጥ ኮይነ ጠላሕ ድብለኒ እኳ ብለይ ኣትና ዲነይ ንኣኻ ክበላ ክንከይል
2: ተቆልፋይ ቤን ምፅናሕካ ዳኣልካ
3: ኣብታሓም ድርሓወይ እዛ ጓልካሲ ሕፂኻያ ዶኹን ትኸውን ገለ ፈቶብቲ እስካ ሕተተለና ኢሎም ኒአ ኮ መፅካ
2: እንተቆልፋይ ሓወይ ወየ ዳኣ ከምቲ ንብሩ ወግዒ ልበስናየን እምበሪ ሓቂኻ ምስ ደማስ ቓል እምነት ተኣታቲና ኣለና ቃል ከዓ ቓል እዩ እምበር ፅቡቕ ሓሳብ ባ ነይሩ
3: ፅቡቕ ኣለካ ደማስ ዘይሓውና እዩ
2: ወይ ወይ
3: በል ሕጂ ዝዋሳተፍ ደጎል ኣለኒ እሞ ክገድፈካ
2: ኣይ ኣንታ ቆልፋይ ሓወይ ሞ ቡን ሰቲኻ ዘይትኸይዳ ብደውካ ዳ

mira.

0: ወይ
1: ወይ እግዚአብሔር ይመስገን
0: እንኩም አስከወል
1: አሽ
0: ከይቀጥነኩም ዳምጣ ከይደሐም ወስ ጻሐይ ሃዬ አስለጥኩም ደ
1: ወንት ሄዳ አቅምን ሀገርና ወዕልና
0: ወልስ ከደሐን አምላክ ከአፍሪ ይለምስቲ
1: ወንት ሄዳ እዚ ማይድ ፍድፍ ተቢልስ ይግዲ እዛ አልባኸ ጽቡቅ ተስምደው ጻልኩሎ
0: ወ ደሐን ደሐን
1: መስሐቆም ከዮ ከዓ ንዳኛው ሒዘሎ ኸይዴ ንዳኛው ሒዘሎ ኸይዴ መስሐቆም ከዮ
0: ሕራይ ግር
1: ወ
0: ሕራይ
1: ካብቲ ጠስሚ ከዓ ክልተ ኣብ ስንቲ ዶኾን ግበርለ ይኽ
0: ክልተ ኣብ ስንቲ ሕራይ ግር ሕራይ
1: ወ
0: እሞ ቡንዶ ክገብር
1: ደሓን ደሓን ቡን ስንፅናሓለ እዚኣ ተኣኽለኒ
0: ሕራይ
1: ወ
0: በሉ በፅኹ በፅኹ እስኪ በፅኹ

0: ኣብቲ ብሉዕ ጓል ቅስን ክብል ግዳና ዝረባ ኢደ ይትሰምዐኒ
1: ኣንተ ኣቦ ንዓይ ከኣቦ መስምዓኒ ንኣኻ እኳ ኣካብ ዘየምፀኻስ ኣብዛ ፅምዎ ገዛ እንታይ ክኸውን ይኸትለን ዘለኻ
0: ኣንተ ብልዕ ጓላይ ድሓንኩም እንደይ ትበል እዩ ኣነ ናተይ ባዕለይ ኣለኹዎ ንዓኸ ግን ከም ስለኪ ደማስ እውን ንወድዎ ሳቢልለይ ኣሎ
1: ምስ ውሽጢ ሓሲበ ክነግረካ እየ
0: ኣንቲ ቆልዓ እዚ ክሓሲበ ክሓሲበ ተብዝሕየ ዘለኺ ጣቋ ዘለዎ እዩ ስምዒ ዕድል ድበሃል ሓንሳብ እዩ ድሓርካ ኮ